0: ግርማይ ኣብ መበል 13:17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ። ድሕሪ ዕረፍቲ ኣብ ዝቐጽለ ጸወታ ኮርፖሬሽን ዘራእትን ጥሪትን ንኣትሉስ ዕድል ይሃብዋን። ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ኣሮን ዑስማን ሸቶ ረኺባ ጸወታ ብመሪሕነት ኣትሉስ 3-1 ተዛዚሙ። ኣትሉስ ብዝያዳ ጸወታ ብ26 ነጥቢ ምስ ቀይሕ ባሕርን ደንደንን ተማዕራርያ። ኣብዚ ግጥም ተጻዋታይ ኣትሉስ ሳምሶም ተኸስተ ደሚቑ። እዚ ከምዚ ንክሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍጻመ ጸወታ ደቂ ተባዕትዮን ደቂ ኣንስትዮን ተኸይዱ። ኣብ ናይ ደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል፣ ራብዒተን ድማ ሳለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ መን ሓለፈ ጸወተን ኣካይደን። ምምሕዳር ሰንበል ምስ ታለንት ዞባ ማእከል ፈላሚ ግጥም ኣብ ሰዓታት ቅድሚ ቀትሪ ዝተኸየደ ምምሕዳር ሰንበል ንታለንት ዞባ ማእከል 4-2 ብምርታዕ ሰንበል ናብ ዋንጫ ሓሊፋ። ቀጺለን ድማ ናብ ሜዳ ዝወረዳ ጎዳይፍ ምስ ዕዳጋ ሓሙስን ዝተመደበለን 9:2 ብምዛመን ሓንቲአን ንምሕላፍ ናብ ፍጹም ቅላዕ ኣምሪሐን። ዕዳጋ ሓሙስ ድማ ብፍጹም ቅላዕ 2-0 ብምዕዋት ንዋንጫ ሓሊፋ። ናይ ደቂ ተባዕትዮ ድሕሪ ቀትሪ ካብ ካምፖ ቺቾሮ ዝተኸየደ ጋንታታት ካልኣይ ዲቪዥን ኣኽርያ ደንደን ቢ ኣልተሕሪር ቢ ራብዒተን ታለንት ዞባ ማእከል ኣብዚ ናይ ፍርቂ ፍጻመ ብምብጻሕ ንዋንጫ መን ሓለፈ ጸወተን ኣካይደን። ፈለማ ሰዓት 2 ደንደንቢ ምስ ኣልተሕሪርቢ ገጢመን። ደንደንቢ ኣብ ዝካየድ ናይ ሻምፒዮን ኣብ ቀዳማይ ምድብ ቀዳሚት ኮይና ትመርሕ ዘለያ። ንኣልተሕሪር ድማ 4-0 ብምስዓር ደንደንቢ ናብ ዋንጫ ሰጊራ። ቀጺሉ ሰዓት 4 ድማ ምሕዳር ኣኽርያ ምስ ታለን ዞባ ማእከል ገጢማ። ኣኽርያ ኣብ ውድድር ሻምፒዮን ዞባ ማእከል ኣብ ካልኣይቲ ምድብ ብምዃን ስዕረት ከይቀመሰት ቀዳሚት ኮይና ትመርሕ ዘላ። ምስታ ቅድሚ ሕጂ ኣብዚ ውድድር ንፈለማ ግዜ ትሳተፍ ዘላ ታለን ዞባ ማእከል ድማ ኣብ ዝገጠማሉ ቀዳሞት 45 ደቂቕ ብዘይሸቶ ባዶ ባሮን ተፈላለየን። ንዕረፍቲ ኣብ ዝቐጸለ ጸወታ ኣብ መንጎአን ሓያል ተወዳዳርነት ብምርኣይ ታለን ዞባ ማእከል ናብ ኣኽርያ ብምፅጋዕ ናይ ሸቶ ዕድላት ትፈጥር ነይራ። ናብ ሸቶ ብዘይምቕያራ ዋጋ ኽፊልዋ ኣኽርያ ኣብ መበል 71 ደቂቕ ብመንገዲ ሮቤል የማነ ብዝረኸበታ ሸቶ 1-0 መሪሕነት ሒዛ ብምዝም ንዋንጫ ሓሊፋ። በዚ መሰረት ኣኽርያ ኣንጻር ደንደንቢ ኣብ ግጥም ፍጻመ ዋንጫ ሰማእታት ክረኸባየን። ብምኽንያት በዓል ናጽነት ፌደሬሽን ባድሚንተን ዞባ ማእከል ተወዲቡ ክካየድ ጸንሐ ውርድራት ተዛዚሙ። ፌደሬሽን ባድሚንተን ዞባ ማእከል ብምኽንያት በዓል ናጽነት ንኣስታት 1 ወርሒ ክካየዶ ዝቕነየ ውርድር ባድሚንተን ሰንበት 14 ሰነ ኣብ ጅምናዝየም ሃማማትእ ብዝተኻየደ ውርድራት መጋረጃ ዓጺኡ። እዚ 16 ግንቦት ዝጀመረ ውርድር ኣብ 3 ክልል ዕድመ ማለት ኣብ ክልል ዕድመ ትሕቲ 15-19 ዓመት ከምኡውን ልዕሊ 14 ዓመት ተኸፊሉ ብኽልቲኡ ጸወታ ብንጽል ድርብ ሕውስ ዋስ ውርድራቱ ኣካይዱ። ደቂ ኣንስትዮ ተወዳደር ትሕቲ 15 ዓመት ኣብ ዘካይሮ ግጥም ድባብ ዮናስ፣ ኤልዳና ኢዮብ፣ ሰሲና ኢዮብ ካብ ቀዳማይ ክሳብ ሳልሳይ ደረጃ ክሕዛን ከለዋ ኣብ ደቂ ተባዕትዮ ድማ ያስር ጀማል፣ ዳዊት እስክንድር፣ ብሩክ ዳንኤል ዕውታት ኮይኖም ኣብ ትሕቲ 19 ዓመት ሓያት ኢብራሂም፣ ኤሌና ከሰተ፣ መርየም መሐመድ ብርሃን ቀዳሞት 3 ዕውታት ክኾናን ከለዋ ኤልሻይዳይ ሙሴ፣ እዮቤድ መድሃኔ፣ ዓብዱልቃድር ኣወርኬል ድማ ኣብ ናይ ደቂ ተባዕትዮ ተዓዊቶም። ኣብዚ ክልል ዕድመ ደቂ ኣንስትዮ ብድርብ ኣብ ዘካየደ ውድድር መርየም መሐመድ ብርሃን፣ ሓያት ኢብራሂም ንመጋጥምተን ረቲዐን ንቐዳሞት ዕውታት ክኾናን ከለዋ ራንያ ገብረትንሳኤን፣ ሜላሄር ኤፍሬምን ካልኣይ፣ ኤሌና ከሰተን፣ ኣርያ መድሃኔን ድማ ሳልሳይ ደረጃ ሒዘን። ኣብ ናይ ደቂ ተባዕትዮ ዓብደልቃድር ኣወልኬር ቀዳማይ፣ ኤልቻዳይ ሙሴን፣ እዮቤድ መድሃኔን ካልኣይ፣ ሃይሰም የኑስን፣ ብሩክ ፊሊጶስን ሳልሳይ ደረጃ ሒዞም። ብክልቲ ጸወታ ማለት ሕውስ ዋስ ጋንታ ኣብ ዘካይደ ጸወታ ኤልቻዳይ ሙሴን፣ ሓያት ኢብራሂምን፣ ዓብደልቃድር ኣወልኬርን፣ ራንያ ገብረትንሳኤን፣ እዮቤድ መድሃኔን፣ መርየም መሐመድ ብርሃንን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሒዘን። ልዕሊ 19 ዓመት ተጻወቲ ኣብ ዘካይደ ግጥም ድማ ዳናይት ቢንያም ንመጋጥምታ ረቲዓ ቀዳሚቲ ዕውድቲ ክትከውን ከላ ሄርሜላ ብርሃን ካልኢቲ ሊንዳ ከሰተ ሳልሰይቲ ብምዃን ውርድረን ዛዚመን። ኣብ ደቂ ተባዕትዮ ቅዱስ ዮናስ፣ ፋኑኤል ኣርዓዶም፣ ሳሙኤል ሃይለ ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሒዞም። ብድርብ ኣብ ዘካይደው ጸወታ ኣብ ናይ ደቂ ኣንስትዮ ሄርሜላ ብርሃንን ሊንዳ ከሰተን ቀዳማይ ደረጃ ክሕዛን ከለዋ ዳናይት ቢንያምን፣ ሳሮን ወልድ ኣብን፣ ሚለና ተስፋ ሚካኤልን፣ ንያት ኣስመሮምን ድማ ስዒበነን። ኣብ ናይ ደቂ ተባዕትዮ ራእይ ዮናስን ቅዱስ ዮናስን ሌኩን ሙልጌታን፣ ሄርሞን ሚካኤልን፣ ሳሙኤል ሃይለን፣ ፋኑኤል ኣርዓዶምን ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ብምሓዝ ውርድሮም ዛዚሞም። ሕውስ ዋስ ማለት ብክልቲኡ ጸወታ ብዝቆማ ክለባት ኣብ ዘካይድዎ ግጥም ድማ ቅዱስ ዮናስን ሄርሜላ ብርሃንን ንመጋጥምቶም ብምርታዕ ቀዳማይ ደረጃ ክሕዙን ከለዉ ፋኑኤል ኣርዓዶምን ዳናይት ቢንያምን ካልኣይ ራእይ ዮናስን ሊንዳ ከሰተን ሳልሳይ ደረጃ ብምሓዝ ውርድሮም ፈጺሞም። ኣብዚ ምክንያት በዓል ናፅነት ክካየድ ዝቐነየ ውድድር ነቢ ዮናስ ኣብ ትሕቲ 15 ዓመት ራና ገብረ ትንሳኤ ኣብ ትሕቲ 19 ዓመት ፅቡቕ ብቕዓት ዘንፀባርቑ ተባሂሎም ፍሉይ ክሽለሙ ከለዎም ኣብ ልዕሊ 19 ዓመት ድማ ደጀን ተስፋ ገርግሽ ብብዝሒ ውድድርን ዓወትን ዘካየደ ተባሂሉ ንሽልማት በቂዑ። ኣብዚ ንኣስታት ሓደ ወርሒ ዝተኸየደ ውድድር ብድምር 76 ተወዳደርቲ ክሳተፉ ከሎ 217 ግጥማት ድማ ኣካይዶም። ኣብ ከተማ ጊንዳዕ ትንሳኤ ስፖርት ብሓድሽ መንፈስ ንምብርባር ሓዳሽ ኮሚቴ ቆይማ።
1: ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ትንሳኤ ስፖርታዊ ንጥፈታት ንምብርባር ውዳበታቱ እሐይሉ ንክሰርሕ ሓዳስ ኮሚቴ ብምቓም ብሓድሽ መንፈስ ስርሑ ፈሊሙ። እቲ ብ12 ክለባት ናይ ካልኣይ ዲቪዥን ኣብ 2 ምድብ ከምኡ ድማ 8 ናይ ቀዳማይ ዲቪዥን ዝተሰርዑ ውድዳት ንዓመት ሙሉእ ብዘይምቁራት ዝካየድ ምዃኑ ወኪል ኣገልግሎት ዜናት ንዞባ ሓቢሩ። ናብ ፆታታት ምስ ንሰግር ኣብ ቀዳማይ ዲቪዥን ጋንታ ዓወተ ንባቡራይ 3-2 ክትረትዓን ከላ ምድርባ ድማ ንሰገን 4-2 ስዒራታ። ብ6-7 ሰነ ኣብ ዝተኻየደ ግጥማት ምስሪ ድማ ናይ ካልኣይ ዲቪዥን ኣልነስ ንባቡራይ 2-1 ኣልነጅም ንኣልዓውዳ ከዓ 2-2 ክዕወት ኣለን። ኣብ ናይ ቀዳማይ ዲቪዥን ድማ ኣልኣህሊ ንቀይሑ ባሕሪ 3-1 ብዝኾነ ውፅኢት ተዓዊታት ኣላ። ብዘካዚ ኣብ ጀርመን ዝቕምጥ ኣቶ ኖራይ ማሕሙድ ፍካክ ዝተባሃለ ጉዱሴካ ንክለብ ምድርባ ሙሉእ ዕጥቂ ብምፋይ እቲ ዕጥቂ ንወኪል ናይታ ክለብ ኣቶ ዓብዱ መሓመድ ዓሊ ኣረኪቡ። ኣብቲ ናይ ምርኻብ ስነ ስርዓት ኣብ ወንበር ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ኣቶ ማሕሙድ ሳልም ኣብ ዘስምዖ ቃል ተበርኪቱ ዘሎ ህያብ ኣካል ናይቲ በቢግዜኡ ነትፈታ ስፖርት ናይቲ ንኡዞባ ንምትባዕ ብጉዱሳ ዜጋታት ዝካየድ ሰናይ ተግባር ምዃኑ ብምጥቃስ ካልኦት ወገናት ምድጋፎም ክዕዝዙ ተላብዩ።
0: ፌደሬሽን ኣትለቲክስ ንኡዞባ ባረንቱ ብምክንያት 20 ሰነ መዓልቲ ሰማእታት ውርድራት ኣካይዱ።
1: ፌደሬሽን ኣትለቲክስ ንኡዞባ ባረንቱ ዝወደቦ ብምክንያት 20 ሰነ መዓልቲ ሰማእታት 22 ደቂ ኣንስትዮ ዝርከበን 4 ተወዳደርቲ ካብ 9 ክሳብ 12 ሰነ ውድድር ኣካይዱ። ኣብቲ ዝተረኽበ ውፅኢት ናይ 100 ሜትሮ ደቂ ተባዕትዮ ቀዳማይ ሓሙድ ሙሳ ካብ ምምሕዳር ከባቢ ዳሰ፣ ካልኣይ ቅዱስ ወልደ ሩፋኤል ካብ ከተማ ባረንቱ፣ ሳርሳይ ሄርሞን እስራኤል ካብ ከተማ ባረንቱ። ኣብ ናይ 200 ሜትሮ ደቂ ኣንስትዮ ቀዳሚቲ ፌርዶስ ሞሮ ካብ ምምሕዳር ከባቢ ሶሶና፣ ካልእቲ መዲና ድሪስ ካብ ምምሕዳር ከባቢ ዳሰ። ኣብ ናይ ደቂ ተባዕትዮ 200 ሜትሮ ድማ ቀዳማይ ዓብዱሰላም ጣህር ካብ ምምሕዳር ከባቢ ዳሴ፣ ካልኣይ ያቆብ ዓዋተ ካብ ከተማ ባረንቱ፣ ሳርሳይ ሓሙድ ሙሳ ካብ ምምሕዳር ከባቢ ዳሰ ብምዃን ንውድዶም ዛዚሞም። ኣብ ናይ 400 ሜትሮ ደቂ ኣንስትዮ ቀዳሚቲ የደን ገብሪ ህይወት ካብ ከተማ ባረንቱ፣ ካልእቲ ፌርዶስ ሞሮ ካብ ምምሕዳር ከባቢ ሶሶና፣ ሳርሴቲ ካልቱም ኤድሪስ ካብ ምምሕዳር ከባቢ ዳሰ። ኣብ ናይ ደቂ ተባዕትዮ 400 ሜትሮ ቀዳማይ ዓብዱሰላም ጣህር ካብ ምምሕዳር ከባቢ ዳሰ፣ ካልኣይ ሉካ መሓመድ ካብ ከተማ ባረንቱ፣ ሳልሳይ ሪሞን መሓሪ ካብ ባረንቱ። ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳሚቲ ኤደን ገብሪሂወት ካብ ከተማ ባረንቱ፣ ካልእቲ ፋጢያ ዓሊ ካብ ምምሕዳር ከባቢ ዳሰ፣ ሳርሴቲ ኒዊላ ናስር ካብ ከተማ ባረንቱ። ኣብ 800 ሜትሮ ደቂ ተባዕትዮ ቀዳማይ ፓስኳል ፊልሞን ካብ ምምሕዳር ከባቢ ሶሶና፣ ካልኣይ ምድሃኔ ጃምቦ ካብ ባረንቱ፣ ሳልሳይ ሪሞን መሓሪ ካብ ባረንቱ። ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሄለን ስምኦን ካብ ምምሕዳር ከባቢ ሶሶና፣ ካልእቲ ማርስቴላ ጫማ ካብ ምምሕዳር ከባቢ ሶሶና፣ ሳርሴቲ ፋጢያ ዓሊ ካብ ምምሕዳር ከባቢ ዳሰ። ኣብ ተመሳሳሊ ርሕቀት ናይ ደቂ ተባዕትዮ ቀዳማይ በረኸት ኣማኑኤል፣ ካልኣይ ተስፋይ ዓሊ፣ ሳልሳይ ፓስኳል ፊልሞን 3ዮም ተወዳደርቲ ካብ ጋንታ ባረንቱ ብምዃን ውድድሮም ዛዚሞም። ኣብ ናይ 3,000 ሜትሮ ደቂ ኣንስትዮ ቀዳሚቲ ሄለን ስሙን ካብ ምምሕዳር ከባቢ ሶሶና፣ ካልእቲ ማርስቴላ ጫማ ካብ ምምሕዳር ከባቢ ሶሶና፣ ሳርሴቲ ኳልቶ ሜድሪስ ካብ ምምሕዳር ከባቢ ዳሰ። ኣብ ናይ ደቂ ተባዕትዮ 3,000 ሜትሮ ቀዳማይ በረኸት ኣማኑኤል ካብ ባረንቱ፣ ካልኣይ ተስፋይ ዓሊ ካብ ባረንቱ፣ ሳልሳይ ኪዳነ ትትጉ ካብ ምምሕዳር ከባቢ ሶሶና ብምዝጋብ ውድድሮም ክዛዘሙ ከለዉ ካብ 200 ክሳዕ 3,000 ሜትሮ ንዕውታት ተወዳደርቲ ናይ መተባብዒ ሽልማት ተዓዲሉ።
0: ኣብ ከተማ ዓዲ ቀይሕ ብምክንያት 20 ሰነ መዓልቲ ሰማእታት ብ14 ሰነ ጎረባብቲ ንኡሳን ዞባታት ዝተኻፈልኦ ጉያ ሰማእታት ተኻይዱ።
1: ኣብ ከተማ ዓዲ ቀይሕ ብምክንያት 20 ሰነ መዓልቲ ሰማእታት ብ14 ሰነ ጎረባብቲ ንኡስ ዞባታት ዝተሳትፎ ጉያ ሰማእታት ተኻይዱ። እዚ ውድድራት ብፌደሬሽን ውድድር ኣትለቲክስ ተወደበ ኮይኑ ናይ 5 ኪሎ ሜትር ደቂ ተባዕትዮ፣ 16 ኪሎ ሜትር ደቂ ኣንስትዮን ደቂ ተባዕትዮን ኣብ ከተማ ዓዲ ቀይሕ ዝርከቡ ሰራሕተኛታት ዝተሳትፎ ውድድር እዩ ነይሩ። ዑታት ምስ ንሪኦ ኣብ ናይ 16 ኪሎ ሜትር ደቂ ተባዕትዮ ቀዳማይ ነቢ ተስፋ ሚካኤል ካብ ንኡዞባ ሰግነይቲ፣ ካልኣይ ኣሌክሳንደር ዕቋይ ካብ ንኡዞባ ዓዲ ቀይሕ፣ ሳልሳይ መርሃዊ ገብሪ ህይወት ካብ ንኡዞባ ዓዲ ቀይሕ። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ራንዳ መሓመድ ካብ ንኡዞባ ሰንዓፈ፣ ካልእቲ ሲዶና ግርማይ ካብ ንኡዞባ ዓዲ ቀይሕ፣ ሳልሰይቲ ሳሮን ተስፋ ሚካኤል ካብ ንኡዞባ ዓዲ ቀይሕ። ኣብ ናይ ደቂ ተባዕትዮ 5 ኪሎ ሜትር ቀዳማይ ብእምነት ሙሉእ ካብ ንዞብ ዓዲ ቕይሕ፣ ካልኣይ ዓወት ዕቋይ ካብ ንዞብ ዓዲ ቕይሕ፣ ሳልሳይ ኣቤል መንቀሮስ ካብ ኣስመራ ብምዃን ተዓዊቶም ዕውታት ተወዳድርቲ ዝተፈላለዩ ገንዘባዊ ሽልማትን መዳልያታትን ተዓዲሎም።

ብኻል ወገናብ ከተማ ዓዲቐይሕ ንሓሙሽተ ሰናብቲ ዝቕጽልን ንመዳለዊ ውድዳት ዞባ ደቡብ ዝኸውን ቅድም ብሽክለታ ባዕሶት 4 ሰነ ፈሊሙ ኣብ ዝነበረ ውድዳት ኣብ መንጎ 4 ምምሕዳራት ከባቢ ንዞባ ሰንዓፈን ዝካየድ ዘሎ ኮይኑ ኣብ ዕዉታት ንኣሽዊ ቀዳማ ዮስያስ ዓገሶም ካልይ ኤርምያስ በርኸ ሳልሳይ ተስፋኣሎም ደበሳይ 4 ሚልዮን ሙሉእ ሓምሻይ ዮናስ ተሸመ ሻርሻይ ኣነሲሞ ሳማኑኤል ኣብ ናይ ማእከሎት ቀዳማይ ምርሃዊ ኣባዲ ካብ ምምሕዳር ሓይነባ ካልይ ናኦዳ ተኽልቲ ካብ ምምሕዳር ዑናቡር ሳልሳይ ፊልሞን ፍሬዘር ካብ ምምሕዳር ዑናቡር ኣብ ናይ ዓበይቲ ቀዳማይ ዲቪዥን ድማ ቀዳማይ ናኦድ ሃብተ ገብርኤል ካብ ምምሕዳር ሓይነባ ካልኣይ ኣዛርያስ ሓየሎም ካብ ምምሕዳር ዑናቡር ሳልሳይ ናታን ኣማኑኤል ብውልቂ ራብዓይ ጅምዕ እስማዒል ካብ ንዞባ ሰንዓፈ ሓምሻይ ዑመር መሓመድ ካብ ንዞባ ሰንዓፈ ሻርሻይ ዳንኤል ዶርማይ ካብ ምምሕዳር ሒሽምለ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ተስፋጋብር ካብ ምምሕዳር ሒሽምለ ካልእቲ ማዕድን ሙልጌታ ካብ ንዞባ ሰንዓፈ ሳልሰይቲ ኤልዳና ክብሮም ካብ ምምሕዳር ሓይነባ ራብዒይቲ ስኒት ዮሃንስ ብውልቂ ብምዃን ተዓዊተን ብምኽንያት 20 ስነ መዓልቲ ሰማእታት ዝተሰርዐ ቅድም ብሽክለታ ማውንቴን ባይክ ንዞባ ድባርዋ ተዛዚሙ እቲ ብዕለት 14 ሰነ ዝተኻየደ ውዕውዕ ስፖርታዊ ውድድር ብዝሒ ዝነበሮ ውድዳት እዩ ተሰሪዑ ኣብቲ ዕለት 18 ኪሎ ሜትር ካብ ዝተሰርዓሎም ተቐዳደምቲ 4ይ ዲቪዥን ቀዳማይ እሰይ ሰዓረ ካልኣይ ሄርሞን ወልደ ሚካኤል ሳልሳይ ኣሚናዳብ ዮናስ 4ይ ኣቤል ዮሃንስ ሓምሻይ ቶማስ ቢንያም ሻርሻይ ድማ ነቢ ሃብቶም ብምኻል ንውድድሮም ዛዚሞም 23.4 ኪሎ ሜትር ካብ ዝተሰርዓሎም ሳልሳይ ዲቪዥን ሙኽታር ሓሰን ናወድ ዑቕበ ሳምሶም ኢዮብ ኤቨን ተክለስጊ ፋኑኤል ስቴፋኖስ ከምኡ ድማ ናወድ ዓንድ ኣብርሃም ተኸታቲሎም ንውድድሮም ፈጺሞም ካብ ግዜ ናብ ግዜ ብዝሕንን ዓቕምን ንዓበየን ዝኸይ ዘሎ ተቐዳድምቲ ደቂ ኣንስትዮ ንምትባዕ ብምውሃድ ፌደሬሽን ቅድም ብሽክለታን ኮሚሽን ባህልን ስፖርትን ዞባ ድባርዋን ዝተበርከተ 3 ሓደስቲ መዳደርቲ ብሽክለታ 15 ማልያ 11 ካስኮን 8 ጫማን ዘጠቓለለ ዕጥቂ ኣብቲ ኣጋጣሚ ክወሃብ ከሎ 18 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ፀወታ ድማ ቀዳሚቲ ሳምራይ ደበሳይ ካልይቲ መርሃዊት ክፍለ ሳልሰይቲ ሊድያ ምርሃዊ ራብዒቲ ኮኸብ ኣብርሃም ሓምሸይቲ ዮርሳሌም ማሪቆ ሻርሸይቲ ድማ ሙዚ ተስፋልደት ብምዃን ውድድረን ፈጺመ ካልይ ዲቪዥን 36 ኪሎ ሜትር ንምሽፋን ኣብ ዘካየድዎ ፀወታ ኣብ ሰዓት 37.8 ኪሎ ሜትር እናረገፁ መዛዘም ሕንፃፅ ካብ ዝበፅሑ ተቐዳድምቲ ሰነድ ሳብሶም ካብ ጋንታ ምስላም ሚካኤል ሃይለ ካብ ምስላም ናኤብ ተስፋኣለም ካብ ምስላም ኤቨን ኢዮብ ካብ ጋንታ ገዛ ላምዛ ሳይሞን ዓንደ መስቀል ካብ ጋንታ መረብ ሚሊ ሳምሶን ካብ ጋንታ መረብ ካብ ቀዳማይ ክሳብ ሻርሻይ ብምኻ ንውድድሮም ፈጺሞም ኣብ ቀዳማይ ዲቪዥን ኣብ መንጎ ተቐዳድምቲ ያፌት የማነ ካብ ጋንታ ምስላም ከምኡ ድማ ሳይሞን ፀገዛው ካብ ጋንታ ገዛ ላምዛ ተመሳሳሊ ነጥቢ ኣውሃሊሎም ብምፅንሖም ህልኽ ዝመሎ ፀወታ ክንፀባርቕ ትፅቢት ተዓዘብቲ ነይሩ ኣብ መወዳእታ ዝተረኽበ ውፅኢቱ ድማ ያፌት የማነ ምስላም ሳይሞን ፀገዛብ ጋንታ ገዛ ላምዛ ሴም ዳዊት ካብ ጋንታ መረብ ኣሚናዳብ ኣለም ካብ ጋንታ መረብ ተመስገን እያሱ ካብ ጋንታ ምስላም ከምኡ እውን ኤቨኒሳ ካብ ጋንታ ምስላም ብምዃን ብተኸታታሊ ንውድድሮም ዛዚሞ ብሓፈሻ ኣብ ናይ ክልተ ሰናብቲ ድምር ውፅኢት ዕወታ ዝኾኑ ተቐዳድምቲ ኣብ ናይ 4ይ ዲቪዥን ቀዳማይ ሄርሞን ወልደ ሚካኤል ብ12 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ እሰይ ሰዓረ ብ10 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ኣቤል ዮሃንስ ብ8 ነጥቢ ተሸላሚ ነሓስ መዳልያ ተቐዳድምቲ ሳልሳይ ዲቪዥን ቀዳማይ ናኦድ ዕቑባይ ብ12 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ ሙኽታር ሓሰን ብ11 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ርእሶም እዮም ብ6 ነጥቢ ተሸላሚ ነሓስ መዳልያ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሳምራዊ ደበሳይ ብ14 ነጥቢ ተሸላሚት ወርቂ መዳልያ ካልይቲ መርሃዊት ክፍለ ብ10 ነጥቢ ተሸላሚት ብሩ መዳልያ ሳልሰይቲ ኮኸብ ኣብርሃም ብ6 ነጥቢ ተሸላሚት ናሓስ መዳልያ ኣብ ካልኣይ ዲቪዥን ቀዳማይ ናኢብ ተስፋኣለም ብ16 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ ሰነድ ርእሶም ብ15 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ሚካኤል ሃይለ ብ9 ነጥቢ ተሸላሚ ናሓስ መዳልያ ኣብ ናይ ቀዳማ ዲቪዥን ቀዳማ ያፌት የማነ ካብ ጋንታ ምስላም ብ21 ነጥቢ ተሸላሚ ወርቂ መዳልያ ካልኣይ ሳይሞን ፀገዛብ ካብ ጋንታ ገዛ ላምዛ ብ15 ነጥቢ ተሸላሚ ብሩ መዳልያ ሳልሳይ ኣሚናዳብ ኣለም ካብ ጋንታ መረብ ብ12 ነጥቢ ተሸላሚ ናሓስ መዳልያ ዕውታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተዓዲሎም እዚ ከምዚ ኢሉ እንከሎ ካልኣይ ዙር ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈን ዱባርዋን ኣብ ዝቕፀለሉ ዱባርዋን ሰንዓፈን ተዓዊተን ኣብ ዱባርዋ ብ14 ሰና መንጎ ጋንታታት ደቂ ኣምሓርን ዱባርዋን ኣብ ዝተኻየደ ፆታ መበል 12 ደ መገዲ ኤስሮም እስያስ ቅልጥፍቲ ሸቶ ዘመዝገበ ዱባርዋ መሪሕነት ሒዛ ቀፂላ እውን ኣብ መበል 42 ደ ብውህደት ተፃወቲ ዱባርዋ ኤስሮም እስያስን ዳዊት በረኸት ዝተሰርሐት ኩዕሶ ዳዊት በረኸት ኣብ ሰኪዐት ደቂ ኣምሓረ ኣዕሪፍዋ ንዕረፍቲ ድማ ክልተ ባዶ ተመሪሖም ዝወፁ ተፃወቲ ደቂ ኣምሓረ ድሕሪ ዕረፍቲ ናይ ምጥቃዕ ሓይሎም ብምዝያድ ኣብ መበል 68 ደ ካብ ተፃወታይ ሰምረ በርሁ እኳ ሸቶ ተረኸቡ ክመዓራርዩ ግን ኣይከኣሉን ኣብ ካልኣይ ዙርያ ሊግ ስዕረት ዘየመዝገበ

0: ዱባርዋ ክልተ ባዶ ዝኾነ ውፅኢት ተዓዊታ። ብሉፅ ተጻታይ ናይቲ ግጥም ተኸላኸላይ ዱባርዋ ዳዊት ተኽለ ሚካኤል እዩ። ብ13 ሰነ ኣብ ሰንዓፈ መንጎ ጋንታታት ዓርዛን ሰንዓፈን ዝተኻየደ ፆታ ድማ ብዓወት ሰንዓፈ 3-1 ዝኾነ ውፅኢት ተዛዚሞም።
1: ኣብ ከተማ ከረን መባእታዊ ስልጠና ናይ ውሽጢ ገዛ ውርድራት ተዋሂቡ። ኣብ ከተማ ከረን ብሃገራዊ ፌደሬሽን ውሽጢ ገዛ ኤርትራ ዝተወደበ መባእታዊ ስልጠና ዳንነት ክወሃብ ዝቐኒ ሓለፍቲ ስፖርት ኣብ ዝተረኽብሉ ብ11 ሰነ ብወግዒ ተዛዚሙ። እቲ ካብ 8 ክሳብ 11 ሰነ ዝተኻየደ ስልጠና 6 ደቂ ኣንስትዮ ዝርከብዎም 15 ሰልጠንቲ ክስልጡን ከለዉ ማእሰልጠንቲ ቅሳነት በረኸትን ያስሚን መሓመድ ብርሃንን ብክለሰ ሓሳብን ተግባርን ፈተናን ቀሲሞም። ኣብ መኽፈቲ ፕሬዚደንት ናይ ውሽጢ ገዛ ውርድራት ዞባ ዓንሰባ መምህር ኣወልኬር ዓብዱራሕማን ኣብ ዘስምዑ ቓል ሰልጠንቲ ንዝረኽቦ ዕድል ሓያል ፃዕሪ ብምክያድን ብምምዕባልን ንዝቐስህምዎ ስልጠና ባድሜንተን ኣብ ንኡሳን ዞባታት ንምዕባዩ ንምስፍሑን ተርኦም ክፃወቱ ተላብዩ። ከምኡ ውን ሓላፊ ባህልን ስፖርትን ከተማ ከረን መንእሰይ ትንሳኦ ብወገኑ ባድሜንተን ብደረጃ ከተማ ይኹን ዞባ ንምስፍሑ ባህልን ስፖርትን ከተማ ከረን ኩሉ ካብ ዝሕተት ጥለባት ከማልእ ድሉ ምህላው ሓቢሩ። ካብ ሃገሮ ፌደሬሽን ሓላፊት ምክትታል ደቂ ኣንስትዮ ወይዘሮ ያስሚን መሓመድ ብርሃን እውን ሰልጠንቲ ንዝተዋህቦም ናይ ሓፂር ግዜ ስልጠና ብትግሃትን ብቕዓትን ከም ዝቐሰሙ ገሊጻ። ኣብ መወዳእታ ሰልጠንቲ እንስረለወሎም ናይ ምስክር ወረቐት ካብ ኢድ ዝተፈላለዩ ሓለፍቲ ስፖርት ዞባ ዓንሰባ ተቐቢሎም።
2: ኣብ ከተማ ከረን ብምክንያት 20 ሰነ መዓልቲ ሰማእታት ውርድራት ብሽክለታ ተኻይዱ።
3: ፌደሬሽን ቅድድም ሽግለታ ከተማ ከረን ንክልተ ሰናብቲ ዝቐፀለ ብምክንያት 20 ሰነ ዝኽሪ ሰማእታት ኤርትራ ዝተሰርዐ ውድድር ብሽግለታ ትማሊ ሰንበት ፈሊሙ። ኣብዚ ዕለት ኣብ ዝተኻየደ ውድድር ጎኒ ጎኒ እዚ ረዚን ታሪኻውን ዝኽሪ ሰማእታትና ዝካየድ ዘሎ ውድድር ነቶም ኣብዚ ዓመት እዚ ብመስዋእቲ ሞት ንዝተፈለይዎም ቀዳማይ ነስረዲን መሓመድ ኣባል ፌደሬሽን ዞባ ዓንሰባ ብዘጋጠሞ ድንገታዊ መስዋእቲ፣ ካልኣይ ተቀዳዳማይ እሰይ ከሰተ ተስፋፅን ካብ ጋንታ ዓዲ ተከለዛን ብዘጋጠሞ ናይ መኪና ሓደጋ ብሕልና ብምዝካር 4 ጋንታታት ካብ ንኡሳን ዞባታት ከረን ከምኡውን ሓንቲ ጋንታ ካብ ንኡሳን ዞባታት ሓጋዝ ዒላበር ዒድ ዓዲ ተከለዛን ዝተሳተፍዎ 4 ካታጎሪ ተመዲብሉ ስፖርታዊ ዲስፕሊን ዘነገሶ ውድድር ተኻይዱ። ውድድር ምውድዳር ከም ምዃኑ መጠን ንኽትዕወት ስለ እትወዳደር ተወዳደርቲ ኣብ ሓያል ግጥም ብምእታው ተደጋጋሚ መጥቃዕቲ ከካይዱ ፈቲኖም፣ ብፀረ መጥቃዕቲ ድማ ይብርዕኑ። ማዕረ ማዕረ እዚ ምፍኽኻር ንተዓዘብቲ ዝለዓለ ርሱን ውድድር ብምንባሩ ነቲ ብምክንያት 20 ሰነ መዓልቲ ሰማእታት ዝተዳለወ ናይ ዝኽሪ ፅዋዕ ንምውናን ኣብ ዝተገበረ ናይ ኢንዶርትመንት ኮነ ፍጻመ ውድድር ልዕሊ ኣብ ዝሓለፈ ውድድራት ሰሓብን ርስንን ኮይኑ ውዒሉ። ከም ውፅኢቱ ድማ ምድግጋ መጥቃዕቲ ዝበዝሖ ኮይኑ ብምውዓሉ ናይ ምግላፍ ተርእዮታት ዝተረኣዮ ዕለት ኮይኑ ውዒሉ። ኣብ መወዳእታ ዝተረኽበ ውፅኢት ምስ እንርኢ ድማ ካብ ካታጎሪ ደቂ ኣንስትዮ ንዝተሰልዐለን 20 ኪሎ ሜትር ብምሽፋን ኣብ ዘካየደ ውድድር ኣብ ሰዓት 31.4 ኪሎ ሜትር እንዳሃረማ ቀዳመይቲ ደሊና ዳዊት ክብሮም ካብ ጋንታ ሽሉኽ ንመወዳደርታ ዙርያ ብምድራብ ንበይና ተዓዊታ። ኣብ ናይ ህንፃናት ማውንቴን ካታጎሪሲ ንዝተሰላዓሎም 20 ኪሎ ሜትር ንምሽፋን ኣብ ዝተካየደ ውድድር ድማ ኣብ ሰዓት 32.2 ኪሎ ሜትር እንዳሃርሙ ቀዳማይ ፍኖት ዘርኣይ በርሀ ካብ ጋንታ ገዛባንዳ፣ ካልኣይ ኣሕመድዲን ያሲን ናስር ካብ ጋንታ ገዛባንዳ፣ ሳልሳይ ዮናስ ጣዓመ ኪዳን ካብ ጋንታ ዓደ ተከለዛ ብምዃን ተዓዊቶም። ኣብ ማውንቴን ካታጎሪ ቢ ንዝተሰላዓሎም 79.8 ኪሎ ሜትር ንምሽፋን ኣብ ዝተኸየደ ውድድር ኣብ ሰዓት 37.7 ኪሎ ሜትር ናሃሪ ብዘለዎ ውድድር ክዛዝሙ 8 ኪሎ ሜትር ምስ ተረፎም ክልተ ተቐዳድምቲ እንዳተባራሪ ንኩሎም 20 መወዳድርቶም ዙርያ ደሪቦም ካብ ፀወታ ገሊፎሞም። ኣብ መወዳእታ ቀዳማይ ሓሰን ዓብደልሓሚድ ሓሰን፣ ካልኣይ ያስሚን መሓመድ ዑመር ሕመድ ክልቲኦም ካብ ጋንታ መጓዓዝያ ተዓዊቶም። ኣብ ማውንቴን ካታጎሪ ኤ ንዝተሰላዓሎም 100.8 ኪሎ ሜትር ንምሽፋን ኣብ ዝተገበረ ውድድር ድማ ኣብ ሰዓት 39.9 ናሃሪ ብዘለዎ ውድድር ቀዳማይ ኣማን ነጋሽ ዮሃንስ ውድድሩ ንምዝዛም 44 ኪሎ ሜትር ምስ ተረፎ ንኩሎም 24 መወዳድርቱ ዙርያ ደሪቡ ካብ ፀወታ ገሊፉ ንበይኑ ተዓዊቱ። ኣብ ናይ መወዳእታ ዳኮርሶ ኣብ ዝገበሮ ውድድር ድማ ንዝተሰላዓሎም 109.2 ኪሎ ሜትር ኣብ ሰዓት 40 ኪሎ ሜትር ናህሪ ብዘለዎ ውድድር ዛዚሞም። ቀዳማይ ድማ ዮናታን እድሪ ሳልሕ ካብ ጋንታ ሬድሲ፣ ካልኣይ ናትናኤል ኪዳነ ዮሃንስ ካብ ጋንታ ሽሉኽ፣ ሳልሳይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ ኮይኖም ተዓዊቶም። ናይዚ ብምክንያት 20 ሰነ ንዝኽሪ ሰማእታት ኤርትራ ዝተሰርዐ ውድድር ብሽግለታ ንዝቕፅል ሰንበት ዝካየድ ምዃኑ ፌደሬሽን ቅድድም ብሽግለታ ከተማ ከረን ሓቢሩ።
1: ናይ ምድብ ግጥማት ዋንጫ ዓለም ዝሓለፈ ቀዳምን ሰንበትን ብብርክት ዝበሉ ግጥማት ቀፂሩ ተኻይዱ።
0: ሜክሲኮ ኣንጻር ደቡብ ኣፍሪቃ ኣብ ዘካየድቶ ግጥም ዝንምልከት ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ሜክሲኮ ኣብ ታሽዒቲ ደቕናይት ግጥም ካብ ኪኑኖስ ብዝረኸበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ክትወፅእ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ካልእ መልክዕ ዝሓዘ ፍፃ

ቀመይቲ ኸሲቱ። ኣብዛ ጾታት ሕቲ ብቕዓት ኮይና ዘቕርበት ሃገረት ጋንታ ደቡብ ኣፍሪቃ መበል 49 ደቕ ንቲ ጸዋታ ያያ ሲቶለ ብቕይሕ ካርድ ብምኽሳር ናይ ፈለማ ተጻወታይ ብቕይሕ ካርድ ዝተባረረ ክኸውን ከሎ እቲ ፍጻመ ንብዝሒ ቁፅሪ ተጻወቲ ናብ 10 ብምውራድ ብገረሎ ንክትዛዝም ክትፍረድን ከላ ሜክሲኮ ድማ መበል 67 ደቕ ካብ ራውል ጂሚነዝ ካልሸቶ ከተመዝግብ እዚ ተጻዋታይ ናይ ፈለማ ሸቶ ንሃገሩ ኣብዚ ውድድር ዘመዝገባ ብምባራ ድማ ተዘካሪት ኮይና ሓሊፋ ኣብ መበል 84 ደቕ ደቡብ ኣፍሪቃዊ ቴምባ ዝዋነ ንተጻዋታይ ሜክሲኮ ብምፅፍዑ ብቫር ድሕሪ ምርጋጹ ብቐይሕ ካርድ ካብ ሜዳ ክባረር ከሎ ምውፃእ ናይ ዝተጻወታይ ንቁፅሪ ተጻወትቲ ሃገሩ ናብ 9 ክወርድ ቀሲቡ ጾታ ብምዝዛሙ ሜክሲኮ ኣብ መበል 92 ደቕ ንተጻዋትያ ሴዛር ሞንተዝ ብቐይሕ ካርድ ብምኽሳራ እቲ ጾታ ኣብ መኽፈቲ 3 ቀያሕቲ ካርድታት ዝተረዮ ኣገራሚ ክኸውን ከሎ ኣብዚ ጾታ ሃገረት ጋንታ ሜክሲኮ 2 ባሮ ተዓዊታ ራውል ጂምነዝ ድማ ብሉስ ተጻዋታይ ነዛ ግጥም ዝተሰመ እዩ ሃገረ ቅጥር ዘንገርቶ ቅድሚ 4-5 ካይድ ዋንጫ ዓለም 2022 ኣብ መላእቲ ውድድር ዝተረኣየ ብዙሒ ቀያሕቲ ካርድታት 4 ክኸውን ከሎ ኣብ መኽፈቲ ናይዚ ውድድር ዝተረኣየ 3 ቀያሕቲ ካርድታት ካብቲ ዝሓለፈ ውድድር ብሓንቲ ካርድ ብምጉዳሉ ኣገሪሙ ኣሎ ወዲ 17 ዓመት ሜክሲካዊ ተጻዋታይ ጂልቤርቶ ሞራ ድሕሪ ዕረፍቲ ተቐይሩ ናብ ሜዳ ብምእታው ኣብዚ ውድድር ዝነእሰ ተጻዋታይ ተባሂሉ ታሪክ ሰኒዱ ኣሎ ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ዶብ ኮርያን ቸክ ሪፓብሊክን እውን ፀወተን ኣካይደን እየን ኣብ ናይ ቅድሚ ዕረፍቲ ፀወታ ዘን ሃገራት ብዘይሸቶ ክፈላለያ ከለዋ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ኣብረ ግጥም ቸክ ሪፓብሊክ እያ ኣብ መበል 59 ደቕ ካብ ክረጂክ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝኪ ኢላ ዶብ ኮርያ መበል 67 ደቕ ካብ ህዋንግኢን ቢዮም ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ድዕዛ ሸቶ ናብ ልዳት መጋጥምታ ብቕልጡፋት ዝኾና ኩዓሳሱ ክፅጋዕ ዝጀመረት ኮርያ ኣብ መበል 80 ደቕ ካብ ተቐይሩ ናብ ሜዳ ዝኣትወ ኦህዮንግዩ ምዑቲ ሸቶ ብምርካብ ካብ ድሕሪ ተበጊሳ 2-1 ክትዕወትን ከላ ኣብዛ ፆታ ሸቶ ዘመዝገበን ንካልቲ ሸቶ ኩዕሶ ዝቐረበን ህዋንግኢን ብዮም ብሉስ ተጻዋታይ ተባሂሉ ተሰይሞም ኣብዛ ፆታ ሓለቓ ሃገረት ጋንታ ዶብ ኮርያ ሶን ሁን ሚን ማሊ ሃገሩ ወድዩ መበል 145 ፀዋታታቱ ከካይድ እንከሎ እዚ ወዲ 36 ዓመት ተጻዋታይ 56 ሸቶታት ንሃገሩ ኣመዝጊብሎ ኣብ ካልኣይ ምድብ ዝተደራደላ ካብ እንግርቲ ናይ ዝውድድር ዝኾነት ካናዳ ኣንጻር ቦዝኒያ ሄርዘጎቪና ተጻዊቶም ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ቦዝኒያ ኣብ መበል 21 ደቕ ካብ ሉኪች ብዝረኸብታ ሸቶ መሪሓ ንዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ብረት ፀወታ ብቅድሚ ደገፍታ ትፃወት ዝነበረት ካናዳ ኣብ መበል 78 ደቕ ካብ ተቐይሩ ናብ ሜዳ ዝወረደ ካይል ላሪን ብዝረኸብታ ሸቶ ሓደ ብሓደ ተፈላለያ ካናዳዊ ካይል ላሪን ድማ ብሉስ ተጻዋታይ ናይ ዝግጥም ዝተሰመየ እዩ ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ቀጠርን ስዊዘርላንድን እውን ተጻዊተን እየን ኣብ ናይ ቅድሚ ዕረፍቲ ፀወታ ስዊዘርላንድ ኣብ መበል 17 ደቕ ካብ እምቤሎ ብመገዲ ፍፅም ክላ ኣብ ዝረኸብታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ክትወፅን ክላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቀጠር ፀወታ ኣብ ኣጋ ምዝዛሙ ኣብ መበል 94 ደቕ ካብ ዓለም ኮኺ ብዝረኸብታ ሸቶ ሓደ ብሓደ ተፈላለያ ኣዛ ፀወታ ንብዙሓት ኩዓሳሱ ክዓግድ ዝውዕለ ሓላው ልዳት ቀጠር ማሕሙድ ኣቡናዳ ብሉፅ ተጻዋታይ ተሰይሞ ሓንቲ ካብ እንግርቲ ናይ ዝውድድር ዝኾነት ሕቡራት መንግስትታት ኣሜሪካ ኣብ ሜዳ ኣንጻር ፓራጓይ ዘካየደቶ ፀወታ ግፊ ዓወት ብምዝጋብ ታሪክ ሰሪሓ ኣሜሪካ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ 7 ደቕ ካብ ፓራጓዊ ተጻዋታይ ቦባዲላ ብዝረኸብታ ህያብ ቀዲማ መሪሕነት ናይ ፀወታ ክትሕዝን ከላ ኣብ መበል 31 ከምኡ ድማ 45 ደቂቕ ፍሎሪያን ባሎጉን ብዝቕፀረላ 2 ሸቶታት 3 ባዶ መሪሓን ዕረፍቲ ክትወፅእ ክኢላ ድሕሪ ዕረፍቲ ኣብ ዝቐፀለ ካለብሪ ግጥም ፓራጓያ መበል 73 ደቕ ካብ ዳሚያን ማውሪሽዮ ነቲ ውፅኢት ዘፅበ ሸቶ እኳ ተመዝገበት ጆቫኒ ሬና ብተወሳኺ ግዜ ማለት ኣብ መበል 98 ደቂቕ ሸቶ ስለ ዘመዝገበ ኣሜሪካ ብድምር ውፅኢት 41 ብምዕዋት ኣብ ታሪኻ ንፈለማ እዋን ገፊሕ ዓወት ኣመዝጊባ ኣባላት ናይ ዝምድብ ዝኾነ ሃገራውያን ጋንታታት ኣውስትራልያን ቱርክን ፀወተን ኣካይደን ናይ ቅድሚ ዕረፍቲ ፀወታ ኣውስትራልያ ካብ ኔስትሮይ ራኩንዳ ብዝረኸብታ ሸቶ ቀዲማ መሪሕነት ናይዚ ፀወታ ብምሓዝ ንዕረፍቲ ክትምርሕ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ኣውስትራልያ መበል 75 ደቕ ካብ ሜቴካልፊ ብልስቲ ሸቶ ብምርካብ ነቲ ግጥም 2 ባዶ ተዓዊታ ብምውፃ ኣገሪማ ኣብዛ ፀወታ ናይ ኣውስትራልያ ሓላው ልዳት ቢች ብሉስ ተጻዋታይ ተባሂሉ ተሰይሞም ናይ ኣውስትራልያ ኢራኩንዳ ኣብዛ ፀወታ ዘመዝገባ ሸቶ ኣብ ታሪክ ኩዕሶ እግሪ ሃገሩ እቲ ዝናእሰ ተጻዋታይ ኣብ ውድዳት ዋንጫ ዓለም ሸቶ ዘመዝገበ ተባሂሉ ታሪክ ከፅሕፍ ክኢሉ ኣሎ እዚ ተጻዋታይ ወዲ 20 ዓመትን 125 መዓልታትን ብምዃን ነዚ ሃገራዊ ክብረ ወሰን ክሕዝን ከሎ ኣውስትራልያዊ ብሬት ሆልማን ኣብ 2010 ኣንጻር ጋና ዘመዝገበ ሸቶ ወዲ 26 ዓመትን 84 መዓልታትን ከሎ ዝሰነዶ ብምባሩ ነቲ ክብረ ወሰን ሒዝዎ ጸኒሑ እዩ
ናይዚ ውድድር ዝዓበየ ግጥም ክበሃል ካብ ዝከኣል ፆታ ኣባላት ሳልሳይ ምድብ ዝኾነ ሃገራዊ ጋንታታት ብራዚልን ሞሮኮን ዘካይዶ

0: እንታይ ነይሩ እዘን ኣብ መሳልል ፊፋ ምስ ቀዳሞት 10 ሃገራት ጋንታታት ዝስርዓ ሃገራት ኣብ ዘካየዶ ፆታ ሃገሪት ጋንታ ብራዚል ቅድሚ 4 ዓመት ብመዘና ካሜሮን ስዕረ ተቕቢላ ብምባራ ኣንጻራ ብቕዓ ዘላ ሞሮኮ እተካይዶ ፆታ እውን በቲ ካልእ ቀሊል ከምዘይከውን ትፅቢት ነይሩ እዩ ኣብ ናይ ቅድሚ ዕረፍቲ ፆታ ሃገሪት ጋንታ ሞሮኮ ሳይባሪ ካብ ኢብራሂም ድያዝ ዝተቐበላ ብልፅሲ ኩዕሶ ናብ ስክዒ ብራዚል ብምቕማጡ ሞሮኮ መሪሕነት ናይ ዝግጥም ሒዛ ብራዚል ኣብ መበል 32 ደቂ ካብ ቪኒሽስ ጁኒዮር ማዕረ ዝገበረታ ብልስቲ ሸቶ ብምርካብ ናብ ፆታ ብምላስያን ዕረፍቲ ምሪሓ ድሕድ ዕረፍቲ ኣብ ዝቐፅለ ፆታ እዘን ሃገራት ዝተፈላለየ ፈተነታት እኳ ተካይዳ መዕውቲቱ ትኸውን ሸቶ ክረኽባ ግን ኣይከኣላን እቲ ፆታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ቪኒሽስ ጁኒዮር ብሉፅ ተፃታይ ናይዛ ግጥም ዝተሰመየ እዩ ድሕሪ 28 ዓመታት ናብ ፆታ ዋንጫ ዓለም ንፈለማ እዋን ስቱፍያ ዝረጋግፀ ስኮትላንድ ኣንጻር ሄይቲያ ተፃዊታ ስኮትላንድ ኣብ ናይ ቅድሚ ዕረፍቲ ፆታ መበል 28 ዶ ካብ ሜኪን ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ እውን ስኮትላንድ ነዛ ሸቶ ብምዕቃባ ነቲ ፆታ ሓደ ባዶ ብምዕዋት ድሕሪ 36 ዓመታት ኣብዚ ውድድር ናይ ፈለማ ዓወት ብምዝጋብ ታሪክ ሰሪሓ ኣብዛ ፆታ ናይ ስኮትላንድ ጆን ሜኪን እዩ ብልሰ ፃታይ ተባሂሉ ተሰይሞ
1: ተዓዋቲት 4 ውርድራት ዋንጫ ዓለም ጀርመን ኣንጻርታ ኣብ ታሪኻ ንፈለማ ግዜያ ናብዚ ውርድር ዝበፅሐትን እታ ዝወሓደ ህዝቢ ሒዛ ኣብ ዋንጫ ዓለም ክትሳተፍ ዝበቕዕትን ክሮሳዮ ገጢማ ጀርመን ኣብ ዝግጥም ካብ ካይ ሃቨርትስ 2 ሸቶ ካብ በኒሜቻ ሾልተርቤክ ጀማል ሙስያላን ናትናኤል ብራውንን ውንደቭን ብዘውፅረተን ሸቶታት ነታ ብመንገዲ ኮመኒሻ ናይ ፈለማ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ክሮሳኦ ብገፊሕ 7 ብሓደ ዲኻታ ካብ ዋንጫ ዓለም 2018 2022 ካብ ናይ ምድብ ግጥማታ ዝተሰናበተ ጀርመን ኣብ ብራዚል ኣብ ዝተኸየደ ዋንጫ ዓለም ንእንጋሪት ሃገር ብራዚል ብገፊሕ 7 ብሓደ ረቲዓ ምንባራ ዝዳእታ ግዜ ለል10 ግጥማት ብተኸታታሊ ዝተዓወተትሉ ካብ 1979 ክሳብ 1980 ኣብ 12 ተኸታተልቲ ግጥማት እዩ ኣብዚ ውርድር ንፈለማ ግዜኡ ዝተሳተፈን ንቀዳሚት ሸቶ ጀርመን ኣብ 5 ደቂቕን 17 ካልኢትን ዘመዝገበ ንሜቻ ኣብ ናይ ፈለማ ናይ ዋንጫ ዓለም ፀወቱ ዝቐልጠፈት ሸቶ ዘመዝገበ ተፀወታይ ጀርመን ንምዃን በቂዑ ጀርመን ኣብ ዝግጥም ቅድሚ ዕረፍቲ 16 ፈተና ኣካይዳ እዚ ኣሃዝ ኣብ ዋንጫ ዓለም ኣብ ቀዳማይ እብሪ ክጋጥም 2006 ኣይቨሪ ኮስት ኣብ ልዕሊ ሰርቢያ ዘካየረቶ ፈተነ ናይ ፈለማ እዩ ንፈለማ ግዜ ኣብ ዋንጫ ዓለም ተሳቲፋ ዝገፍሐ ስዕረት ኣመዝጊባ ፀናሐት ሃገር ኣብ ዋንጫ ዓለም 1954 ዶብ ኮርያ ንሃንጋሪ 9 ባሮ ዝረትዐትሉ እዩ ጀርመን ኣብ ዝግጥም ዘመዝገበተን 7 ሸቶታት ሓጊዛ ድማ ኣብ ዋንጫ ዓለም ዘመዝገበቶም ሸቶ ናብ 2039 ክብምባል ንብራዚል ብሓንቲ በሊፃ ነቲ ክብረ ወሰን በዓል ሒዛቶ ጀርመን ኣብ ናይ መኽፍቲ ግጥማታ ብውሕዱ ብዕሊ 3 ሸቶ ዓወት ከተመዝግብ ንሻሙናይ ግዜ እዩ ብዘይካዚ ጀርመን ኣብ 4 ግጥማት ዋንጫ ዓለም 7 ልዕሊኡን ሸቶ ዘመዝገበት ሃገራዊት ጋንታ እያ
2: But they don't. It's 3-1. Cool as you like, Kai Havertz.
1: ኣባላት ናይ ዝምድብ ድሕሪ 12 ዓመት ናብዚ ውርድር ዝተመልሰት ኣፍሪቃዊት ሃገር ኣይቨሪ ኮስት ኣንጻርታ ኣብ ዝሓለፉ 19 ግጥማታ ናይ ኩሎም ውርድራት ኣብ 12 ግጥማት ልዳታ ዓቂባ ስዕረት ዘይቀመሰት ኤኳዶር እያ ገጢማ ኤኳዶር ኣብ ዝግጥም ንፈለማ ግዜ ካብ ናይ ውሽጢ ሃገር ወፀይ ኣብ ካልእ ሊግ ንዝፃወቱ ተፃወቲ ንሜዳ ምስ ቀዳሞት 11 እትያ ቅድሚ ዕረፍቲ ኤኳዶራውያን ብተደጋጋሚ ናብ ልዳት ኣይቨሪ ኮስት ኣብ ፅጉዕሉ ዝነበሩ እዋን ዓንዲ ልዳት ብቐፃሊ ዓጊትዎም እዩ ድሕሪ ዕረፍቲ እውን ገዲም ተፃዋታይ ኤኳዶር ቫለንሽያ ዓንዲ ልዳት መሊሱሉ ብወገን ኣይቨሪ ኮስት ኣጥቂ ዓይኒስ ኤሊዋህ እውን ኣፈላሙ ደቃይቕ ናይ ድሕሪ ዕረፍቲ ልዳት ዝመለሰሉ ፈተነ ኣካይድ እዩ ኣብ ዝግጥም ኤኳዶር ንፈለማ ግዜ ዕላማ ዝወቕዐት ፈተነ ዘካየደትሉ ኣብ መበል 68 ደቂቕ ብመንገዲ ጎንዛሎ ፕላታ እዩ ኣብ 9 ደቂቕ ኣብ መብል 56 ደቂቕ ንውትረ ተኪኡ ናብ ሜዳ ዝኣተወ ናይ ክንፊ ኣጥቃዓይ ማንቸስተር ዩናይትድ ኣማድ ዲያሎ ካብ ሲንጎ ንዝተላእኸሉ ኩዕሶ ናብ ሸቶ ብምቕያር ሃገሩ ኣይቨሪ ኮስት ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለታ ሸቶ ኣመዝጊቦም ኣብ ዝግጥም ያን ዲያሞንደ ብሉ ተፃወታይ ናይ ዝግጥም ተፀዊዑ መዕወቲት ሸቶ ኣይቨሪ ኮስት ዘመዝገበ ኣማድ ንሶሎሞን ካሎ ባቦርያን ካሎን ዊልፍሮድ ቦኖን ስዒቡ ኣብ ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበ ሳልሳይ ተፃወታይ ኣይቨሪ ኮስት ኮይኑ ኣይቨሪ ኮስት ኣብዚ ውርድር ንፈለማ ግዜ ኣብ ልዕሊ ናይ ደቡብ ኣሜሪካ ሃገራት ዓወታ መዝጊባ ኣባላት ምድብ 6 ሆላንድ ኣንጻር ጃፓን ዘካየዶ ግጥም ልዑል ትፅቢት ዝተገብረሉ ግጥም ኮይኑ ተኻይዱ

ቅድሚ ዕረፍቲ ብዘይሸቶ ዝተፈላለያ እዘን ክልተ ሃገራውያን ጋንታታት ድሕሪ ዕረፍቲ ሃገራዊት ጋንታ ሆላንድ ቪርጅል ቫንዳይክ ኣብ መበል 51 ደቂቕ ብዘውፅራ ሸቶ ሆላንድ ቀዲማ ሓደ ባዶ መሪሓ። መሪሕነት ሆላንድ ነዊሕ ከይተጓዕዘ ጃፓን ኣብ መበል 57 ደቕ ብመንገዲ ናካሙራ ተመዓራርያ። ሆላንድ ኣብ መበል 84 ደቕ ናይ ክንፊ ኣጥቃዓይ ወስትሃም ሳመርቪል ደጊማ ንሆላንድ ናብ መሪሕነት ዝመለሰት ሸቶ ኣመዝጊብላ። ብሉ ሳሙራይ ጃፓን ኣብ መበል 89 ደቕ ካማዳ ብዝቁፅራ ሸቶ ማዕረ 2 ብ2 ተፈላለያ። ኣብ መበል 34 ዓመቱን 341 መዓልታትን ሸቶ ብምዝጋቡ ኣብ ዋንጭ ዓለም ካልኣይ ብዕድመ ዝዓብየ ኣመዝጋብ ሸቶ ሆላንድ ዝኾነ ቪርጅል ቫንዳይክ ኣብዝነ ውድድር ዓመት ምስ ክለቡን ሃገሩን ዘካየዶም 66 ግጥማት ካብ 5ሽቱ ሊጋት ኤሮጳ እቲ ዝበዝሐ ግጥም ዘካየደ ተፀወታይ ኮይኑ ሆላንድ ኣብ ታሪክ ናይዚ ውድድር 2 ግዜ መሪሓ ካብ ዓወት ክትበኩር ንፍለማ ግዜ እዩ። ኣብዚ ግጥም 2 ሸቶ ሆላንድ ዝሃንደሰ ሪያን ግራቨንበርክ እዩ። ቅድሚ ሕጂ ናይ መወዳእታ ተፀወታይ ሆላንድ ኣብ ዋንጫ ዓለም 2 ናይ ሸቶ ቀረባት ዝገበረ ዴይሊ ብሊንድ ኣብ ዋንጫ ዓለም 2014 እዩ። ንኻሊእ ሸቶ ሆላንድ ዘመዝገበ ሳመርቪል ድሕሪ ዴይሊ ብሊንድ ኣብ ዋንጫ ዓለም ቀዳመይቲ ኣህጉራዊት ሸቶ ዘመዝገበ ተፃወታ እዩ። ንብሉፃታት ቃዕቲ መድረኽ ፕሪምየር ሊግ እንግሊዝ ቪክቶርያ ኮሬሽን ኣሌክሳንደር ኢሳቅን ኣብ ቅድሚ ዘኽተተት ሽወደን ኣንጻር ኣፍሪቃዊት ሃገር ቱኒዝያ ኣብ ዘካየደቶ ግጥም ብገፊ 5-1 ተዓዊታ። ኣብ 7ይ ደቂቕ ናይ ዝግጥም ተጻዋታይ ብራይተን ያሲን ኣያሪ ንሽወደን መሪሕነት ዘተሓዘት ሸቶ ኣመዝጊቡ። ኣያሪ ቱኒዝያ መበቆላዊት ሃገር ውላድኡ ብምዃና ነዘመዝገባ ሸቶ ክጽምብል ኣይመረጸን። ብኽብሪ ወሰን መጠን ገንዘብ ካብ ኒውካስል ናብ ሊቨርፑል ካብ ጽምበር ቁሙኑ ክርክብ ዘይከኣለ ኣሌክሳንደር ኢሳቅ ኣብ መበል 30 ደቂቕ ካብ ቪክቶርያ ኮረሽ ንዝተረኸበት ኩዕሶ ብምዝጋብ ኣብ ፋልማይ ናይ ዋንጫ ዓለም ሱታፊኡ ፋልማይ ናይ ዋንጫ ዓለም ሸቶ ኣመዝጊቡ። ቱኒዝያ ኣብ መበል 43 ደቂቕ ካብ ዑመር ረቂቕ ሓንቲ ሸቶ ርኺባ ንዕረፍቲ 2-1 መሪሓ ውፅያ። ድሕሪ ዕረፍቲ ኣብ መበል 59 ደቂቕ ቪክቶርያ ኮረሽ ካብ ኣሌክሳንደር ኢሳቅ ንዝተበርከተትሉ ኩዕሶ ናብ ሸቶ ብምቕያር ንመሪሕነት ሽወደን ናብ 3-1 ዕሪጉ። ኣብ 84 ደቂቕ ተቐይሩ ንሜዳ ዝኣተወ ሳቨንበርግ ድሕሪ 12 ካልኢታት ኣብ ሜዳ ምጽንሑ ራብዒት ሸቶ ሽወደን ወሲኹ። ኣብ ታሪክ ናይ ዝውድድር ድማ እታ ዝቐልጠፈት ብተቐያሪ ዝተመዝገበት ሸቶ ኮይና ኣያሪ ኣብ ተወሰኺ ደቂቕ ብኻሊእ ሸቶ ተመሊሱ ሽወደን ድማ ነቲ ግጥም ብገፊሕ 5-1 ተዓዊታትሉ። ኣብዛ ግጥም 2 ሸቶ ዘመዝገበ ያሲን ኣያሪ ብሉፅ ተጻዋታይ ናይ ዝግጥም ተጸዊዑ። ሽወደን ድሕና 1962 ጀርመን ኣብ ውድድራት ዋንጫ ዓለም ኣብ ሓደ ግጥም ካብ ሳንዱቕ ወጻኢ 3 ሸቶ ዘመዝገበት ካልኣይቲ ሃገራዊት ጋንታ ኮይና ኣብ ዋንጫ ዓለም 1938 ኣብ ልዕሊ ኩባ 8 ባሮ ተዓዊታ ዝነበረት ሽወደን እዚ ናይ ትማል ዓወታ ካልኣይ ዝገፍሐ ዓወት እዩ። ኣብዛ ግጥም 2ና ሸቶ ቀረብን ሓንቲ ሸቶን ዘመዝገበ ኣሌክሳንደር ኢሳ ድሕሪ 1966 ንቶማስ ብሮሊን ስዒቡ ኣብ ሓደ ግጥም ሸቶ ዘመዝገበን ና ሸቶ ቀረብን ዝገበረ ተጻወታይ ኮይኑ ግጥማት ዋንጫ ዓለም ሎሙሸት ብግጥም ቤልጅም ኣንጻር ግብፂ፣ እስጳኛ ኣንጻር ኬቨርደ ከምኡውን ስዑድ ዓረብ ኣንጻር ኡራጋይ ብዘካየዶ ግጥም ቀጺሉ ክካየድ እዩ። ባርከ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ሳቅራቢት ቋንቋ ምልክት አብረት ተወልደ በመካኒና አርስተ ዜና ሎክ ኤርትራ ኣብ ጀኔቫ ኣብ ዝተኻየደ ኣብ ኩነታት ሰብኣዊ መሰላት ዘተ ርክብ መደረ ስሚዑ ኣብ ናቕፋ ትርከብ ቤት ትምህርቲ ስነኪነት ዊና 118 ተምሃሮ ብሰርቲፊኬት ኣመሪቓ መደበር ፈልሲ ንውዘባት ፀረና መደባት ምግራብ ንምዕዋት ዘድሊ ፈልስታት ኣብ ምድላው ትነጥፋላ መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምምዕ ከቲመን ቁጠባ ቻይና ኣብ ዝሓለፈ ወርሒ ግንቦት ወታዊ ዕቤት ከም ዘመዝገበ ተገሊጹ ሎክ ኤርትራ ኣብ ጀኔቫ ኣብ ዝተኻየደ ኣብ ኩነታት ሰብኣዊ መሰላት ዘተ ይርክብ ንርእቶን መርገፂ ንኤርትራ ዘነፅር መደረ ስሚዑ ሙሉእ ትሕዝቱ ብመልክዕ ፀብጻብ ተዳሊዩሎ ገረመስቀል ገረዝግሄር ካቕርቦ እዩ
1: ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝትመርሐ ልኡኽ ኤርትራ ብ15 ሰነ ኣብ ጀኔቫ ኣብ ዝተኻየደ ንኹነታት ሰብኣዊ መሰላት ኣብ ኤርትራ ብዝምልከት ኣብ ዝቐረበ ጸብጻብ ኣብ ዘተይርክብ መደረ ስሚዑ ኣምባሳደር ሶፊያ ኣብ መደረኣ ነቲ ብቤት ምኽሪ ሰብኣዊ መሰላት ዝቐረበ ጸብጻብ ብዝተኸተሎ ስነ ኣገባብ ዘይተጣለለ ትሕዝትኡን ሒዝዎ ዘሎ ኣባይታ ካብ ዘሎ ክውንነት ዝረሓቐ ሓበሬታን ኤርትራ ብመንፈስን ትሕዝትኡን ከም እትነፅጎ ብምግላጽ ርኽበታቱን መደነምትኡን እውን ከም ተኣማኒ ምንጭን መዛረቢ ዛዕባን ክኸውን ከም ዘይክእል ኣነጺራ ጸብጻብ ኣካል ብቐንዱ ኣብ ስውራትን ዘይተኣምንትን ምንጭታት መሰረት ብምግባር ንሓበሬታ ናይቶም ስኑድ ገስጋስ ኣገልግሎታት ጥዕና ትምህርቲ ውሕስነት መግቢ ድሕተ ቅርፂ ከምኡውን ማሕበር ቁጠባዊ ምዕባለ ዘለዎም ትካላት ሕቡራት ሃገራትን ካልኦት ውድባትን ብዙሕ ግምት ስለ ዘይህብ እዚ ክውነት እዚ ኣብ ጸብጻቡ ትርጉም ዘለዎ መልክዕ ከም ዘይንፀባረቕ ብምግላጽ ብኣንጻሩ ብድፊዒት ጸቢብ ናይ ግዳም ዓንኬል ንዝቐርብ ዘንቀደ ክስታት ከየጻረየ ከም ዘሳሲ እዚ ድማ ንመትከላት ምፅብጻብ ሕብራት ሃገራት ዘይክተልን ናብ ጉጉይ መድምታ ዝወስድን ከም ዝኾነ ኣምባሳደር ሶፊያ ገሊጻ ኣብ መወዳእታ ኤርትራ ከምዚ ንዝበለ መርትዖ ዘይብሉን ኣባይታ ንዘሎ ዘየንፀባርቕን ዝደጋገም ክስታት ብቐጻሊ ክትምልሰሉ ከም ዝፀንሐት ብምጥቃስ ምንድግጋም መርትዖ ክኸውን ወይ ድማ ንናይ ጸለመ ክሲ ናብ ክውን ሓቂ ክልውጥ ከም ዘይክእል ኣነጺራ
0: ኣብ ንዘባ ናቕፋ ትርከብ ኣሕዳሪት ቤት ትምህርቲ ስነኪነት ዊና 42 ደቂ ኣንስትዮ ዝርከቦም 118 ተምሃሮ ብ14 ሰነ ብሰርቲፊኬት ኣመሪቓ ተመረቕቲ ብዓውድታት ዕርያ መኪና ኤሌክትሪሲቲ ስራሓት ህንፃ ከምኡውን ፅርበት ዕንፀይትን ሓፂንን ንክልተ ዓመት ብግብርን ክልሲ ሓሳብን እዮም ትምህርቶም ተኸታቲሎም ዳይረክተር ታ ቤት ትምህርቲ መምህር ቃል ኣብ ዘርዋ ብዘመሓላለፎ መልእኽቲ ተምሃሮ ቀሲሞሞ ዘለዉ ፍልጠት ኣብ መስርሕ ህንፀት ሃገር ንዘለዎ ኣስተዋፅኦ ብምጥቃስ ንሃገሮምን ህዝቦምን ብዓፀፋ ስራሕ ከም ዝኽሕሱ ፅኑዕ እምነት ገሊጹ ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርቲ ኣቶ ተስፋይ ስዩም ድማ ቤት ትምህርቲ ስነኪነት ዊና ኣብ ዝሓለፈ 36 ዓመታት ዘፍረየቶም ሓያሎ መንእስያት ኣብ ዝተፈላለየ ከባቢታት ሃገር ኣድማዕ ስራሕ ይዓሙ ከም ዘለዉ ብምጥቃስ ዘመናዊ ናውቲ ንምዕጣቕ ብዕቱብ ይስራሕ ከም ዘሎ ገሊጹ ወኪል ተመረቕቲ ብወገና መሰረታዊ ሞያዊ ዓቕሚ ደሊቦም ከም ዘለዉ ብምሕባር ሃገር እትጠልቦ ኣበርክቶ ክገብሩ ድልዋት ምህላዎም ኣረጋጊፃ ኣብ መወዳእታት ፀብለልታ ንዘረኣዩ ተምሃሮ ክሽለሙ ከለዉ ብተመረቕቲ ዝፈረየ ስራሕ ድማ ንምርኢት ቀሪቡ መደበር ፈልሲ ንዘባ ፀረና መደባት ምግራብ ንምዕዋት ዘድሊ መጠንን ዓይነትን ፈልስታት ኣግራብ ኣዳልያ ከም ዘላ ተሓቢሩ ሓላፊ በዓል ስልጣን ኣግራብን እንስሳ ዘገዳምን ናብቲ ንዘባ ኣቶ ክብሮም ገብረ ዮሃንስ ልዕሊ 150,000 ፈልስታት ናይ 21 ዓይነታት ኣግራብ ፈሊሱ ኣብ ኣብያተ ትምህርቲ ናይ እምነት ቦታታት ትካላት መንግስትን ካልእ ቦታታትን ክትከል ተዳሊኾም ዘሎ ገሊጹ ክኢላ ልምዓት ኣግራብ መንእሰይ ኣልኣሚን ማሓሙድ ብወገኑ እታ መደበር ፈልሲ ዝምስገን ንጥፈታት ተሰላስል እኳ እንተላ ዘለዋ ሕፅረታት ምስ ዝፍታሕ ብዝለዓለ ክትነጥፍ ከም ትኽእል ኣረድዩ።

ሲሉ በዝመሰረት መበል 35 ዓመት ናጽነት ኣብ ሃገሮም ንምብዓል ዝመፁ ኤርትራውያን ነበርቲ ሆላንድ ብ11 ሰነ ኣብ መካነ መቃብሪ ሓርበኛታት ኣስመራ ከምኡውን ኣባላት ማሕበር ምትሕጋዝ ክፍለ ስራይ 85 ነበር ሰራሕተኛታት ሃገራዊ መወከስ ሆስፒታል ሓሊበትን ሚኒስትሪ ፋይናንስን ሃገራዊ ልምዓትን ብ13 ሰነ ኣብ ቀፅሪ ሃገራዊ መወከስ ሆስፒታል ሓሊበት መኩስኳስ ኣግራብን ወፈራ ፅሬትን ኣካይዶም ብተመሳሳሊ ብ16 ሰነ 13,000 ሰራሕተኛታት ኤሪቴል ኣብ መቓብር ሓርበኛታት ኣስመራ ተመሳሳሊ ንጥፈታት ዓሚሞም ኣብ ከተማ ከረን ኩሉ ዓቕምታትና ንፅሬት ከተማና ብዝብል ቴማ ህዝቢ ሰራሕተኛታት መንግስትን ኣባላት ሰራዊትን ዝተሳተፎ ሰፊሕና ድማዕን ወፈራታት ፅሬት ብ13 ሰነ ተኻይዱ እቲ ብሓገዝ ናይ ፅሬት መካይን ዝተዓመ ስራሕ ኣዝዩ ውፅኢታዊ ከም ዝነበረ ኣዋህቲ ናይቲ ስራሕ ሓቢሮም ሓላፊ ምክትታል ከባቢታት ከተማ ከረን ኣቶ በኺት ጉብጣን ብወገኑ እቲ መደብ ብምውሃድ ምምሕዳራት ዞባዓን ሰባን ከተማ ከረንን ከም ተወደበ ብምጥቃስ ንተራ ኣመሓደርቲ ከባቢ መራሕቲ ዞናት ከምኡውን መራሕቲ ንኡስ ጨናፍርን ጉጅለታትን ህግደፍ መጊሱ ኣብ ከተማ ከረን ዝርከባ ዋሃብቲ ኣገልግሎት ትካላት ቱሪዝም ንግድን ሰንዓን ከምኡውን ካልኦት ተመሳሳለ ኣገልግሎት ዝህባ ትካላት ፅሬት ኣከባቢ ንምርግጋፅ ኣብ ዝካየድ ፃዕሪ ብንቕሓት ክዋሳ ኣዘኻኺሩ ሓላፊ ጨንፈር ኣከባቢ ዞባ ዓንሰባ መሃንድስ ተስፋ ማርያም ገብሪ ሂወት ብግድዩ ጥዕኑ ዝተሓለወ ኣከባቢ ጥዑይ ሕብረተሰብ ከም ዝፈጥር ብምግላፅ ጓሓፋት ብግቡእ እንተ መሓዲርናዮም ፀጋና እንተዘይኮይኑ ግን ጠንቂ ሕማምን ብከላን ምዃኖ ማለት ድዩ እዚ ከምዚ ኢል ከሎ ኣብ ንዞባ ናቕፋ ምምሕዳር ከባቢ ማሬት ኣብ ምዕቀበ ሓመድን ማይን ዘተኮረ ወፈራታት ይሰላሰል ኣሎ ነበርቲ ኣብ ዝሃብዎ ርእቶ ንጥፈታት ምዕቀብ ሓመድን ማይን ኣብ ምህብታም ትሕተ ባይታዊ ማይን እቶታውነት ሕርሻን ልዑል ግደ ስለ ዘለዎ ክሳብ ብምጅማር ክራማት ብዝሓየለ መልክዑ ክቕፅልዎ ምዃኖም ገሊፆም ዝኸበርኩም ተኸታተልቲ ዝስዕብ ኣህጉራዊ ዜናታት መራሕቲ ኣሜሪካን ሩስያን ትማል 15 ሰነ ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብ ዝርርቦም ትግባር ኣቐዲሙ ዝተበፅሐ ክልታዊ ስምምዓት ክቀላጠፍን ዝምድና ሃገራቶም ንምምሕያሽ ዝግበር ርክባት ክሰፍሕን ምዃኑ ሓቢሮም ብዘካዚ ሃገራቶም ኩናት ዩክሬን ብዘተ ንምዕራፍ ዝጀመሮ ርክብ ክቕፅል ምዃኑ ክገልፁ ከለዉ ፕሬዚደንት ትራምፕ ኣብ ቀረባ መጻኢ ተዛታይ ጉጅለ ናብ ሩስያ ከም ዝለኽል ኣፍሊጡ ሩስያ ነቲ ኩናት ንምዕራፍ ኣሜሪካ ብዝሓለፈ ዓመት ንዘቕረበቶ እማመ ሰላም ከም ተቐበለቶ ብምጥቃስ ዩክሬን ተመሳሳሊ ተበግሶ ክህልዋ ክትፅውዕ ፀኒሓላ ብዘካዚ ፕሬዚደንት ትራምፕን ፕሬዚደንት ፑቲንን ኣብ ቅልውላዊ ማእከላዊ ምብራቕ ከም ተዘራረቡ ተገሊጹ ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምዕ ዝመጎሰት ሩስያ ንትግባር እዩ ኣድላይ ደገፍ ክትገብር ቅርብቲ ምዃና ነፂራ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብ ዝሓለፈ ወርሒ ሚያዝያ እውን ኣብ ዝተፈላለየ ጉዳያት ዘተየ ናይ ቴሌፎን ርክብ ምክያዶም ዝዝከር እዩ ክልትዮም መራሕቲ ኣብ ወርሒ ናሓሰ ናይ ዝሓለፈ ዓመት ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም እወታዊ ውፅኢት ከም ዝነበሮ ዝተጠቕሰ ዝርርብ ከም ዘካየዱ ይዝከር እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ኣብ መወዳእታ ናይዚ ዓመት እዚ ኣብ ሩስያ ምብፃሕ ክፍፅም ከም ዝኽእል ኣሚቱ ኣሎ ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምምዕ ከቲመን እቲ ስምምዕ ቀዳሞት ሚኒስትራት ክልተን ሃገራት ሎሚ 16 ሰነ ጎኒ ጎኒ ዋዕላ ሃገራት ጉጅለ 7 ኣብ ፈረንሳ ኣብ ዘካየደ ዝርርብ ተኸቲሙ እቲ ክልታዊ ውዕል ኩባንያታት ኢጣልያ ኣብ ካናዳ ኣብ ዕድና ክነጥፋ ዘኽእል ምዃኑ ተፈሊጡ ኣሎ እዚ ካብ መወዳእታ ናይዚ ዓመት እዚ ክትግበር ከም ዝጅምር ዝተጠቕሰ ውዕል ንቁጠባዊ ዝምድና ክልተን ሃገራት ብእወታ ከም ዝፀልዎ ይእመት እዚ ከምዚ ኢሉ ከሎ ካናዳን ኢጣልያን ኣብ ፅላታት ምክልኻል ፀጥታን ጠፈርን ክተሓጋገዛ ምዃንን ሓቢረን ቁጠባ ህዝባዊት ሪፐብሊክ ቻይና ብዝሓለፈ ወርሒ ግንቦት ምስ ተመሳሳሊ ወርሒ ናይ ዝሓለፈ ዓመት ክነፃፀር እንከሎ ዕብት ከም ዘመዝገበ ስታስቲካዊ ፀብፀባት ሓቢሮም ኣብ ዝሓለፈ ወርሒ ግንቦት ቁጠባ ቻይና ብኣስታት 4.5 ሚታዊት ከም ዝዓበየ ዝተቐስቶም ፀብፀባት ካብ ናይ ዓሚ ተመሳሳሊ ወርሒ ብባዶ ነጥብ 4 ሚታዊት ከም ዝወሰኸ የረድ በዚ መሰረት ቻይና ኣብ ውሽጢ ሓደ ወርሒ ጥራይ ምስ መሻርክታ ኣስታ 660 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እቲ ዝዓበየ ክፋሉ ድማ ንሰደድ ዝቐንዐ ምንባሩ ተሓቢሩ ፍርያት ኢንዱስትሪን ስናዕን ኣብቲ ገስጋስ እወታዊ ተራ ከም ዝነበሮ ሚኒስትሪ ንግዲ ቻይና ፍሊጡ ኣሎ
ቁጠባ ቻይና ኣብዚ ዓመት እዚ ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ተገሚቱ ዘሎ።

ምምሕዳር ካሊፎርኒያ ሕብራት መንግስታት ኣሜሪካ ብሰንኪ ሓደጋ ባርዕ ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ እቲ ምምሕዳር ነቲ ስጉምቲ ዝወሰደ ብሰንኪቲ ዛጊት ጠንቁ ዘይተነፀረ ሓደጋ ልዕሊ 200 ሄክታር ጫካ ከም ተሃሞኸን ኣብ ኣባይቲ ዕንወት ከም ዝወረደን ብምጥቃስ እዩ እቲ ባርዕ ናብ ዝሰፍሐ ከባቢታት ይልሕን ብምህላው ኣከባብያዊ ክሳራታት ክውስኽ ከም ዝኽእል ይእመት ነቲ ባርዕ ንምቁፅፃር ኣማይት ሰራሕተኛታትን ብርክት ዝበላ ሄሊኮፕተራትን ይሳተፋ ምህላውን ተፈሊጡ ኣብቲ ከባቢ ተኸስቲ ዘሎ ልዑል መጠን ዋዒ ጠንቂ ናይቲ ሓደጋ ክኸውን ከም ዝኽእል ሰብ መዚ ምምሕዳር ክፍለ ሃገር ካሊፎርኒያ ኣሚቶም ብሪጣንያ ንዝመፅእ ክልተ ዓመታት ዝተመስርሐ ዩራንየም ናብ ዩክሬን ከም ትልእ ካፍሊጣ እቲ ስጉምቲ ኣካል ናይቲ ሓይሊ ኤሌትሪክ ዩክሬን ንምድጋፍ ዝዓለመ ናይ 28 ሚልዮን ዶላር ስምምዕ እዩ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመርን ፕሬዚደንት ዩክሬን ቮሎዲሚር ዘለንስክን ዝሓለፈ ሰሙን ኣብ ከተማ ለንደን ኣብ ዝገበሮ ርክብ እቲ ስምምዕ ተበፂሑ ብመሰረት ስምምዕ ዝተመስርሐ ዩራንየም ዩሬንኮ ብዝተባሃለ ኣብ ብሪጣንያ ዝመደበሩ ኩባንያ ናብ መንግስታዊ ትካል ኒኩሌሳዊ ፀዓት ዩክሬን ክለኣኽ እዩ እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ኣብ ልዕሊ ሩስያ ሓድሽ እገዳ ኣፅዲቑ እቲ ንኣታዊታት ፅላት ነዳዲ ሩስያ ንምድኻም ዝዓለመ እገዳ ኣብ ምምልላስ ነዳድን ጋዝን ንዝነጥፋ መራኽብ ዘነፃፀረ እዩ በዚ መሰረት ጠቕላላ ቁፅሪ ናይተን ብሪጣንያ እገዳ ዘንገበረትለን ናይ ሩስያ መራኽብ ልዕሊ 600 በፂሑ ኣሎ ብሪጣንያ ቀዲማ ኣብ ልዕሊ 3,000 ውልቀ ሰባትን ትካላትን ሩስያ እገዳ ከም ዝወሰነት ፀብፀባት ይሕብሩ ህንድን ስሎቫኪያን ትማላ 15 ሰነ ዝምድነአን ናብ ኩሉ መዳያዊ ሽርክነት ንምዕባይ ተሰማሚዐን እዚ ስምምዕ ዝተበፅሐ ናብ ስሎቫኪያ ምብፃሕ ዝፈፀመ ቀዳማይ ሚኒስተር ህንዲ ናሬንደራ ሞዲ ኣብ ከተማ ብራቲሲልቫ ምስ ቀዳማይ ሚኒስተር ስሎቫኪያ ሮበርት ፊኮ ኣብ ዘካየዶ ርክብ እዩ ክልትዮ መራሕቲ ኣብ መዳያት ምክልኻል ንግዲ ቴክኖሎጂ ፀዓት ትምህርቲ ምህዞ ምምካት ሽበራን ርክብ ህዝቢ ምስ ህዝብን ዝካየድ ምትሕባር ንምድንፋዕ ሰፊሕ ዘተካይዶም ብዘካዚ ሓበራዊ ምርዳእን ምትእምማንን ንምሕያል ኣብ መንጎ ትካላት መንግስቲ ሓገግቲ ኣካላትን ሓንፀፅቲ ፖሊስን ዝካየድ ርክብ ክዛየድ ተሰማሚዖም ቀዳማይ ሚኒስተር ህንዲ ናሬንድራ ሞዲ ኣብ ዝሃቦ መግለፂ ክልታዊ ዝምድና ናብ ኩሉ መዳያዊ ሽርክነት ንምዕባይ ዝተወስደ ውሳነ ኣብ መንጎ ክልትና ሃገራት እናማዕበለ ንዝኸየድ ዘሎ ድልዱል ምትእሳር ዘንፀባርቕ ምዃኑ ሓቢሩ እዚ ከምዚ ኢሉ እንከሎ ክልትና ሃገራት ኣብ ፅላታት ምክልኻል ዲጂታላዊ ቴክኖሎጂ ትምህርቲ ቱሪዝም ስነ ፍልጠታዊ ምርምር ምፍራይ ዜናዊ ትሕዝቶታትን ካልእን ናይ ምትሕባር ስምምዓትን ሓበራዊ ናይ ምርዳእ መዘክርን ተፈራሪመን ብዘካዚ ስሎቫኪያ ነቲ ህንዲ ኣብ ባይቶ ፀጥታ ውድብ ሕብራት ሃገራት ቀዋሚት ኣባል ንክትከውን ተቕርቦ ዘላ ጠለብ ዘለዋ ደገፍ ደጊማ ኣረጋጊፃ ቀዳማይ ሚኒስተር ህንዲ ኣብ ስሎቫኪያ ምብፃሕ ክፍፅም ድሕሪ 1993 እዚ ናይ ፈለማ እዩ ብ52 ዚ ዓይነታ ደብዳቢት ነፋሪት ኣሜሪካ ትማ 15 ሰነ ወዲቓ ብምሕምሻሻ 8 ተሳፍርታ ብምልኦም ከም ዝሞቱ ተቓሊሑ እታ ነፋሪት ስሩዕ ናይ ፈተነ ተልእኮ ንምክያድ ኣብ ክፍለ ሃገር ካሊፎርኒያ ካብ ዝርከብ መደበር ኣየር ድሕሪ ምብጋሳ ነዊሕ ከይፀንሐት ከምቲ ሓምሸሸት እዩ ዝግለጽ ጠንቅቲ ሓደጋ ንምፍላጥ መርመራ ይካየድ ከም ዘሎ ሰበስልጣን ኣሜሪካ ሓቢሮም ይኹን እምበር እቲ መርመራ ብወግዒ ተጻሪ ንህዝቢ ክግለጽ ክሳብ 6 ኣዋርሒ ክወስድ ከም ዝኽእል ተሓቢሩሎ ኣሜሪካዊ ኩባንያ መፍረ ነፈርቲ ቦይንግ ክልተ ካብቶም ግዳያት ሰራሕተኛታቱ ምዃኖም ኣረጋጊጹ ኣሎ እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ መዓልቲ ቲዩ 23 ኤም3 ዝ ዓይነታ እስትራቴጂያዊ ደብዳቢት ነፋሪት ሩስያ ወዲቓ ከምቲ ሓምሸሸት ሚኒስትሪ ምክልኻል ገሊጹ እቲ ሚኒስትሪ ኣብ ዘውፀ መግለፂ እታ ነፋሪት ልሙድ ናይ በረራ ልምምድ ተካይድ ከም ዝነበረ ተሓቢሩ ኣሎ ኩሎም ኣባላት እታ ነፋሪት ብሰላም ከም ዝወፁን ኣብ ሂወት ዝወረደ ሓደጋ ከምዘየለውን ብተወሳኺ ኣነፂሩ ጠንቅቲ ሓደጋ ኣብ ሞተረ ዘጋጠመ ምብልሻው ክኾን ከም ዝኽእል እዩ ዝእመት ዘሎ ኤሮጳ ሕብረት ንመስርሒ ምፅምባር ዩክሬይንን ሞልዶቫን ዝምልከት ዝርብ ብወግዒ ኣበጊሱ ኣምባሳደራት 27 ኣባል ሃገራት ናይቲ ሕብረት ብ2 ሰነ ኣብ ከተማ ብራስለስ ኣብ ዘካየደዎ ኣኼባ ምስ ክልትና ሃገራት ኣብ ሉክሰምበርግ ዳግማይ ዝርብ ክጅመር ከም ተሰማምዑ ዝዝከር እዩ እቲ ትማሊ 15 ሰነ ዝተኸፍተ ናይ መጀመርታ ምዕራፍ ዝርብ ኣብ መሰረታውያን መትከላትን ክብርታትን ናይቲ ሕብረት ዘተኮረ ምዃኑ ተገሊጹ ኣሎ መራሕቲ ኤውሮጳ ሕብረት ንምፅምባር ዩክሬይንን ሞልዶቫን ዝምልከት ዝርብ ኣብ ወርሒ ታሕሳስ 2023 ክጅመር እኳ እንተተሰማምዑ ብቀዳማይ ሚኒስተር ቪክቶር ኦርባን ዝምራሕ ዝነበረ መንግስቲ ሃንጋሪ ብሰንኪ ዘቕረቦ ተቃውሞ ደው ከም ዝበለ ዝዝከር እዩ መስርሕ ምፅምባር ናብ ኤውሮጳ ሕብረት ካብ ሕርሻ ክሳብ ንግዲ ኣብ ዝዝርጋሕ ሰፊሕ ዝርብ ፖሊሲ ክካየድ ከም ዝጠልብ ዝመስርሕ ድማ ነዊሕ ዓመታት ክወስድ ከም ዝኽእል ፀብጻባት ይሕብሩ
ዩክሬንን ሞልዶቫን ናብ ኤውሮጳዊ ሕብረት ንምፅምባር ኣብ 222 ወጋዊ ሕቶ ከም ዘቕረባ ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሉክ ኤርትራ ኣብ ጀኔቫ ኣብ ዝተኻየደ ኣብ ኩነታት ሰብዊ መሰላት ዘተ ርክብ መደ ረስሚዑ ኣብ ናቕፋ ትርከብ ቤት ትምህርቲ ስነኪነት ዊና 118 ተማሃሮ ብሰርቲፊኬት ኣመሪቓ መደበር ፈልሲ ንእዞባ ጾረና መደባት ምግራብ ንምዕዋት ዘደሊ ፈልስታት ኣብ ምድላው ትነጥፍ ኣላ። መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ካናዳን ኢጣልያን ናብ ጉዳይ ብርኪ ማዕድናት ዘተኮረ ስምምዕ ከቲመን። ቁጠባ ቻይና ኣብ ዝሓለፈ ወርሒ ጉንበት ወታዊ ዕብየት ከም ዘመዝገበ ተገሊጹ። ዝኸበርኩም ተኸታተልቲ ዜና ተፈጺሙ። ምስ ዝተረፉ መድባትና ብርኩም ምሸት።

0: በቃ በቃ አብዚያ ትስታ ደው አብላ
1: አታ ደው እንደብላ
0: ታይላ አብዚያ አይና ና ቤታ
2: ታይ ፈሊጠ ፀጉር ርእስ ስንር እለና እንበሪ
1: በእናይ ቀዲምና ሐሊፉ እንታ
2: ታይ ፈሊጠ
1: ወ ኢለካ ኳይናይዝጊ ናይዝጊ ለካ ግን አይሰምዕኒ ኸ ይሕፊርካ ና ይሕፊርካ መነሰይን መነሰይ ዝመልኦ ጎልጎል ክተምፃኒ ከመይ እጋሪ ሰበረ ወደይ ብጀካይን ብጀካ ሃንሲ እስካ ሕጂ መን ኣሎ ኣረጊት ቋንቋን ሰብኣይ እወ ተዛረብ
2: ኦሆ ከምዚ ኣኢልካ ይትቕነን እያ ብሃበሎም
1: ይትቕነን
2: እንተ ከመይ ዝብልዋ ጎበዝ ንጉ ንዓቕርብ ቀርብ ምቕረብ ከምዚ ኣኢልካ ይትቕነን እያ ብውሕዱ ሽምና ንቐይር ሓዘኒ
1: ብሃበሎም
2: ናይ ዝጊልካ ከይትፅዋዕኒ
1: እንታይ ለዳ ክፅዋዕካ
2: መሮን ኢልካ ትፅዋዕኒ
1: መሮን
2: እወ ንዓኻ ከዓ ዕንዱ ክብለካ
1: ኣይደለ ኣይደለ ንዓይካ እንታይ ኢልካ ትፅዋዕኒ መሲልካ ተማስ ብልን
2: ተማስ
1: ተማስ ወ
2: እዚኣስ ናብ ተውሳስ ዶ ቀሪባ ትረፈና ሸሸምና ሕሸና
1: ይሸሸምና
2: ሕሸና
1: ተማስ ሜራን ኢልካ ከንታይ ኣምፆ
2: ስማዕ ድሓር ከዓ ሽምግልናኻ ኣይትእመነሉ እንታይ ዶ በሊዕናሉ ኢና ብሃበሎም
1: ምብላዕስ በሊዕናላ ኢና
2: ኣልቆ ብላዕ ኣልቆ ብላዕ እስክ ርአ እንታይ ንእስነት እንታይ ርኢናሉ ዘይንኣስና እንታይ ርኢናሉ
1: ርኢናሉ ኢና ናይዝጊ
2: እንታይ ርኢናሉ
1: ርኢናሉ ኢና ኣመስግንካ
2: ስማዓንዶ መን ይኸ ንምዃኑ መን እዩ ንምዃኑ ሲ ካብ ኣርበዓ ንታሕቲ ጎበዝ ካብኡን እኒኤው ሽማግሌ ኢሉ ከም ግራት ሓፁር ዝገበረሉስ መን እዩ
1: ንሱስ ሓቅኻ ሓቅኻ ናይ ዝ
2: እምበርከ እስክርአ ንሕሰብ እስኪ ካብ ሓምሳ ዛናብ ሱሳ ዘለዎ 1ሰርተ ዓመታት ሲ ኣይቁልቁለት እንድ እንታይ ርኢና
1: ሸታሕታ
2: ኢለ እ ዝኸደ እንታይ እዩ መንእስያት ኢና
1: መንእስያት
2: ስማዓ እስ ናይ ምሽያብ ሕቶቶ ኮይኑ ናይ ዕድል እዩ
1: ወበርኢና ንሕና
2: ትኽበል ኣፍ ልቢ ንፋሕ ትኽከበል እንታይ ኢኻ ጎበጥበጥ ትብል
3: ኣቦ ታኻ ትገብሩ ዳ መፂኹም ደቅኹም ክትርዮ
2: ኣይባሉን ተምሃሮና ዝሓፍተይ
3: እንታይ ዳ ተፅንዑ
2: ሕርሻ ዝሕርሻ በ
3: ንስኹም ከቦ
1: ህንፃ እምበርካለዳ
2: ታኺ ብይፅኢዝ ትብል ፀዓቐ ስራሕ ይጠውሉ ግና እምበር ኣይ መንእስያት እንዲና
1: እንታ ጠርጢርሃና ዶ ትኾ
2: እስኻ ጠርጢርካና ኣይትቕረብ ከምዚኦም ቅርብ ክብሉካ ቆልዑስ ኣይትቕረብ እናተፈለጥካ እንታይ ኢኻ ኾንካ እንታ
1: አንታ እዛ ሳዋሲ ከተማ ብያ ትቐይራ እንታ
2: ነስመራሲ ቀሪባታ እንታይ ትሪፍዋ
1: ኣታ ክንደይ ወልደፍደፍ ክትብል ኢኻ እንታ ነስመራኻሲ ክትቀርባ
2: ወረ ብገለሲ ሓሊፋታ ኣላ መስለኒ
1: ይ ዓቢልካ እንዲኻ ኣነ ኮ ምስ ዕቡድ ምምፀይ ይገድል አንታ እንታይ ደስቀካ
2: ንዓሚ ቅርብ ሃበሉ ስማዕ እስኪ ብምንታይ ከም ትበልፅ ዶ ክነግረካ
1: እወ
2: እስከ ስማዕ ወርሒ መፀት ማዕፆኻ እናኸሓኩሐ

0: ግን ናይ ልጅ ናይ ማይ ዝድርብል ካለው እዚ
1: ይልዋን
0: ስማዕ እዚ ነግራም ከምቲ ጎረቤትካ በዓል ገዛ ወርሒ መፃት ገምገም እናበለ ማዕፆ ክሳብ ዝስበር ናይ ገዛ ክራይ ክፈል ዝብለካ ኣሎ ዚ
1: የልቦን
0: ንታይ ደኣ መስቁኢልካ ትዕወጅውጅ መን እንታ ዝርኢ ዘለኹ እንታ ዓይነይ ድዩ ዋላ ታፍላ መስል ኣንታ ተለኺክካ ዲኻ ኣንታ ትእዝንኻ መርገፅ ዲኻ ትጥቀመሉ ታፍላ ድዩ ብለካ ኣለኹ ንህለ መፅእ
2: ንፍቅ እንደ ቢለካ እታቦ
3: ኣንተ ኢለን ጓል ኣነኸ በዛ ዓይነይ ክትወፂ በዛ ዓይነይ ክትወፂ
2: እሞ ርእስ ኩሉ መንገዲ ኣኸመይ ጌርካ ኸኢልካዮ
3: ዋ ካብ ዝለዕብ ውራይ ዶ እንታይ የለኒ ተሓጉሸ እንድ ተሓጉሸ ኮ
2: ወቦ እንኳዕ ተሓጎስካ ፎርኮ የምፅኦ ሞ ኣነ
3: ፎር
2: ሙሉእ ማለት እዩ ኤክስ ዘይብለይ
3: ኤክስ ዘይብል
2: ወ
3: ኣዋይ ግጥም ቢልከ
2: ወ
3: ሰይ ዘጓለ
0: ታፍላ
1: ታፍላ ድዩ
0: ታፍላ ዎ ምስጓል ንህሊ ዕምበባ ሒዝል
1: ተተኸገብር መፂ
3: ናይ ዝገሃወይ ኣታ ስኻዲኻኣታ ንስኻ ዲኻ
0: ንሕና ዝተጠራጢርና እንዲና ድሓርዮ ኣረጋግጭዋ ብሃበሎም ስ ኢሉ ምበር
3: ናይ ተስፋይ ወድኻ ኸ እንታይ ኮነ
0: ኣይ ኪዳ ኪድኪድ እንዶ ታፍላ ጓል ካፋኑ
3: ኣይ
0: ኪድኪድ ኣወ ክንደይ ክምፅእ ክዛ ጓል እዩ ንስኺ
2: ክስበሃል
0: የብላፎር ንፎር ጌርክያ ግርም ዛ ጓል እያ ንበሲት
1: ፎርኖ ድያ ትብል ዘላ ታ
3: የብላ
0: ኣብ ገዛ ኮይኑ ድኣ ፈሮፈር የርግፈለ ኣሎ በሪ
1: ዳንዳን ፅዋሕ ንጎኸ ኩርዓካኒ ከምኡ ኢሉ ዶ ይነብር ኢልካ ሕጂ ብጮቶ ምርርኢኻ ንስኻኒ ፈር ከም ፀልካ ኢዳ ወይ ማሕበር ወይ ማሕበር
0: ወይ ማሕበር ወይ ማሕበር ግና እንታ ብሃበሎ ናትና ናይ ሽማግሌታት ሲ ኣይ ናይ ማሕበር ኣለና ስክበል ብጀካ ተንክልተስ እንታይ ማሕበር ኣለና
1: ኣይኖት ከ ተንክልተ ከ ኣዮኖት
0: ተንክልተስ ኣለዋና ግደ
1: ኣዮኖት
0: ታሓንቲ ታናትካ ናይ ማሕበር ዕቁብ
1: ታናትካኸ
0: ታናት ከኣታ ማሕበር ሽኮር
1: ኣይ
0: ሰኔን ካልእ ዳ እንታይ ኣሎ ኣታ ሕጂ ደሞ ዝዳንጋ ዝተነፊሑ መንእሰይ ኮይኑ
1: ግረፍ ከም ንዶ ይትበል ግ
0: ኣታ ዝጎባጥ ሕቆዱ ሕጂ ተሳሪሩ ሰጢ ኢሉ ብሃበሎም እየ
1: ኣንታ ግረፍ እንደ ንለከርሉ
0: ኣንታ ሕጂ ደሞ ቆርበትና ስብስብ ጠቢልና ንድሕሪት ኣሲርና ኤልቢስ ተቐይርና ኢልጋኒ
1: ከላኸላኸላኸላ ኣናይ ዳ
3: ሰላም ኣቦ ማትያስ ሽመይ
0: ሰላም ዝወደ
1: ከመይ ውዕልካ
0: ኣቦካ ብሃበሎም ባህልኣነ ከዓና እዩ
1: ዝግበሃልጎድ
3: ሪኢኹም ንሕና ካብ ወፃኢ ምዞም ብፀተይ ንዓኹም ናባኹም ክንሪኤኩም ኢና መፂና ሪኢኹም ከምዝናኩም ክዳን ደስ ይብለና
0: ዋይ ግርም ዝወደ ከምዝናትካ ስታይዶም በለና እዩ
1: ታይዶም በለና እዩ
3: ሶጉድ ሪኢኹም ሕጂ ንሕና ካብ ወፃኢ ደርፊ ሒዝና መፂና ከነመስግነኩዎም
0: ንሕናከማን ጭራዋጣና
1: ሒዝና ከነመስግነኩም መፂና ኣለና
0: ክነመስግነኩም መፂና
3: ጎድ እሞ ቅድም ናትና ክንጅምሮ
0: ፅቡቕ ዝወደይ ንማሳገን
3: ኦኬ ከመለኹም ኣቦታት ኣዴታት ኣሕዋት ኣሓት ብርሃፅ ንልምዓት ብደም ንናፅነት ዘውሓስኩም ንደቂቕ ዘይዕረፍኩም ተምሃሮ ሸቀሎ ኩልኹም ብሓባር ኣብ ልምዓት ኣብ ግንባር ሰላም ሰላም ሰላም ሰላም
0: ሰላም ተኻዘጥዓን
3: ሶጉድ
0: ወዳይተኸ ፀላይናይ
1: ሰጎድ
0: ኣንታ ንዓ ሃበና በጃኻት ጭራዋጣ
1: ሓዝሃበሽወ
0: በዚያ ኣውሎ ክንብላ እንታ
1: በቃ ንየስምዑና እበር የልዩታኣት ንፋስና ሕፂርና
0: ብየ ጀሚሩ ብየ ወዲእዋ እንታ ደርፊ ምልእትስ የበለለየ ኮይና ኣውሎስከታ ኣውሎ

0: ከመንደሪኒ ንሰብሳዋ ከቕኒ ጥዑማ ጨና ከመንደሪኒ ኣንዞም ብርሃን ንዓይኒ ጥዑማ ጨና ከመንደሪኒ ንሰብሳዋ ከቕኒ ደኺምና ኢልኩም ዘይሰልችኹም
1: ደኺምና ኢልኩም ዘይሰልችኹም
0: ፅዕርና ኢልኩም ዘይረብረብኩም ንዓዲ ሓሶት ብጥውያ ምሰውደቕኩም ርኢናዮ ፍረጥ ክብል ናብ ቅድሜኹም
1: ርኢናዮ ፈረጥ ክብል ናብ ቅድሜኹም
0: ርኢናዮ ወ ተፈቕሩኹም

0: ኩዳ ኩዳ ኩዳ ኩዳ
1: ኩዳ
0: ኣታ የጣቕዕ እንዲ ዝኩሉ ከምኡ ቅጥም ኢሉዋሰ
1: የጣቕዕ እንዲዮም ዘለዎ ዝነኻ ፀሚ ምካንበሪ

0: ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞድሃንደ
2: ኣይፈለጥኩን መፅሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ቃል ነገር ተዓለም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ሰላም ክቡራት ተኸታተልትና ከመይ ወኢልኩም። ዶክተራት ኣብ ስቱድዮ ሰዓቱ ኣኺሉ ጀሚሩ ኣሎ። ሎሚ ኣብዚ መደብ ዝቐሪብናዮ ዘለና ትሕዝቶ ብንጣብ ሰብኣውነት ደንቢ ምልጋስ ሂወት ነድሕን ብዝብል ኣርእስቲ ዓለማዊ መዓልቲ ንግስ ደም 14 ሰነ 226 ዝሓለፈ 14 ሰነ ተባሂላ ኣላ። ነዚ ምርኩስ ብምግባር ኣገዳስነት ምልጋስ ደም ኣብ ጥዕና ሕብረተሰብ እንታይ እዩ? ብደንቢ ምልጋስ ሕብረተሰብ ዝረብሓሉ እንታይ እዩ? ከም ዜጋታት ከ ንሕና ኣብ ምልጋስ ደም እንታይ ተራክህልወና ይኽእል? ኣብዚ ኣተኪርና ምስ ዶክተር ዮሃንስ ተኸስተ ዳይረክተር ሃገራዊ ባንክ ደም ኤርትራ ኣብዚ ኣብ ስቱድዮ ዓዲምና ዕላል ክነካይድ ኢና። ዶክተር ስለተዝሃብካኒ ግዜ የመስግነካ። ብስመይን ምስም ተኸታተልትን ድማ ምስጋናይ ደጊመ ኣቕርበልካ። እዚ ነልዕሎ ዘለና ርእስቲ ኣዝዩ መሰረታዊ ጉዳይ ኣብ ህዝባዊ ጥዕና እዩ። ህዝቢ እኹል ቀረብ ናይ ደም ረኺቡ ጥዕንኡ ውሑስ ንክኸውን ትካልኩም ተሰኪሞ ዘሎ ሓደራ ቀሊል ኣይኮነን። ስለዚ እስከ ምናልባት ሰብ ንክርድኦን ክፈልጦን ዕላማን ተልእኾን ምናልባት እቲ ትቀንዲ ዕማማትኩም እንታይ እዩ?
1: ዓላማ ሃገራዊ ባንክ ደም ኤርትራ ብሓፈሽኡ እኹልን ውሑስን ደም ብምእካብ ንኩለን ሆስፒታላት ሃገርና ውሑስ ደምን ውፅኢት ደምን ብምቕራብ ብሰንኪ ሕፅረት ደም ንኽስዕብ ዝኽእል ስንክልናን ሞትን ምጉዳሊት ቀንዲ ከም ዓላማ። ነዚ ምግባር ግን በይና ዘይኮነስ ምስ ኩሎም መሻራት ኮይነና ስራሕ ንሰርሖ ማለት እዩ። ኣብዚ ኣብቲ ኣገባብ ኣሰራርሓና ንኣብነት ምሕያል ጎስጓስ ንገብር ኢና። ስሩዕ ወለንታይ ለገስቲ ደም ንክህልውና ጎስጓስ ኣብ ከተማ ኣስመራ ክኸውን ይኽእል ወይ ኣብ ዞባታት እንዳኸደ ጎስጓሳት ይግበር እዩ። ኣብ ተፈላለዩ ትምህርቲ ቤታት ክኸውን ይኽእል እዩ። ትካላት ኮታብ ኩሉ ሰብ ክብፅሕ ዝግብኦ ንበፅሖ ኢና ማለት እዩ። ድሕሪኡ እቲ ደም ድማ ምርምራታት ናይ ተፈላለዩ ሕማማት ይግበረሉ እዩ። እንደገና ዓይነት ደም እንታይ ምኳኑ እውን ብኡ ኣብቲ ሃገራዊ ባንክ ደም ኤርትራ ይግበር እዩ። እቲ ደም ምስ መፀ እውን ናብ ተፈላለየ ክፋላት ናይ ደም ይኽፈል ማለት እዩ። ኣብ መጨረሻ ናትና ኣለና ሪፍሪጀረተር ወይ መኽዘነ ግበር እዩ። እሱ እንዳተገብረ ዝሓልፍ ማለት እዩ ተኣሽሙ። ኣብቲ ሆስፒታላት ምስ በፅሐ ከዓ ግቡእ ኣጠቃቅማ ናይ ደም ወይ ክሊኒካል ዩዝ ኦፍ ብላድ ዝበሃል ቶም ሓኻይን በቲ ናይ ፕሪንስፕል ናይ WHO ዝወፀ ብኡ ተመስሪሕቶም ክኸዱ ከም ዘለዎም ይድሕብር። ኣብ መወዳእታ ዳርጋ እቲ ብላድ ባንክ ናይ ኳሊቲ ማነጅመንት ኣለዎ። ኳሊቲ ክህልሉ ሓደ ደም ጥራሕ ምእካብ ዘይኮነ ብቕዓቱ ክህሉ ውሑስ መታን ክኾነልካ እሱ ከዓ ኣብ ገዛና ናይ ብቕዓት ሲስተም ኣሎ። እንደገና ምስቲ ናይ ኢንተርናሽናል እውን እንዳተዘራረብና ወይ መልእኽቲ እንዳሃቡና ኣብ ከመይ ደረጃ ኣለና እንዳርኣናይ ንኸይድ ማለት እዩ። ኣብቲ መጨረሻ ግን ቁፅፅርን ክትትልን ኣለዎ። ዝበሓፈሻ ከም ምእተው

0: ማለት እየ እዚኣታ መሰረታዊ ሰንሰለት ናይ ሌክስ ደም ወይ ብላድ ትራንስፊዥንሲ ንኣብነት ደም ዝልግሱ ሰባት ኣድሊኻ ንሕና ከይድና ደም ንእክብ ምስ መፀ ኣብ ትካልና ዝተፈላለየ መስሓት ሓልፍ ደም ምርመራታት እውን ይግበር ዓይነት ደም እውን ይፍለጥ እቲ ሰብ ማለት እዩ እቲ ኣንቶ ድበልኩ ከዓ ናይ ኮልድ ቸይን ወይ ከዓ ናይ ምኽዛን ኣለዎ ኣብ መጨረሻ ናብቲ ሕሙ መፀ ሕጂ ዚ ሰንሰለት ትብሎ ዘለኹ ኣብ ሓንቲ ሰንሰለት እንድሕር ተቋሪፃት ከኩላታ ነገር እያ ትበላሾ ንኣብነት ወለ እንታይ ለገስቲ ደም እተ ደይብልካስ ወላ ሓንታ ትርጉም የብሉን ማለት እዩ ንሕና ከይድና ደም እተ ኣኪምና እውን ትርጉም የብሉን እቲ ድመፀ ድማ ኣብ ብላድ ባንክ ተዘይተሰሪሑ ትርጉም የብሉን ናይ ደም መመርመሪ ወይ ባግ ይኹን ከረፂት ማለት እዩ ናይ ደም ወይ ከዓ እቲ ቀመማት ናይ ላባራቶሪ ተዘይብልካ ውን ጠጠው ኢኻ ትብል ወይ ከም ዘለዎ ክትቦ ኢኻ ንሰብ ሕጂ ፀገም ፍጠር ናይ ሪፍሪጀረተር ወይ ከዓ መዝሓለ ከዓ ክህልወካ ኣለዎ 24/7 ኩልሻዕ ቴምፕሬቸሩ ዝዓቀበ ደም ክኾን ኣለዎ ተደይ ኮይኑ ኣኪብ ካምፂኻ ውን ኤሌክትሪሲቲ ክጠፍአካ ከሎ ክባላሸወካ ከእል ስለዚ እንታይ ዘለኹ መሰረታዊ ሰንሰለት ናይ ልክሰብ ክሕሉ ኣለዎ ሕጂ ብዚ ጥንቃቐ ድልዮ ማለት እዩ ቀሊል ኣይኮነ ተሰራርሓ ማለት እዩ
1: ፅቡቅ ዶክተር ዮሃንስ ስለምንታይ ደም እንታይ እዩ ስለምንታይ ኢና ኣተኪርና ንዛረበሉ ዘለና ብኸመይና ኸ ናይ ሓደ ሰብ ደም ናብ ካልእ ሰብ ደም ንመሓላልፎን ንጥቀመሉን ኣዝዩ ውሑስ ድኸ እንታይ ዝገበርኩም ኣለኹም ከ ኣንድሕር ክሳዕ ክንድ ኣገዳሲ ኮይኑ ከም ትካል ከስኹም እንታይ እንታይ ንጥፈታ ዘካየድኩም ኣሎ
0: ሕጂ ደም ኩላትና ከም ንፈልጦ ኦክሲጅን ተሰኪሙ ካብ ክፋላት ናብ ክፋላት ኣብ ደም ዘመሓላልፍ ዘጓዓዓዚ ማለት እዩ ኣብ ዝኾነ እኹል ሰብ ሓደ 5 ወይ 6 ሊትሮ ደም ዝኸውን ኣለዎ ኣብ ነብሱ ማለት እዩ ሕጂ እቲ ደም ዝፈሰሰ ብዝኾነ ይኹን ብሓደጋ ክኸውን ይኽእል ኣብ ሕርሲ ክኸውን ይኽእል እንተደይ ተሰኪኡ እታ ህወት ኣብ ሓደጋ ትበፅሕ እዚ ስለዝኾነ ናታ ዓንቶይ ሰንሰለት ዝበልኩ ሃገራዊ ባንኪ ደም ደም ክእክብ ኣለዎ ምርምራታት ተፈላለየ ክገብር ኣለዎ ክፍለ ኣለዎ ኣብ መጨረሻ ከዓ ነቲ ሆስፒታላት ከይዱ ብነፃ እዩ ዝወሃብ ብዘይ ክፍሊት ዝወሃብ ዋላካ ክሰራሕን ክእከብን ከሎ ብዙሕ ገንዘብ ወፃኢ ገበረሉ እምበር ብነፃ እዩ ዝወሃብ ንሕና ከምቲ ኣብቲ ፕላንና ነውፅኦ ወይ መደብና 15,000 ንኸውን ደም ክንእክብ ኣለና ኣብ ዓመት ኢና ንበል ሕጂ ኣብ 25 ንኣምነት 16,000 ንኸውን ደም ኣኪብና እዚ ምስቲ 202 እቲ ሃገራዊ ደም ባንክ ክምስረት ከሎ ዝነበሮ 3500 ንኸውን ደም ድእከብ ነበረ ብቁፅሪ ክትሪኦ ከለካ እንዳዓበየ ኸይዱ ማለት እዩ እዚ ክንብል ከለና ግን ኩሉ 100% ካብ 100 ነተን ሆስፒታላት ኣማሊእና ኣለና ኣይኮነን 80% ኢና ጠለባት ንእክቦ እዚ ከዓ እቲ ምክንያቱ ዳሕራይ ምናልባት ገርፀ ምስ ክረምቲ ተተሓዘ ገለ ፀገማት ስለ ዝገጥናይ ካብዚ ዝበዝሕ ክፋሉ ኣብቲ ሃገራዊ ባንኪ ደም ኤርትራ ዝእከብ ደም 99 ወይ 100% ብወለንተኛታት እዩ ድእከብ ኣብ 2268 ሚእታዊት ነይሩ ኣብዘን ናይ ትማል ድወፀብ ናይ ሪጅናል ናይ WHO ድማ ኣብ ኣፍሪቃ 7 ካብ 10 ወለንታውያን ኣለዎ 7% እዩ ሕጂ ናይዚ ሃገራዊ ባንኪ ደምሲ ዝሓሸ ኮይኑ ስማዓኒ ካብተን ካልኦት ኣብኡ ዘሎ ኣፍሪቃ ሃገራት እዚ በብዓመቱ ድማ ንእክቦ ደም ብግራፍ መልክዕ ዝክንሪኦ ከለና ንኣብነት ናይ ዘን 5 ዓመት ኣወዳዲር ሰሪሐ ዘለኹ ኣብ 2021 1870 ዝነበረ ኣብዛ ሕጂ ዝሓለፈት ዓመት ማለት እዩ 16,000 በፂሑ ኣሎ ሕጂስ እንዳዛየደ ይኸይድ ከም ዘሎ ድሕብረና ማለት እዩ
1: ዶክተር ምናልባት ደም ክላዓል ከሎ ምስ ባህል እውን ምትእሳር ዘለዎ እዩ ስልጣነ ናይ ዓለም ኣብ ጥርዚ በፂሕሉ ዘለወሉ እዋን ክምስራሕ ስለ ዘይክእል ወይ ክምሃዝ ስለ ዘይክእል ዲ ደም ካብ ሰብ ክንእክቦ ንግደት ዘለና ምንጭ ደም ካበይ እዩ
0: ምንጭ ደም ስጋብ ሕጂ ኣብ ሰብ ጥራሕ እዩ ዝርከብ ደም ህወት ስለዝኾነት ኣብ ሰብ ጥራሕ ትርከብ ዘላ ኣብ ፋብሪካ ይኹን ወይ ኣብ ዝኾነ ካምፓኒ ወይ ናይ ፋርማቲካል ትካላት ክስራሕ ኣይክእልኒ እዚ ከዓ ካብ ሰባት ጥራሕ ክእከብ እዚ ከዓ ወለንተኛታት ለገስቲ ደም ኣብ ሃገርና ሕጂ ብወለንተኛታት ናፀቂጥና ንስርሐሉ ንኩሉ ከዓ ይዕደል ብዘይ ዝኾነ ዓልት ይኹን ሃይማኖት ይኹን ፆታ ይኹን ዕድመ ብዘይ የገድስ ንኩሉ ዩ ዝውሃብ እቲ ቀንዲ ምንጭና ግን ኣብ ተምሃሮ እዩ ብሕልፊ ኣብ ግዜ ትምህርቲ ኣብ ተምሃሮ እዩ ዘሎ ኣብ ግዜ ክረምቲ ሓምለ ንሓሰ መስከረም ኣብቲ ግዛም ፈተናታት ዝገብሉ እውን ዋሕደ ቀረበ የጋጥም እዩ ታዓንቲ ወይ 80 ካብ 100 ኢና ንማልእ ለነተን ሆስፒታል ዝበልክዎ ኣብ ክረምቲ ፀገም ከም ዘሎ በዚ ኣጋጣሚ ነዞም ድርኢና ወይ ሰምዑና ዘለዎ ከማን ኣብ ክረምቲ ካብ ሕጂ ጀሚሮም ወር 7 8 9 እቶም ለጊሶም ዘ

0: ፈልጡ ወይ ዝልግሱን ተመፁና ንዓና ፅቡቅ ምኾነ ሕሙማትና እውን ተፈወሱ ኮይኑ ስማዓኒ
1: ከይሰገርና ስለምንታይ እዮም ተምሃሮ ቀንዲ ምንጪ ዝኾኑ
0: እወ ሕጂ ተምሃሮ ንሕና ሓደ ውሑስ እዩ ኣብ ተምሃሮ ምስ ገለ ሕማማት ዝሓሸ ኮይኑ እዩ ዝረአ ብፍላይ ድማ ብእኩብ ኢና ንረክቦም ኣብ ትካላት ኬትካ ሕጂ ትረክቦ ደም ሓንቲ ካል 100 ሰራሕተኛታት ኣለዋ ውሑድ ኢካ ትረክብ ኣብ ተምሃሮ ግን መንእስያትዮም ያንግዮም ብሕማም ደረጃ ክትሪኦውን ዳሓንዮም ስለዚ ዳርጋ ኣብ ፅቡቅ ኩነታት ካብ ተምሃሮ ንረክበሉ ማለት እዩ
1: ፅቡቅ ክፅል ንኽእል ኢና
0: እዋ ካብኡ ምስታ ዝበልክዋ ተሓሒዘ ለክሲ ደም ኣብ ሃገርና ብክልተ ዓይነት ይለክሲ ዘሎ ወለንታኛታት ለክሲ ደም ወይ ከዓ ቮለንተርስ ብላድ ዶነርስ ንብሎም ኣለው ስድራ ቤታዊ ከ ኣሎ ንሕና ቀፃሊ ፀቂጥና ንሰርሐሉ ብሕልፊ ብዘ ሃገራዊ ባንኪ ደም ኤርትራ ብወለንቶኦም ድህቡ እዮም ብዘይ ድፊት ብዘይ ፀቕጢ ብወለንቶኦም ዝፍፀም ለክሲ እዚ ከዓ እቲ WHO ይድግፎ ማለት እዩ ውድብ ጥዕና ዓለም ከምኡ ክኸውን ኣለ ወይ ድብል ውሑስ እዩ ዛ ዓይነት ደም እቲ ናይ ስድራ ቤታዊ ወይ ከዓ ፋሚሊ ዲፕረስመንት ንብሎ ግን ዘይውሕስነት ክህልዎ ክእል እዩ ንዘመትካ ኢኻ ክትህብ ንመቕረብካ ኢኻ ሕጂ ገለ ኢንፎርሜሽን ክትሓብእ ትኽእል ኢኻ ተሰኪፍካስ ዝኾነ ነገር ክስቕኢልካ ክትሕልፎ ትኽእል ኢኻ ስለዚ ንሕና ኩሉ ሻዕ ንብል ኣብቲ ናትና ሚሽን ይኹን ታኣሽሙ 100 ካብ 100 ወለንታውያን ለገስ ደም ክህሉ ኣለዎ ኢና ንብል እዚ ንምግባር ከዓ ኩሉ ሕብረተሰብ እጃሙ ከበርክት ኣለዎ ኢና ንብል ኣብ ስመራ ይኹን ኣብ ዞባታ ዘሎ ኩሉ ሃይማኖታዊ ትካላት ኹና ሰራሕተኛ መንግስቲ ኹና ሰራዊት ኹኑ ፖሊስ ታክሲ ማሕበራት ሓማደ ሓማተ ብምሉኦም ኮታ ለክሲ ደም ይቡና እዮም ንኣብነት እዚኦም ሕጂ ቀዳማይ ዙር እዮም ብጣዕሚ ደስ ዝብለካ እዮም ቀዳማይ ዙር ኣብ ዓመት 3 ሳዮም ዝቡና ፍሉይ እዩ ታክሲ እውን ከምኡ ውና እዮም ሕጂ ኩሉ ኣብ ትካል ዘለኹን ገለ እውን 2 ወይ 3 ተዝበና ንዓና ፅቡቅ ምኾነ ማለት እዩ ኣብ ተምሃሮ እንዳኸድና እውን ጎስጓሳት ንገብር ኢና ኣብ ተፈላለየ ቦታ ማለት እዩ ኣብ ዞባታት እዚ ናይ ዞባታት እዩ ሰሜናዊ ቆሕ ባህሪ ወይ ደቡብ ዓንሰባ እንዳኸድና እውን ደም ንእክብ ኢና ማለት እዩ
1: ሃራይ ዶክተር ምናልባት ከምዚ ክጥቀስ ፀንሐ ሓፈሻዊ መምዘን ረቑሒታት መን ክልግስ ከምዘሎ ኢካ ክትጠቕሰለ ፀኒኻ ተምሃሮ ዝሓሹ ውሑሳት የርኩም ተሓስቡ ድሕሪ እውን ወለንታውያን ከዓ ዝዓበየ ተራ ከምዘለዎም ኢካ ክትጠቕሰልና ትኽእል ኣብቲ ግለሰብ መፂና መን እዩ ክልግስ ዝኽእል መን እዩ ብቑዕ ንደም ምልጋስ
0: ኣብቲ ምልጋስ ዝኾነ ሰብ ክልግስ ይኽእል እዩ ግን ገለ ክራይቴርያ ሜዲካል ክራይቴርያ ኢልና ንማልኦ ኣሎ ዕድመ ኩሉ ሻዕ ካብ 16 ካብ 60 ዘሎ ሰብ ክልግስ ይኽእል እዩ ቀፃሊ ለጋስቲ ኮይኑ ዋላ 70 ክህብ ይኽእል እዩ ክብደት እውን ኣብ ክራይቴርያ ጌርና ንእት ወይና 50 ኪሎ ወይ ልዕሊዩ ዝምዘን ክህብ ይኽእል እዩ ፀቕጢ ደም ድማ ከምኡ ቴስዓ ኣብ ልዕሊ 60 ወይ ከዓ እቲ ሲስቶሊክ ንብሎ ላዕለዋይ 180 ስጋብ ቴስዓ ክህብ ይኽእል እዩ እዚ እንታይ ክብል ደሊ ደም ብዝሕ ዘለዎ እውን ክህብ ይኽእል እዩ ኣንለስ ግን ፀገም ምስ ልብድ እዩ ምስ ኩሊድ ድዩ ካልእ ምስኡ ተተሓዘ ፀገም ተደይብሉ ክህብ ይኽእል እዩ ሄሞግሎቢን እውን ንርኢና ልዕሊ 12.5 ዝኾነ ሰብ ጓል ይኹን ወዲ ክህብ ይኽእል ማለት እዩ ኣብ ገለ እዋን ግን ክልግሱ ዘይክእሉ ንብሎም ኣሎ ግዜያዊ ዘይልግሱ ግዜያዊ ጉንፋዕ ኹን ሰዓል ኹን ወይ ግዜያዊ ሕማማት ንጥዕኑ ኣብ ዘይንቡር ዘለሉ ግዜ ተመሊስካ ምፃእ ድሕሪ 2 ሰሙን ወይ ወርሒ ወይ 10 መዓልቲ ንብሎም ንኽእልና ፈፂሞም ብቐፃሊ ዘይልግሱ ወይ ፐርማመንት ዲፈር ዝበሃሉ ግን ዘይውሑስ ፆታዊ ርክብ ዝገብሩ ሰባት ኣይንቕበሎምን ኢና ማለት እዩ ሕዱር ሕማማት ዘለዎም ንኣብነት ሽኮር ፀቕጢ ደም ድኻም ልቢ ምንፍርፋር ሕማም ፀላም ከብዲ ካልእን ከይህቡ ይኽእሉ እዮም ኖርማል ሽኮር ታብሌት ዝወስድ ክኒና ዝወስድ ክህብ ይኽእል እዩ ፀቕጢ ደም ውሑድ ዘለዎ ክህብ ይኽእል እዩ ግን ውሽጡ ሳዕቤን ዘይብሉ ማለት እዩ ስለዚ ዳርጋ ኩሉ ሰብ ክህብ ይኽእል ኮይኑ ስማዓኒ ብኣይ ብወገነ
1: እንታይ መስርሒ ኹም ትኽተሉ ምክንያቱ ደም ልጋስ ብቀሊል ዝረኣየ ነገር ኣይኮነን ኣብ ገሊኡ ሕብረተሰባት ስለዚ ካብ ፈለ ማኣት ሒዝኩም ክሳዕ መወዳእታት ደም ልጋስ ናብ ሰብ ክሳዕ ትበፅሕ ትኽተልዎ መስርሕ እንታይ እዩ
0: እቲ መስርሕ ምምማይ ወይ ከዓ ስክሪኒን ዝበሃል ምሻሎ ስክሪኒን ይግበር እዩ ሓበሬታ ፕሪዶኔሽን ቅድሚ ምልጋስ እውን ሓበሬታ ውሃብ እዩ ፎርሙታት ኣሎ ዝምላእ ዝኾነ ሰብ ክህብ ዝደለየ ፎርሙ ይመልእ ኣካላዊ ምርመራታት ድማ ንኣብነት ሚዛን ዝበልናዮ ዘሄሞግሎቢን ዝበልናዮ ደም ብኡ ሓሊፉ ኣብ ካውንስለር ወይ ከዓ ኣማኸርቲ እውን ኣለዉ ሓደ ንሓደ ማለት እዩ ምኽሪ ተገይሮም ምስኡ ወይ ምስተኣብኣ ዘላ ኣማኻሪ ዲስካስ ምስተረዳድኡ ብቑዑ ተይላቶ ደም ክህብ ይኽእል ማለት እዩ ኣይ እስኻ ንግዜኡ ፅናሕ ንወርሒ ድዩ 2 ወርሒ 3 ወርሒ በቲ ናታ ዝተዋሂብዋ ዘሎ ኤስኦፒ ንብሎ ስታንዳር

0: ኦፐሬሽን ፕሮሲጀር ንኽተሎ ማለት እዩ ቆፀሮ ክትቦ ትኽእል እያ። እቲ ውሑስ ዝኾነ ሽዑ ደምህብ እቲ ውሑስ ዘይኮነ ከዓ ይምለስ ማለት እዩ። ኣብኡ ምናልባት ምስ ሓለፈ ዝኩሉ መስርሓት እውን እቲ ለጋሳይ ደም ምስቲ ናቱ ከረፂት ሒዙ ቴስቲቲዩብ ትበሃል ኣለዋ ተኸረፂቱ ብደንብ ክረአ ኣለዎ ማለት ስትሪክትሊ ክረአ ኣለዎ ኣብኡ ጌጋታት ከይህሉ መዓስያ ተቐዲሓታ ደም መዓስያ ኤክስፓየር ትገብር ዓይነት ደማ እንታያ ኤት ኮይና ኤቢ ኣብኡ ይልጠፈሉ ኩሉ ኩነታት ሽማይ ፀሓፍኒ ኮድ ይደለዎ ምክንያቱ ዳታ ማነጅመንት ሲስተም ኣለና ካበይ መፅያ መዓስ ተቐዲሓ መዓስያ ኤክስፓየር ትገብር ኣብ ከመይ ኩነታት ኣለዋ ተመርሚራ ድያ ኩሉ ኣለዎ ናቱ ኣብ መጨረሻው ናብ ሆስፒታል ምስከለት ኣበይ ቦታ ያ ከይዳ ተሰነይድ ያ ከይዳ ኣስመራ ያ ከይዳ ኣሎ ንመን ተዋሂባ ኩሉ ትሬስ መግበሪ ተመሪስካ ንድሕሪት ክንፍትሸሉ ንክእል ኣገባብ ኣለና ማለት እዩ።
1: ፅቡቅ ዶክተር ዮሃንስ ምናልባት እስከ ቁርብ ዕሙቅ ኣቢልና ክንሪኦ ትርጉምን ኣገዳስነትን ደም ዝያዳ ትኩርና ክንዛረብ ምክንያቱ ሰብ ክልግስ ተ ኮይኑ ንምንታይ ዕላማ ይልግስ ከም ዘለዎ ክርድኦ ክእል ኣለዎ።
0: ሕጂ ብሓፈሻዊ ደም ተተሓዘ ኣብቲ ጥቕሙ ክንዛረብ ተ ኮይና ኣካላት ወዲ ሰብ ትሸዓተ ስርዓታት ዝቆመ ኮይኑ ሲስተም ንብሎ ከምዚ ናይ ስርዓተ ዙረት ወይ ከዓ ሲርኩላተሪ ሲስተም ናይ ሪስፓራቶሪ ወይ ናይ ትንፋስ ናይ ሽንቲ ንብሎ ብዙሓት ስርዓታት ኣለው። ሕጂ ደም ካብቲ ናይ ሲርኩላተሪ ወይ ስርዓተ ዙረት ደም እዩ ማለት እዩ ምስኡ ምስቲ ናይ ደም ኣብ ሰውነትና ከየቋረፀ እዩ ዝንቀሳቀስ ዝዘውር ቀፃሊ ፈሳሲ ቀይሕ ፈሳሲ ኮይኑ ቀፃሊ ዝንቀሳቀስ ወይ ዝዘውር ማለት እዩ። እቲ ደም ብሓፈሽ ቀይሕ ኮይና ክንሪኦ ከለና ኣብ ውሽጡ 54 ሚእታዊት ፕላዝማ ድሓዘዩ ወይ ከዓ 46 ሚእታዊት ከዓ ውሃዮታት ደም ኣለው ማለት እዩ። እዞም ውሃዮታት ሕጂ ቀያሕቲ ውሃዮ ደም ኣሎ፣ ፃዕዱ ውሃዮ ደም ኣሎ፣ መርጋእቲ ደም ኣሎ። ሕጂ እቶም ቀያሕቲ ውሃዮ ደም 44 ሚእታዊ ዝኸውን ሽፍኑ፣ ፃዓዱ ትሕቲ 1% እዮም። ግን ኣገደስቲ እዮም 1% ናይቲ ውሃዮታት እንዳሃለው እዞም ፃዕዳ ውሃዮሶም ኣብ ገለ ፀገም ክህልዎም ከሎ ብሕማማት ክትጥቃዕ ትኽእል ማለት እዩ። እቶም ፕላትሌት ድማ ትሕቲ 5% ዝኸውን ማለት እዩ። ብሓፈሽኡ እቲ ደም ቀይሕ ዝገብሮ ሄሞግሎቢን ዝበሃል ባእት ኣሎ። ሕጂ ምናልባት እቲ ቀያሕቲ ውሃዮ ደም ክንብል ከለና 120 መዓልትታት ይፀንሕ ኣብ ደምና። ድሕሪኡ ባዕሉ እቲ ናቸራል ተፈጥሮ ይሰዶም ማይክሮፌጅ ገይሩ ወይ ኣብ ስፕሊን ዲኻ ኣብ ሊቨር ኤኒሃው ከምዝኸይድ ይገብሮ። ብከምኡ ኢና ከዓ ዋላ ደም ተደይለገስካ ባዕሉ ነፍስኻ ስለዝኣልዮ ሲ ኣብ 3 ወርሒ እንዳመፀካ ለግስ ንብሎ ሓደ ወዲ ተባዕታይ ጓል ኣንስተይቲ ከዓ ብ4 ወርሒ ተፈጥሮ ባዕሉ የልግሶ እዩ። ስለዚ ካብ ብተፈጥሮ ዝለግስ ሂብካ ክትባራህ ከዓ ስለዝሓይሽ መሃብ የገድስ ኮይኑ ስማዓኒ። ፀዓዲ ውሃዮ ደም ኣብ ደምና 15 መዓል ጥራሕ እዮም ዝፀንሑ። እዞም ፕላትሌታት መርጋእቲ ንብሎ ድማ 7-10 መዓልትታት ጥራሕ እዮም ዝፀንሑ ማለት እዩ። ምስኡ ተሓይዘ ምዝናይ ደም ጉጅለታት ደም ዝበሃሎ እቶም ቀንዲ ንብሎም ኤ ቢ ወይ ኤቢኦ ኣብ 4 እዮም ዝክፈሉ። እሶም ከዓ ኤ እንተኮይኑ ኣንቲጂን ኤ ኣለዎ ማለት እዩ። ቢ እንተኮይኑ ከምኡ ኣንቲጂን ቢ ኣለዎ ማለት እዩ። ኤቢ እንተኮይኑ ክልቲኡ ኣንቲጂን ኣለዎ። ኦ እንተኮይኑ ግን ኣንቲጂን የብሉን። ብከምኡ ትሕጂ ኦ ኣንቲጂን ስለዘይብሉ ንኩሉ ክህብ ይኽእል ማለት እዩ። እዚ ኣድማሳዊ ውሃብ ይበሃል መሽ እቶም ሓደ ድማ ኣድማሳዊ ተቐበልቲ ኤቢ ማለት እዩ። ስለዚ እተን ዓይነታት ጉጅለ ደም ሰኒን ምናልባት ኣብ ስእሊ ክንሪአ እንተኮይና እቲ ደም ኣብ ምስተኣከበ ብከምዚና ንፈልዮ ኦ ኤ ወይ ከዓ ኤቢ ቢ ኢሉ ፍለ እንደገና ከዓ ነጋቲቭ ከዓ ንበይኖም ፍለ እዩ ማለት እዩ። ሕጂ እዚ እታ ትሪያ ዘለካ ፃዕዳ ወረቐት ኩሉ ኣለዋ ካብ መንያ ተቐዲሓ ሽም ብዘየገድስ ኮድ ኣለዋ መዓስያ ኤክስፓየር ትገብር መዓስያ ተቐዲሓ ኩሉ ኣብቲ ዳታ ኣትዩ ትሬስ ክትገብር
1: ኣብዚኣ ፕላስ ማይናስ ወይ ኣሉታ ኣወንታ ትብል ዘላ እንታይ
0: ሕጂ እቲ ፕላስ ንብሎ ኣንቲጂን ኣለዎ ማለት እዩ። እቲ ከዓ ኣንቲጂን ደይብሉ ኮይኑ ሕጂ ምናልባት ኣብዚኣ ስእሊ ተረኺበ ዳሕራይ ዋላ ክንሪአና ኣላ ኣብዚኣ እቲ ንኣብነት ሕጂ ውሃቢ ኤ ኣብዝሎ ንኤ እዩ ድህብ ትኽእል ወይ ከዓ ንኤቢ ይህብ ቢ ተኮይኑ ንቢን ወይ ከዓ ኤቢ ኤቢ ኩሉ ተቐበለ ካብ ኩሉ

0: ኦ ተኾይኑ
1: ንኦ ንቢ ንኤ ንኩሉ ይህብ ማለት እዩ ቢ ግን ተቐባሊ ጥራሕ እዩ ሕጂ ምናልባት ምዚ ዓይነት ደም ዝበልካኒ ኣብዛ ስላይድ ክርያ ብሚእታዊት ኣብ ወፃኢ ደርጋ 15% ነጋቲቭ ይብልዎ ኣብ ገለ ሃገራት ማለት እዩ ኣብ ናይ ኤርትራ ካብ ዝገበርና ብዙሕ ግዜ ግን 8-9% ሚእታዊት ጥራሕ እዩ ነጋቲቭ ዘሎ መብዛሕትኡ ሰብ ፖዘቲቭ ዘሎ ዓይነት ደሙ ማለት እዩ ሕጂ ኣብዚ እንታይ ንሽገር ነጋቲቭ ክመፅእ ከሎ ዋሕዲ ከጋጥመና ክእል ምክንያቱ ካብቲ ኣብዚ ንረክቦ ዘለና ካብዚ ዓመታዊ ንእክቦ ናይ ኤርትራ ክበሃል ክኣል እዩ ጀነራል ማለት እዩ ኣብ መብዛሕትኡ ሰብ ንወስዶ ዞባታትን ስለንኸይድ 8% ወይ 9 ጥራሕ እዩ ነጋቲቭ ዘሎ ንሱ ከዓ ክከፋፈል ከሎ ኤ 2% ኢካ ትረክብ ቢ ከምኡ ኤቢ ነጥብ 4 ሕጂ ኣብ ሓንቲ ትምህርቲ ቤት ሃይስኩል ኬትካሲ ንኣብነት ቢ ነጋቲቭ 2 ሰብ ጥራሕ ኢካ ትረክብ ከይድና ሕጂ ኣብ
2: ሓንቲ
1: ዝኾኑ ማለት
2: እዩቶም
1: ነጋቲቭ 2 ሰብ ትረክብ ካብ 100 ሕጂ ዝኾኑ ሆስፒታላት ካብቶም 100 ኣኪብና ንዓመት ሓንቲ መዓልቲ ወፊርና ሰብ ሓንቲ ቤት ትምህርቲ 70-80 ንእክብ ማክሲመም 100 ንእክብ ንበሎ ሞ ሒዝናያ ኩሉ ዝመፃና ዘን ሆስፒታላት ብሙሉአን እየን ብዙሕ ዓይነት ደም ተደልየን ኣብኡ ዋሕዲ ህጋጥም ክእል ምክንያቱ ካብ 100 ሰብ ኣኪብካ ስ 2 ትረክብቲ ኮይንካ ካብኡ ከዓ ከምኡ 3 ወይ 4 ኢካ ትረክብ ሕጂ ሕፅረታት ናይ ነጋቲቭ የጋጥሚ በዚ ኣጋጣሚ ነዞም ንሪኢና ዝሰምዑና እውን ነጋቲቭ ዘለዎም እንዳፈለጥዎ ዘይልግሱ እንተሃለዉ መፂኦም ክልግሱ በዚ ኣጋጣሚ ንፅውዑ ማለት
2: እዩ ንኦም ውን ሓደ እዋን ክትመፅኦም ስለትኽእል
1: ታሰም
2: ሽገር እዮም
1: ብጣዕሚ ሽገር ኢኻ ዝኾነ ነጋቲቭ ዘለዎ ሽገር ኣብ ሕርሲ ኣብ ገለ ሕጂ ለይቲ ክመፀኻ ክእለን ቀትሪ ተጓይኻ ውን ተምፀሎም ትኽእል ኢኻ ለይቲ ግን ካብ ሰብ ፀዊዕኻ ማኪና ልኢካ ገለ ኢካ ተምፅእ ተደይብልካ ሕጂ ሰብ ደቂሱ ከሎ ተሲኢኻ ክተምፆ ፕሮሰስ ድልዮ ንክስራሕ እውን 3-4 ሰዓት ይድወስድ ገሸብ ለካ ሓደ ገለ ሕጂ ካብ ከምኡ ኣብቲ ናትና ተሓትሎ መቐመጢ ተኸዚኑ ተፀንሕ ፅቡቕ እዩ ስለዚ በዚ ኣጋጣሚ ብሕልፊ መስመራ ዘለዉ ነጋቲቭ ዘለዎም መፂኦም ክቡና ንፅውዕ ማለት እዩ
2: ፅቡቕ ኣብዚ ምናልባት ዝቐረብካዮ ክስተ ኣሎ
1: ናይ ምርመራ ላቦራቶሪ የልያ ዘለኹ ዝተለገሰ ደም ከምቲ ዓንተ ወይ ዝጠቐስክዎ ናብ ክፋላት ይምቀል እዩ ሓንቲ ደም ከም ዘላታ መፅያ ናብ ቀያሕቲ ውሃዮ ደም ናብ ፕላዝማ ወይ ፕላትሌት ኢልና ንኸፍሎ ማለት እዩ እቲ ሓንቲ ደም ድመፀት ከም ዘላተስ ኣይትኸይድን እያ ንሰለስተ ሰብ ክትጠቕመካ ትኽእል እያ እንደገና ከዓ ኣብቲ ላቦራቶሪናትና ምርመራ ናይ ሄፓታይትስ ቢ ወይ ኤችኣይቪ ሲፍልስ ፍንጣጣ ማለት እዩ ወይቦ ኩሉ ይግበር እዩ ልክዕ ከምተን ካልኦት ሃገራት ማለት እዩ ኣብ ኣፍሪቃ ኮን ኣብ ዓለም ዝገብሮ ጉጅለ ዓይነት እውን እዚ ክንብሎ ፀናሕና ኤ ፖዘቲቭ ቢ ፖዘቲቭ ገለ ንብሎ ኣብኡ ኣብቲ ገዛ ናይ ስራሕ እዩ እቲ ዓይነት ደም ከምቲ ድበልክዎ እዩ ዘን 4ተን ቀፃሊ ምርመራ ድግበራ ሄፓታይትስ ይግበር እዩ ሲ ይግበር እዩ ወይቦ ማለት እዩ ኤችኣይቪ እውን ይግበር እዩ ሲፍልስ ከዓ ፍንጣጣ ይግበር እዩ ማለት እዩ እቲ ምርመራ ዓይነት ጉጅለ እውን ልክ ከምተን ካብተን ካልኦት ትካላት ሕሽ ብዝበለ ናይ ካልኦት ስላይት መተድ ወይ ቴስትቲዩብ እዮም ጥቀሙ እዝናትና ጀል ካርድ ዝብሎ ወይ ምዕብል ዝበለ ማለት እዩ ፅቡቕ እዩ ኣብ ጌጋሳ እዮም ፀካኒ ማለት ዓይነት ደሙ ናይ ሰብሲ ኤግዛክት ደርጋስ ክትፈልጣ ትኽእል ኢኻ ማለት እዩ እዚ እቲ ኣብ ውሽጡ ዝሰርሕዎ ስራሓት ማለት እዩ በቢ ዓይነቱ ከፍል ኣለና ኣብ ውሽጡ ዝስራሕ ማለት እዩ በቢ ዓይነቱ ነናቱ ሰክሽን ኣለዎ ናይ ተመሓላለፍቲ ሕማማት ዝምርምሩ በይኖም ኣለው ናይ ከምኡ እንዳበለ ይኸይድ ማለት እዩ ኣብ መጨረሻ እተ ደም ከምዚኣ ዝኾና ይወፃ ማለት እዩ ቀያሕቲ ውሃዮ ደም ርኢ ኣቢልካ ቀይሕ ያው ቀይሕ ሬድ ብላድ ሴል ማለት እዩ እቲ ፕላትሌት ንብሎ እውን ቀይሕ ኢሉ ናብ ፅዕድው ዝበለ ዝኸደ ማለት እዩ እቲ ፕላዝማ ሞስትሊ ከምዚ ፃዕዳ ዝኾነ ዓይነት እዩ እዚአን ከፊልናና ንህቦ ነተን ሆስፒታላት ማለት እዩ ካልእ ምስኡ ኣገዳሲ ድማ ኣብ መኽዘን ክህልወካ ኣለዎ ናይቲ ቴምፕሬቸር ተዕቅነሉ መኽዘን ክህልወካ ኣለዎ ምክንያቱ ብዛ ድሕርያ ዘላ ስላይድ ክገልፀ ቀያሕቲ ውሃዮ ደም ኣብ 2-6 ዲግሪ ሴንቲግሬድ ክቕመጡ ኣለዎ ልዕሊ እቲ ኮይኑ 10-15 እንዳ ሞት እዮም ዝኸዱ ማለት እዩ ፕላዝማ ኣብ ትሕቲ ማይናስ 18 ዲግሪ ተቐምጦ ወይ ትሕቲኡ ከተቐምጦ ትኽእል ኢኻ ፕላትሌት ኣብ 20-24 ኣብ ሩም ቴምፐሬቸር ኢኻ ተቐምጦ ሕጂ እዚ ፕላትሌት እንታይ ፀገሙ ሩም ቴምፐሬቸር ስለ ዝቕመጥ ባክቴርያ ክኣትዎ ክእል ልዕሊ 5 መዓልቲ

ከነቐምጦ ይንኽእልና ሓሙሽተ መዓልቲ ጥራሕታት ዳእሽማ በዓል ቀያሕቲ ውሃዮ ደም ገለ ግን ነዊሕ 42 መዓልቲ ንጥቀመሉ ማለት እዩ ሕጂ እዛ ፕላትሌት ኩሉ ሻዕ ንሽገር እንዲና ግን እዛ ሓዳሽ ኣፋሬሲስ ትብል ማሽን እቲና ኣለና እዚኣ ሓዳሽ ማሽን እያ እቲ ደም

0: እንቲ ደልየን ጥራሕ ትወስደን። ሕጂ እዚ ፍሉይ ከረፂት ይደልዮ ከምቲ ካልእ ባጋ ኣይኮነን ወይ ከረፂት ኣይኮነን ፍሉይ እዩ። ሓደ ሰብ ቀደም ሕጂ ፕላትሌት ክልግስ መፅኡ ካብ ሓደ ዝለገሰኒ ሓንቲ ፕላትሌት ኢና ንወስድ። እቶም ሆስፒታላት ንሓደ ሰብ 4 5 ክጥቀል ብክእሉ ፕላትሌት ሕጂ 5 ሰብ ንፅውዕ ነርና። ኣብዚ ሕጂ እዋን ግን ካብ ሓደ ሰብ ተ 5 ፕላትሌት ክተኸበን ትኽእል ኢኻ። ሕጂ ዝብልጫ ኣለዎ 5 ሰብ ካብ ትፅውዕ ወይ 5 ሰብ ደም ካብ ትገብር ካብ ሓደ ደም ክትህብ ትኽእል ኢኻ። እንደገና እቲ ፕላትሌት ናይ 5 ሰብ ተኣኺቡ ናብቲ ሰብ ካብ ዝኸይድ ናይ ሓደ ሰብ ይመፀሎ ማለት እዩ። እቲ ፕላትሌት ከምቲ ትበልክዎ ደም ዘርጊ እዩ። ኣብ ደም ምርጋ ድማ ዓብተሮ ይፃወት እዩ። እቶም ሓኻ እዩም ብዝእዙዝና መሰረት ወይ ብዝጠልብዎ እሶም ንካንሰር ሕሙም ክሓቱ ይኽእሉ ኮኑ ፕላትሌት ናይ ልቢ መጥባሕትታት ክገብሩ ከለዎ ኩሉሻዕ ፕላትሌት ይጠልቡ እዮም። በዚ ኣጋጣሚ ዓመት ዓመት እንዳመፁ ናይ ልቢ ምርመራ ይገብሩ እዮም። ኣብዚ ናይ 25 ዳርጋ ልዕሊ 9 ዝኾኑ ህፃናት ተገይሩሎም ዕዉት ነይሩ ናይ ልቢ መጥባሕቲ። ሕጂ እውን ዝሓለፈ ወርሒ 25 ንኸውን ናይ ልቢ መጥባሕቲ። ሕጂ እዚኦም ቀፃሊ እዮም ጠልቡና ቀያሕቲ ደም ውሃዮ ክብሉካ ክእሉ ፕላትሌት ብሉካ እዚ ፕላዝማ ንብሎ ዘለና ክሓቱ ክእሉ ማለት እዩ። ፕላትሌት እንደገና ናይ ፕላትሌት ፀገም ዘለዎም ሕሙማት እውን ይጠልቡና እዮም። ኣብ ግዜ ወሊድ እውን ይጥለብ እዩ። ሓንቲ ሰበይቲ ድሕሪ ሕርሲ ብዙሕ ደም ክፈሳ ክእል እዩ። ፅቡቅ ዝነበረት ኣብ ሕርሲ ናይ ሕርሲ ነገር ኣጋጣሚ እንዲ ብዙሕ ደም ክፈሳ ክእል ለንቅነ ሕጂ ቅድሚ ወርሒ ልዕሊ 10 ገለ ተወሰደት ደም ኣላ ሙሉእ ለይቲ ብሊድ እንዳገበረ ምስ ሓረሰት ጠጠ ምባል ኣብዎም ልዕሊ 10 ተኸውን ደም ወሲዳ ፕላትሌት ኣጋጣሚ ተኣኪቡ ስለ ዝነበረ ክድሕን ክኢላ ኣሸጋሪ ኩነታት እያ ነራ ማለት እዩ። ፕላትሌት መን ክህብ ይኽእል? ዝኾነ ሰብ ክህብ ይኽእል እዩ። ከም ዝበልናዮ ሚዛኑ ከምቲ ካልእ ማለት እዩ። ልዕሊ 50 ዝኾነ ዕድመ 16 ዘለዎ ቁፅሪ ፕላትሌት ግን ኣብኣ ክትፍለጥ ኣለዋ 150,000 ስጋብ 450,000 ወይ 400,000 እንዲ ቁፅሩ ተራእዩ። ኣብዛ ኢልናያ ዘለና እዚኣ እንዲያታ ማሽን ኣብዛ ማሽን ይመፅእ ትለጋሳይ ኮምፒተራይዝ ድያ ሚዛኑ ትህባ ቁመቱ ትህባ ፕላትሌት ክንደይ ቁፅሩ ኣለዎ ትህባ ባዕላ ካልኩሌት ገይራ ክንዲ ዝደ ፕላትሌት ክወስደሉ ኢላ 200 ዲ ገለ ትወስደሉ ን4 ሰብ ን5 ሰብ ዝኸውን ትሕግዝ ማለት እዩ።
1: ፅቡቅ ዶክተር፣ ስለዚ ተጠቃሚ ናይ ዝተለገሰ ደም መን እዩ?
0: ሕጂ ተጠቃሚ ብዙሕ እንድዩ። ምናልባት ኣብዚ እንታይ ክንብል ንኽእል ደም ዝፈሰሶ ሰብ ኣብ ዝኾነ ነገር ምስ ጥንሲ ክኸውን ይኽእል ኣብ ቅድሚ ጥንሲ ምሽ እቲ መድሓንቲ ብቅድሚት ተመፂኡ ክፈስስ ይኽእል እዩ። ኣብ ጥንሲ ግዜ እውን ክፈስስ ይኽእል እዩ። መብዛሕትኡ ከዓ ድሕሪ ሕርሲ ብዙሕ ደም ይድፈሰን። ኣብኡ እውን ኣገዳሲ ሓደጋ ድማ ኩሉ ከምዚ ንሪኦ ናይ ሳይክል ክኸውን ይኽእል ናይ ዝኾነ ሓደጋ ናይ ቃፀሎ ከበድቲ ሕማማት እውን ከምዚ ዝበለና ንቶ ናይ ልቢ መጥባሕቲ ዝገብሩ ተለዉ ደም ኣድልዮም እዩ። ናይ መድመይቲ ዘለዉ ሕማማት ተፈላለዩ ካንሰር እውን በቢግዜኡ ይበዝሕ ኣሎ። ኣብኡ እውን ቀፃሊ ስለ ዝወስዶ ነቲ ደም እቲ ካንሰር ይበልዖ እንዲ ደም እውን የድልዮም እዩ። ናይ ኩሊት ሕማማት ዳያሊሲስ ምሽ ዝፈሸለ ኩሊት ተለውን ኩሊት የድልዮ ደም ኣድልዮ እዩ። ሽኮር ኮይኑ ሕጂ ዘይቋፃፀራ እንተዳልዩ ክትታ ኩሊት ትባላሾ ትኽእል እያ። ሕጂ ኣብ ከምኡ እውን የድሊ እዩ። ትሕቲ ሚዛን ዝኾኑ ናፅላታት ውሉድ ምስ በሎ እውን ደም ከድልዮም ይኽእል እዩ። ናይ ዓፅሚ እዚ ሄማቶሎጂካል ማኒግናንስ ንብሎ ኣብ ብዙሓት ቆልዑት እውን ይርከብ እዩ። ደም ካንሰር ይመፆም ቀፃሊ ካትቦም ማለት እቲ መድሃኒቱ ኣሸጋሪ እዩ። ናይ ካንሰር ኣለዎ ትሪትመንት ዘይሓዊ እውን ኣለዎ፣ ግን ቀፃሊ ሓደ ሰብ 5 15 ደም ክወስደልካ ክእል ቀፃሊ እንዳመፀ ናይ ፀላም ከብዲ ዘለዎ ኒሃ ብዙሕ እቲ ተኣሽሙኡ ሲ ብዙሕ እዩ። ምናልባት እዚ ካብቲ ኦፐሬሽናት ክግበር ከሎ ማለት እዩ። እዚአን ኣዴታት እየን ኣብ ጥንስን ሕርስን ዘጋጥም ማለት እዩ። እዚ ናይ ልቢ መጥባሕቲ እንዳገበሩ ከለዉ ማለት እዩ። እዚኦም ውን ህፃናት ናይ ልቢ መጥባሕቲ ተገብረሎም ማለት እዩ። ስለዚ ንኩሉ እቶም ሓኻይም ብዝጠልብዎ መጠረሲ ንሕና ንቅርበሎም ማለት እዩ።
1: ስለዚ ዶክተር፣ ደም ልክዕ ከም ኦክሲጂን ኣብ ዕለታዊ ሂወትና ብቐፃሊ ክንረኽቦ ዝግባአና ማለት እዩ። ስለዚ ኣዝዩ ኣገዳሲ ወይ ኣድላይ እዩ ልክሲ ደም ክንብል ንኽእል ዶ ማለት ንኽእል?
0: ብሓቂ ኣድላይ እዩ ማለት ሲ ደም ሂወት ይብልዎ እዞም ናይ ሃይማኖት ሰላሲ ደም ሂወት ይብልዎ። ዋላስኻ እውን ተምላስ ገይሩ ወይ ውፃኣት ገይሩ ገለ ብዙሕ ደም ክፈስስ ተሪኻ ግን ባዕላ ነብስኻስ ነግረካ ስንብድ ኢኻ ትብል ሕጂ ደምሲ ህወት እዩ ኣብ ነፍሶ ከፍደቀ ድማ ኣብ መላዓ

0: ደም የድሊ እዩ ስለዚ ቀፃሊ ደድሊ ደም ባንክዳ እንታይ ኣክለኩምኒ ደም ብልካ ሰባት ኩሉ ሻዕድኹም ተቆድሑ ገልባሃ ግን ትንእክቦ ደም ንኣብነት ቀያሕቲ ውሃዮ እተደኣ ኮይኑ 42 መዓልቲ ጥራሕና ክዕቀብ ዝኽእል ልዕሊ ዩ ከይድን እዩ ማለት እዩ ስለዚ ነዊሕ ክዕቀር ዘይክእል ትዝበዝሐ 42 እዩ ከምቲ ዝበልክዎ ፕላትሌት 5 መዓልቲ ገለ እዩ ስለዚ ክዕቀር ስለ ዘይክእል ቀፃሊ ለገስቲ ደም የድሊና ማለት እዩ
1: ስለዚ ትኸይዶ ፃዕርታት እንታይ ኹም እንታይ ኹም ትገብሩ ነዚ ጎስጓሳት ድዩ ብፍላይ ኣብ ጎስጓስ ሃያል ስራሕ ዘድሊ ኮይኑ ስማዕኒ
0: ቀፃሊ ቀፃልነት ዘለዎ ጎስጓስ ኣድላይ ሰብ ይህብ እንድዩ ኣብ ሃይ ስኩል ኣብ ዩኒቨርሲቲ ኣብ ኮሌጃት ከለዉ ይህቡ ኣብ ስራሕ ዓለም ሰኣተው ግን ምርሳዕ ኣሎ ገለ ኣሎ ካልእቲ ማሕበራዊ ሂወት ካልእ እንድዩ ሕጂ ቀፃሊ ገስጋስ ከምዚ ትገብርዎ ዘለኹም ናይ ቴሌቭዥን ድዩ ብሬድዮ ድዩ ጋዜጣ ድዩ ንሕና እውን እዳኸድና ኣብ ትምህርቲ ቤታት ጎስጓሲ ቀፃሊ ክግበር ኣለዎ ካልእ ከምቲ ዓንተ ወይ ክገልፆ ዝፈተንኩ ናይ ቴሌፎን ፃውዒት ንገብር ኢና ኣብ ኣድላይ ኣብ ኢመርጀንሲ ግዜ ወይ ኣብ ደም ነጋቲቭ ክህሉ ከሎ ቴሌፎን ፀውዒና እንታሽሙ ንገብር ኢና ትራንስፖርት እውን በተን ዘለዋና ማካይን ሰብ ካብ ገዝኡ ዋላ ንሓንቲ ደም ኢልና ነምፅ ኢና ኣብቲ ዘይብልና ግዜ ካልእ ምስኡ ተተሓዘ ኣብ ዞባታት እውን ወፍሪ ንኸይድ ኢና ምስ ማሕበር ወለንተኛታት ለገስቲ ደም ኣለዎ ኣብ ዞባታት ምስኦም ተሓባቢርና እውን ካብተን ኣብኡ ዘለዎ ሃይ ስኩላት ኹኑ ናይ መንግስቲ ሰራሕተኛታት ደም ይውሰድ እዩ ካልእ ኣብ ሆስፒታላት እውን ኮሚቴ ኣለዋ ብላድ ትራንስፊዥን ኮሚቴ ድበሃላ እሰን እውን ከመይ ኣብቲ ሆስፒታል ከመይ ኣለ ጠለብ ኣዋህቦኦም ከመይ እዩ በቲ መምዘኒ ገይሮም ድም ዝህቡ ዘለዉ ኣብ ከመይ ደረጃ እዩ ኮታ ኮሚቴ ላ እሶም እውን ክሕይሉ ንደልዮም ከምቲ ድበልክዎ ድማ መሻርክቲ ብምልኦም ኩሎም ሚኒስትርታት ኩባንያታት ኮርፖሬሽናት ማሕበራት ቀፃሊ ምስኦም ንሰርሕ ኢና ብጣዕሚ ፅቡቅ እዩ ትዝምድና ዘሎ ኣፍልጦ እውን ኣብቶም ሓለፍቲ ናይ ትካላት ብጣዕሚ ፅቡቅ እዩ ዘሎ ክዛይድ ግን ንደሊ ማለት እዩ
1: ኣብ ምእካብ ደም ትዛዕበየ ብድሆ ኮይኑ ዝስማዕካ ዋሕዲ ንቕሓት እዩ ንቕሓት እንድሕር ዳኣጎዲሉ እቲ ዝግባእ ናይ ደም ልግሲ ከይትረኽቡ ትኽእሉ ኢኹም ነዚ ጠንቂ ዝኸውን እውን እቲ ዝልገስ ደም እቲ ለጋሲ እቲ ተለጊሱ ብሰንኪቲ ብሳላቲ ዝተዋሃበ ደም ጥዕና ረኺቡ ሂወቱ ዝቕፅል ኣደ ትኸውን ካልእ ብኣካል ስለዚ ይርዮ እዩ ስለዚ ምናልባት ኣብቲ ዓብዪ ጎስጓስ ክካየድ ከሎስ እቲ ረብሑኡ ናይ ደም ምልጋስ ኣብ ሕብረተሰብ ኣብ ህፃናት ኣብ ኣዴታት ዓብዪ ምዃኑ እዩ ዝጥቀስ ሞስከ እንታይ ረብሓታት እዩ ዘለዎ ኣብ ጥዕናውን ኣእምሮኣውን
0: ሕጂ እቲ ለጋሲ ደም ኩሉ ሻዕ ረብሓ ኣለዎ እንዲና ንብሎ ብዓብኡ መንፈሳዊ ሕልናዊ ዕግበት ትረክብ ኩሎም ዋላቶም ለጊሶም ዝኸዱ ሲ ከምኡ እዮም ዝብሉካ ዋላ መፅናዕታዊ ፅሑፋት እውን ከምኡ እዩ ካልእ እቲ ለገስቲ ኣብ ብዙሕ መፅናዕትታት ተገብረ እቶም መንእሰያት እሩማት ኾኑ ዲስፕሊን ዘለዎም ሰባት ኾኑ ብሓቂ ካብ ካልእ ምሻ ለውፅእ ዝበለ እቲ ባህርያት ሲ ድሓ ንኸውን ስለዚ በዚ ኣጋጣሚ ኣብ ቦታት ኣዴታት ን ደቆም ደም ክልግሱ ከተባብዕዎም ኣለዎም ምክንያቱ ዲስፕሊን ኢኻ ልክዓም ስፖርት ዝገብር ሰብ ናብ ብዙሕ ጠንቀምቀማ ይብለኒ ለጋሲ ደም ተኮይኑ ቀፃሊ ምክርን ማዕዳን ካብቲ ካውንስሊን ስለ ዘለዎ እሩም ስነ ምግባር ዘለዎ ውላድ ወይ መንእሰይ ዝኸውን ኩነታት ጥዕናካ ከዓ ትፈልጥ ኣብኡ ብምምፃእካ ጥራሕ ኩነታት ጥዕና ትፈልጥ ሓደስቲ ደም ውሃዮ እውን ይስርሑ ፍረሽ ይኮኑ ማለት እዩ ኣብ 120 ስካ ኣልዮም እዩ ስለዚ ፍረሽ ዝኾነት ብላድካሲ ፍረሽ ይኸውን ምስ ለገስካሲ ፅቡቕ ይኸውን ሕማም ልቢ እውን ኣብ ብዙሕ መፅናዕቲ ይቕንስ ይብሉ ወዮም እቶም ለገስተሲ ናብ ሕማም ልቢ ወቕዒ ንኸይመፅእ ይሕግዝ እዩ ሓፂን ኣብ ሰውነት ወይ ዚ ኣይሮን ንብሎ ከይክዘን ይሕግዝ እዩ ኣብ ገለ ዓይነታት መንሽሮታት እውን ይሕግዝ እዩ ስለዚ ብዙሕ ትጥቕሙ ሞ ሃየ ደም ንለግስ ኢና ንብል ንሕና ምስ ተተሓዘ ትረብሓታት ወይ ፅቡቕ ክትገብር ከለካ ሓጎስ ስምዓካ ዝኾነ ሰብሲ ፅቡቅ ጌርካ ተውዒልካ ናይ ውሽጣዊ ዝኾነ ደስ ዝብለካ ኣሎ ዕግበት ትረክብታ ውሽጥኻ ነቲ ምንበርካ ከማን ትርጉም ትረኽበሉ ኮይኑ ስምዓኒ እቲ ሰልፍ ስቲም ወይ ርእሰንያት ኢካትብሎ ናትካ ይውስኽ እቲ ዝኾነ ፀቕጢ ዝመፀካ እውን ክቕንሰልካ ክእል እዩ ማለት እዩ ምዝ ኣጋጣሚ ኣብ ተፈላለዩ መፅናዕትታት ትግበርኒ ኣብ ለገስቲ ደም ጥራሕ ዘይኮነ ዝኾነ ለጋስ ሰብቲ ኮይኑ ሲ ኣብ 1700 ዝኾና ደቂ ኣንስትዮ ከምኡ ናይ ዝለገሳ ተገይሩ መፅናዕቲ እቲ ኢንዶርፊን ዝበሃል ኬሚካል ኣብ ሓንጎል ዘሎ ከም ዝበዝሕ እሞ ደስ ከም ዝብለካ ከምዚ ኢፎርያ ዝኾነ ስምዒት ኣብ ውሽጥኻ ከም ዝመፅእ እሞ ብኡ ብኢሉ ሽዑ ፀቕጢ ይቕንስ ሙሉእ መዓልቲ ከዓ ደስ ኢልካ ትውዕል ወይ ትቕኒ ማለት እዩ

0: ካለዚ ኣ ክመልሰልካ ንዘይክእል ሰብ ዝኾነ ፅቡቅ ክሳብ ዘይገበርካ ናይ ብሓቂ ኣይነበርካን። ትክመልሰልካ ተኮይኑ እንካን ሃባኒ ግን ንዘይመልሰልካ ሕጂ ደምሲ ኣብዚኣ መፅኢኻ ሂብካ ብዛ ደም ባንክሲ ኣበያ ትኸይድ ናቕፋ ክትከይድ ትኽእል ኣፋዕበት ትኸይድ ትኽእል ተሰነይ ኣይዶኖ ኣብ ዝኾነ ከረን መንደፈራ ዓዲ ኋላ ሰንዓፈ ዓዲ ቀይሕ ኣብ ዝኾነ እያ ትኸይድ። ሕጂ ነቲ ዘይትፈልጦ ሰብ ክትብ ከለካ ካብዚኣ ንላዓለ ሲ ዕግበት የላን ኮይና ትስምዓኒ። ምስ ተሓይዘ ምዝ ናይ መሃብ እንዲየዛረብ ዘለኹ ካብ ደም ዝበልፅ ህያብ የለን። ዝኾነ ክንህብ ንኽእል ኢና ሰልዲ ንህብ ክዳን ንህብ ገለ ግን ደም ትዝለዓለ ህያብ ኮይኑ ስማዓኒ ህወት ከም ዘድሓንካ ካብ ምፍላጥ ዝበለ ፅቡቅ ስምዒት የለን። በታ ትባ ደምሲ ተረዲኣትካስ ያስ ንሓንቲ ደ ወይ ቆልዓ ከተድሕን የልካ ተሓሲብካስ ውሽጢ ዕግበት ስምዓካ ንዕሸል ክኸውን ይኽእል ንህፃን ድዩ ንቆልዓ ድዩ ንኹል ሰብኣይ ድዩ ነቦ ድዩ ነባሓጎ ድዩ ንዝኾነ ክድሕን ንኽእል ማለት እዩ። እቲ ሓንቲ ደም ትባ ከዓ ከምቲ ደጋጊምና ንጠቕሶ ንሰለስተ ሰብ ከተድሕን ትኽእል እያ። ደም ምልጋስ ምስ ኣውንታ ውፅኢታት ጥዕናይ ተኣሳሰሪ ንኣብነት ምትሓት ተኽእሎ ቅዛነት ዲፕሬሽን ምሻሎ ካብ ዲፕረሲቭ ኮንካ ትውዕልሲ ደም ሂብካ ትመፅእ ከለካስ ሕጉስ ኢካ ትኸውን። ነፍሰ ቅትለት ወይ ስዊሳይድ ትገብሩ ኣለዎ ደም ለጊሱ ተኮይኑ ናብኡታት ኣይመፀልካ ንውሽጢካ ዕግበት ስለ ዘሎ ሰብ ኮ ነፍሱ ዝቀትል ኮ ኣብታ ሞመንት ክጭነቅ ገለ ከሎ እየ ሓቀ ክጭነ ከሎ ካልእ መፅ ሕሾ ክብለካ ከላ ደይተቀትላ ነፍስ ካብለካ ሂብካ ተመፂኻ ግን ዕግበት ስለ ዘሎ ዋላ ድምፅታት ምፃብ ዝኾነ ኣይትገብሮን ኢኻ። ስለዚ ዕድመ እውን የንዊሕ ለገስቲ ደም ዕድመ ነዊሕ ከም ዘለዎ እውን ኣብ መፅናዕትታት ይሕብሩ እዮም።
1: ፅቡቅ ምናልባት ናብ ምዝዛም ገፅና እንዲና እቲ ዓለማዊ መዓልቲ ልግስ ደም ኢና ዝሓለፈ 14 ሰነ ኣብኤልና ቴማ ኣለዎ እንታይ እዩ ነይሩ እቲ መልእኽቲ ብፍላይ ኣብዚ ዓመት እዚ ኣተኪርና ክንሰርሓሉ ንደሊ ዘለና እንታይ እዩ ቁርምስኡ ዝተኣሳሰረ መብርህ ክትበና?
0: ፅቡቅ እዚ ዓለማዊ መዓልቲ ልግስ ደም ሰነ 14 ይበዓል ነዊሕ ዓመታት ይገር ዘሎ 21 ግዜ ተባዒሉ ኣሎ። እዚ ከዓ ብኣውስትራልያዊ ሳይንቲስት ኖብል ፕራይዝ ዝወሰደሉ እቲ ዓይነት ደማት ብምፍላይ እዩ ብናቱ ዕለትያታ ትውሃብ ማለት እዩ። ናይ ሎም ዓመት ቴማ ዝነበረት ብንጣብ ሰብኣውነት ደም ንለግስ ሂወትካ ነድሕን ትብል እያ። እዚ ሰብኣውነት ወይ ከዓ ሂማኒቲ ዓንዲ ማእኸል ናይ ነብሲ ወከፍ ደም ዝልግስ ዜጋ ከም ዝኾነ ይገልፅ ማለት እዩ። እዚ ጭርሖ ምልጋሲ ምስ ራሕራሐ ምስ ሓድነት ሕድሕዳዊ ምትሕላ እዩ። ሕጂስ ክብድ በለ ታኣሽሚ ቀሊል ኣይኮነን ማለት እዩ። ዓሚቕ ትርጉም ከዓ ኣለዎ እቲ ንብሎ ዘለና ማለት እዩ። ዓላማታት ናይ ሎም ዓመት ጎስጓስ ዝነበረ ቀፃሊ ዝኾኑ ወለንታውያን ክልግሱ ከም ዘለዎም ደም ምጉስጓስ ማለት እዩ። ካልእ ከዓ ማዕረ ተበፃሕነት እቲ ደምሲ ኣክሰሳቢሊቲ ናብ ኩሉ ናብ ኩለን ዞባታት ንበሎ ገጠራት ናብቲ ዘለዎን ሆስፒታላት ክበፅሕ ከም ዘለዎ ኣብቲ ሕብረተሰብካ ኣገዳስነት ናይ ደም ክንሕብር ስለ ዘለና እዩ። መጨረሻ ድማ መንግስትታትን ዝኾነ ናይ ዓለም መንግስትታትን ናይ ልምዓት መሻርክትን ኣብ ሃገራዊ መደባት ጥዕናን ደምን ዘላቕ ወፍሪ ንክገብሩ ምትብባዕ እዩ ማለት እዩ። ከምዚ ክብሎ ፀናሕኩ ልግስ ደም ብተዛማዲ ምቕሉል ተግባር ተበግሶን ፃዕርን የድልዮ እዩ። ውሑድ ቃንዛ ኣለዎ ክትህብ ከለካ ትራንስፖርት እንገለስ እንድኻም ህልዎ ግን ምስቲ ህወት ድሕኖ ኣይዳረግን እዩ ፈፂሙስ ኣይዳረግን እዩ። ስለዚ ልግስ ደም ምስ መዳርክቲ ዘይብሉ ዓላማዊ ኣናፃፂርካ ብተዛማዲ ቀሊል ተግባር ኢልካ ክጥቀስ ይከኣል ማለት እዩ።
1: ዶክተር ዮሃንስ ምዛምና ገፅና ኢና። ስለዚ ለበዋ ወይ ክትቦት ደሊ መደምደምታ ናባኻ ክድፎ
0: ፅቡቅ ከም ለበዋ ከምቲ ኩሉ ሻዕ ንብሎ መዓልታዊ ደም ዝፅበያ ነፍሳት ኣለዋ። ከምቲ ዓንተ ይድበልኩካ ደም ባንክ ዳ ክለኩም ኩሉ ሻዕ ኹም ትቆድፍካ ግን ደይሊ መዓልታውስ ኣለዋ ነፍሳት ኣብ ደቃይቅ እውን ክኸውን ይኽእል እዩ። ስለዚ እታ ንህባ ደም ከዓ ዘይተካ ሂወት እያ ተድሕን ቀሊል ሲ ይኮነን ማለት ሂብካ ክትመፅእ ከለካ ትስማዓካ ትኽእል እያ ንእሽተይ ግን ምስቲ ሂወት ሂወት ሓንሳ እንድያ ስለዚ ዘይትካ ህወት ከም ተዝሕን ዘለና ክንፈልጥ ኣለና። ኩልና ከዓ ለገስቲ ስርዓት ክንከውን እቶም ደቂ ተባዕትዮ ሰለስተ ሳዕ ኣብ ዓመት ወይከዓ ኣብ ሰለስተ ወርሒ ክመፁ ደቂ ኣንስትዮ እውን ኣብ ኣርባዕተ ወርሒ ክመፃ በዚ ኣጋጣሚ ይፅውዕ ማለት እዩ። ከም መደምደምታ እንታይ ክብል ደሊ ንክብሪ ዋጋ ደም ዝማጣጠን የለን ብገንዘብ ዝዕቀኑ ውን ኣይኮነን ክቡር እዩ ደም ህወት እንድያ ህወት ሰብ ከዓ ክብርቲ እያ። ዋላ ከምቲ ደጋጊምና ዝበልናዮ ኣብ ፋብሪካ ድዩ ኣብ ቴክኖሎጂ ኣብ ኣይርከብኒ ኣብ ደቂ ሰባት ጥራሕ እዩ ዝውሃብ። እዚ ከዓ ናይ ደቂ ሰባት ፀጋ ዝተዋሃቦም እዩ። ስለዚ ታዝዓበየት ህያ

0: እዚኣያ ሰብ ንኻልእ ሰብ ክህቦ ዝኽእል ዝለዓለ ህያብ ደም ጥራሕ እዩ። ስለዚ ደም ንሃብ እየ ዝብላ
1: ዶክተር ዮሃንስ ተኸስተ ኣዝየ የመስግነካ። ዳይሬክተር ሃገራዊ ባንክ ደም ኤርትራ። ክቡራት ተኸታተልትና ኣገዳስነት ምልጋስ ደም ኣብ ምውሓስ ጥዕና ሕብረተሰብ ተረዲእና ነዚ ብሃገራዊ ባንክ ደም ኤርትራ ዝውሃብ ዘሎ ለቦዋ ክነተግብር ንሕና እውን ብወገና ምዕፅንታና ንቕርብ ናይ ሎም መደብና ኣብ ዝተዛዚሙ ኣሎ። ምስ ተረፉ መደባት ኤርቲቪ ገድፈኩም ሰላም።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራያ አንጃል
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ ሞፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
3: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወታደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጃዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርዝታትን ትካላትን ስለ ዝተቐየረ ኣብ መስራት ተሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና ኣብ ናይ ሎሚ

0: ኩሉ ዓቕሚ ህዝባዊ ግንባር ዳግማይ ኣብ ሳሓል ድሕሪ ምስፋሩ ክፍሊ መጓዓዝያ እውን ብመጠን ዝርግሐ ናይቲ ደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽኡ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓንበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃማ ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልክት ሩባኣ ቐብሪ ወእት ዒላ ጻዕዳ እግር ካባታሃት ናይ ሽግለት ስትራቴጂ ዓራር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ንፋዓት ዘረዝህር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራ ንምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከም ዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሓል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ይኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንንብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራር ውን ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ዝፀንሐቲ ውድብ በዚ ናይ ጥሩቕሩቕ መንገዲ ከም ፅረት ግርና ዓራግ ዝኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት እዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን ትኩሳ ስለዝነበራ መብራህቲ ጥፊኻ ትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ከም ዝኸውን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮን ፍረቓን ዘይሓልፍ ከም ዘርእካ ጭልብ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበሩ ብከምኡ ትኸይድ ሽዑብቲ ናይ ዓራጋን ቁልቁል ምሰበልካ መብራህትካ ወሊዕኻ ናብቲ ቦታ ስለ ዘሎ ነቲ ዝደልየ ቦታታት ትበፅሖ
3: ናይ በዓል ጥሩቕሩቕ ሕጂ ስ ኣይኮነን ከም ውድብ ኮንካ ክትሰርሐስ ከምቲ ንዝለዕለ ሃገራት ኮንካ ክትሰርሖ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ክካ እዩ ዝኽየድ ነይሩ። እዛ ዓቐበት ናይ ጥሩቕሩቕ 24 ሰዓት ማይ ጅልሚ ዝብል ጭቃ እዩ ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪና ስከመሓላልፍ ደርጋ ኣይክእልኒ እዩ። ብዝኾነ ብኡ መብራህቲ ጥፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምባሪና ቁልቁል ኣፍ ደፊእካ ቁሩብ እምበር ክትመፀካ ከላታ ማኪናት ከምዚ ሓደ ፀሊም ነገር ዝመፀካ ደሎ ኮይና ትማዕከን እዩ ከላ ሕጂ ትጥንቀቕ ስኻ ስውን ከምኡ ይርድኦ ቢባ ይተብል ኒኻ መብራህት ምልክት ኣይትገብር ኒኻ ክልቲኻ ደው ትብል ሽዑ ወሪድካ ቦታ ፅኒዕካ ከመይ ጌርካ ንዓ ትሕልፋ ወይ ሱ ንዓ ከመይ ጌር ሕልፈካ ተረዳዲእካ ትሓልፍ ማለት እዩ።

ሽዱሽተ ጽርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥቑሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ጽርጋታት ኣሽንኳይዶ ብለይቲ እሞ ኸዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ ብቐትሪ እኳ ዓይንኻ መሊእካ ክትርእዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም

0: ዝበለፁ ፅርግያታት እዩ ነይሮም እተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ፅርግያታት ምጓዓዓዝ ምድብ ስርሖም እዩ ነይሩ።
1: ብድሆ ኣብቲ መድረኽ ክትሪኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊተወ እዩ። ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ። ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቕዓት ኣብቲ እዋንቲ ምስቲ ስፔር ደይምንባር ከም ድላይካ ደይትረክበሉ ፅገናታት ውን ንባዕሉ ኣኻልል ስለ ዘይነበረ ንሰን ውን ኣይተኣማምናኻን እየን። ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ድዕውተካ። ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲነ እቲ ፅርግያታት ኩሉ ኩርናዓት ታሽሙ። ግን ብዙሕ ደሸግር ኣይነበረን። ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርናን ሓያል እዩ ነይሩ። ምዝ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን። ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእና ኢልና ስለንወስዶ ነበርና እንተዘይኮይኑ ሓያል እዩ እቲ ቦታ ክንፈተኒ ወይ ክንፍትነ ከለና መጀመርታ ግዜ እንታይ ሽም እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበር በብሲ ኣበይካ ተዓልብ ኣይርዳእካ። ግን ብዙሕ ኣይግድሸካን እዩ ንባዕሉ እቲ ድፍረት ነይሩ ኣይፅግመናን እዩ ነይሩ። ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆተይ
2: እርግያታትና ኩሉ ግዜ ብልሽው እዩ ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና። ምክንያቱ ሓንቲ መኪና ወፊራስ ኣብ ገላጅ ናይ ግድና ክትኣቱ ገለ ኣቕሓ ጉዲላ ክትኣቱ ምክንያቱ እቲ መስመር ብምሉኡ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቕ ከሎ ስለ ትፈልጥ ግን ኣውቲሽታ ዝኾነ ይኹን እቲ ሕማቕ መገዲ ከመይ ገይሩ ዝሓልፎ መንኪኖ ከይትበላሸዎን ክሳብ ክንደይ ጥንቃቕ ኣሎ እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልት ሕጂ ኣብዚ ዝዝክር ብመካይን ብልሽዋት ከምዝን ከምዝናለዋ ንሕሪ ትበሃላ ንድሕሪ ኮይነን ለይቲ ሰብ ክድቅስ የብሉን ተባሂሉ ዝስርሐሉ እውን እዋናት ነይሩ። ብደይ ዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሑ ኣለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይ ድማ ክፅገናሉ ዝኽእላ መገድታት ከም መደብ ዝዋሃብ ነይሩ። በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቕ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደ ኮይኑ ናብ ተወከፍ እቲ ክፍታሕ ትኽእል ወይ ድማ ነፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገር ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምና ኢሎም ኣይኮነ ትትረ ሕጂ በዓል ብድሃሎ በዓል ሕሽግብ ከምኡውን ንዓራርብ ክወስዶ እዚ ተኣዝዩ እቲ ተኣፋፊ መገዲ እዩ። እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ ንድሕር ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ክዱ ትኽእል ዓይነይቲ መኪና ኸ ነዚ ክድይቦ ትኽእል ዓይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸዱሉ ሰባት ነይሮም። ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽትን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ። እዚ ናይ መስመር ናይ ናቕፋ ዝነበረ ንሕራይ ከይተፀርቢ ከሎ ናይ መድሓኒት ተኺልካ ድእቱ መሓመድ ድቤላይ ከሎ መሓመድ ድቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ። መሓመድ ድቤላይ ሲ ንድሕሪት ንቕልሚት እንዳበልካ ይስገር ነይሩ። ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢፍ ስለዝነበረ ብዙሕ ሓደጋታት እውን ከምኡ የጋጠሙ ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛ ትካ ክትከይድ ስለ ትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኮደሎ መንከዓ ነዚ መኪና እዚኣ ክሕዝ ኣሎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝኽየድ ነይሩ። ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ። ብዘራ ንዓሰርተ ክድይብ ብንገልጠም ክድይብ እዚ መስመራት እዚ ብምሉ እምኒ እንዳተሰገርካ ወይ ድማ እንዳትሸኸልካ እንደደይ ኮይንካ ኣይከየድኒ ነይሩ

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበረን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም እዩ ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሮባታትን ስንጭሮታትን እናሰንጠቕካ ይሕልፍ ምንባሩ እቲ ዝኸፍእ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአን ኣብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ኣይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፍትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ እዩ ፀሓይ ዝበርቀሎም ዝነበረ።

0: መብዛሕትኡ እቲ ናይ ለይትን ዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት ሸውዓተ ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት ሸውዓተ ሽዱሽተ ፍራቃን ተበጊስካ ናቕፋሲ ሰዓት ዓሰርተ ኣቢልካ ታቱ ሰዓት ዓሰርተ ኣቢልካ ምሳእትኻ ኣራጊፍካ ወይን ትኽኢልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን ውን ክህሉ ከም መደብ ስለ ድተሓ ዝነበረ መጓዕ እዚያ ተኺኢልካ ውን ንውሽጢ ድፋዕ ይኸታቱ ዊን ጉንዲ ሕሽካ ተኣቱ ወይን ከዓ መግቢ ሕሽካ ተኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ኸታቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም ንስኻ ሕጂ ክዕረፍካ ሙሉእ ለይቲ ሰዓ ሸውዓተ ንበዓል ንበሎ ድሓን ብቀረባ ንበዓል ዓምርበብ ሰዓ ሸውዓተ ተኣቱ ናይ ንግሆ ሰዓ ሸውዓተ ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውይ እንተኣዚዝካ ንውሽጢ ስለተኣቱ እቲ ግንባር ውን ሓለፍቲ ናይ መጓዕዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጉኣት ንገለን ክሳይ ኣቢልካ ክሳዕ ሸውዓተ ሓሊበት ትምለስ እዚ ንባዕሉ እንታይ ሽሙ እዩ እቲ ዝኸፈ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየን ኣብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁሩብ ኣብቲ ዕድላት ተረኸብ ካብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ይኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጣሚ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅሩብ ሳየብለላ ነ
1: ሰዓ 6ዱሽተ ንማካይልካ መዕሸግ ዝወፅእ እዚ ሕጂ ኣብቲ ምንታይን ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ 6ዱሽተ ካብ መዕሸግ ይወፅ ሕጂ ኣብቲ ተዋህበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስን እንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትስእን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9

ኣምፅኣን ኣለኻ። ብድሕሪኡ ኢኻ ጉዕዞ ትጅምር። ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓት 6ዱሽተ ይድኸውን ስከዓ ናቕፋ ትበፅሕ። ምክንያቱ እቲ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለ ዘይነበረስ ሙሉእ ለይቲ ኢኻ ትሓድር። ን70 ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይሲ ኣብ ሓደ መዓልቲ ንፈረቓን ንኣትዎ ኣለና ማለት እዩ። ሽዑ ግን 70 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር እዩ ነይሩ። ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ። ሕጂ ትኸስ እንዳልካ ትኸዶ በዚሕ ካብቲ እንዳሰማዕካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥሸው ትብል ወሪድካ ማይ ትሕፀብ ሓደሓደ ግዜ 3 እግራ ላሻሂ ሓደሓደ ግዜ ንዓኻ ትኩንኮማንዲ ሳይ ንገብር ኢና ኣብ ጦፍ ኩሉ ግዜ ስለምታኸ ማለት እዩ ንዓ ተኺልካ ትበራብር ማለት እዩ ትስሓቅ ትቃለስ ኣብኡ ሕልኮ ትኣተተው ትቃለስ ኣብኡ። ምክንያቱ እዚ ክትበራብር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለ ዝሓልፍ ከምዚ እናገበርካ ትኸይድ። ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ክኸውን እዩ ተጓዓዝ ናይ ዝከረና። ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ። ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ስርሶ ሳብደ ትቆፃፀረሉ ደረጃ በፅሓሉ ሰዓት ነይሩ ማለት እዩ ግዜ እቲ። ሕጂ ትገርመካ ሲ ዋላ ድኻም ሃሉ ፃዕሪ ይሃሉ እምበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸድና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም በፅሕ ነርና ማለት እዩ።

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝፀንከረን ንመራሕቲ መካይን ዝፈታትን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ስኻታ እዩ እዚ ካብ ደጀን ንሱዳን ገጽካ ተኸደሉ እዋን ነይሩ። ከምዚ ዝበልኩ ከዓ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዳዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእትወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና። ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣትወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣትወሉ። እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቃ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብዚ 81/82 ዝብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ገፅና ክሳብ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠናን እዩ ከም ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባር ተሽሙ ኢና ንብድሆ ነርና ነቲ ዝመፀና ባህሪ ዝፀገማት ሳጃ ዓበይቲ ጉናድ እዩ እዚ ቀላቢጦስ እዩ ቀደም ኣብ ሓራ ክሳይ ተረኽበ ብድሕሪኡ ውን ቆሪፅካ ዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራቤካ ሕሽካ ትኸይድ ነዚ ሳጃ እዚ ሕጂ ተሪኢልካ ኢኻ ክሳይ ትግብር ተሪኢልካ ንሓንቲ መኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ መኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ እዩ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ከኣጋጠመና ከምኡ ኢሉ ካብኡ ምስ ሓለፍና ውን ኣብ በዓል ተኮር ጋጠመና ከምኡ ኢልና ስጋብ ሰዋኪን ንኣቱ ናይ 20 ሰዓት ሰሪሕና ንኣቱ 20 ሰዓት ክብለካ እውን ኣብ ሓደሓደ እዋን ክዛይድ ክእል ደውሑ ደው ኢና ኣለኹ። ከምዚ ዓይነት እዚ ሰሪሕካ ተኣቱ እቲ ሽግራት ዝክሎ ከምኡ ኢልካ ኣቲኻ ኣብቲ ኣተኸያዊ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ተወስኒ ኢኻ ኣይትዕርፍኒ ኢኻ ፅዒንካ ውን ከምአን ከም ንጓነፈካ ትፈልጥ ኢኻ ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕ ትማላ ፀባ ገለመለ ትውሃብ ካብቲ ስንቂ ገለመለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ እዩ ንባዕሉ እቲ ሳጃ
2: ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊትን እዩ በዚ ክዝለቅ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኺበልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምሰልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ ሕጂ በቲ ሓንሳ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንመላለስ ነበርና መንገዲ ስለ ዝወሰድናሉ ታናና ሕ ኣነ ሒዚያ ነበርኩን ሪዶታ ነይርዋ ማርቸደስ እያ ካብ ፀላእት ተሰልበት እያ 120 ኩንታል እያ ትስከም እሳ ንድሕር ጥሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ኩልሕ እንተበልካ ከዓ ማኪና ኣይትርእን ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ ዘንኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልቁ ይፀንሑካ መሊሶም ኣብኡ ብሳጃን ከምዝብለካ መስሓቢ ነበረ እዚ ታኻትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም ውን ኣብ ገለ ድኻም ይመፅእ ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቃለስ እቲ ሓንቲ እታ ውፅእ ዝበለት ቁሩብ ነቲኣ ትስሕባ እታ ውፅእ ዝበለት ሓንቲ ነቲኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ ሕጂ ምስቲ ምስላቅ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ ናብ ካልእ ቦታታት እኳ ዘይኮነ እዚኣ ናብታ ሩባ ናይ ተኮር ኣብኡ ዓብዪ ክስያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕር ኮንካ ላ 200 ሜትር ኣለ ገኒኡ ኣጎኒ ፅብብ ብል ከምዚ እዩ ሕጂ ኣብኡ ማይ እንድሕር ቁሉ ፀኒሕዎ ተን ማርቸደሳት ምስ በላ ናብ መንጎኡ ሽም ትብል ሓንቲ ተር ምስ በላ ከምዚአን ኮይኑ ኢካ ዝፀንሐ ሕጂ እታ ሎሪ ተኣቱ እታ ትብላ ኦራል ትመፅእ መመንጢላ ተውፅአ ምትግተር እያ ፅዕነታ ውሑድ እያ ትፅዕን በር ንክትስሕብ ዓቕሚ ካልእ ነገር እያ ኦራል ብከምዚ ዓይነት ኣብኡ ባህላኽ ሞ ጭቃ እናወሰኩ እምኒ እንዳወሰኩ ለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአ ናብኡ ጨፋቕባ ትብል ኣይተለለን ኢኻ መኒ ክሻ መኒ ሰብ ኣይተለልዮን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስራሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድብኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸድ ከም ሲቪል ኢና ኸባ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ንዝቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋድልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚ እዮም ገይሮም ኢልና ኣይ ድታልል መብዛሕትኡ ኣይነበረን ተጋዳላይ ብድኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና። ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነብሩ
2: ተራ ናይ መራሕቲ መካይን

0: ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖም ምስ ሓፈሻዊ ረዳድኦም ንክትዛረበሉ ኣዝዩ ናልባሻ ንክገልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ዝምዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ቦር ሱዳን ካርቱም ዝመላለሳ መካይን ብዙሓት ነይረናና ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅድቢ ተባሂሉ ምስ ዝነበረ እናትሕዝቶ ንመስመር ሱዳን መኪና ርሜርኪ ነይረናና ካሶኒ ቦጣት እውን ነይረናና። ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ፅንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከም ዶ እንዳበልካ እንዳተፀርፉ እንዳተሃርሙ እዮም ዝሓልፍዎ ነይሮም እትዋንቲ። ምክንያቱ ሓደ ሰብ እንዳሃረመካ እንዳኸባኻ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፃውሮን ኢኻ። ግን ዕላማ ስለ ዝነበረና ነብሲ ወከፍ ሰብካ መቲ ዕላምኡ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ዝኸይድ ነይሩ። እዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ፀናሕ ክኡ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሮም። እዚ ሕጂ ካብ ካርቱም ተበጊሶም ንቦር ሱዳን ኣብ ካልኣይ መዓልቲ ምናልባሽ ኣቱ ነይሮም ለይትን መዓልቲ ንኸዱ ነይሮም። ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ዝኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባሽ ከብሪቦም ዘይክእሉ ሰባት ነይሮም። ዝተሰውኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣልኦ ዳሓትናይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ተሰው እዩ። ካልኦት እውን ምልክዕኹም በዓል ጀሪካን ተክለ ጀሪካን ዝበሃል ዝተሰውኡ ኣለዉ።
1: ካብ ቦር ሱዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዝሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላ ስልጠና ጌርና ብሓባር ከምዚ ናይ ሜዳ ሓባር ክሳይ ጌርካ እንዳስሓቅካ እንዳበልካን ሻሂውኡ ነፍልሕ ካብኡ ጌርና ኣብ መገዲ ንጎሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጎሆ ምሳእተና ቢፅሕፋት ኣለና ናይ ገዳርፍ ንዓናክሳይ ደብሉ ኣብኡ መናባብረና ፅቡቅ እንታይ ሽሙ የብሉልናዮ ምፅትና ኣብኡ ውዒልና ገለ ናይ ምሸት ተበጊስና ከዓ ካርቱም ንኣቱ። መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ መናባብረና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ ውን ነራ ያው ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብረና ጌርና ኢና ንኸይድ ነርና ካልእ ፍሉይ ክሳይ
2: ስራሕኩም መሻርፍ ገንዘብ ዝበሃላ ኣብ መገዲ ክትውዕሉ ኣይዋሃበኩም ነሩ
1: ኣርባዕተ ጂንየ ዝበሃላ ነረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂንየ ካብ ቦር ሱዳን ተበጊስካ ንካርቱም ሽሕን ገለመን ኪሎ ሜትር እሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኢኻ ኣርባዕተ ጂንየ ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
3: ኣብ ግዜ ሻትሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲ እቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት እዩ ኣጋጢሞዎም። ነቲ ብለይቲ ዝጓዓዝሉ ዝነበሩ ኩነታት ከይተረፈ ፅላኢ ክቆፃፀሮ ፍቲኖ ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን መስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕፀተ ገይሩ ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ።
4: ቅድሚ ሻልሻይ ወራር ምጅማሩ በቲ ዋና ፀሓፈ ናይቲ ግዜ ሰሚና ብካየድ ነይሩ ፀላኢ ወተሃደራዊ ኩናት ተወዲኡ ኣብ ስነ ኣእምራዊ ኩናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳብ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንሕና ክንጭንቕ የብልናን። እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ድወሰዶ ስጉምቲ እዩ ንሕና ውን ነዚ ነቒሕና ኣሎ ክንፀንሕ ከም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅዕና ሻድሻይ ወራር እዩ ንኣብ ጨዋይ ከይድና ንኣብ ጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ ብላዓሊ ዝርበምሽናታለድ መስሊ

0: ኣሜሪካ እንዳወደቐብ ቅድሜና እዚአን ኒን ትመስላ እንዳደርባ ብፍላይ ብዛዕቐብ ሽክብ ዛዕቐብ ሽክብ ግደፍ ኣብኡ ተተኩሽካስ ብፀሓይ ክትከዶ ከለካ እውን ሕጂ ዝኾነ ሰብ ሓቂ ነይሩ ዝዘረባ ዝክእሎ እውን ኣይክእልን እዩ ሕጂ እንዳተተኮሰካ ኣብኡ ገፂና
1: ኣብ ፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመድ ተሰማሚዑ መንሃትሎ መንግስቱ መንገዲ ዓፅወና ዳርጋ ምስቲ ከምቲ ዝብለካ ከም ምዝላቕ ብዙሕ ምስ መፃተን ማካይን ካብ ከበሳን ሳሕል ምስ ወረዳ ብብዝሒ ስለ ዝነበራ እንታይ ሞ ብዝሒ ንዳ ኣብዘ ኮፍኩላዶ ኮይነን ገለስ ይስርሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኪ ኣትዋ ካብኡ ሰባት ንአን ዝስሕቡ ተጋደልቲ እውን ምስአኒ ኣትዉ ኣብዚ እንታይ መፅእ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና እውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት እውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግርን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ስዓ ሸዓተ ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እኽሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸም ምስቶም ናይ ሱዳን ተሰማሚዖም ዕድል ከም ዝፅዕን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩን ፃዕዳ በታ ፃዕዳ ናይ ድረግፃ ሰብ ንዓ እንዳጠመትካ ክልተ ሰዓት ዝኣክል መብራህቲ ከይብራካካ ትኸይትለይቲ ንኩሉን ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅእ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቐ ብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ገሊአን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዚ ሓልፋ ተገይረ እንተ ናይ ሱዳን ብሙልአን መመሊቆን ኣይንቀሳቐሳ እዩ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፍዓት ናይ ብፆት ከምዚ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊአን በዚ ተሪፈን ሕጂ ተንገሊአን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊአን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዘብሎ ዘይትኽእል ኣብ ዓለም ኢኖ ፍልስፍ እቲ ሽግር ዘይምህረካ ነገር የለን ጀነረተር ራምፅኦም ምህዞ ናይ መጓዓዝያ እዩዚ ጀነረተር ኣብዚ ስግር እዚ ንበሎ ትሩባ ጀነረተር ኣብዚ ኮይና ቱቦ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ እዚው ሕጂ ሓልፎ ዘለኩማ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪናት ኣይመልእ ምክንያቱ ሽግር
2: እዩ
1: በቲ ልዕሊ ውሕጁ ብኡ ገይሩ ነታ ማኪና ከም ትመልእ ይገብርዎ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓምሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ እንተሓፋሽ ድባዊት እውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡውን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪን ካ ብፀልማት ከምዝብለ ካብ ተኮርቶ ብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካ ንብራ ታንኪ በንዚን ንሰት እያ ሕጂ በንዚን ስለዝኾነ ኣድላይ ስለዝኾነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ይክእላን ንሳተ ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጥም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕዩ ናይ ብሓቂ ምዝ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ

0: የካይዳሎም ብፍላይ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማት ዘለዎን ከምኡ ከማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ። ብፍላይ ምዝሕ ሓደሽቲ መካይን ዝተተከኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክርአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቃለለ ከም ዝኸደ በንፃሪ ኸማን ትስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገና
1: ሓፈሻዊ ብዛዕባ ዝግበር ዘሎ ጉዕዞ ከዓ ልክዕ እዩ። ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ። ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ ግን መካይና እዚ ኸማን ዝተፈላለየ ቦታ ኣባርካ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ንትፈታተን የሳልጥ ኣለዋ ነቲ ዝድለ እውን ደኺምና ከይበሉ መራሕቲ መካይን ዋላ መካይና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ ፅቡቅ ንትፈታት ብጣዕሚ ይርአ ኣሎ።
2: ኣብነት ካብ መስመር ናይ ምዕራብ ተኸፊትሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላእ ጥራይ ዘይኮነ ፀላእ ናይ ደርጊ እዚ ሓደ ካብቲ ጭቡጥ እዩ። ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ስገር ከኣል ነይሩ ትዋንቲ ሕጅቲ ፀንክረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከምዝኽእል ኢካ ፈሊጥካ ክትሰርሕ ነ መን ኣነ ቅድሚት ክኸውን ኣሉን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ዝብሉ ምክንያቱ ተቐዳሚቲ ዝረኸበ ስነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ። ካብ ከለሳና ሓይሽ እንዳተባሃልካ እቲ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ እቲኣስ ጣሓሲት ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥሞ ነይሩ። ሕጂ እዚ ኩነታት እዚ ስለ ዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለ ዝነበረ ምስ ኩነታት ናይ ፀላኢ ዝወፈረሉ እውን መካይን በትን በትን ክተውፅአን ኣይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለኢሉ እዋናት እውን ነይሩ።
3: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉን ዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም። ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ፣ ካብ ኩናት ውግኣትን ንብረትን ድማ የውፅኡ። ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም።
4: መስዋእቲ ደኣ መሊእ ዝጋጠም ነይሩ ብናይ መጓዓዝያ ኣባላት ብዙሓት እዮም ከዓ እንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ። ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ንሕና ንጥቀመሉ ፅርግያታት ፈንጅታት ዝገብሩ ነይሮም። ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት እቶም ገለ ምዝምግዓት ነይሩ። ኣብዚ ሕጂ ብዙሓት ተሰውኡ ፀትና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራ ጋብር ዝበሃሉ ኹም በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ድሓ ንዲወፅ ውን ነይሮምና። ብፍላይ ግን ናይ ኣኢሎም ባይራ ጋብር ዝብሎ ፃኢና ክሳዮ ከማ ናይ ተረኽበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሰነንበይኑ ክሳይ ኣለዎ እንዲ ተርዩ ንድሕሪ ኮይኑ ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳይ ገብረልካ እዩ ኣብ ገለገለ ምሳሃታሃታያን ቁርብ ስታይሽ ፎኪስቲ ኮይኑ ነትሮታ ጥራሕ ክሳይ ገይረን ዘብላ። ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ኸሲርና ብኣባላት ናይ መጓዓዝያ መስዋእቲ
5: ካብ በዓል ዓዲ ሃኪም ካብ መረብ ሽላሎ ሓደ መብዝሕቲኡ መብራህቲ ትፊቃ ትኽእል

0: እዩ። ካልኣይ ነገር ከዓ ናይ ድብያን ናይ ፈንጅን ቦታታት እዩ። ከም ኣብነት ዛብ ናይ ቤት መክሰውራ ቆልዑ ብዙሕ ሽግር ከም ዘጋጠሞም እውን ዝኾነ እዋን ግለፅ እዩ። ሕጅተን ማካይን ኣብኡ ስለ ዝንቀሳቀሳ ውን ብዙሓት ብፈንጂ ከምኡ ኢሎም እግሮም ተቆርፁ ኣብኡ ተሰብኡ ኣለው። እግሮም ተቆርፁ ከም በዓል ወዲ ቤት ሮስ ኣለው፣ ከም በዓል ሃብቲ ክኤል ቀሺ ኣለው፣ ከም በዓል ኣማኒኤል ሓይሊ ኣብ ኣለው። እግሮም ተቆርፁ ብፈንጂ ተቆርፁ ተሰብኡ ከዓ ከም በዓል ኣለም ባይላ ጋብሪ ኩለካ ፀናሕኩ ከም በዓል ኣነንያ ዝበሃሉ ክያር ንብሎ ኣዋ ከም በዓል ክያር ንብሎ ከም በዓል ላሽ መላሽ ወድንባይ ንብሎም ተሰብኡ ከዓ ኣለው። ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኸየ እምበር ብዙሕ ሽግራት እዩ ነይሩ። ሰጋእ መጋእ ዝበሃል ነገር የለን። እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐ ኣለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባሃለ በዓል ሃይለ ሳኣላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብልዎ ክሳይ እንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ትሰው እዮም። ሕጂ ንዓይ እውን ፅባሕ ከምኣያ ድበሃል ነገር የለን። በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት። ሕጂ ትምእሎም በዚ ተሃሪመስ ፅባሕ ካዓ ዝተደገመነታ ክገብር እየ ዝበለ የለን። እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላኣይ መፅኡ ክሳኽ ይገብረኒ ዝብል ስጋኣ ትሕዲር ድኣት ቃልሲ ክቅፅል ስለ ዘይክእል ሲ ቅቡል እዩ ነይሩ። ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ። ምሽ ተበገስ ተባሂልካ ናትካ ክሳይ እውን ሕጂ ስማይ ፅምኢ ተወዲኦም ህልው እዮም፣ ሕጂ ስምግቢ ከምዚ ኮይኖም ህልው እዮም። ዝኩሉ ኩናት ክሳይ እንዳተካየዱ ከሎ ኢልካ ተኣትወሉ ነገር ኣሎ።
1: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መንገዲ ባርካ ክኾን ከሎ እዚ ምዕራብ ፈንጂ እጋሮም ተቆርፁ ነይሮም። ሓያለ እውን ተሰውኡ ኣለው። ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኪብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎ ሞ ንክድሕን እስኻ ውፅእ እምበሪ እዛ ማኪና ሕጂ ኣይትወፅን እያ ነፍስኻ ድሕን ኢሎሞ ወፅኡ ደገ ከላሽን ረሲዕዋ ኣብታ ማኪና ረሲዕዋ ከላሽን ንዓታ ንዓ እንዳልካ እናኸደ ከምፃ እየ ከላሽን ማኪና እያ ዘላ ከምፃ እየ ንብል ድቕድቕ ይብል ሓድሽ ውሕጅ ሒዝ መፅ ዕር ስታ ከላሽን እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበሩ ማለት እዩ። ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትኒ መዓልቲ ካብኣ ንላዕሊ የላን ካላሽን ውድብ ናይ ውድብ ታሽሙ ካላሽን ከድሕን ክብል ሂወቱ ምስ ተሰውኡ ኮይኑ እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለው። እጋሮም ትቁርፅ እውን ትሪእዎም ኣለኹም ብዙሓት እዮም።
2: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምቹእ መገዲ ዝካየድን ሓለክልኪ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን።
1: እቲ ብሓቂ ዘገርመኒ ናነ ምዝ ናይ ሎሚ ክሪኦ ከለኹ መስቲ እማ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራን ክትሪኦ ከለካ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዚ ኮይኑ ንክትሰምዕ ከም ሕልሚ እዩ። ቆፀራ እተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ክብለካ ትኽእል ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስ ነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስ ዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዚ ኮይኑዎ ዝብል ኣይነበረን። ናይ ጥንቃቐ ተሓዘ ማኪና ውን ነይሩ እንታይ የድልያ እታ ማኪና ውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝክእሎ በዕሉ ገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሹ ስለዝወፅእ

0: ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከም ዝብለካ ሓደ ሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንኸደሉ እዋናት ነይሩ። ፃዕዳ ነፀላ ንኸደሉ እዋናት ነይሩ። ሓደጋ ዝበሃል ኣይርእና፣ ሓደጋ ዝበሃል ኣይርእና።
1: ማኪና
0: እታ ነፀላ ሕጂ ብቅድሜኻ እንታይ ትገብራ? ፃዕዳ ሰብ ሒዝዋ ኸይድ ብቅድሜኻ ንዑ እንዳርኢኻ ታሽሙ ትኸይድ።
2: ተራ መራሕቲ መካይንን ተራ ክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን። ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪኽ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንኽንቀሳቐሳ ከም ቀንድረቕሒ ዝገልገለ ጋራጅ ነይሩ። ብዛዕባ እዚ ኣብ ዝቕፅል መደና

ሰላም ሰላም ሰላም ሰላም ሰላም፣ ኩልኹም ደቀይ ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ስድራ ቤታት ከመይ ኣለኹም? ከመይ ቀኒኹም? ከመይ ኣሎ ምቅርራባት ናይ መርመራ? ተፅንዑ ዶ ኣለኹም? ዝሓለፈ ቀዳም ሓቢረኩም ነይረ ኣይትሕመቕ እዞም ደቀይ ኩሉ ግዜ ንመፅሓፍኩም እንተቐሪብኩምሞ ነቲ ዝወሃበኩም ዕዮ ገዛን ናይ ክላስን እንተቐሪብኩምሞ እሱ ከዓ ቅርበኩም እዩ፣ መልሱ ቀሊል እዩ። እንድሕር ዝኾነ ነገር ዘይረአኻ ግና ክፅግመካ ክእሉ ኣብኡ ኮሎካ ጋ ንኾነ ካብቲ ኮፍ ኢልካየ ዘለካ ሰደቃ ሽዑ ንየማን ንፀጋም ሽዑት መምህርታ ይብለካ መርመራ ነገር ስራሕ ባ እንታይ ዳ ኮንካ ወይ ከዓ እታ መምህር ማለት እዩ። ስለዚ እዞም ደቀይ እንተፅኒዕኩም ብግቡእ ቀስ ኢልኩም ኣብ ገዛኹም ከይተረበሽኩም ተፅኒዕኹም ኣብ ክላስ ምስኣተኹም ክፈክሰኩም እዩ። ሽዑኡ ኣብኡ ካለኹም ጣጣጣጣጣ ተብልዎ ኢኹም መምህር ካ ርኢ መሰበሎ ፍሽኽ እናበለ ሰብ ሰብ ክብላ እዩ። ስለዚ ኣይትሕመቁ እዞም ደቀይ። እምበኣር ሕጂ እታ ምጭውቲ መደብና መደብ ሃለው ቆልዑ ልክዕ ኣብ ግዜኣ ኣብ ሰዓታ ደበኺላ መፅያ ኣላ። ከምቲ ኩሉ ግዜ ድጋብዘኩም ሓንቲ ሙዚቃ ንዓኹም እዞም ደቀይ

ብፍላይ እዞም ደቀይ ቁሩብ ተፈሲኩም ዶ ማለት ማክፈቲ ሸውሃት ሸውሃት ናይ ስነ ጥበብ ወይ ከዓ እቲ ብዝንእትዎ ማለት እንዳዘናጋዕካ ከመይ ጌርካ ናብ ቆልዑ ዝሓልፍ ኩሉ ሃሎ ቆልዑ ትገብሮ መደባት ኩሉ ግዜ ተድንቅዎ ኢኹም ኩሉ ግዜ ደው ኢልኩም የቀኒልና ትብሉ ኢኹም ንሕና ከዓ በዚ ጋጣሚ የቀኒልና ንብለኩም ግን ሓደ ወላዲ ቅድሚ ሕጂ ሓቢሩኒ ነይሩ ካልኣይ ክደግመኩም ገለ ቆልዑ ክትሓልፉ ከለኹም ካብ ትምህርቲ ድዩ ተለኣይኩምኩም ዲኹም ማለት ክትሓልፉ ከለኹም ማኪና ከም ዝገርኩም ትንክፍ ተብሉ ኣለኹ ሕጂ ገሊአን የእውያተን ማኪና ውውው ይብላ ምክንያቱ ኣይተሓዙና ንዘይትስቀሉና እንዲብላኩም ዘለዋ ማለት እዩ ስለዚ ዘይትስቀላ ማኪና ኣይትሕዛን እ ከዓ ክነግረኩም ካልኣይ ነገር እንታ ሓንፂፅካያ ከዓ ስድራኻ ዕዳ እዩ ምክንያቱ እታ ማኪና ንድሕሪ ሓንፅፃ ዋና መፅኡ ታ እታኩም ካ ሓንፂፅካ እንደ ኣይፈለጥኩም ገለ ከም ኣይትኸይድን እያ ሽዑና ኣባባና ማማ ይድውል ዳሓራይ ዘየድሊ ካልእ መፅ ማለት እዩ እዞም ደቀይ ማኪና እንዳማትካ ምሕንፃፅ ማኪና እንዳማትካ መትንካፍ ኣብ ቅድሚት ከትካፍ ትኮፈኖ ኮፍ ምባል ጭብልቕ ተብሎ ከምኡ ጌጋ እዩ ብፍላይ ኣብዚ ዓድና ብሩኽ ኮይኑ እምበሪ ኣብ ካልእ ሃገር ከምኡ ተገይርካ የእስረካ እዩ ስለዚ ዞም ደቀይ ከምኡ ኣይትግበሩ ንስኹም ቆልዑ ስለ ዝኾንኩም ዋላ ሓደ ዳኣስረኩም የለን ግን ስድራ ሕተቱ እየ እቶም ዓበይቲ ስለ ዝሕተቱ ንስድራ ኣይተሸጉሩ እዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ክርኢና ብሓባር

0: ኾነኒ ነበረ እያ ነበረ። ካብ መዓልትታት ሓደ መዓልቲ ሓንቲ ወላድ ደርሆ እንቋቁሖ ከተወድቕ እናቃቀወት መውደቂ እንቋቁሖ ዝኾና ቦታ ሃሰው ክትብል ከላ ዋናኣ ረኣየታ እሞ ሓንቲ ኣረጊት ጀምቢል ቀረበትላ። ደርሆ ኣብታ ጀምቢል ዝልኢላ ኣተወት እሞ ኮፍ ብምባል ሓንቲ ቀያሕ ፍሪቲ እንቋቁሖ ኤሒላ ወለደት እሞ ሓቆፈታ። ንፅቢሒቱ ክልተ ዝተላገባ መናቱ ፀዓድ እንቋቁሖታት ወለደት። ብድሕሪ እዚ ደርሆ ኣከታቲላ ብድምር 11 እንቋቁሖ ወሊዳ ን21 መዓልቲ ሓቆፈቶም። ድሕሪ 21 መዓልቲ እቶም መናቱ እንቋቁሖ ነቲ ድርዒ ሽፋን እንቋቁሖ ብኣፎም ተኺቦም ተኺቦም በስዕዎሞ ተቐልቀሉ። ኣዲኦም ድማ ብቐሊሉ ንኽነቕሑ ተሓጋገዘት። ክልተ ፅቡቓት ብጫ ሕብሮም ጨቃዊት ድማ ነቕሑ። ብድሕሪ እዚ ሓደ ድሕሪ ሓደ 11 ጨቃዊት ተር ኢሎም ከካብ እንቋቁሖኦም ነቒሖም ኣዲኦም ተሓጎሳ ዓለለት። ዕልልልልልልልልልል በለት ደርሆ ኣብ ጀንቢላ ኮይና እሞ ንኩሎም ደቃ ኣብ ሕቑፋ ይእትያ ኣማመቐቶም። ብድሕሪ እዚ ኣደ እቶም ጨቃዊት ካብቲ ጀምቢል ዝል ኢላ ብምውፃእ ደቃ ከተዛውሮም ክትምግቦምን ኩትኩትኩትኩት እናበለት ፀዋዓቶም። ጨቃዊት ጀምቢል ኣዝዩ ስለ ዝነውሖም ክወፁ ኣይከኣሉን። ብድሕሪ እዚ እታ ዋና ነቶም ጨቃዊት ሓደ ድሕሪ ሓደ ካብ ጀምቢል ኣውፃኣቶም። ኣደ እቶም ጨቃዊት ንዋናኣ የቀኒለይ ጎይታይ በለታ እሞ ዋና ድማ ገንዘብኪ መዓረይ በለታ። ደርሆ ጨቃዊታ መሪሓ ኩትኩትኩትኩት እናበለት ኣብ ሓደ ድኩዒ ዘለዎ ቦታ ጠለበጊዕ ከደት እሞ እናፃሕተረት ጨቃዊታ ዝተፈላለየ ሓሳኹ ደንበ ክትምግቦም ጀመረት። ሽዑ ሓደ ካብቶም ጨቃዊታ ኣደ ኣደ ካብዚ ድኩዒ ፃሕቲር ዘብላዕክና ሓሳኹ ደንበ ክጥዕሙ ጉዳም እዮም ኣደ ወስኽና እባ በላ። ማሙኡ ድማ ሕራይ ሕራይ ዞም ደቀይ ብምባል ብፅፍራ ፃሕቲራ ፃሕቲራ ብዙሓት ሓሰኻ ደንበ ኣውፅኣ ንኩሎም ደቃ ብማዕረ መገበቶም። ጨቃዊት ተሓጒሶም የቀኒልና ኣደ ንኩላህና ዝኸውን ምቁር መግቢ ጋቢስክና ዋይ ክጥዕም እናበሉ እናተኸቡ በልዕዎም። ሽዑ ኣዲኦም ጥዑም ዶ ዞም ደቀይ በለቶም። ኩሎም ጨቃዊት ደቂ ቃቃዊት ደርሆ ብሓደ ድምፂ ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም በሊዕና በልዋ። ጥዑም ይሃብኩም ዞም ደቀይ ካብ ጥቃይ ጥራይ ኣይትርሓቁ ሽላ ከይወስደኩም በለቶም። ሽዑ ሓደ ጨቃዊት ኣደ ኣደ ሽላ ማለት እንታይ እዩ በላ። ሽዑ ቃቃዊት ደርሆ ከምዚ ኢላ መለሰትሉ ዞም ደቀይ ሽላ ማለት ሰማይ ሰማይ ዝበርር ኮይኑ ጨራሩን ጨቃዊትን ዝምገብ በላዕ ስጋ ዑፍ እዩ በለቶም። እሞ ዘረባኣ ከይወደአት ሓደ ሽላ ሰማይ ሰማይ እናበረረ ደበኽ በለ። ቃቃዊት ደርሆ ናይ ተጠንቀቕ ደወል መንገብገባ እናንገብገበት ነቀወት። ኩሎም ደቃ ኣብ ውሽጢ ሕቑፋ ተሸጎጡ። ሽላ ዕድል ስኢኑ ኣብታ ካንሸሎ ዝነበረት ገረብ ዓለበ። ሽዑ ቃቃዊት ደርሆ ንላዕሊ እናንቃዕረረት ዞም ደቀይ እዚ እዩ ሽላ ተጠንቂቕኩም ተተቐልቂልኩም ረኣይዎ በለቶም። እሞ ጨቃዊት ድማ መንገብገብ ኣዲኦም እናገልሁ ተተቐልቂሎም ረኣይዎ። ፍትዋት ቆልዑ ካብዛ ነበረያ ነበረ እንታይ ንምሃር? ኣደ ንደቃ ከመይ ገራ ሓብሒባ ተኸናኺና ከም ትዕብን ካብ ፀላእትን ዓመፅትን ከመይ ገራ ከም ትከላኸልን ንምሃር። ከይበልዐት መጀመርታ ንደቃ ከም ተብልዕ ከዓ ንመሃር ማለት እዩ።
1: ሕራይ ኣባሊቆታ ኢሉና ብዛዕባ ሓንቲ ቃቃዊት ደርሆ ፅቡቅ ዝኮነ ማለትሲ ነበራ ነበረ ክንብሎ ንክእል፣ ፅፅዋይ ክንብሎ ደለኹሞ ግን እቲ ናብ ፅፅዋይ ዝኸደ ብፅቡቅ ዛንታ ነጊሩና እታ ደርሆ ሪኢኹማዶ ንደቃ ከመይ ገራ ትሕብሕብ። ኩሉ ፍጡር ኣብ ዓለም ዘሎ ከዓኒ ንደቁ ብፍላይ ወላዲ ይሕብሕብ እንድዩ። እዞም ደቂ ከምቲ ቀድም ኣቢለ ብዛዕባ ማኪና ምሽ ክዛረበኩም ፀኒሐ ስድራኻ እንዳሓብሓቡካ ከለዉ ንስኻ ክትፅይቀ ይብልካን ተንጨቃዊት ኩሉ ሰሚዐን ሪኢኹሞ ዶ እቲ ሊላ ምስ መፀስኒ ኳኳኳ ዶ ትብልታ ደሮ ሽዑተን ንጨቃዊት እቱ ኢለን ኣብቲ መንገብገባ ከምስ ገይራ ሕስ ሽዑ ኣቀዲሙ ሓደ ጫቂት እንታይ ኢላ ሊላ ማለት ወይከዓ ሽላስ እንታይ እዩ ምስ በላ ነዲኡ ነጊራቶ ብግብሪ ከተርእዮ ሽዑ ሓደ ሽላ መፅ ኣብ ገረ ምስ ዓለበ ረኣይዎ ሸሸለኩም ረኣይዎ ሽዑ ተተቀልቂሎም ርኦሞ ሽላ እንታይ ምኳኑ ፈሊጦሞ ብድሕሪኡ እንታይ ክገብሩ እዮም ካብኡ ርሕቁ። ንስኻትኩም ከዓኒ ንድሕሪ ድና ከስከልብሎ በቲ ጥቃ ገዛውቱ ኣይትሕለፉ መፅኡ ክነክሰኩም ይክእል ወይ ከዓ ምስ ዓበይቲ ተሓልፉ ንከልቢ ከዓ ንከምዝገርኩም ዕድርቢ ኢሉ ክሓርቅ ይክእል እዩ ክመፀኩም። ስለዚ ኩሉ ግዜ ካብ ድፃባእካ ትርሕቅ ማለት እዩ ኣደ ከዓ ከምኣ ገይራ እትሕብሕብ ሕጂ ናበይ ከብለኩም የስከ ናብዚኣ ተየለ ትፈልጥዎ ኢኹም እታ ንኡስ መደብ መን ዝያዳ ዘከረ ኩልኹም ትሕጎስላ ንእሽተይን ቅጭን ዝኮነት መደብ ናብኣ ከብለኩም እየ ተወዳደሩ። እዛ መደብ እዚኣ ምስተወዳደርኩም ከዓ ምስተወዳእካ ክንድውለልኩም ኢና መፂኹም ብግብሪ ክትወዳደሩ ኢኹም እዚኣ ንዓኹም ዞም ደቀይ
2: ዳዕሮ ኣብ ኣፍሪካ ሓዚ እዛ ጓለ ቁጥሪ ሓሙሽተ ራያ ጫጫ ዓሳ ጫ ሓዚ ሓሙሽተ ዕራት
3: ሓሙሽተ ጫጫ ዓሳ
2: ሽዱሽተ ጎቦታት ናቕፋ ታሪኻዊ ቦታ ናቕፋ ቁጥሪ ሸውዓተ ሓወልቲ ኣባፀ በዓል ጃዋር ራየ ኣብ ቁፅሪ 8 ኮራር ሕራይ ሰሓቢ ሕጂ ሓደ ቁፅሪ ደስ ዝበለክ እዩ ብቁፅሪ 8 ጀሚርክ ንቅድሚ ክግበር እዮም ከይሕወስ ብራዎ እንታይ ነራ 8
4: ኮራር
2: ቁፅሪ 8 ኮራር ከ ክሪያ ኢና ኮራር ኮይና ብድሕሪታ ጀሚራ ዘሎ ክራዎ ኮራር 8 መን ዝያዳ ዘከረ እስኺ ዘኪር ከለኺ ቴላ ታ ዝበለት ቃጭል ያ ኮራር ኣንፂኽያ 10 ሰሓቢ ከዓ ሕጂ ሓደ ታ ኣብል ሰሓቢ ቁፅሪ ሓደ ኣብ ቁፅሪ ሓደ ከዓ ኣንፂኽያ ኣለኺ እስከ ኣብ ቁፅሪ ሓደ እንታይ ነራ
4: ጃልባ
2: ብጃልባ ጌርካ ኮራላት ድሒልካ ሽዑ ኣብቶምሶም ኮራላት ትዕልል ማለት እዩ እቶም ኮራር እንታይ ምኳኑ ዝፍለጥዎ ዕምባባታት ባሕሪ ማለት እዩ ፍጥረታት እዮም ኮራር ኣብ ባሕሪ ዝርከቡ ኣደነቕቲ ፍጥረታት ናይ ዛጓለ ዳዛ ጃልባ ንፅኽያ ሰሓቢ ሳልሰይቲ ቁፅሪ ክልተ ቁፅሪ ክልተ ኢላ ኣላ
4: ሓምላይ ደሴ
2: ፃዕዳ ዝኾነ ፅቡቅ ሑፅ ኣለዎ ኣብኡ ድሕን ተቐቢርካ ዋ ማሕማሕ ቆርበትካ እስከ ሓምላይ ደሴ ኣዕዋፍ ኣብኡ ኣለዋ ብማይ ዝተኸበበ ሓምላይ ደስ የ ሓምላይ ደስ የ ብራዎ ተጓለ 30 ብጥልያን ነገረክ ሓሙሽተ ክ ሓሙሽተ ሓሙሽተ
4: ጫዕጫዕ ዓሳ ጫዕጫዕ ዓሳ
2: ሓሙሽተ ጫዕጫዕ ዓሳ ጣዕሚ ብዛቀ ስካርያታ ብሓንሳ ክዘልዕል ሕጂ እዚኣ ተቐረብ ተቐረብ ከዚያ ገ ተቐረብ ኣበታ ሓንቲ ክማሓዝያትያ ተቐረብ ተቐረብ ንቐደም በላሕራይ ቆቅ ብላ ጣዕ ኣነ በላ ዘፅልሐ ተቐሪብ ክለኸ ባሕሪ ሰሜናዊ ባሕሪ ባሕሪ ዳሕ ሓንቲ መወዳእታ ኣላትክ ሕጂ ራ 4 ድ 6 7 ደስ በለኩ ንፍዕቲ ይኽ ብጣዕሚ ብጣዕሚ ንፍዕቲ ኣጆኹ ዘጓኒ 6 ኢላ ኣላ 6 እንታይ ነራ ዘንክርያስካ ሕጂ 6 ዘጓኒ ናቕፋ
4: ጎቦታት ናቕፋ
2: ከምኡ ነይሩ እስካ ክርአና ክርአና ዚ ክርአና ስ ክርአና ስከ ጉቦታት ናቕፋ ብረዎ ዘባለ ንፍዕቲ ንፋዕቲ ንፍዕቲ በቃ ወዲ ኸ
1: ግርም መንዝያዳ ዘከረ ተወዳዲርኩም ዶ ረኺብከ እዚኣ ንዓኻ ረኺብከ እዚኣ ንዓኺ ባባኸኦ መሊሱ ብዙሕ ሓጊዙኩም ማማ መሊሳ ሕራ ይዞም ደቀይ ሕጂ ተሪፋት እናደላ ንኡስ መደብ ዓፍየት ተራራራ እንድያ ተሪፋ ደላ ኣብኣ መምህር ብጫ እንታይ ኮን ኣምፂኢልና ኸውን ናብ መምህር ብጫ ክብለኩም እየ

0: ፀጉሪ
1: ዛንታ ሓመማን ንህብን ሓደ ሓረስታይ 15 ቆፎታት ንህቢ ዝነበሮ ህርኩት ፃዕረኛ ሓረስታይ ነበረ። እቲ ሓረስታይ ነናህቡ መዓልታዊ ፀፀታት ወይ ዕኮታት ናብ ቆፎ ኣትዮም ከየጥቅዕዎም ለይትን ቀትርን ይከታተሎም ነበረ። ካብ መዓልታት ሓደ ንግሆ ሓረስታይ ኣብ ኩለን ቆፎታት ኣናህቡ እናዘረ ነቲ ቆፎታት ክውልውሎን ኣናህቡ ፀሓይ ከየጥቅዖም ቆፎታት ክሻታት ክኸድኖን ከሎ ሃመማ ነቲ ሓረስታይ ቀዊሉ ይርኦ ነበረ። ኣናህብ እቲ ሓረስታይ ኣብ ዝተመደብዎ መደባት ስርሖም ገሊኦም ዕምበባታት ካብ ኣግራብን ኣቁፅልትን

0: ናብ ቆፎኦም ከመላልሱ ከለዉ ገሊኦም ድማ ማይ ሒዞም ናብ ቆፎኦም እቱው ውፅእ ክብሉ ከለዉ ሓመማ ኣብ ሓንቲ ጓሓፍ ዝመልአት ሸንኬሎ ኮይኑ ቀዊሉ ይርኦም ነበረ። ብፍላይ እቲ ዋና ኣናህብ ሓረስታይ ነቶም ኣናህቡ ማይ ክቕርበሎም ንዕንበባታት ዝኸውን ዝተኸሎም ኣግራብን ኣታክልትን ክኩስኩሶም ምስ ረኣየ ሃመማ ብቕንኢ ዝኣኽሎ ጭጭ ኢሉ በኸየ። ወይ ኣነ ሃመማ ኩሉ ግዜ ንበይነይ ነዚ ሓፃር ዕድመይ ዝፈትወኒ ዘኽብረኒ እኳ ዘይብለይ ኣደይን ኣቦይን ወሊዶምኒ ዳኣ እምበር ኣበይ ከም ዘለኹ ዘይፈልጡ ንሶም እውን እንተኾነ ብዛዕባ ውልቆም እምበር ብዛዕባ ውላዶም ዘይሓስቡ መሕደሪኦምን መውዓሊኦምን ዘይፍለጥ ከም ንህቢ ገዛን ቤትን መነባብሮን ዘይብሎም ጽሉኣት ግዳም ሓደር ፍንፉናት ፍጥረት ዋይ ኣነ ኣህ ንሃመማታት ሓደ ዝፈትወናን ዘኽብረናን ዝከናኸነናን ዘይብልና ፍንፉናት ፍጥረት ኮይንና ክንነብር እናበለ ብኸየ። ሽዑ ሓንቲ ሽማግለ ንህቢ ፀሓይ ክትፅሎ ካብ ቆፉኣ ለመም ለመመመመመመም ለመም ለመመመመመም እናበለት ወፀት እሞ ሃመማ ኣብ ሓንቲ ዓረጊት ሸንኬሎ መጓሓፍ ጓሓፍ ኮይኑ ከልቅስ ከስተንትንን ረአየቶ እሞ ሃመማ ሃመማ እንታይ ደኣ ኾንካ ዳኣልካ ተልቅስ ዘለኻ በለቶ። ሃመማ ንህቢ ኣነ ካብ ኩሎም ፍጡራት ፍንፉን ዝፈትወኒ ዘይብለይ ገዛ እኳ ዝሓድረሉን ዝውዕለሉን ዘይብለይ ንበይነይ ዝነብር ኣሕ በለ። ሽዑ ሽማግለ ንህቢ ስማዕ ሃመማ፣ መጀመርያ ስነ ስርዓት ተመሃር። ኣነ ነዞም ኩሎም ኣናህብ ዝወለድክዎም ሽማግለ ንህቢ ዓባይካ ዝኣክል እንክንሰይ ንህቢ ትብለኒ ወይ ዓባየይ ዘይትብለኒ ወይ ኣደይ ዘይትብለኒ ትብሎሞ ሃመማ የቕሬታ ኩሉ ካብ መጥበሲኡ እንድዩ ኣነኮ ካብ ስድራይ ስነ ስርዓት ዘይተማሃርኩ ስድነትን ጠብለቕለቕን ጥራይ እየ ተማሂረ። ስለዚ ሓንቲ ስለ ዘይተማሃርኩ ብኸም እየ ኸም ኢለክሞ የቕሬታ ንህቢ ኢልዋ በሃል። ፍትዋት ደቀይ ሃመማ ናይ ውልቁ ጥራይ ዝሓስብ ኣብ ፈቆዶ ጓሓፋትን ሽቓቓትን ግንብታትን ዝውዕል ሓው ሓብቲ ኣቦ ኣደ ዘመድ ዘይብሉ ፍጥረት ኮይኑ ንህብን ጻፀን ሰሪሖም ብረሃፆም ክነብሩ ከለዉ ሃመማ ንዝሰርሑ ዓማዕዲ ዝርኢ ህኩይ ፍንፉን ፍጥረት እዩ። ንሃመማ ንምጥፋእ ድማ ኣብ ዓለም ዝርከብ ሰብ ብሚልዮናት ዝቁፀር ፊሊታት ሰሪሑ ይቐትሎም ኣሎ፣ ገና ከዓ ከጥፍኦም ይህቅን ኣሎ። ስለዚ ኩሉ ግዜ ከም ሃመማ ደይኮናሲ ከም ፃፀሓኾተን ከም ንህብን ሰራሕተኛታት ቁም ነገረኛታት ክንከውን ኣለና።
1: ቅርም መምህር ብጫ ከመይድ በለዛንታ ይምፅ ኣብ መንጎ ሃመማን ንህብን ዘሎ ፍለለይ ሃመማ ንውልቁ ኢዳ ሓስብ በይኑ እዩ ረኣይዎ ኣብቲ ገዛ ኣየናይ ሃመማ እዩ ተሓቋቆፍ በይኑ ኣብ ገለ ኮፍ ኢሉ ኣሎ። ወይ ኣብታ ፀባ ድቕዳሕኩም ኣብታ ጥቃዓ እንድሕርታ ሓደ ምፅ ኢሉ ከምዝብሎ በይኑ ንውልቁ ዝነብር። ንህቢ ግን ይወፍር ይዓቱ ይፅዕር ይርህፅ መዓር ጥዑም ከዓ ገብረልና ኩሎም ተሓጋጊዞም ኣብታ ውሽጢ ቆፎ ነብሩ። ነቲ ኣፍ ደጊኦም ከዓ ክነግረኩም ኣፍ ደገ ዝኾነ ፀላእ ከይመፀታ ይገብሩ ማይ እንዳ ጠልቀዩ ብእግሮም ብዝተፈላለየ ብመንገብገቦም ኣምፅኦም የጠልቅይዎ ሸታሕታሑ እዮም ዝገብርዎ። ከምዚ ሸታሕትሑ ሽዑ ድሕር ዝኾነ ንዕኦም ድፃባእ ደይቡ ሸታት ኢሉ ንድሕሪ ትምለስ ሕጂ ዝኾነ ብእግሩ ድመፅእ ሸታት ኮራሕ እዩ። ከመይ ገይሩ ካብ ፀላእቲ ከም ዝከላኸል ከመይ ገይሩ ከም ዘፍሪ ርኢኹሞ። ሃመማ ግን ንውልቁ ነብር ፃፀ ከዓ ሓኾተ ፃፀ ሓኾተ ከዓ ልዕሊ ነብሱ ተሸኪሙ ዚዕሉ ኸይድ ሰሪሑ ሰሪሑ ሰሪሑ ከዓ ብሰላም ነብር ተሓቋቂፉ ምስኪ ናይ ሃመማ ግን በይኑ ንውልቁ ንነብሱ ሓስብ። ስለዚ እስኻትኩም ከዓ ምስ ተምሃርኩም ንበይንኹም ኣይኮንኩም እንተሓስቡ ፈልጥ የ ንዓባይኩም ነባሓጎኹም ነቦኹም ነዲኹም ካልእ ነገር እዩ ንሕዋትኩም ንጎረባብትኹም ንሃገርኩም ከም ተሓስቡ እፈልጥ እየ። ስለዚ እዚኣ ንዓኹም እዞም ደቀይ እዚኣ ንዓኹም እታ ተዋህበትና መደብ ከዓ ኣብዚኣ ተወዲኣ ስለ ዝኾነት ስጋዕ ዝመፅእ ቀዳመ ማለትሲ ቀዳም እንዳበልኩም ሰናበተኩም እየ። ቻው ቻው ቻው ቻው። እዞም ደቀይ ትምህርቲ ትሕመቑ ሰጢልኩም ኣፅንዑ እዚኣ ንዓኹም።

ካብ ቀዳማይ ክሳብ ሳልሳይ ደረጃ ሒዞም ተወዳደርቲ ክልል ዕድመ 15 ዓመት ኣብ ዘካየድዎ ፆታ ድማ ብናይ ደቂ ኣንስትዮ ድባብ ዮናስ ቀዳሚቶ ትወፅን ከላ ሰሲና ኢዮብ ስዒባቶም ኣብ ናይ ደቂ ተባዕትዮ ድማ ኣቤል ብርሃነ እሰይ ኣዘዞም ዮናታን ብርሃነ ቀዳሞ ሰለስተ ዕወታት ኮይኖም ኣብ ክልል ዕድመ 15 ክሳብ 18 ዓመት ዝርከባ ተወዳደርቲ ደቂ ኣንስትዮ ኣብ ዘካየድዎ ፆታ ድማ ሆስቲና ሓድሽ ኤልዳና ኢዮብ ናርዶስ ዮና ክዕወታ ከልዋ ኣብ ናይ ደቂ ተባዕትዮ ከዓ ሴም ተስፋኣለም ዮስያስ ሶሎሙን ኢዮቤድ ሚካኤል ዕወታት ኮይኖም ልዕሊ 18 ዓመት ወዳድርቲ ደቂ ኣንስትዮ ዘካየዶ ፆታ ሴልሆም ገብሩ ቀዳመይቲ ኮይና ክትዕወት ሴልሆም ዓብለሎም ካሊቲ ዮሳን ኪዳኒ ድማ ሳልሳይ ደረጃ ብምሓዝ ንውድድረን ፈፂመን ኣብ ተመሳሳሊ ክልል ዕድመ ውድድሮም ዘካየዱ ናይ ደቂ ተባዕትዮ ቀዳማይ ሶፎንያስ ሳምሶም ካልኣይ ሙሴ ዘምህረት ሳልሳይ ነቢ በረኸት ብምዃን ንውድድሮም ፈፂሞም ኣብዚ ብምኽንያት መዓልትና ፅነት ዝተኻይደ ውድድር ብክልቲ ፆታ 56 ወዳድርቲ 124 ግጥማትን ብምስልሳል ውድድሮም ከም ዘካይዱ ፌደሬሽን ስርቃቴን ዞባ ማእከል ኣፍሊጦም ብምኽንያት 20 መዓልቲ ሰማታት ብፌደሬሽን ቸስ ዞባ ማእከል ተወዲቡ ክካየድ ዝቐነየ ውድድራት ተዛዚሞም ፌደሬሽን ቸስ ዞባ ማእከል ብምኽንያት መዓልቲ ሰማታት ንሰለስተ መዓልትታት ኣብ ኒያላ ሆቴል ዘካየደ ውድድር ቸስ ተዛዚሞም እዚ መስዋእቲ ዋጋ ሓርነት ብዝብል ቴማ ዝተሰላሰለ ውድድራት ኣብ ቀዳማይን ካልኣይን ዲቪዥን ዘለዉ 36 ደቂ ኣንስትዮ ዝርከቦም 128 ወዳድርቲ ተሳቲፎም ኣብ ምድብ ሀ ዝርከባ ደቂ ኣንስትዮ ኣብ ዘካየደ ውድድር ኤልሻሎም ኢስያስ ቀዳሚቲ ክትወፅን ከላ ሚለን ተስፋ ሚካኤል ብስራት መንግስታብ ኣዝሄል ሳሙኤል ማክዳ ኣርኣያ ስዒበና ኣብ ተመሳሳሊ ምድብ ዝርከቡ ደቂ ተባዕትዮ ኣብ ዘካየዶ ግጥም ድማ ዳንኤል ደበሳይ ኣሕመድ ገፋር ያፌት ኣስመሮም ኣሌክሳንደር ገብረ ኪዳን ካብራል ተስፉ ካብ ቀዳማይ ክሳብ ሓምሻይ ዘሎ ደረጃታት ብምሓዝ ንውድድሮን ፈፂሞም ኣብ ምድብ ለ ውድድረን ዘካየዳ ደቂ ኣንስትዮ ተወዳደርቲ ደሊና ተኽለ ሎሚንታ ነጋሲ ሴሲና ቴድሮስ ቀዳሞ ሰለስተ ዕወታት ክኾና ከለዎ ኣብ ናይ ደቂ ተባዕትዮ ሮቤል ዮናስ ንመወዳድርቱ ረቲዑ ቀዳማይ ክወፅን ከሎ ሲሞን ተመስገንን ኣብርሃም ብየነን ድማ ተኸቲሎሞ ተወዳድርቲ ኣብቲ ሰንበት 14 ሰነ ዝተኻየደ ናይ መዛዘም ስነ ስርዓት ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም ኣብ ዜናታት ወፃኢ ዝሰግር ግጥማት ዋንጫ ዓለም ትማሊ ሶኒን ሎሚ ሶልስ ንጎሆን ብዝተፈላለዩ ፆታታት ቀፂሎም 77 ምሸት ፀወተን ዘካየዳ ኣባላት ሸምናይ ምድብ ዝኾነ ሃገራውያን ጋንታታት ስጳኛ ኬፕ ቨርዴን እየ ነይረን እዘን ሃገራት ኣብ ምሳሌል ፊፋ ዘለዎን ደረጃታት ምስንምልከት ስጳኛ ኣብ ካልኣይ ደረጃ ዝተሰርዐት ክትከውን ኬፕ ቨርዴ ግን ኣብ መበል 67 ተርታያ ተቐሚጣ ዘላ ስለዚ እዚ ፀወታ ነታ ኣብዚ ውድድር ክዕወታ ካብ ዝኽእላ ሃገራት ብቐዳምነት ካብ ዝጥቀሳ ሓንቲ ዝኾነት ስጳኛ ልዕልታ ኣብዚ ውድድር ኣብ ታሪኻ ንፈለማ እዋን ተሳታፊ ዝኾነት ድሕሪ ኩራሳኡ ድማ ዝወሓደ ብዙሕ ህዝቢ ዘለዋ ተሳታፊት ናይዚ ውድድር ተባሂላ ኣርሲ ሰሪሓ ዘላ ኣፍሪቃዊት ሃገር ብዘይ ዝኾነ ፀቕጢነት ፀወታ ብምክያድ ክትዕወት እዩ ዝለዓለ ግምት ተዋሂብዋ ናብ ፀወታ ምስ ንኸይድ ኣብ ናይ ቅድሚ ዕረፍቲ ግጥም ሃገራዊት ጋንታ ኬፕ ቨርዴ ካብ ትፅኢት ብዙሓት ወፃኢ ንሃገራዊት ጋንታ ስጳኛ ገቲራ ብምሓዝ ከተሰንብዳ ከላ ሓላው ልዳታ ቮዚና ድማ ንሓያለ እትዋት ኳዕሳሱ ስጳኛ ክዓግድ ብምምሳዩ ኣገሪሙ እዩ ናይ ቅድሚ ዕረፍቲ ፆታ ኣብዘይሸቶ ተዛዚሙ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ኣብረ ግጥም ስጳኛ ንከም ላሚን ያማልን ሜሪኖን ናብ ሜዳ ብምልኣኽ እኳ ነቲ ፆታ ክትቂሮ ተፈትነት ክመፅእ ዝኻለ ለውጢ ኣይነበረን እቲ ፆታ ድማ ብዘይሸቶ ባዶ ባዶ ክዛዘም ከሎ ስጳኛ ኣብዚ ውድድር ብትሕቲ ትፅቢት ብዝኾነ ውፅኢት ንዓለም ከተሰንብድን ከላ ኬፕ ቨርዶ ድማ ኣብ በኽሪ ፆታ ነጥቢ ብምቓላ ኣብ ታሪኻ ሓድሽ ምዕራፍ ገንፂላ ኣብዛ ግጥም ወዲ 40 ዓመት ሓላው ልዳት ናይዛ ሃገር ቮዚና ብሉፅ ተፃወታይ ናይዛ ግጥም ተሰይሙ ብዘይካዚ ዝተፃወታይ በቲ ዘርኣዮ ብቕዓት ኣብ ናይ ማሕበራዊ ሚድያ ማለት ናይ ኢንስታግራም ሕሳቡ ዝነበረ ብዝሒ ሰዓብቱ ካብ ትሕቲ 50,000 ኣብ ውሽጢ 7 ሰዓታት ናብ ልዕሊ 4.8 ሚልዮን ብምፅሑ እውን ሶኒ 15 ሰነ 226 ኣብ ታሪክ ናይ ዝተፃወታይ ተዘካሪት ዕለት ኮይና ሓሊፋ ኣላ ሰዓት 10 ምሸት ፆወተን ዘካየዳ ኣባላት ሸሙናይ ምድብ ዝኾነ ሃገራውያን ጋንታታት ቤልጅምን ግብፅን እየ ነይረን ኣብ ናይ ቅድሚ ዕረፍቲ ፆታ ግብፂ ኣብ መበል 20 ካብ ኢማም ኣሹር ካብ መሓመድ ሳላሕን ዝተቐበላ ኩዕሶ ብልስቲ ሸቶ ከመዝግብን ከሎ በዛ ሸቶ ተሓጊዛኻ ግብፂ ሓደ ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፅለ ፆታ ግብፂ መገዲ ማርሙሽ ሓያሎ ሸቶ ክኾና ዝኽእላ ዝነበረ ዕድላት እኳ ተፈጥረት ቤልጅም ኣብ መበል 25 ናብ ሜዳ ቄራ ዘእተወቶ ሮሜሎ ሉካኩ ድሕሪ ሓንቲ ደቂቕ ብናቱ ፀቕጢ ተኸላኸሊ ግብፂ መሓመድ ሃኒ ናብ ገዛ ልዳቱ ሸቶ ብምዝጋቡ ቤልጅም ናብ ፀወታ ተመሊሳ ብድሕሪ ዛ ሸቶ ክልቲአን ሃገራውያን ጋንታታት ምዕውቲ ሸቶ እትኸውን ንምንዳይ እኳ ተሰርሓ ክሰልጠን ግን ኣይከኣለን እቲ ግጥም ብናይ ሓባር ውፅኢት ሓደ ብሓደ ተዛዚሙ ኣብዛ ፀወታ ንሱምያ ተፃወቲ ቤልጅም ካብ ስራሕ ወፃኢ ገይሮም ዘምሰዩ ተፃወቲ ግብፂ ኣብ ታሪክ ዋንጫ

0: ዓለም ዝፅበይዋ ዘሎ በኹሪ ዓወቶም ርእኦም ክስእንዋ ከለዉ ሃገሮም ኣብ ዝውድድር ዓወት ካብ ዘይትሪ 92 ዓመታት ኣቑፂራ ኣላ። ሮሜሎ ሉካኩ ኣብዛ ግጥም ብሉፅ ተጻታይ ዝተባሃለ እዩ። ሓለቓ ግብፂ መሓመድ ሳላሕ ትማሊ መበል 34 ዓመት ዕለተ ልደቱ ከብዕል እንከሎ ንሸቶ ትኸውን ኩዕሶ ብምቕራቡ ኣብ ታሪክ ዋንጫ ዓለም ድሕሪ 1966 ንፈለማ ግዜ ኣብ እዋን ልደቱ ንሸቶ ትኸውን ኩዕሶ ዝቐረበ ተጻዋታይ ተባሂሉ ኣብ ታሪክ ሰፊሩኣሎ። ሎሚ ሰዓት ሓደ ለይቲ ዝተራኸባ ሃገራት ኣባላት ሻምናይ ምድብ ዝኾነ ሃገራውያን ጋንታታት ስዑድ ዓረብን ኡራጋይን እዩ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኡራጋይ ብዝተፈላለዩ ፈተነታት እኳ ንልዳት መጋጥምታት ትፍትኖ ተነበረት ውፅኢታዊት ኮይና ግን ኣይቀረበትን። ስዑድ ዓረብ ኣብ መበል 41 ንቕ ካብ ኣልኣምሪ ብዝረኸብታ ሸቶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኡራጋይ ንፀወታ ብምዕብላል ናብ ልዳት ስዑዲ ብዝተፈላለዩ መጥቃዕታት ክፅጋዕ ድሕሪ ምፅናሕ ኣብ መበል 80 ንቕ ካብ ማክሲ ኣሩጆ ማዕረ ዝገብረታ ሸቶ ብምዝጋብ ነጥቢ ተማቒላ። ኣብዛ ፀወታ 9 እትዋት ኩዓሳሱ ዘድሓነ ሓላው ልዳት ስዑድ ዓረብ መሓመድ ኣልወይስ ብልፁ ተጻታይ ተባሂሉ ተሰይሙ። ስዑድያ ዝመፅ 21 ሰነ ኣንጻር እስጳኛ ከምኡ ድማ ኡራጋይ ኣንጻር ኬፕ ቨርደ ኣብ ተመሳሳሊ ዕለት ክራኸባ እየን።
1: They get closer, into the box, headed down, save! Another one, and they tie it at one!
0: ساعت 4 وقحتا قط من زكايدا هاگروين قانتاتات إيران نيوزيلاندن هين زن أبالات شامناي مدب زغونا هاگرات بلجومون قبطن نتب بمقالن تعزيبن ناميراتين. ኣብ ናይ ቅድሚ ዕረፍቲ ፀወታ ኒውዚላንድ ኣብ ሻዊዒ ትርቕ ካብ ኤሊጃ ጃስት ብዝረኸበታ ሸቶ ክትመርሕን ከላ ኢራን ኣብ መበል 32 ንቕ ካብ ራዝያን ብዝረኸበታ ሸቶ ተመዓራርያን ዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብ ረት ፀወታ ኒውዚላንድ ኣብ መበል 54 ንቕ እንደገና ካብ ጃስት ካልኦት ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኢራን ድሕሪ 10 ድርካባት ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሙ። ኣብዛ ፀወታ ኢራናዊ ተፃወታይ ራሚን ራዝያን እዩ ብሉስ ተፃወታይ ተባሂሉ። ሕቡራት መንግስታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘእንግድኦ ዘለዋ ዋንጫ ዓለም 2026 ሎም ሶሉስ ብዝተፈላለዩ ፀወታታት ቀፂሉ ከምሲ እዩ። ኣባላት ተሽዓይ ምድብ ዝኾና ሃገራውያን ጋንታታት ዘካየዶ ፀወታ ሎም ምሸት ተሰሪዑ ዘሎ ግጥም ክኸውን ብቆፃፅሪ ሃገርና ሰዓት 10 ምሸት ዝካየድ ግጥም ሃገራውያን ጋንታታት ፈረንሳን ሴኔጋልን እቲ ዝለዕለ ግምት ተዋሂቦ ዘሎ እዩ። ዘና ሃገራት ቅድሚ 24 ዓመታት ማለት ኣብ 2002 ኣብ መኽፈቲ ፀወታ ተራኺበን ኣብ ዝነበራሉ ሴኔጋል ሓደ ባዶ ተዓዊታ ምንባራ ዝዝከር ኮይኑ ኣሰልጣኒ ናይዛ ሃገራዊት ጋንታ ፐፐትያው ድማ ኣባልታ ሃገራዊት ጋንታ ዝነበረ ክኸውን ድሕሪ 24 ዓመታት ድማ ከም ኣሰልጣኒ ብምዃን ካልእ ታሪክ ክደግም ትፅኢት ይግበር። ኣሰልጣን ሃገራዊት ጋንታ ፈረንሳ ዲዲር ዶሻምፕ ብዛዕባ ናይ ሎ ምሸት ፀወታ ኣመልኪቱ ትማልሶን ኣብ ዘካየዶ ጋዜጣዊ መግለፂ ሓቂኡ ገሊኦም ናይ ፅባሕ ፀወታ ሎ ምሸት ምዃን እዩ። ብምዕዋት ሕነና ክንፈዲ ዝደልዩና ወገናት ኣለዉ፣ ግና ኣብ ኩዕሶ እግሪ ሕነ ምፍዳይ ዝበሃል ነገር የለን። ቅድሚ 24 ዓመታት ሴኔጋል ረቲዑምና ነይሮም እንኳ ሓጎሰኩም እብሎም። ናይ ሽዑ ነገር ተዓፅዩ ሓድሽ ምዕራፍ ካ ተኸፊትሎም። ሓደ ነገር ክብሎ ዝደሊ ግን እዚ ውፅኢት ናብ ረብሓና ንክንቅይር ኢና ክንሰርሕ ክብል ተዛሪቦ። ዶሻምፕ ብምቕጻል ሴኔጋል ቀላል ዘይኮነት ሃገራዊት ጋንታ ምዃና ኣብ ውድዳት ኣፍኮን ብብሉፃት ተፃወታ ተሓጊዛ ዕውቲ ክትከውን ዝበቕዐት ሓንቲ ካብ ብሉፃት ሃገራውያን ጋንታታት ዓለምና እያ። ስለዝኾነ ኣንጻራ ዝካየድ ግጥም ጥንቁቕ ዝኾነ ፀወታ ብምክያድ ንኽንዕወት ክንሰርሕ ኢና ክብል ወሲኹም። ሃገራውያን ጋንታታት ዒራቅን ኖርወይን እውን ፅባሕ ረቡዕ ሰዓት ሓደ ለይቲ ክራኸበን። ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባቶ ኤርቲቪ ሓድጎኩም ብወገነይኩም ሰላም።

0: ፍታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩን መጽሓራያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክት

0: ክፍጠሩ ቤትካ ጓንኻዮ መፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረአና ምዃን ኣስፈለደ
2: እንታይ ማለት ከ ይተረዳእኒ
0: ሓደ ተፀጊሙ ዓቕሉ እናፅበበ ሓደን ውላድ ደልዩ ብዓቕሊ ዝፅበየ ሓደን ብስስዐ ንሓዊ ዓዚቡ ዘይፀግብ ሸውሃት ተንኮል ኩሉ ዓቕሙ ገፅታ
1: ካልእ ነገር ተዓልም ስለ ዘለካ መድቀሲንካ
3: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ ገፅታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ከም ወትሩ ትሕዝቶታትና ዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብኽብሪ ንዕድም። ፈለማ ኣዳሊናዮ ዘለና ትሕዝቶ ዝኽሪ 63 ሰማእታት ኣብ ትሕቲ ዝብል ኣርእስቲ ዝተዳለወ ክኸውን ሓቢርና ንከታተሎ።

ዕለት 22 መጋቢት 2026 ኣብ ዞባ ዓንሰባ ንኡስ ዞባ ሓመልማሎ ምምሕዳር ከባቢ ሊበና ጀንገረን ኩሉ ህዝቢ ልመዓልቲ መዓልቲ ዝኽረሓበን እያ ብምባል ምስቶም ካብ መላእ ኤርትራ ዝመፁ ውፃእ መዓቱ ዝኾኑ ጀጋኑ ተጋደልቲ ክፍለ ሰራዊት 96 ነበር ድነቶም ድሮ 38 ዓመት ተቖፂሮም ዝርከቡ ንስለዛ ክብርቲ ሃገሮም በጃ ህዝቦም ህይወቶም ዝኸፈሉ ጀጋኑ ሰማእታት ውዕሎ ታሪኾም ንምግላጽ ብሰብ ውዕሎ ተመሪሖም ብውዕው ዓገባብ ሰልፊ ናብ ሓወልቲ ስፍራ ጀጋኑ ጎቦ ወኽጁ ቶም ብምሕኳር ዝጀመሩ ኩሉ ሰልፈኛ ኣብ ስፍራ ጀጋኑ በጺሑ በቦቱኡ ምስ ሓዘ ድማ እቲ ሓበን ዝኽሪ

0: ብኣመሓዳሪት ንእዘባ ሓመልማሎ ወይዘሮ ኣምና ሓጅ እዩ መእተዊ ተገይሩሉ። ወይዘሮ ኣምና ሓጅ ኩሉና ከም እንፈልጦ ነፍሲ ወከፍ ስድሪ መሬትና ሰማእታት ከፊ ኢልናላ ኢና። ታሪኽ ህዝቢ ኤርትራ ተሪኽካን ጽሒፍካን ዝውዳእ ኣይኮነን። እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድ ንሓደስቲ ወለዶ ድማ ፍጻሜታት ገድሊ ብሰብ ውዕሎ ክዝንቶ እንከሎ ዝያዳ መቐረትን ርዝነትን ስለ ዝህልዎ ሕድርና እንሐድሰሉን መብጻዕታት እንኣትወሉን መደባት ክነካይድ እላቦ ብምባልያ ለበዋኣ ኣመሓላሊፋ
1: ቃል ምምሕዳር ንእዞባ ሓመልማሎ ንዝክሪ ሰማዕታት ክፍለ ሰራዊት 96 ዝኸበርኩምን ዝኸበርክንን ነዚ ረዚን ታሪክ ዝሓዘለ ሰፈር ጀጋኑ ሰማዕታት ክትበፅሑ ዝመጻእኹም ብመጀመርያ ኩላህና ከም እንፈልጦ እንዝክሮ ነዚ ክቡር ናጽነት ንምርካብ ኣብ ነፍሲ ወከፍ ስድሪ መሬትና ጀጋኑ ሰማዕታትና ዝኸፈልናሉ ስለ ዝኾነ ይዕበ ይነኣስ ኣኽራናትናን ጎላጉል ስንጭሮታትን እንተላይቲ ክቡር ኩሉ ጸላኢናን ፈታዊና ዝምነዮ ሃብታን ባሕርና ዘለዎ ረዚን ታሪኽ ጽሒፍካን ገሊጽካን ዝውዳእ ስለ ዘይኮነ እዚ ከምዚ ዓይነት ኣብ ሰፈር ጀጋኑ ናይ ምብጻሕን ምትራኽን መደባት ብቐጻሊ ክካየድን ኣቦ ተፍጻሜ ነዚ ነበርና ዝኽርታትና እንሕድሰሉ ንሓደስቲ ወለዶ ተረከብቲ ሕድሪ ድማ ፍጻሜታት ገድልን ብኣካል ብሰብ ውዕሎ ክዝንቶ እንከሎ ዝያዳ ምቕረትን ርዝነትን ስለ ዘለዎ ብኣተኩሮ ብምሓዝ ከም ዓመታዊ ንግደትና ምስ መዓልቲ ሰማዕታትና ብምትሓዝ ካልእ እዋን እውን መደባት ብምስራዕ ኣብ መዕረፊ ቦቶኦ መፅኢና ሕድሪና ንሕድሰሉ መብፃዓታትና እናኣትወሉ መደባት ክንካይድ እናተላበኹ ደጊመ ነዚ መደባት እዚ ክውን ንምግባር ንዝወደብኩምን ዝሓሰብኩምን ኣባላት ክፍለ ሰራዊት 96 ነበር ብስም ህዝብን ምምሕዳር ንእዞባ ሓመልማሎ የመስግን።
0: ኣብቲ እዋን ማለት ብዕለት 11 ወርሒ 5 1988 ኣዛዝ ብርጌት 49 ክፍለ ሰራዊት 96 ዝነበረ ኮሎኔል ኣሕመድ ዑስማን ፍሩጅ ወዲ ፍሩጅ ነቲ ዝነበረ ህሞትን ምረትን ኣብ ሓወልቲ ሰማእታት ኮይኑ ናብ 4 ማእዝናት እቲ ጎቦታትን ሽንጮርታትን ኣጻድፍን በዓትታትን በብሓደ ድሕሪ ምዕዛብ እዛ ዕለት እዚኣ ዕለት 11 ወርሒ 5 1988 ኣነ ጸላም መዓልቲ እየ ዝሰምያ ኢሉ እዩ ዝኽርታቱ ጀሚሩ።
2: መጀመርታ ህዝቢ ሌባና እንቋዕ ገጽ ንገጽ ኣረኣየና። እዚ ቦታ እዚ ታሪኻዊ ቦታ እዩ። ኣነ ኣብ ተዘክሮታተይ ካብ 68 ክሳብ ሕጂ ማእላያ ዘይብሉ ውግኣትን ርብርብን ተኻይድሉ እዩ፣ ኣብ ግዜ ጀብሃ፣ ኣብ ግዜ ህዝባዊ ግንባር። ስለዚ ስያሜኣ ጸላም መዓልቲ እየ ዝብላ ታሪኽ ናይ ተኣህዱ ብዝኾነ ግን ብዝተወሰውኤ ሰዋ ስውእናቱ ክብረትና እዩ፣ መዓርግና እዩ፣ መትከልና እዩ፣ ሕልናና እዩ፣ ሕድሩ ክንፍፅም ግዴታ እዩ። መቓብር ስዋኣት ንዚ ከባቢ ዝጥርነፈሉ ኣለዎ። ኣብ ሌባና ከም ሰቡ ጠርኒፉ ኣብኡ ምእተዎ ነይሩ። ኣብዚ ከባቢ ዝነበረ ግን ተመረስ ሽዑ ዝጋጠመን ስለ ዝፈልጣ ኣብታ ቦታኦም ንግበሮም ኢሉ ኣብዚኣ ቦታ ምግባሩ ኣዝዮም ምስጋና ይብፅሖም። ሰማይ ጅግና
0: ኣዛዚ ካልኣይ ቦጦለኒ ብርጌድ 49 ዝነበረ ኮሎኔል ኣፈወርቂ ገብረ ስላሴ ብምስጋና ህዝቢ ጀንገሬን ምምሕዳር ከባቢ ሊበና እዩ ዝኽርታቱን መደርኡን ጀሚሩ። ካብ እኽለ ማይ ሓሊፉ ኣብ ውሽጢ ሕምብርቲ ጸላኢ ኮይኑ ታሪኽ ዝሰርሕ ንወገኑ ምስጢር ጸላኢ ዘስንቕ ልክዕ ከም ተጋዳላይ ንስለ ሃገሩ ዝስንክልን ዝስዋእን ህዝቢ እዩ ብምባልዩ ዝኽርታቱ ጀሚሩ።
3: እዚ ጉዳይ እዚ ሕጂ ብዓብዩ ንሕና ሕጂ እቲ ጉዳይ ውኣትና ስዋኣትና ከነውፅ ኢልና ተማዊትና ሓንቲ ብርጌት ናይ በዓል መንትሎ ነራ እታ ቀዳማይቲ ብርጌት ጃበራ የለኒ ጅሎድ የለኒ ወዲ ጎበዛይ ከኣሎ ብዙ ሳጅ ሓንቲ ሓይሊ ከይነገርና ኮለና ምስ ጀበራ ኮና ኣዚ ወድጎ እግዚኣብሔሩ እቲ ናይ ኣብዝኸቦ እዚ ኣብኡ ክንከላኸል ውዒልና እዚ ጉዳይ እዚ ግን ብዝኾነ ይኹን ነገር እቲ ስጋብ ሕጂ ኣብዚ ከምዚ በፂሑ መፅሑት ነገር ንሕና ንዓኹም ሕጅና ዓድለኛት ኢና ክብል ትኽእል ነዚ ጉዳይ እዚ ተራሪፍኩም ኩሉ ጌርኩም ኣብዚ ደረጃ ዝምፃኹም ናይ ብሓቂ ኣነ መጠን ደብሉ ከመስግን ትኽእልና።
0: ገዲም ተጋዳላይ መንግስቲ ኣፍስሃየ ወዲ ቐሺ ኣብቲ ግዜ እቲ ኣዛዝ ሓይሊ ዝነበረ ከምኡ ውን ካፒተን ወልደ ገብርኤል ወልዱ ኣብቲ ግዜ እቲ ኣዛዝ ጋንታ ዝነበረን በብወገኖም ነቲ ዝነበረ ውዕሎ ክገልጽዎን ከለዉ ነፍሲ ወከፍ ኣባሎም ብዝርዝር ኣስማት እንዳገለጹኦም ኣበይ ተሃሪሞም ዝወደቑላ ሩባን ሽንጭሮን ኩርባን ታባን እንዳገለጹ ታሪኽ ውዕሎቶምን ታሪኽ እቶም ኣብታ ታባ ዝገደፍዎም ጀጋን ንምጸቶምን ገሊጾም
4: እዚ ቦታ እዚ ክነጠቃዕ ክልና ዕለት 11 ወርሒ 5/88 እዚ ሸቶታት እዚ ካብ ርሑቕ እዩ ተሓቢርና ዝያዳ ናብዚ ቦታ እዚ እንዳለገብና ምስ መፃና ግን እዘን ግልተ ሓይሊ ናብዚ ዘለናዮ ንቕሜና ዘሎ ቁጀጅት ኢና ተፀጊዕና መፅና መጀመርታ ክንኣቱ ከለና ፀልማ ስለ ዝነበረ ብየመና ዝነበረ ዓቕሚ ከምቲ ከኣትዎ ዝግብኦ ኣይኣተወን ኣትዩ ደ ኣተወን ክንራግፅ ኣይንኽእል እኒአና ኣትና ዝግስጋሴና ናብዚ ዘለናዮ በሪኽ እናደይብና ከለና ግን ሃንደበት ፀላኢ ብየማና ረሻሻትን ታንክታት ገይሩ ካድመና ፈትዩ
5: ጋንታ ሓደ ንጉሶ ቆራይ ንብሎ ተመስገን ንጉሶ ቆራይ ተመስገን ይበሃል ኣብውን ሓደ ካ ኣብርሃም ኮንከ ትበሃል ስትኦም ሰለስተ ጋንታ ንኸውን ሕዚ ሰለስተ ጋንታ ምስ ኮንና ክንሃርም ክድ ንፍትን ግን ፀላኢ ገቲሩ ሕዩና ገቲሩ ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጊሮን ትበሃል ወገነት ትበሃል ኣብኣ ወድካ ድሕሪ ብዛቱ ንብሎ ወይ ታደሰ ዝበሃል መራሕ መስ ናይ ካብሳሪ መፃናና ንስ ኣብኣ ወደ ሰለስተ ጋንታ ንኸውን ሰለስተ ጋንታ ምስኮና ክንሃር ምክድ ንፍትን ግን ፀላኢ ገቲሩ ሕዩና ገቲሩ ምስ ሓዘና ወዲ ክበረትካ ስለ ዝኸደ እቲ ካልኣይ ናይቲ ቀዳሚ ጋንታ ኮምሳር ጋንታ ሓድሽ ዝብለኩም ዘሎ ኳ ኣብ ከሎ መሊሹ ጣዕ ብሎ ክልተ ጓል ገለን ናብ ልዕለና ውፅእ ኢሎም ጊሮን ትበሃል ወገነት ትበሃል ኣብኣ ወድካ ድሕሪ ብዛቱ ንብሎ ወይ ታደሰ ዝበሃል መራሕ መስር ናይ ካብሳሪ መፃና ንስባብኣ ወዶ እዚ ኩላህና ተኣኪብና ኣነ ወዲ ቐሺ ብሓንሳ ኮይና ሂንታ ወዲ ቐሺ እንታይ ንግበር እዚ ፀጋምና ከዚ ስለ ዝኮነ ፀጋምና ጥራሕና ዋላ ሓንቲ ፀጋምና ሃሴና ዘሎ ዘ ካልኣይ መሃሴና ና ሕዚ ኣጀድ ክነብረኩ ዋ ካልካል ኣብ መጨረሻ ኩሉ ምስ ፈለው ምስ በለን ታሕቲ ገፁ ኣነ ከልት ምስ ሰለስተ
0: ገዲም ተጋዳሊት ብስራት ዓንደ ብርሃን ገዲም ተጋዳላይ ኣሕመድ ኢብራሂም ሳበ ብወገኖም ህዝቢ ኤርትራ ብዓብኡ ድማ ተጋዳላይ ህዝባዊ ግንባር ዓመትትኹን ወርሒ ሰሙንትኹን መዓልቲ ሰዓትትኹን ደቂቕ ታሪኽን ቅያን ዘይተመዝገበለን ዘይተሰርሓላን የላን እንትበልካ ምግናን ኣይኮነን ናብዛ ዕለት እዚኣ ግን ፍሉይ ዝኾነ ኣጋጣሚታት እዩ ኣጓኒፍና
6: ፅቡቕ ኢና ገስጊስና ፅቡቕ ከይዱ ቲ መጥቃዕቲ ዳርጋ ፀላኢ ድፍዑ ገዲፉ ሃዲሙ ኣብ ፅቡቕ ኩነታት ነርና ማለት እዩ ኣብ መወዳእታ ኩነታት ተቀያይሩ ኣብ ከበባኣት ኢና ማለት እዩ ብታንክታትን እቲ ፀላኢ ከዓ ብድሕሪና ተጠውዩ ኣብ ከበባኣት ኢና ሽዑኡ ኣዝዩ መሪር ደማዊ ኩናት ተካይዱ ኣዝዮም ብሉፃት ላሃመት ሕብረተሰብ ዝኾኑ መንእስያት ኣዝዮም ንኣሽቱ ነዚ ሃገር ስለዚ ሃገር በጂ ሓሊፎም ማለት እዩ ኣዝዩ ኩሉ ግዜ ኩነታት እንድሕር ዘይተዓዊት ካልት ኩናት ብናት ክዓወት እንድሕር ደይተዛዚሙ እቲ መስዋእት ሲ ድርብ እዩ ዝኸውን ማለት እዩ እቲ መስዋእቲ ከፊልካስ ሓደ ነገር ክትዕወት ኣለካ ሽዑ ክንዕወት ኣይከኣልና ኣዝዩ ከቢድ መስዋእትን ዋጋን ከፊሉ ተጋዳላይ ማለት እዩ ካብኡ ውሑ ውሕዳት ሰባት ኢና ወፂና
5: መወዳ እታ መዓልቲ እታ ጋበ ወጋሕታ ካብዛ ፀግዒ እዛ ሕጂ እዛ ሓወልቲ ንተፈላላ ዝዋዓልና ሎሚ ካብ እግራ ካብዚ እግሪ ድባ ፅግዒ ካብኣ ናይ መወዳእታ ውግኣት ሒዘ በታ ናይ መወዳእታ ባሬላ ዝመርሖም ዝነበርኩ በዓለይ ነይረ በኣካ ዋጋሕታ ሰራዊት ኩሉ ስሒቡ ንሕና ኣብዘ ጫፍ እዚኣ ካብዛ ዶባ ተሰኪምና ቤን ንኸይድ ነርና እዛ ፅርጊ ሕጂ ወፅያ ዳላ ቀደማ ይነበረትን በዛ እንጁና እዛ ትኽኢላ ተወርድ በዚ ክሻፋያ ነራ ንሕና ግን በዚ ዝባንቲ ሒዝናዮ በቲ ላዕሊ ተጠዊና መገዲ ክንደይ ሰዓት እዩ ዋጋሕቶ እሞ ንሓልሓል ካብዚ ክተብፅሖ ቀሊል ኣይኮነን።

0: ኣዛዚ ቀዳማይ ቦጠለኒ ብርጌድ 49 ክፍለ ሰራዊት 96 ዝነበረ ኮሎኔል መንግስቲ ኣብነጋስ ጎበዛይ እቶም ብሓባር ተጠርኒፎም ኣብቲ ሰፈር ጀጋኑ ዝውዓሉን ብሓባር ኣብቲ መፅለሊ ቦታ ምስ ተራኸቡ እዩ መግለፂ ዝሃበ።
1: እዚ ኣጋጣሚ ነዞም ዝስዕቡ ኣካላት መልእኽቲ ምስጋና ክመሓላልፍ ልዑ ምስ ክብሪ ይስምዓኒ። ነፍሲሄር ኣባያቆ ብስካካቶ ተፈሊና ሕጂ ምስቶም ናብና ክብሪ ቦትኦም ክዕርፉ ዝገበርዎምን ሓወልቲ ክሰርሕሎም ዝለዓለ ደረጃ ዝሰዓርሎምን ጀጋኑ ኮይኖም ነዚ ዕለት እዚ ይዝክርዎ ከም ዘለዉ ዘጠራጥር ኣይኮነን። ክብርን ምስጋና ይፀዓዮም። ሕጂ ኣብ መንደፈራ ናይ ዞባ ደቡብ ናይ ስታቲክስን ምሕዳርን ሓላፊ ናይ ሽዑ ምክትል ኣመሓዳርን ንኡስ ኣውራጃ ሓልሓል ቦጎስ ነቲ ቅድሚ 36 ዓመት ዝገበርዎ መሰንክር ኣበርክቶ ድኻሙ ከይፀብፀበ ኣብ ውሽጢ ሓፂር መዓልትታት ብፅሑፍ መልክዕ ከም ዝቐርብ ብምግባሩ ካብ መንደፈራ ብምምፁ ኣብ ዝኽቡር ዕለት ምሳና ክውዕል ፈቓደኛ ምዃኑ ኣዝዩ ልዑል ምስጋና ከቕርበሉ እፈትን። ኣቶ ማቴዎስ ማሪቆስ ናይ ሽዑ ኣነባሪ ዓዲ ሊባናይ ንታሪክ ናይዞም ጀጋኑ ብዘደንቕ ብቕዓት ዓቂቡ ብምፅናሕ ዝገበረልና ኣበርክቶ ብምዝካር ልዑል ምስጋና ክቕርብ ከለኹ ደስታ ይስምዓኒ።
0: ካብ ሰብ ውዕሎ ክፍለ ሰራዊት 96 ነበር ከምኡ ውን ኣቦ እምበር ማሕበር ምትሕጋዝ ክፍለ ሰራዊት 96 ነበር ሌተናል ኮሎኔል ረዘነ ተስፋሃነስ እዩ ንሕልና ዘቕስንን ሓላፍነት ዘሰክምን ናብ ወለዶታት ዘሰጋግር ረዚን ታሪክ ሰማእታትና እንስንደሉ መዓልቲ ዝኽሪ ኣብቅዓና ድሕሪ ምባል እዩ። ናብቲ ብዕለት 11 ግንቦት 1988 ዘጓነፈ ብሸነኽ ወገንን ብሸነኽ ጸላእን ዝነበረ ውዕሎ ገሊጹ።
2: ዕለት 11 ወር 588 ዝተኻየደ ናይ ወገን መጥቃዕቲ ኣሃታት ክፍለ ሰራዊት 96 ንጸላኢ ከቢድ ክሳራ እናወረዳን እናቐፍጠፋን ኣብዚ ዘለናይ ከባቢ ምሳብ ፀሐኦ ጸላኢ ነታ ንወኪጁ ንምቁፅፃር ትጠማጠም ዝነበረ ተባሃሪ ታንክታቱ ብድሕሪት ምጥዋይ ኣብ ከበባ ብምእታው ከቢድ ክሳራ ከም ዘውረደላ ኣይፍለጥ።
0: እቲ ብዕለት 11 ወር 5988 ኣብ ልዕሊ ክፍለ ሰራዊት 96 ከምኡውን ኣብ ልዕሊ ህዝቢ ሊበና ብሓፈሻ ህዝቢ ጀንገረን ዝነበረ ክብደትን ምረትን ሓደ ካብቶም ዓብ ታሪክ ዝሰርሑ ኣብነታውያን ነበርቲ ምምሕዳር ከባቢ ሊበና ኣቶ ማቴዎስ ልቋስ ተስፋፅዮን እዩ መብሪህ ሂቡ።
3: እዛ ሽንጥረ እዚኣ ትረአኩም ዘላ ኣብዛ ግራት እንዳቦይ ሰረቀ ንታሕቲ በያን ተውርድ ኣብኣ ሓያለ ትውዓት ፀኒሖምና ኣብ ሓደ ቦታ እኩባት ፀኒሖምና ሕልፍ ምስ በልና ከዓ ዋሕድ በሉ ፀኒሖም ኣብታ ኸላይቲ ሽንጥረታንየ ወይቲ እታ ጎቦ ናንዳ ካክ ላዕሊ ገዛ ተውፅ ሽንጥረ ተቐምጦ ዘላታ ኣብኡ ድማ ካብ 10 ዘይበዝሑ ስዋኣት ብሓንሳት ፀኒሖም ውረድ ምስ በልና ከዓ ኣብ ክልተ ቦታ እዮም ፀኒሐናና ዘን ደቂ ኣንስትዮ ብምንታይ ኣልዕሊናየን እዚ ረጆ ቤቶ ስለዝርእየናይ ንበር ዓፅሚ እዩ ነይሩ ረጆ ቤቶ ቁርብ ሕንትኽታ ክፀኒሕና ሳልሰይቲ በዚ ተቐምጠ ጋባ ኣላ ኣብታ ምሽታን ኣብታ ንደ ወፃ መውፅኢት ዘላ ትሕታ ጋባ ኣብኣ ሱር ጋባ ተተርእሳ ፀኒሓት እታ ሱር እታ ጋባ ተተርእሳ ፀኒሓት ካልኦት ኣብዚኣ ተሰውኦም ዘለዉ እዚኣ ተቐብሩ 63 ስዋት እዩ እተን ሰለስተ ደቂ ኣንስትየን ንብል ንሕና እተን ሰለስተ ደቂ ኣንስትየን እቶም 60 ደቂ ተባዕትዮ እዚ ምስለየና ኣባያ

0: ዝበሃሉ ካህን መፅኦምና ምስ መፁም ነቲ ቦታ እዚ ነዞም ፅዋኣት ምስ ረኣየ ላዕላይ ማቴዎስ ኣበይ ኣብምምሕዳር መፂና ወዲ ሃይገትኒ ፍፁምኒ ዝፋኒ ፀኒሖምና እዚኦም ቅቦኦም ክንገብረሎም ዘቕዱልና ዲኹም ኢልናዮም ብቑድዩ ንሕና ከዓ ኣጓንኹም ኣለና ኢሎም ካብ ጎኒና ከዓ ይተረፉን ዝያዳ ሰሪሖም እምበር ኣየጉደሉን። እዚ ክቡር ህዝቢ እዚ ትርእይዎ ዘለኹም ካብቲ ሩባ ነሶም ዝተሰውእሉ ሑፃ ብገመልኒ ብኣድግን ማይ ብገመልኒ ብኣድግን እናተጓረተ እዚ መቓብር እዚ ክስራሕ ክኢሉ እዚ መቓብር እዚ ክስራሕ እንከሎ ኣባ ያቆብ ምንግስተ ሰማይ ኣዋርሶም ብሓቂ ሰብ ታሪኽ እዮም ታሪኽ ከዓ ገዲፎምልና ኣለዉ ንሂሮምና እውን እዩ። ኣብ ህዝቢ ከረን ላዕላይ ቆመስ ነይሮም ህዝቢ ከረን ላዕላይ እንታይ ትገብሩ ከምዚ ርእየ ወፂ ኣለኹ ኢልዎም ኣጃኹዋ ተበገስ ተዓተቕ ኢሎም ብህዝቢ ከረን ላዕላይ ዝሃብዎ ባጌትካ 10 ሳንዱቕ ኣብታ ልዕሊ ቀዳማይ መደበር ዘላ ፈለኛ ሜና ኣብኡ 10 ሳንዱቕ ዓበይቲ ተሰሪሐን ካብ ሹቕ ከድና ካብ ድኳን እንዳፀጋይ ሓጎስ ዝበሃል 5 ጣቓ ወሲድና ጣቓ እዘን 5 ጣቓ ትብርዓት ይብልና ትብርዓት ይብልና ዓሊፍና ብዙሕ ምስበና ኪዛና ኣስመዶም ዝበሃል በዓል ድኳን ከዓ 3 ጣቓ ይብልና እዚአን 8 ጣቓ ሒዝና መፂና ንኦም ክንኣሪ ኣብኦም ምስ መፃና ህዝብን ሰራዊትን ዝተበገሰ ሽዑ ብከምዚ እንደግስነት ኩሉ ዓለም ተሓጎሰሉ ነይሩ።
1: ሲረ ይኹድ እልብድነሪላ ግርገነ ኪትሪ ግርጋሽ ለሃረንድ ሌማ ኣርበሰይኻ ሌመስዒድ ለሃረንድ ወልታ ዕባብድ እልብድነሪ ታሪኽ ናኣኽጃቢ ታሕጉን ናክርሽምቶ ተይሰጋ ግርገሽ ከላኸ 4 እንኳ ስዕድ ሰሰድዮ ተሰቐትረ ንተሰቐታ
2: ህዝቢ ኤርትራ ነዛ ህያብ ስዋኣትና ዝኾነት ሃገርና ኤርትራ ተሰዊኢናላ ሰንኪልናላ ደምና ዘፍሰስናላን ዓፅምና ዝዘረአናላን ምዃንና ኩልና ንሰምዓሉ ሓቂ እዩ። ሼክ ማሕሙድ ዑስማን ንስለ ልዕላውነት ሃገሩ ብመንግስቲ ኢትዮጵያ ኣብ 2000 ዓመተ ምህረት ዓይኑ ዝኸፈለ እዩ። ነቲ ካብ ግዜ ንእስነቱ ዝነበረ ፍጻሜታትን ግፍዕታትን ናይ ዕለት 11 ወር 5 1988 ብምዝካር ኢትዮጵያ ትበሃል ሃገር ርእሲ ዘለዎ ሓላፍ መሪሕዋ ኣይፈልጥን እዩ እዩ ኢሉ ናብቲ ግፍዕታት ዝኽርታቱ ዝኣቱ
3: ዓላት 10 ወክልኢ ወርሒ 3 ክልኢ ኣልፍ ወ20 ወስስ ሚላድያ ሽሃዳ ናይ 1988 ዮም ተዝክረቱ ወዝያረ ሽሃዳና ግንባር ሓልሓል ላዕለት መንጠቃ ጀንገሪን ቀሬት ፍወርታ ጀበል ወክዩ መቕበረት ሽሃዳ ዕንዋንናየ ህታታ ዮም 11 ሻር 5 1988 ክፍሊ ሰራዊት 96 ለስተብዴት ወለገበት ባተ
2: ኤርትራ መሬታ ባሕራ ነብሶ ከፍ ስድሪ ጅግና ዝወደቐላ ደም ጅግና ዝፈሰሰላን እያ። ብጅግንነት ተቓሊሱ ረዚን መስዋእቲ ከፍ ኢሉ ናጽነት ተጐናጺፉ ጌና እውን ካብ ምምጻእ ናጽነት ሓሊፉ ኣብ ምክልኻል ሃገር ምውሓስ ላዕላውነትን ረዚን መስዋእቲ ዝኸፈለሉን ሕጂ እውን ብዅሉ መዳያዊ ዝኸፍል ዘሎን ስለ ዝኾነ ተረከብቲ ሕድሪ ብተዓጻጻፊ ንቕድሚት ክትወስድዋን ልዕሊ ዓለማ ክሰቕልዋን ይጽንሓለይ ዘይበሃሎ ጉዳይ እሞ ታሪኽና ታሪኽ ሰንሰለታዊ ወለድታት ስለ ዝኾነ ብኽብሪ ንሓዞን ንዓቁ

ሕልሚ ነዳያት ብዝሕንቅቑ ህርፋን ቀላጽም ዓያሹ ብዝርዮ ዕብዳን ፍጥረተ ናዚራ ተገውቲ ምስሊ ሂቃን ብረቋብ ስነ ሓሳብ ጣቋን መሸንቆቓን ጥልፍላፍ ውዲትን ጀባእን ሓረጣን ከምዘይ ተፈጥረ ከውፅዎ ኻብ ዓለም ባይቶ ተጋቢኦም ክፍኣት ንኽነድፉ ካርታት ሓንፂፁ ንቕልቁል ዝኣፉ መርገፂ ምስ ከልዎ ተማሲሖም ርስቱ ጓና ምስ ተባህለ ኣብ ገዛእ መረበቱ ዕይቕኢልዎ በቃ ምግቡዕባዕን ወስታን ዓረ ጥዒምዎ ተግሳፅን ዓስዓስን ሕልፈት ሲኢኑሉ ልቦናን ልዝብን እምቢሉ ብጋህዲ ካብ ዓመፅ ሓኪሉ ሑሕ እናበልዎ ምንሽር ኣልዒሉ

ገያሻይ ሓዋሩ ተጒጉ ብጸልማት ኣብቲ ኣሻኽ ባይታ ትርኢቱ ደልሃመት ፍቕሪ ናይ ዓደቦ ስንቁን ዕጥቁን ገይሩ ደሙን ዓፅሙን ሒዙ ዋጋ ነዛ ምድሩ ኣስያፍ ዝመንጸፉ ሩባሞት ሰጊሩ ጓህሪ ምስ ረመፁ ሲኦል ብጠቕልሉ ህርድግም ኢልዎ ዓድታት ተኳሉ ኣፎም ብኽፉቱ ጓህሪ መሊሱሉ ንስወት ዘሎ ዘየለ ኽነሱ ንሞት ገልቢጡ ብስሕለት ትንፋሱ ንፍትሒ ኽፈትሓ ንምድሪ ቦንቂሩ እንተስ ከኣምንሉ እንተስ ከዕገርግሩ ቶባዕ ድሕሪ ደጊም ኢልዎ ብማሕላ ኣላታን የብላን ተፈንጢሩ ዝላ

ህንፃ ዓደቦ መሰረት ተነፂፉ ኣውዲቑ ናውደቐስ ሚልዮናት ዓሪፉ ትንፋሳት እዩ ኸፊሉ ሓርነት ክዕድግ ንሎምን ፅባሕን ባዕሉ ንኽድንግግ ነብሱ ናሃበ ኣደራዕ ተቐቢሉ ንሱ ንዓበረ ወገኑ ይኸጢሩ ድባብ ንኽኸውን ነቲ ርቱዕ ፍርዲ ኣብ ኣድማስ ሰፊሩ ኣፅኒዕዎ ዓዲ ንሞት ቀይርዎ

ዘለዓለም ዝንበብ ረዚን መዛግብቲ ስዉእ ተባሂሉ ስዉእ ወዲ ህዝቢ ዘመንን ክቝፅር ውዕለቱ ዝዓቢ ዓወት ዘሓፋሽ

ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንኹሉና ዘለኣለማዊ ዝኽሪ ንሰማእታትና

0: ደንደን ደርፊ ህያበይ ድርፍ ከብለልካ ስምካ እንዳፀዋዕኩ ሰማይ ክዕርገካ
1: በልንዓመታ ከየጉደለ ኸይሸርመን በመሓጎስ የፅናሐና ገጽ ንገጽ የረአየና ጠለለ ዘለዎ መገዲ ግበረልካ።

0: ሰላም ከመን ሲኹም ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ንሎሚ ሶር 16 ሰነ ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘርኩም ቀሪብ ኣለኹም። ንምክታልኩም ብክብሪ ዝዕድ ምስኻትኩም ፀንሕ ሚካኤል ሓድጉ ፈልማግ ምቀነጡታት ፍልም ልኡኽ ኤርትራ ኣብ ጀኔቫ ኣብ ዝተኻየደ ኣብ ኩነታት ሰብኣዊ መሰላት ዝዘተ ርክብ መደረ ኣስሚዑ። ኣብ ናቕፋ እትርከብ ቤት ትምህርቲ ስነኪነት ዊና 118 ተምሃሮ ብሰርቲፊኬት ኣመሪቓ። ኣብ ከተማ ተሰነይ ሰራሕተኛታት መንግስቲ ንስድራ ስዋኣት ገንዘባዊ ሓገዝ ገይሮም። ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድና ዘተኮረ ስምዕ ከንቲመን። ቁጠባ ቻይና ኣብ ዝሓለፈ ወርሒ ግንቦት ወታዊ ዕቤት ከም ዘመዝገበ ተገሊጾም። ዝርዝር ዜና ልኡኽ ኤርትራ ኣብ ጀነቫ ዝተኻየደ ኣብ ኩነታት ሰብኣዊ መሰላት ዝዘተ ርክብ ንርእቶን መድገፅን ኤርትራ ዘነፅር መደረ ኣስሚዑ። ሙሉእ ትሕሱ ብመልክዕ ፀብጻብ ተዳልዩሎ ገረ መስቀል ገረዝገር ካቕርቦ እዩ።
1: ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝትመርሐ ልኡኽ ኤርትራ ብ15 ሰነ ኣብ ጀነቫ ኣብ ዝተኻየደ ንኩነታት ሰብኣዊ መሰላት ኣብ ኤርትራ ብዝምልከት ኣብ ዝቐረበ ጸብጻብ ኣብ ዘተርክብ መደረ ኣስሚዑ። ኣምባሳደር ሶፊያ ኣብ መደረኣ ነቲ ብቤት ምክሪ ሰብኣዊ መሰላት ዝቐረበ ጸብጻብ

0: ብዝተኸተሎ ስነ ኣገባብ ዘይተጣለለ ትሕዝትኡን ሒዝዎ ዘሎ ኣባይታ ካብ ዘሎ ክውነት ዝረሓቐ ሓበሬታን ኤርትራ ብመንፈስን ትሕዝትኡን ከም እትነፅጎ ብምግላጽ ርኽበታትን መደምትኡን እውን ከም ተኣማኒ ምንጭን መዛረቢ ዛዕባን ክኸውን ከም ዘይክእል ኣነጺራ። ጸብጸባ ኣካል ብቐንዱ ኣብ ስውራትን ዘይተኣመንትን ምንጭታት መሰረት ብምግባር ንሓበሬታ ናይቶም ስኑድ ገስጋስ ኣገልግሎታት ጥዕና፣ ትምህርቲ፣ ውሕስነት መግቢ፣ ትሕተ ቅርፂ፣ ከምኡውን ማሕበር ቁጠባዊ ምዕባለ ዘለዎም ትካላት ሕቡራት ሃገራትን ካልኦት ውድባትን ብዙሕ ግምት ስለ ዘይህብ እዚ ክውነት እዚ ኣብ ጸብጻቡ ትርጉም ዘለዎ መልክዕ ከም ዘይንፀባረቕ ብምግላጽ ብኣንጻሩ ብድፊኢት ጸቢብ ናይ ግዳም ዓንኬል ንዝቐርብ ዘንቀደ ክስታት ከየጻረየ ከም ዘሳሲ፣ እዚ ድማ ንመትከላት ምፅብጻብ ሕቡራት ሃገራት ዘይክተልን ናብ ጉጉይ መድምታት ዝወስድን ከም ዝኾነ ኣምባሳደር ሶፊያ ገሊጻ። ኣብ መወዳእታ ኤርትራ ከምዚ ንዝበለ መርትዖ ዘይብሉን ኣባይታ ንዘሎ ዘየንፀባርቕን ዝደጋገም ክስታት ብቐጻሊ ክትምልሰሉ ከም ዝጸንሐት ብምጥቃስ ምንድግጋም መርትዖ ክኸውን ወይ ድማ ንናይ ጸለመ ክሲ ናብ ክውን ሓቂ ክልውጥ ከም ዘይክእል ኣነጺራ።
1: ናብ ካል ዜና ንሰግር። ኣብ ንኡስ ዞባ ናቕፋ ትርከብ ኣሕዳሪት ቤት ትምህርቲ ስነክነት ዊና 42 ደቂ ኣንስትዮ ዝርከቦ 118 ተምሃሮ ብ14 ሰነ ብሰርቲፊኬት ኣመሪቓ ተመረቕቲ ብዓውድታት ዕርያ መኪና ኤሌክትሪክ ሲቲ ስራሓት ህንፃ ከምኡ ውን ፅርበት ዕንፀይትን ሓፂንን ንክልተ ዓመታት ብግብርን ክልሲ ሓሳብን እዮም ትምህርቶም ተኸታቲሎም። ዳይረክተር ቤት ትምህርቲ መምህር ቃል ኣብ ዘርዎ ኣብ ዘመሓላልፎ መልእኽቲ ተምሃሮ ቀሲሞሞ ዘለዎ ፍልጠት ኣብ መስርሕ ህንፀት ሃገር ንዘለዎ ኣስተዋፅኦ ብምጥቃስ ንሃገሮምን ህዝቦምን ብዓፀፋ ስራሕ ከም ዝኩሕሱ ፅኑዕ እምነቱ ገሊፆ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርቲ ኣቶ ተስፋይ ስዩም ድማ ቤት ትምህርቲ ስነክነት ዊና ኣብ ዝሓለፈ 36 ዓመታት ዘፍሬቶም ሓያሎ መንእስያት ኣብ ዝተፈላለየ ከባቢታት ሃገር ኣድማዒ ስራሕ ይዓሙ ከም ዘለዎ ብምጥቃስ ዘመናዊ ናውቲ ንምዕጣቕ ብዕቱ ይስራሕ ከም ዘሎ ገሊፆ። ወኪል ተመረቕቲ ቦገና መሰረታዊ ሞያዊ ዓቕሚ ደሊቦም ከም ዘለዎ ብምሕባር ሃገር እትጠልቦ ኣበርክቶ ክገብሩ ድልዋት ምህላዎም ኣረጋጊፃ። ኣብ መወዳእታ ፀለልታ ንዝረኣዩ ተምሃሮ ክሽሎም ከለዉ ብተመረቕቲ ዝፈርየ ስራሕ ንምርኢት ቀሪቦም። ኣብ ከተማ ተሰነይ ዝርከቡ ስራሕተኛታት መንግስቲ ካብ ወርሓዊ ደመዞም ዘዋፅዎ 190,000 ናቕፋ ብምክንያት 20 ሰነ ን95 ስድራ ስዋ ተመቃሪሑ። ስድራ ስዋት ናይ ምእላይ መደብ ብህዝብን ወነቲ ትካላትን ንነዊሕ እዋን ክስርሓሉ ምፅንሑ ዝሓበረ ኣመሓዳር ንኡስ ዞባ ተሰነይ ኣቶ ስዩም ገብረ ኢየሱስ ነቲ ተበግሶ ንዝወሰዱ ስራሕተኛታት ሞጊሶም። ዝሓለፈ ዓመት ብተመሳሳሊ ኣገባብ ስራሕተኛታት መንግስቲ ዘዋፅዎ 170,000 ናቕፋ ን70 ስድራ ስዋት ከም እተመቃርሐ ወኪል ኤሪና ሓቢሮ። ፀሓፈ ግደፍ ኣብቲ ንኡስ ዞባ ኣቶ ዓብዱልሓሚድ እስማዒል ብወገኑ እቲ ዝግበር ደገፍ ኪነቲ ቁጠባ ረብሑኡ ዝኸይድ ረዚን ትርጉም ከም ዘለዎ ብምጥቃስ ካልኦት ኣካላት እውን ክስዕቦ ኣዘኻኺሮ። ብካልእ ወገን ብኣጋጣሚ 20 ሰነ ሰራሕተኛታት ትካላት መንግስቲ ኣብ ጾሮና ነበርቲ ሓውሲ ከተማ ጾሮናን ካልኦት ኣድማዒ ወፈራ ኣካይዶም። እቲ ብ14 ሰነ ዝተኻየደ ማእቶት ምንዳቕ መቓብር ሓርበኛታት ከምኡ ውን ምኩስኳስ ኣግራብን ካልእን ዘጠቓለለ ነይሩ። 14 ሰነ ኣህግራዊ መዓልቲ ልክስደን ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ጊንዳዕ ተዘኪራ። ኣቦ ወንበር ወለንታውያን ለገስቲ ደም ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ተወልደ ተስፋዝጊ ዕላማ ናይቲ ዝኽሪ ኣባላት ማሕልኦም ክሕድሱ እቶም ዛጊድ ዘይለገሱ ዘለዉ ድማ ኣብዚ ሕልናዊ ዕግበት ዝህብ ቅዱስ ተበግሶ ክፅንበሩ ንምትባዕ ከም ዝኾነ ብምሕባር በብእዋኑ ደም ንዝልግሱ ዘለዉ ዜጋታት ሞጊሶም። ንጥፈታት ማሕበር ራብቲ ዞባ ናብ 10 ንኡስ ዞባታት ብምስፍሑ ምስ መሻርክቲ ኣካላት ብምውሃድ ኣድማዒ ስራሕ ይዕመን ከም ዘለውን ኣረጋጊፆ። ሜዲካል ዳይረክተር ዞባዊ ሞከስ ሆስፒታል ጊንዳዕ ዶክተር ሳሙኤል ወልደ ገብርኤል ብጊድዩ ብጉዱሳት ወለንታውያን ዝልገስ ደም ኣብ መድሓን ህይወት ኣገዳሲ ተራ ከም ዝፃወት ብምሕባር ንቕሓት ሕብረተሰብ ኣብ ዝሓሸ ደረጃ እኳ እንተሎ ናብቲ ዝድለ ደረጃ ንብፅሑ ግና ስራሕ ከም ዘድልዩ ኣረድዮም። ፕረዚደንት ማሕበር ለገስቲ ደም ኣብቲ ዞባ ኣቶ ረዘነ ፍስሓ ድማ ቀጻልነት ወለዶታት ንምውሓስ ኣፍልጦን ርድኢትን ናይቶም ደም ክልግሱ ዕድሜኦም ዘፍቀደሎ መንእስያት ምብራኽ ኣገዳሲ ከም ዝኾነ ብምዝኻር ክሳብ ሕጂ ብድሌትን ተወግሶን ስሩዕ ልክሲ ንዘካየዱ ዘለዉ ኣባላት

ጊዞም ንተራ ናብርክቶን ወለንታዮን ለገስቲ ደም ዘመጎሳ ኣካይዲ ስራሕ ምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓደ ሚካኤል ቀጻልነት ልግሲ ደም ንምውሓስ ብደረጃ ዞባ ኮማዊ ስረት ምትሓዙ ስለ ዘድሊ ምምሕዳር ዞባ ኣብ ጎኑ ማሕበር ኮይኑ ከም ዝሰርሓሉ ኣረጋጊጾም መደበር ፈልሲኑ ዞባ ጾሮና መደባት ምግራብ ንምዕዋት ዘድሊ መጠንን ዓይነትን ፈልስታት ኣግራብ ኣዳልያ ከም ዘላ ተሓቢሮም ሓላፊ በዓል ስልጣና

እምነት ቦታታት ትካላት መንግስትን ካልእ ቦታታትን ክትከል ተዳልዩ ከም ዘሎ ገሊፆም። ኪላ ልምዓት ኣግራብ መንእሰይ ኣልኣሚን ማሕሙድ ብወገኑ እታ መደበር ፈልሲ ዝምስግን ንጥፈታት ተሰላስሉ እኳ እንተላ ዘለዋ ሕፅረታት ምስ ዝፍታሕ ብዝለዓለ ክትነጥፍ ከም እትኽእል ኣረድዩ። እቲ ኣብ መደበር ፈልሲ ንዞባ ፀሮና ተዳልዩ ዘሎ ፈልሲታት ቀላሚጦስ፣ ዒቃ፣ መቂዕ፣ ቅንጭቢ፣ ዓላ፣ ጌሶ፣ ሉሲንያ፣ ኒም፣ ኮሸም፣ ሕኛ፣ ሞሪንጋ፣ ታሰስ፣ ኣውሊዕ፣ ጋባ፣ ኣውሒ፣ ዓየ፣ ጨጎኖን ጎሞሮን ዝርከቦ ምስቲ ከባቢ ዝሰማማዕ ከም ዝኾነ ተፈሊጡሎ። ቤት ፅሕፈት ሃማመት ኣብ ንዞባ ዓሰብ ብቑዓት ስነ ጥበባውያን ንምፍራይ ዝወደቦ ነስታት 4 ዋርሒ ዝቕፅለ ንጥፈታት ብ13 ሰነ ተዛዚሞም። ሓላፊቲ ቤት ፅሕፈት መንሰይ ዓሊ ኣሕመድ ሓዩ እቲ መደብ ድራማ፣ ግጥሚ፣ ቅባ፣ ትርኢትን ስነ ፅሑፍን ከም ዘጠቓልል ብምሕባር ነቶም በብወገኖም ክነጥፉ ዝፅንሑ ስነ ጥበባውያን ብምጥርናፍ ብቕዓቶም ንምፍታሽን ንምምዕባልን ዝዓለመ ከም ዝኾነ ኣብሪሆም። ኣብቲ 800 ዓቕሚ ሰብ ዝተሳትፎ መደብ 28 ሃገራዊ ደርፍታት፣ 35 ግጥምታት፣ ከምኡ ውን መዛሙር፣ ድራማ፣ ስነ ፅሑፍ፣ ሞኖሎግ፣ ቅብኣን ትልሂትን ፈርዮም። ሓላፊ ሃማመተ ዞባ ዶባ ውቅሕ ባሕሪ ኣቶ ዑስማን ዓብደልቃድር ኣብ ባህላውን ዘመናውን ብውቕዓት ስነ ጥበባውያን ንምፍራይ ዝካየድ ዘሎ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ብምጥቃስ ቀጻሊ ከም ዝኾነ ኣብሪሆም። ዝኸበርኩም ተዓዘብቲ ሽዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክትታልኩም ክትቅፅሉ ደጊመ ብቕብሪ ዕድም። ዜናዊ መሰናዶ ሮይ ቲቪ ይቕፅላሉ። ዝኸበርኩም ተዓዘብቲ ስለምክትታልኩም ኣዘየመስግን ዜና ወፃኢ። መራሕቲ ኣሜሪካን ሩስያን ትማል 15 ሰነ ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ዝርርቦም ትግባር ኣቐዲሙ ዝተበፅሐ ክልታዊ ስምምዓት ክቀላጠፍን ዝምድና ሃገራቶም ንምምሕያሽ ዝግበር ርክባት ክሰፍሕን ምዃኑ ሓቢሮም። ብዘይካዚ ሃገራቶም ኩናት ዩክሬን ብዘተነ ምዕራፍ ዝጀመሮ ርክብ ክቕፅል ምዃኑ ክገልፁ ከለዉ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ተዛታይ ጉጅለ ናብ ሩስያ ከም ዝልኽ ኣፍሊጦም። ሩስያ ነቲ ኩናት ንምዕራፍ ኣሜሪካ ኣብ ዝሓለፈ ዓመት ንዘቕረበቶ እማመ ሰላም ከም እትቐበለቶ ብምጥቃስ ዩክሬን ተመሳሳሊ ተበግሶ ክህልዋ ክትፅውዕ ጸኒሓላ። ብዘይካዚ ፕረዚደንት ትራምፕን ፕረዚደንት ፑቲንን ኣብ ቅልውላዊ ማእከላይ ምብራቕ ከም ተዘራረቡ ተገሊጾም። ኣብ መንጎ ኣሜሪካን ኢራንን ዝተበፅሐ ስምዕ ዝመጎሰት ሩስያ ንተግባሪኡ ኣድላይ ደገፍ ክትገብር ቅርብቲ ምዃና ነፂራ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ ዝሓልፈ ወርሒ መያዝያ እውን ኣብ ዝተፈላለየ ጉዳያት ዝዘተየ ናይ ቴሌፎን ርክብ ምክያዶም ዝዝከር እዩ። ክልቲኦም መራሕቲ ኣብ ወርሒ ነሓሰ ናይ ዝሓለፈ ዓመት ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም እወታዊ ውፅኢት ከም ዝነበሮ ዝተጠቕሰ ዝርርብ ከም ዘካይዱ ኣይርስዕን። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ መወዳእታ ናይዚ ዓመት ናብ ኣብ ሩስያ ምብፃሕ ክፍፅም ከም ዝኽእል ኣሚቱሎ። ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምዕ ከቲመን። እቲ ስምዕ ቀዳሞት ሚኒስትራት ክልቲዮን ሃገራት ሎም 16 ሰነ ጎንጎኒ ዋዕላ ሃገራት ጉጅለ 7 ኣብ ፈረንሳ ኣብ ዘካይዶ ዝርርብ እዩ ተኸቲሞ። እቲ ክልታዊ ውዕል ኩባንያታት ኢጣልያ ኣብ ካናዳ ኣብ ዕድና ክነጥፋ ዘኽእል ምዃኑ ድማ ተፈሊጡሎ። እዚ ካብ መወዳእታ ናይዚ ዓመት ክትግበር ከም ዝጅምር ዝተጠቕሰ ውዕል ንቁጠባዊ ዝምድና ክልቲዮን ሃገራት ብእወታ ከም ዝጸልዎ ይእመት። እዚ ከምዚ ኢሉ እንከሎ ካናዳን ኢጣልያን ኣብ ጽላታት ምክልኻል ጸጥታን ጠፈርን ክተሓጋገዛ ምዃነን ሓቢረን። ቁጠባ ህዝባዊት ሪፓብሊክ ቻይና ኣብ ዝሓለፈ ወርሒ ግንቦት ምስ ተመሳሳሊ ወርሒ ናይ ዝሓለፈ ዓመት ክነጻጸር እንከሎ ዕቤት ከም ዘመዝገበ ስታሲካዊ ጸብጻባት ሓቢሮም። ኣብ ዝሓለፈ ወርሒ ግንቦት ቁጠባ ቻይና በስታት 4.5 ሚታዊት ከም ዝዓበየት ዝጠቐሱቶም ጸብጻባት ካብ ናይ ዓሚ ተመሳሳሊ ወርሒ ብባዶ ነጥ 4 ሚታዊት ከም ዝወሰኸ ይረድ። በዚ መሰረት ቻይና ኣብ ውሽጢ ሓደ ወርሒ ጥራይ ምስ መሻርክታ ኣስታት 660 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ከም ዘካሄደት እቲ ዝዓበየ ክፋሉ ድማ ንሰደድ ዝቐንዐ ምንባሩ ተሓቢሩ። ፍርያት ኢንዱስትሪን ምስናዕን ኣብቲ ገስጋስ እወታዊ ተራ ከም ዝነበሮም ሚኒስትሪ ንግዲ ቻይና ኣፍሊጡ ኣሎ።
ቁጠባ ቻይና ኣብዚ ዓመት እዚ ብልዕሊ 4.5 ሚታዊት ክዓቢ ከም ዝኽእል እዩ ተገሚቱ ዘሎ።

ምምሕዳር ካሊፎርኒያ ሕብራት መንግስትታት ኣሜሪካ ብሰንኪ ሓደጋ ባርዕ ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ እቲ ምምሕዳር ነቲ ስጉምቲ ዝወሰደ ብሰንኪ እቲ ዛጊ ጥንቁ ዘይተነፀረ ሓደጋ ልዕሊ 2,000 ሄክታር ጫካ ከም እተሃሙኸን ኣብ ኣባይቲ ዕንወት ከም ዘወረደን ብምጥቃስ እዩ። እቲ ባርዕ ናብ ዝሰፍሐ ከባቢታት ይልሕን ብምህላው ኣከባብያዊ ክሳራታት ክውስኽ ከም ዝኽእል ይእመት። ነቲ ባርዕ ንምቁፃር ኣማይ ስራሕተኛታትን ብርክት ዝበላ ሄሊኮፕተራትን ይሳተፉ ምህላዎም ተፈሊጡሎ። ኣብቲ ከባቢ ተኸሲቱ ዘሎ ልዑል መጠን ዋዒ ጥንቂ ናይቲ ሓደጋ ክኸውን ከም ዝኽእል ሰመዚ ምምሕዳር ክፍለ ሃገር ካሊፎርኒያ ኣሚቶም። ብሪጣንያ ንዝመፅእ 2 ዓመታት ዝተመስርሐ ዩራኒየም ናብ ዩክሬን ከም እትልእኽ ኣፍሊጣ። እቲ ስጉምቲ ኣካል ናይቲ ሓይሊ ኤሌክትሪክ ዩክሬን ንምድጋፍ ዝዓለመ ናይ 280 ሚልዮን ዶላር ስምዕ እዩ። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመርን ፕረዚደንት ዩክሬን ቮሎዲሚር ዘለንስኪን ዝሓለፈ ሰሙን ኣብ ከተማ ለንደን ኣብ ዝገበሮ ርክብ እቲ ስምዕ ተበፂሑ። ብመሰረት ስምዕ ዝተመስርሐ ዩራኒየም ዩሬንኮ ብዝተባሃለ ኣብ ብሪጣንያ ዝመደበሩ ኩባንያ ናብ መንግስታዊ ትካል ኒክሌሳዊ ፀዓት ዩክሬን ክለኣኽ እዩ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ኣብ ልዕሊ ሩስያ ሓድሽ እገዳ ኣፅዲቑ። እቲ ንኣታዊታት ፅላት ነዳዲ ሩስያ ንምድኻም ዝዓለመ እገዳ ኣብ ምምልላስ ነዳድን ጋዝን ንዝነጥፋ መራኽብ ዘነፃፀረ እዩ። በዚ መሰረት ጠቕላላ ቁፅሪ ናይተን ብሪጣንያ እገዳ ዝገበረትለን ናይ ሩስያ መራኽብ ልዕሊ 600 በፂሑ ኣሎ። ብሪጣንያ ኣቐዲማ ኣብ ልዕሊ 3,000 ውልቀ ሰባትን ትካላትን ሩስያ እገዳ ከም ዝወሰነት ፀብፃባት ይሕብሩ። ህንድን ስሎቫኪያን ትማል 15 ሰነ ዝምድነአን ናብ ኩሉ መድያዊ ሽርክነት ንምዕባይ ተሰማሚዐን። እዚ ስምዕ ዝተበፅሐ ናብ ስሎቫኪያ ምብፃሕ ዝፈፀመ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ኣብ ከተማ ብራቲስላቫ ምስ ቀዳማይ ሚኒስትር ስሎቫኪያ ሮበርት ፊኮ ኣብ ዘካየዶ ርክብ እዩ። ክልቲኦም መራሕቲ ኣብ መድያት ምክልኻል፣ ንግዲ፣ ቴክኖሎጂ፣ ፀዓት፣ ትምህርቲ፣ ምህዞ፣ ምምካት ሽበራን ርክብ ህዝቢ ምስ ህዝብን ዝካየድ ምትሕባር ንምድንፋዕ ሰፊሕ ዘተ ኣካይዶም። ብዘካዚ ሓበራዊ ምርዳእን ምትእማንን ንምሕያል ኣብ መንጎ ትካላት መንግስቲ፣ ሓገልቲ ኣካላትን ሓንፀፅቲ ፖሊስን ዝካየድ ርክብ ክዛይ ተሰማሚዖም። ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ኣብ ዝሃቦ መግለፂ ክልታዊ ዝምድና ናብ ኩሉ መድያዊ ሽርክነት ንምዕባይ ዝተወስደ ውሳነ ኣብ መንጎ ክልትዮን ሃገራት እናማዕበለን ዝኸይድ ዘሎ ዱልዱል ምትእሳር ዘንፀባረቕ ምዃኑ ሓቢሮ። እዚ ከምዚ ኢሉ እንከሎ ክልትዮን ሃገራት ኣብ ፅላታት ምክልኻል፣ ዲጂታላዊ ቴክኖሎጂ፣ ትምህርቲ፣ ቱሪዝም፣ ስነ ፍልጠታዊ ምርምር፣ ምፍራይ ዜናዊ ትሕሶታትን ካልእን ናይ ምትሕባር ስምዓትን ሓበራዊ ናይ ምርዳእ መዘክርን ተፈራሪመን። ብዘካዚ ስሎቫኪያ ነቲ ህንዲ ኣብ ባይቶ ፀጥታ ውድብ ሕብራት ሃገራት ቀዋሚት ኣባል ንክትከውን ተቕርቦ ዘላ ጠለብ ዘለዋ ደገፍ ደጊማ ኣረጋጊፃ። ቀዳማይ ሚኒስትር ህንዲ ኣብ ስሎቫኪያ ምብፃሕ ክፍፅም ድሕሪ 1993 እዚ ናይ ፈለማ እዩ። ብ52 ዝዓይነታ ደብዳቢት ነፋሪት ኣሜሪካ ትማል 15 ሰነ ወሪቓ ብምሕምሻሻ 8 ተሳፈርታ ብምልኦም ከም ዝመቱ ተቓሪሑ። እታ ነፋሪት ስሩዕ ናይ ፈተነ ተልእኾ ንምክያድ ኣብ ክፍለ ሃገር ካሊፎርኒያ ኣብ ዝርከብ መደበር ኣየር ድሕሪ ምብጋሳ ነዊሕ ከይፀንሐት ከም እተሓምሸሸት እዩ ዝግለጽ ዘሎ። ጥንቅቲ ሓደጋ ንምፍላጥ ምርመራ ይካየድ ከም ዘሎ ሰበስልጣን ኣሜሪካ ሓቢሮም። ይኹን እምበር እቲ ምርመራ ብወግዒ ተጻርዩ ንህዝቢ ክግለጽ ክሳብ 6 ኣዋርሒ ክወስድ ከም ዝኽእል ተሓቢሩ ኣሎ። ኣሜሪካዊ ኩባንያ መፍረ ነፈርቲ ቦይንግ 2 ካብቶም ግድያት ስራሕተኛታቱ ምዃኖም ኣረጋጊፆም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ መዓልቲ ቲዩ 22 ኤም3 ዝዓይነትራ ስትራቴጂያዊ ደብዳቢት ነፋሪት ሩስያ ወዲቓ ከም እተሓምሸሸት ሚኒስትሪ ምክልኻል ገሊጾ። እቲ ሚኒስትሪ ኣብ ዘወፅኦ መግለፂ እታ ነፋሪት ልሙድ ናይ በረራ ልምምድ ተካይድ ከም ዝነበረ ተሓቢሩ ኣሎ። ኩሎም ኣባላትታ ነፋሪት ብሰላም ከም ዝወፁ፣ ኣብ ህይወት ዝወረደ ክሳራ ከምዘየለ እውን ብተወሳኺ ኣነፂሮም። ጥንቅቲ ሓደጋ ብሞተር ዘጋጠመ ምብልሻው ክኸውን ከም ዝኽእል እዩ ዝእመፅ ኣሎ። ኤሮጳ ሕብረት ንመስርሕ ምፅምባር ዩክሬንን ሞልዶቫን ዝምልከት ዝርብ ብወግዒ ኣበጊሶም። ኣምባሳደራት 27 ኣባል ሃገራት ናይቲ ሕብረት ብ2 ሰነ ኣብ ከተማ ብራስለስ ኣብ ዘካየድዎ ኣኼባ ምስ ክልትዮን ሃገራት ኣብ ሉክሰምበርግ ዳግማይ ዝርብ ክጅምር ከም ተሰማምዑ ዝዝከር እዮም።

እቲ ትማል 15 ዝተኸፍተ ናይ መጀመርያ ምዕራፍ ዝርርብ ኣብ መሰረታዊ መትከላትን ክብርታትን ናይቲ ሕብረት ዘተኮረ ምዃኑ ተገሊጹሎ። መራሕቲ ኤሮጳዊ ሕብረት ንምፅምባር ዩክሬንን ሞልዶቫን ዝምልከት ዝርርብ ኣብ ወርሒ ተሓሳስ 223 ክጅምር እኳ እንተተሰማምዑ ብቐዳማይ ሚኒስተር ቪክቶር ኦርባን ዝምራሕ ዝነበረ መንግስቲ ሃንጋሪ ብሰንኪ ዘቕረቦ ተቃውሞ ደው ከም ዝበለ ዝዝከር እዩ። መስርሕ ምፅምባር ናብ ኤሮጳዊ ሕብረት ካብ ሕርሻ ክሳብ ንግዲ ኣብ ዝዝርጋሕ ሰፊሕ ዝርርብ ፖሊሲ ክካየድ ከም ዝጠልብ፣ እዚ መስርሕ ድማ ነዊሕ ዓመታት ክወስድ ከም ዝኽእል ፀብጻባት ይሕብሮ። ዩክሬንን ሞልዶቫን ናብ ኤሮጳዊ ሕብረት ንምፅምባር ኣብ 2022 ወቃዕ ሕቶ ከም ዘቕረባ ኣይርስዓን። ዝኸበርኩም ተዓዘብቲ ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ልኡኽ ኤርትራ ብጀኔቫ ብዝተኻየደ ኣብ ኩነታት ሰብኣዊ ምስላት ዝዘተ ርክብ መደረ ኣስሚዑ። ኣብ ናቕፋ ትርከብ ቤት ትምህርቲ ስነኪነት ዊና 118 ተምሃሮ ብሰርቲፊኬታ መሪዓ። ኣብ ከተማ ተሰኒ ስራሕተኛታት መንግስቲ ንስድራ ስዋት ገንዘባዊ ሓገዝ ገይሮም። ኣብ ዜናታት ወፃኢ መራሕቲ ኣሜሪካን ሩስያን ኣብ ዝተፈላለየ ዛዕባታት ዘተኮረ ናይ ቴሌፎን ዝርርብ ኣካይዶም። ካናዳን ኢጣልያን ኣብ ጉዳይ ብርቂ ማዕድናት ዘተኮረ ስምዕ ከቲመን። ቁጠባ ቻይና ኣብ ዝሓለፈ ወርሒ ግንቦት እወታዊ ዕቤት ከም ዘመዝገበ ተገሊጹ። ነዚ ምሽት ዝተዳለዎ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም እንዳዘማምፅዒባ ክትቀርብያ ቦገን ይግም ሰላም።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራ አንጃል
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ዋሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
3: እንታይ ማለትካ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓለም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ኸኢለ ሰብ ከይሰምዓከ ብሰብኣይ ካስ ክንዲፅህ
1: ሰብኣይ ባር ሰብኣይ ሰበይት ኣለዎ ኢቃንዛ
0: ሕማም ንኩሉ ፆታ ማዕረኳ ዘጥቃዕ እንተኾነ ብተፈጥሮና ግን ልዕሊ ደቂ ኣንስትዮ ደቂ ተባዕትዮ ተፀዋርነት ዘለዎ
1: ሓሶት ተፀዋርነት ሲ ደቂ ኣንስትዮ ዳ
0: ዋ ዘይተባህለ ብኸመይ ልዕሊ ደቂ ተባዕትዮ ደቂ ኣንስትዮ ፀዋራት ኮይኑ
1: ብኸመይ ዝብል ሕቶ ኣነ ይኮንኩን ዝምልሶ
0: ሓራይ መን ዳኣ ምልሶ
1: መንዲ ሰራሕና ሰራሕና በዓሉ ኣሎ በዓሉ እዩ ዝምልሶ
0: እሞ ብኸመይ ዳ ደቂ ኣንስትዮ እዮም ፀዋራት ክትብል ፀኒሕካ
1: እሞት ናይ ደቂ ኣንስትዮ ሓርሲ ቀንፃን ስቅያት እንዳኣ ሞ ሰብኣይ ይኽእሉ ኢል ክትሓስቢ
0: ኣንተ ባባ እንታይ እዩ ዝኽእሉ ኣይ
1: ምስ ኣቲ ከምዝተኸፈቱ ዝሓደረ ቡምባር እ ክንቅጅ ሓሓሓሓ ክፈስ ዝሓደረ ደመይሲ ንሱ ቀሊል ኮይኑ ዝስማዓክ ዘሎ
0: ቀሊል እዩ ዘይበልኩ እንታ ባባ ግን ዋላ ደም ተፈሰሰካስ ጥዑም ዳ በላዕካ ኢካ
1: ትጥቁወይ ጥዑም ዳ ቀደም ነይሩ ጥዑም ደለ ሕጂ
0: በዓል ባባካ ብነብስኩም ናፍቅቲ ትማሊኢኹም ግን ከዓ ተጋራጫዊ
1: ብኸመይ ዳ ተጋራጫዊ
0: ሕጂ ስኻ ስነባሓጉይ ኩሉ ግዜ ኢካ ትኸሱ
1: መን ኣነ
0: ወስኻ ዓባያይ ናይ በይኑ ፃሕሊ ገይረ ኣሰርሓሉ ነራ ኢልካ እንዲካ ትዛርብ
1: ኣብ ጦም ዶ ኣብ ጦም ዳ ንዓና ስጋ ድስቲ ገይራ ድስጋ ትሰርሓልና ነራ ነቦይ ካሪ ክል ኣብ ንእሽተ ፃሕሊ ገይረካ ሽሮ ትሰርሓሉ ራ ጥዕምቲ ሽሮ ትሰርሓሉ ራ እዚ ሞ እንታይ ሓለፋ ዲት
0: ባባ ንዓባ ዝዛ እንታይ ትገላብጦ ንስኻ እንዲኻ ንዓና ከም መፍደይ ሕነ ክትጥቀመልና ሓሲብካ ነርካ ከምታ ብሓጎይ ንዓኻ ዝገበረካ ግን ማማድሓንቲ
1: ተፍሽልሃልካጥወልናታዘኒ ዋዚክ ዘረባ ክንታይ ክትገብር እዩ ዘለክፈክፉ ፍሕርክ እንዳውፃ ክንፅሕምን
0: እንተ ሕሙም ስለሽቃ ጥቆልዓ ዩ ክብሎ ሓቅባይ
1: ሞያ ሕ ሩሩ ሽሩሩ ኣብል ንብዛ ምድሪ ቤት ሓዚልኪ
2: ሰልጠነ ሰልጠነ ኣዋልድ ዝህነነ እንተንቂዱ ዘይምለስ ምስ ሓረነ እንቋዕ እኳ ናተይ ኮነ
3: ኣብሽርካ መሳፍንቲ ኣብሽርካ እንታይ እዩ ሞ ብደገ ምስ መፃኹ ኮይኑ እምበር ቃንጫት መስል ምእቲ ኣብዛ ገጥካ ምጠቅዓ ክልከር
2: እንታይ ጠቅማ ኣለዎ ሞ ከምዝጠቅዓ ከንዲ ሓስባ
3: ረኸብ ኣይትሰኣል ሕሰባ
2: በቃ ሚእቲ ናቕፋ እውደካ ኣለኹ ኣብ ዝረኸብካ ኣሎ ትበኒ ጥጉምኩም እንታንካዳ ትስሓቅ
3: ናትካ ነገር ድዩ ዝሕስበኒ ኩሉ ነገርካሲ ምስ ገንዘብ ተኣሳሰረ
2: ዋ ግድን ኩሉ ኣብ ነብሶ ከብ ስጉምና ገንዘብ ኒና ንሕተት ግድ ኣብ ግዜ ቁርሲ ንሕልካ ናይ ሽኮር ናይ ቀጠፍ ናይ ባኒ ናይ እንቋቑሖ ገንዘብ ክስ ስራሕ ክትወፍር ከለካ ናይ ኣውቶቡስ ናይ ታክሲ ገንዘብ ሓበሬታ ክትረክብ ጋዜጣ ክትገዝእ ትደሊካ ገንዘብ
3: ስሳቅ በልቃል ትኹነኒ ክበክዕ
2: ከምኡበል መቤንዳ ፀኒሕካ
3: ኣብዚ ባንክ ደም ፀኒሐ
2: ባንክ ደም ንስኻ ኮይ ትገድፍን ኢኻ ከም ገንዘብ ሪኢካ ለካ ደም ከዋህልል እየ ክትብል እያ
3: ሓደ ግዜ እኳ ሓደ ክነስኻ ሕውስውስውስውስ ትብለኒ ሞ ምፍላይካ ኮ ኣልስ ርድእተይን ከም ዝዕለለልካን ፊኖ ወዲ ከተማ ትመስተኒ ሞ ኣብ ገለገለ ግን እንዶ ናይ ከተማ ነትስእነልካ ሞ እግረም
2: እንዳካ ዚኣ ከላስ ንኣኻ ዋራ ዝያድ ዝበሃል መሳሉ ንስኻ ዋይ
3: እብለካ ንእየ ዘለኹ ሕጂ ብዛዕባ ደን ባንክ እንታይ ይፍልጦ ኣለካ
2: እንደይ ባዕልካ ኒካ ደን ባንክ ዶ ደን ባንክ ዶ ትፍልጦ ኣለካ
3: እሞ ብዛዕባኡ እንታይ ይፍልጦ ኣለካ
2: ኣይትሕስወኒ
3: ደን ባንክ ማለት ኣብ ትሕቲ ፅላል ሚኒስትሪ ጥዕና ኮይኑ ምስ ማሕበራት ለገስቲ ደም ብምትሕብባር ንኩለን ዘባታትና ደም ዘቕርብ ጥዕናዊ ትካል እዩ
2: እንታይ ኢኻ ትብላ ንታ ሕጂ ንስኻ እንታይ ጌርካ መፅኢኻ ማለት እዩ
3: ኣንዳ 450 ሚሊ ሊትር ደም ለጊሰ መፅ
2: እቡ ክንዲኡ ዝኣከል ካብ ሰውነትካ ደም ወሲዶም ድሓና
3: ኣለካ ሓንቲ ናይ ኮኳ ጥርሙዝ
2: ሕጂ እንታይ ስማዕካሉ
3: ፍኩስ ኢልኒ ከምዚ ዓዳይ ዝኸፈልኩ ፀረይ ዘራገፍኩ ኮይኑ ትሰሚዕኒ እዚ ከዓ ሰብኣውነት እዩ
2: ሕጂ ብገንዘብ ስክንደይ ከፍ ኢሎምካ ማለት እዩ
3: ኢለካ ኸ ሕውስዋስ ኩ ሰብኣይ
4: እንታ ባ
1: እንቲ ጓል እዚ ኣክለድ
4: ድሓ ምቀስ እያ
1: ወይ ክበልዕልኪ ጥዑማት ከእነ ከዓ
5: ጥዕማዶሚኮሓወይ ሕክምና ብዙሕ ደም ስለዝፈሰሰካ መተካእታ ድም ክትወሃብ ይሃለም ካ
1: ካልእ ሰብስ ደም ተወሲደ ዳ ክዓመም ንዴስሓቃትግንዚ
5: ማይካ ማይዶ መለስ ኣለዎ እዩ
1: ኣለዎ ወይ ምስገ ማጨው ናይ ኢላ ናይ ኣባጅጎኒ ዳማ ሓደ ኢልክ
4: ዳ ሓናኡ ተበፂሕካ ኣፃሪኻ ሓደ ክንገብሮ ክከኣል
1: ዶ ከምኡ ከዓ ኣለዎ እዩ ትብል ዳሃብሳ እንዳይ
0: እሞ ድሓናይ ሰብ ተፀሊእካዮ ከዓ ናተይ ናይ ጓል ክኾነልካ ኣነ ዘይበቃ
1: ናት ክትም ተወሲደ ዳ እሞ ከማ ክቆፍ ኢለ ዘሸንኩኸ
0: ባስበስማ ኣነ ኮ ጓልካ እየ ሕረ ናይ ካልእ ሰብ ንድሕር ፀሊእካዮ ኣነ ህበካ ኣነ ከዓ ከም ናትካ ደሚዩ ዘለኒ ኦፖዚቲቭ
5: ርታ ሓብተይ ዳሓር ድ ዘይምህላው እዩ ግን ቅድምና ምልጋስ መስርሕ ምኻድና ክትፈልጥዮ ዘለክ ነጥብታት ኣሎ
0: እንታይ እንታይ እዮምቶም ነጥብታት
5: ዝኾነ ዝልግስ ሰብ ኣብ ነበርኩም ታሃ ጥዕና ክህሉ ኣለዎ ክብደቱ ልዕሊ 50 ዕድሚኡ ድማ ልዕሊ 16 ሂሞግሎቢንን ፀቕጢ ደሙ ድማ ንቡር ክኸውን እዩ ዘለዎ
0: እሞ ኣነ ኮ ዝኽእሉ ትብልዮ ዘለኽ መምርሒታት ዘማላእኩ ዓይነት ሰብ እዩ
5: ሓራይ ፅቡቅ ጥዕና ክነብር ንሕሉ ኣሎ መንን መዓስን ክትልግስ ለኪ ንፁር መምርሒ እዩ ዘሎ
0: እንታይ እዩቲ መምርሒታት
5: እቶም ንግዜያውነት ክልግሱ ዘይክእሉ ሰባት መድሃኒት ዝወስዱ ሰዓል ዝሓመሙ ንቡር ጥዕና ዘይብሎም ካብ ቦታ ናብ ቦታ ዝንቀሳቀሱ እዮም
1: እቲ ሚካል ባ ሰዓል ዶ ክትብሉ ፀኒሕ ሰዓል ዳ ግዜያዊ ደይኮነኒ
5: ኣንተ ሓበይ ምሃቡ እ ዝብለካ ዘለኹ ንኣብነት ሕጂ ኣነ ንድሕር ሰዓል ሓሚመ ክልግስ ኣይክእልኒ ኢንፌክሽን ስለ ዘለኒ ካብ ሰዓል ምስሓወኸ ግን ከም ንቡር ልግስ ማለት እዩ
0: ጓለይ ሚኩ እቶም ቀፃሊ ደም ክልግሱ ዘይፍቀደሎም ሰባት እንታይ ከመይ ከመይ ዝበሉ እዮም
5: ንሳቶም ድኣ ፍኑ ፆታ ውርክብ ዝገብሩ ሕዱር ሕማም ዘለዎም ከም በዓል ሽኮርያ ፀቕጢ ደም ድኻም ልቢ ሕማም ምፍርፋር ሕማም ፀላም ከብዲ ገለ ዘለዎም እዩ
1: ከም በዓል መስፍን ፈገራገርከ
0: ከም ናቱ ስትረፈካ እሶም ዳቶም ኩ ሓደ ካብቶም ፀበሎ ማይል ከየና ዝበሃሉ ዓይነት ሰባት
3: መስፍን ኣነ ኣባል ሃማ ወለደ እየ
2: ኣባል ሃማ ድ ስልትን ተሓፍተይ ከመይ ከ ኣብቲ ማሕበር ዳ መራሒት ጉጅለ ገለ ገይሮም ከለዉ ማለት እዩ
3: ማበር
2: ደቂ ኣንስትዮ ኤርትራውያን ማለት እዩ እዚ ማሕበር እዚ ንሪኢ ከለካ ማሕበር ኣዴታትናን ኣሕዋትናን ኣንስትናን ማለት እንዲ ያኮነ
3: እዚ ንመን ጠፍኦ ንመሰረቱ ኣነ ሃማድ እየ ይበልኩካ ኣነ ዝበልኩካ ሃማ ወለደ እየ ኢለካ
2: ሃማ ወለደ እየ ሃማ ወለደ እየ ዝበሃል ከሎ ድዩ
3: ስለ ዘሎስ እኳ ኣባል ማሕበር የለካ
2: ብዛዕባናይ ምንታይ ማሕበር እዩ ዝሕጂ
3: ካብ ሽሙ ዶ ክጅምበርካ ሃማ ወለደ እየ ማለት ሃገራዊ ማሕበር ወለንታዊ የለገስቲ ደም ኤርትራ ማለት እዩ
2: እምበኣር ከዓ ማሕበር እዩ ከዓ እማሕጂስ ከምዚ ቴንዳ ሓፃዊ ናይ ዳስ ምለሊኽ በራድ ካባሌት ምለ ገለ ኣለዎ ማለት
3: እዩእታ መስፍን ማሕበር ለገስቲ ደም እዩ
2: ሕራይ ኣባል ዝማሕበር እዚ ምኳንካ እንታይ እትርራ
3: ረብዑ ብቐጥታ ናብ ጅባኻ ዝኣቱ ገንዘብ ዘይኮነ ሲ ብዚ ትካእ ደም ዘይትካእ ሂወት ብድሓን እዚ ከዓ ሰብኣውነት እዩ
2: ሕራይ ካልእ ገ
3: ካልእ ድማ ሂወት ብድሓንካ መንፈሳውን ሕልናውን ዕግበት ይስማዓካ እዚ እውን ሰብኣውነት እዩ
2: እሞ ሕጂ ኣብ ጥዕናካ ዝኾነ ሃስያብልካን ከምዚ ባል ስዳሓን ስማዓካ ኣሎ
3: እንታይ ሃሲ እዩዛ እኳ ኣ ደም ምልጋስ ኩነታት ጥዕናካ ተረጋግፅ
2: ኣንቲ ሓጂ እንዲካ ዝብላዕ ዘረባ ምፅኢኻ ከመይ ኢላ ዝያዳ ከመይ ያዳ ዝያዳ
3: ኣብ ግዜ ለክሲ ደም ፀቕጢ ደም ዋሓዲ ወይ ብዝሒ ሄሞግሎቢን ወይቦ ኤች ኣይ ቪ ዝኣመሰሉ ነገራት ነፃ ምኳንካ ተረጋግፅ ምስኡ ከዓ ዓይነት ደምካ ትፈልጥ
2: እሞ እዚ ዳ ነፃ ልክሲ ደም ዘይኮነ በቲ ልክሲ ደም ዳ ርአኻ ኣምሳዩኡ ንስኻ ኮንዲሽንካ ትፈልጥ ኣለካ ማለት ኮይ
3: ወረ ጥዑም ጥዕሚ ይጥዕመካ ንዓኻ ከዓ ምስ ነፍስካ ዓርቀካ ካብ ኩሉ ሰብሰብ ትሽጥ
2: ቀደም ከ ዲበላ ድሽት ነርእንታይ ኢሎም ኣልትገባ ዘኒ ስባ ንበክሓተካ እ ካልኣይ ግዜ ክደግም ትኽእል ክትልግስ ትኽእል
3: ይከኣልዎ ደቂ ተባዕትዮ ኣብ ዓመት 4 ግዜ ክልግሱ ክእሉ እዮም ማለት ኣብ 3 ወርሒ ናይ 9 መዓልቲ ፍልይ ማለት እዩ
2: ሕራይ ደቂ ኣንስትዮ ኸ
3: ደቂ ኣንስትዮ ድማ ኣብ ዓመት 3 ግዜ ናይ 4 ወርሒ ፍልይ ናይ 120 መዓልትታት ማለት እዩ እዚ ድማ ወርሓዊ ፅጃ ስለ ዘለዎኒ
2: ስማ እንዳ ሕጂ ካሓተክ እስኻ ስ ክንደይ ግዜ ሕጂ ደም ለጊስካ ኣለኻ
3: ኣነ ዳ 10 ግዜ
2: እዎ ስማዕ ዶ እዚ ብገንዘብ ሸጥካዮ ወይ ብገንዘብ ተሚንካዮ ትኸውንክንደይ መኾነልካ
3: ኣንታ ኣኺልካ ምስ ገንዘብ ኢኻ እዋይ እዚ ገይር ፀልኢልካ
0: ጓል ሚኩ እንድሕር ኮንካ ክትለግስ ዶ
5: ትናት
0: ጥንስቲ
5: ጥንስቲ ዋ ኣንታ ሓቢ
0: ዝሃበዮ ኮይነ ግና ኣቦኹ መሪቑ ዝሃበኒስ መንከልካሊት ጌርክ ኢል
1: ከምቲ ና ጨቃዊታ ክቤተርሲ ንኸጫጫሓከል
6: እዩ ክትልግሰይ ተኸልኒ
0: ይሄ እንተኮይኑ ዘይፍቀደኒ
6: ክገሰይ ተኸልኒ ክጥንስ ክልግስን እያ
0: ወንምንታይ
6: ስለዚ ኣይፍቀረ ሓንቲ ጥንስቲ ክሳብ ተወለ ጥራሕ ዘይኮነ ወላ እንዳጥመውቱ ክትልግሳይ ትኽእልኒ
1: እወ ሓቃ ፅቡቕቲ ፅቡቕ ኣለኺ ምስከ ነፍሶ ጦርዳ ትወሓብ እምበር ትህብ ድያ ትልግስ ምስከ ጥቃ ሓራስ ስጋይ ስጋኻ ዘይብል ሲ ኣብ ጥቃ ሓራስ ይቅረብ እኳ ትበሃል
0: እሞ ድሓን ሓሪሰ ቆልዓ ጥምስቀላ ኩ
6: ሽዑ ኣብ ንብርክና ጥዕና ተልክዳ ትልግስዋ
1: ሽዑካ ደጊም እየ ጥንሳኪ

0: ወይ ወይ ሓወይ ኣትንባር ብዙሕ ደም ይኸይድዎ ኣትናይ ክንደይ ወርሒ ኢኸ ነይሩ
1: ማማራ እዚ ኸይድዎ ደልና ኪና
0: እንደለይ ኣቲ እንታይ ኸይለ እንታይ ከም ዝበልኩ እኳ ደይተረዳእና
2: ማዕለሽ ማርያ የጋጥም እዩ ያ ሩት ሕጂ ሞ ንዓምና ያኒ ደም ክወሃበት እዩ ተኣዚዙ ዘሎ
3: እዋ ሓኪም ከምኡ ኣይዙ
4: እሞ ደም ክትህብ ትኾንካስ ከመይ ዓይነት ሰብ ክኸውን ኣለካ
3: ጥዕናኻ ሙሉእ ክኸውን ኣለዎ ክብደት ሰብነትካ ክቕልዕል 50 ኪሎ ክኸውን ኣለዎ
4: እሞ ናይ ዝገዛ ዝጣዓየት ማማ ዳሃብ እንዳ ግዲ ማማ ዳሃብ ዘይትህቦ
0: ያል ግዜ እንደከደርቂ ክቲ ዋይ ካብ ዓስበል እያስ ዓስበባል ቀርበካ ድዮም ዝብሉ መሳሎ ስምዒ እስኪ እቲ ደመይቲ ንስ ክትፋተውሉ ድርብ ድኣ ደው በለለ ክብለፀልካ ለሊ ዋሃቢት ትኾንኪ ሃየ ካብቲ ደምኪ ቀዲሕካ ቀዲሕካ ቀዲሕካ ሃብየት ኣተ ወረ ክንደይ ኪሎ ኢኸ ሞ ድምዛል
4: ኣነ ሞታይ ፈሪጡ ክንደይ ከምቲ
0: ንድዕሉ እንቲ 5-15 ኣወት
1: ኣብደዳ ካብ 25 ይክብደት ይ ምባልሲ ዓባይ ሰበይት እየ እንተትብል እኳ ምክንያት ክም ተኣምነ
0: ንስ ዳ ባዓብ እንዲ ለማልመ
3: ናቱ ዳኣዳሓን መጀመርታካ ትኮይኑ ስጋብ ወዲ 6 ዓመት ቀፃሊ ትልግስቲ ኮንካ ከዓ ካብ 65 ስጋብ ወዲ 7 ዓመት ክትልግስ ትኽእል ኢኻ
2: የጀማዕ ትርክብ እዚ ኩሉ ዓመታት ብሓንሳብና ሰርሕና ኣነ ኣባል ማሕበር ወለንታውያን ለገስቲ ደም ምኳኑ ትፈልጡ ዶ
4: ኣይንፈልጥን ሕጂ ትነግረና ኣለካ
2: ጠይብ ሕጂ ፈለጡ ኣሰረይ ሰዓቡ ኣሰረይ ብምስዓብ ድማ ኣባላት ማሕበር ወለንታውያን ለገስቲ ደም ኩኑ
4: ዋይ ዕስማን ካ ዘይ ምነወካ ዳሓር ሰብ ተኣሪጉ ማሕበር እዩ ዘብዝሕ ኣታ ወዲ ተኣርጋ ኣለካ ግዲ
2: ያ ኣዛኒት እዚ ብክፋል ሂወትካ ንካልኦት ደው ምባል ምርህራ ምሕላይ እዚ ሲ ምስ እርጋን እንታይ ዘራኽብ ኣለዎ
0: ስኡ እንደበል ዑስማን ንዓይ ክትወቅዕ ደልያ እንዳ ኣለ ብቐዳማይ ሲ ኣብቲ ጎረባብትናስ ማሕበር መትሕግጋዝ ንመስርት ኢለስ ክጎሳጉስ ቀንየ ለነጊረ እያ ነይረ እንዲ ሕጂ ንዕኡ ዘኪራሲ ጉዳይ ኣረጋውያን ከተል
4: ማማድሃበ ዋላ ክንሕለልኪ ጥራሽ ከም ኣዘይ ሓሰብክዋ
0: ክዱ ዳ ክዱክዱ ድሓ ንስኺ ካልእ ተሓስቢ ካልእ ካልእ ካልእ
2: ያ ሩት ኣነ ንዓምና ደም ኣይኮነ ዕንተይ ከማ ንህቦ ሕጂ ደም ክልግሰሉ
0: ኣየኸየ ዕንቲ ከንተሂብካየ ዳ ፅባሕ ንጎ ከዓኒ ምርሓኒ እንዳበልካ ኣትዕብ ተብሎ
2: ይመድሃብ ኣብ ምልጋስ ኣብ መሃብ ዘሎ ደስታ ሕልፊ ኩሉ እዩ እሞ ከዓ ንእትፈልጦ ይትረፍ ንዘይትፈልጦ ብሰላ ደምካ ሂወቱ ሰሪራ ድሒና ክብሉካ ከለዉ ካብ ዛዕቢ ደስታሲ እንታይ ኣሎ
1: ጭራሽ ሸያባይ ትፀውዕ ለባም ፀውዕ ዝተባሃለኮ ከምዝናትካ ይታ
0: ዶ

0: ደቂ ሰባት ፀዓዱን ፀለምቲ ተባሂልና ብሕብሪ ቆርበትና ኣብ ክልተ ኢና ንፈላለና። ፅቡቅ ከም ሕብሪ ቆርበትና ኣብ ደምናስ ፍልል ያለ ዶ? ማለት ኣነ ንሓደ ፃዕዳስ ደም ክህቦ ክእል
1: ወይነታ ተሰጠ ናይ ደቂ ሰባት ደምና ኮ ኩሉ ሓደ እዩ። ወላ ሽሕ ግዜ ብሃይማኖት ብዕድመ ብዓሌት ንፈላለ ደምና ግን ኩሉ ሓደ እዩ።
2: እወ ስለዚ ኢኻ ኩላትና ደቂ ሰባት ኣብ ቅድሚ ፈጣርን ኣብ ቅድሚ ሕግን ሓደ ዓይነት መሰልን ተሓታትነትን ዘለና ሓቂ ኢ
0: እሞ እንታይ ደኣ ብደረጃ ዓለም ቀዳማይን ሳልሳይን ኣብ መነባብሮና ከዓ ሞ ናይ መሬትን ሰማይን ፍልል ጋብቲ
1: ጋፍምታት ወጡ ይመስለካ መተሓሳስባ ናብ ሓፈሻ ኣብ ሂወት ዘለና ርድኢት ድማ ብፍላይ
2: ኣጣብ ዕድሊታ ሰተሓወይ ንሕና ተረጊምና ኢና እንተ ፃዕዳ ግን ብር ክትብል ተሓጎስ ተባሂሉ ስለዝተመረቐ ንሱ በት ጢሉ ደቂሱ ከሎ ንሕና ካርአየና ካብና ብነ ጋማ ድሓና
1: ኣለኹዋዘይገበለ ንሕና ንኣብ ሞንታይ ስለ ዝኣበስና ኢና ክንርገብ እቲ ፀገም ኣብ ርድኢትና እዩ። ሰብ ቀዳማይ ዓለም ንለውጢ ካብ ምህዞን ምርምርን ክደልዮ ከለዎ በዓል ንሕናኸ ካብ ምቁርቋስ ምንቋርም ደ
0: ሓቆቆዕ ደምና ተዓቂቡ ኣክንዲ ዝተፀጎሙን ዝተወፅዑን ዜጋታት ዝጠቀምሲ ንክንቱ ክፈስስ
1: ኣተወዲስ ካሓንሳትን ፀገለፀታት ንጠቕሶ ከም ዝኽእል
0: እንታይ ደ ሓንቲ ገል ዓይነት ውሩይ ትጠቕሲ ኮላ
1: እንታይ ትብል
0: ፅቡቅ ጥድ በለደ ናብ ባንክ
2: ጥብ ዝበለት ማይ ናብ ጊጋያ ትባሃልኮፒራይትባሃልትሕዘንተየሉ
1: በቲ ኮይኑ በቲ እኮ ሓደ እዩ ንጥቕምን ውሕስነትን ሂወት ዘስምዕ
0: ስም ደግሚኹ እዞም ቀያሕቲ ዋህቶት ደን ብባሃሉ ኣብ ውሽጦም እንታይ ዓይነታይ ትሕዝቱ ዝሓዝዮም
2: ፅርሖሞ ሚኬ ቅድሚ እንታይ እንታይ ንሕዙ ምምላስ ክሲ ደቂ ሰባት ደምና ሓደ ዓይነት እኳ እንትኾኑ ግን ኣብ ደም ፍልል የለን ድዩ
1: ፍልል ዘይኮነ ጉጅለታት እዩ ዘሎ ንሳቶም ከዓ ኤቢ ከምኡውን ኦባሃሉ
0: ንምኻኑ
1: ዋህዮ ስንታይ እዩ ዋህዮ ደኣ ሴላታ ሰተ ንሕና ድማ ደቂ ሰባት ኣብ ኣካላትና ክልተ ዓይነት ዋህዮታት ደም ኣለውና ንሳቶም ድማ ፃዕዱን ቀያሕቲ ንበሃሉ
0: ሃራይ እዞም ቀያሕቲ ሕጅስ ኣብ ውሽጦም እንታይ እንታይ ትሕዝቱ ኣለዎም
1: ቀያሕቲ ዋህዮታት ደም ኣብ ውሽጦም ኦክስጅን ዝሓቁፍ ሂሞግሎቢን ኣሎ ሂሞግሎቢን ድማ ናብ ምላእ ኣካላትና ኦክስጅን ዘጓዓዝ ባእታ እዩ
2: እዚ እንታይ ምስባል ፕላዝማ ዝበሃላሉ ሓቂ
1: ዋ ፕላዝማ ድማ ሞያዊ ክፋል ናይ ደም ኮይኑ ኣብ ውሽጡ ኣዛዊ ምግብን ኣንቲቦድን ትሕዝቶ ኣለዎ
2: ኣንተ ኣነኮ ግርም ዝብለኒሲ ንኣብነት ሽጉርቲ ድዩ ስጋ ኮታ ዝኾነ ነገር እንዳመተርና ኢድና ንሕረ ድማ ደም ንወፅእ ሽዑቲ ደም ዝበዕሉ ረድኡ ደው ይብል ከመይ ከመይ እዚ
1: እዚ ንምንታይ ድዩ ትሄርለየ ፕላትሌታት ዝበሃሉ ኣለውና ኣብ እዋን ሓደጋ ደም ዝፈሰና እዚ ፕላትሌታት ይዓክቶ ማለት እዩ
0: ሃራይ ጎጎለይ ዝሓተትና ክስብል ይስክልና ኣላኺ ንዓና ጅደ ይብላ ኦኦለይ ከዓ ሓተትና ንሰል
1: ንሓ ኣበይ ፍሊጥኩም ዲኹም
2: ኣብዛንተኮኒ
1: ሆስፒታል ከይዱ ቸክ ምስ ገበረ ደም ክልገሰልካ ኣለዎ ተባሂሉ ስለዚ እንታይ ይበልክተኹም
0: ዋ ንዓምናዳ ኖርማል ደመይ ደም መንእሰይ ስለ ዝኾነ ካብ ሚሕ ምውዓይ ልቦ ከይህውፆመን ኖርማል
3: ኣብታታኹምኩማታ ሓንቲ ኣልሓሚ መሎ ትበልኩም ንስላይ ትኾኑ
4: ሕጅስ እንታይ ማይ ሓሊፎ ወረ ኣብ ፅቡቅ ኢኻ ርኪብካ ዘለኻ
3: ክላ ከይበፅሕ ናይ ጥራይ ከይወፅ
5: ውፃዳ ጌና እዩ ኣይስዑም እግርን ዲኻ ኣብቲ ሓገዝ ዘድልየሉ ግዜ ኢኻ ከመ መፅኻ ዘለኻ
3: ሓገዝ ዘድልዮ ንመሐከም ኢክንደይ ገንዘብ ድምሓድቶም
5: ገንዘብ ኣይኮነን ልግስ ደብ እዩ ተደልዩ
3: ደምደምደም ዝቀይሕ ደም
5: ወደ
3: ዝደኣነ ህቦ ሕሉፍ ኮይ ኢሉ
5: ይ ኣታ በዛ ፍንትናትካ ደም ደኣ ኸውንዶ ትብሎ
3: ታይ
5: ደም ደኣ ደ ግና ኩሉ ሓደ ዶ ኮይኑ
3: ኣተታኹ ጎቦጎቦ ትብል እቲ ክትብል ዘለኹ ደምታዕ ብል እዮም
5: ምንታዕ ግደፍ ኣብ ምንታዕ ተበፂሕካ ምፅይቕ ለለ ጌጋ ዳኣክልኣለይ እምበር ክትብል የ ዝደለኽ ዝተረዳእኒ ምስለኒ
4: ኣንቲ ሓፍተ እቲ ተረዳእኪ ኣብ ክንቲ ትዕብዕብዮ ቶጉን ደብል እዮ
5: ይህ በሳፍንቲ ድልውነትካ ከመይ እዩ ንእንዛረቦ ዝፃወሮ ዲኻ
3: ኣንቲ ክፃወሮን ከይፃወሮን ሲ ቅድም ክሰምዑ ኣለኒ እኳ ኣነ
5: እመኻበልካሲ በረቂ ዝተቓጠለ ደምሲ ንልግስ በቅዕ ዶ ትብሎ
3: እንትልም ስልካ እንታ ከመይ ጌርክ ክኽእልክዮ ክሳብ ክንድኺ ግን በቲ ካልእ ወገን ከዓ ትሕዝንኒ ምክንያቱ ነተወበክሳይተጠቐምክሉን ምስኪነይቲ

0: ሲያ ተሰሊጣት
1: ክሳብ ክሳብ ሰዓሊ ሆርሳ
0: ኸይ

0: ዘጋጣሚ እዚ ንብምልኦም ፅቡቅ ገይርና ንጠቃዕ ኣሎ።
1: እዚ ዝኸበረ ካብ ወርቂ ዝፀረየ ደም ኮ ይኽበካ መፅ ዘለ
2: መጥቃሲ ዝረፈ ንዳዕዳኻ ከብኣ
1: ክጣብ ግደ ካብ ሓሳባት ኣይተሰናክለኒ ሕሉፍ ኮ ኢልካ
2: ብኣርፈ ተረዲእ
1: ስማዕ ዶ ናይ ሂወት ነገር እንታይ ደፍለጥ እዩ ስማዕ ዶ ግራስ ከይበልና ካዕዘ ትበልካ
2: ዝኸባር ግፍጥት እንትኸውን
1: ወይ እታታይ ገይረካ ከይሓለፈለይ ከማኻ ሓከረ ከይበልዓ ክስዕ ዝርከብ ሕማም ከለዎ
2: መስቆጥ ንስኻ ኮ ሪኢካ ትነብሮ ዲኻ ዘለካ መሲድካ ነዚ ሂወት ንስኻ ኮ ነዚ ሂወት ንዝናብራይ ተስተማቕሮ ንኳ
1: ዘለካ
2: ስማ ሂወት ኮ ምርጫ ኳ ንስኻ ሪኢካ ካብ ክንዲ ተጊኻ ትሰርሕ ትሕግዝ ንፅጉማ ትካልእ ክንዲ ትነፍዕ መሊሽካ ተድልል ተታዕልል ትምንቁስ ትምንጥስ ንስኻ እንታ ዝናትካ ናብራ ኮ ሪኢካ ለካ ንዕጨም ንኳ ኣይትምነ የሉ
1: ኣታ ክሳብ ኩንዲ ድ ስምበር ብደ ወይ ብሂወት ከለኹም ናብ መቃብር ቀቢርከኒ
2: ኣኸዳ ከምኡ
1: ሕጂ ደም ከመይ ገይረ ይኽበካ
2: ከመይ ገይረ ይኽበካ
1: ንባ
2: ከለካ ጭንዳ ሓቢልካ ትበኒ
1: ዩነጀን ኢደ ጭንዳ
2: ንሳ የማነይ ትበ ንደ ጭንዳ ሓብለ
1: ንስኻ ከዳሕላይ ብከመይ ትወስዶ
2: ና ንዲ እዚገርካ ጭንዳ መሰበልክ ኣነ ከዓ ሓደ ፍርቂ ሰዓት ከዓ ኣቢደ መፅኢካ ወስዶ
1: ምንታይ ለማርከበካ
2: ለመዳክሎ ድኳን ኣሎ ክዳንፅ
1: ኣብዚ ከባቢ ርከብ
2: ወይ በቃ ውፅ ኢልካ ብዓ ክትረክበ ኢኻ
1: ላገፅኣለኹደካ
2: በር ኣለኩ ምጉሰካ እንታስ እዚ ኩሉ ንዋሒበሊ ሒናብልናካሲ ከም ቫምፓየርሲ ብደውካ ክመፅየካ ባዕካ ካብ ብራይካ ዘይብራይካ ዓይሽ

0: ሄሎ፣ እንታይ ስማዕክ ሎ?
1: ዝተወዳ ኮይኑ እዩ ስማኑ ዘሎ
2: ኣጆር እዩዋ ከመፅኪ ክትውድ ኣሕጂ ሰብነት ክሓድሽ ዶም ክትከኣል ክንዲ ባዕሉ ኣቀይንሽኒኩ
3: እዋ ደማም ንንግሰሉ እዋን ሰብነታ ድማ ሓደስቲ ዋያታት ደማ ምስራሕ ይተባባዕ ከም ውፅኢቱ ድማ ምስራሕ ዋህያታት ይሕል
0: መብዛሕ መዘያዳ ዋህያታት ምሕዳስ ኢና ዘለና በለኒ
3: ተሓሰብክዮ ክተኣዚተ
4: የጀማዕ ትርክር ደስ ክብለካ ምሽ ከምዚ ከማይ ንድሕር ኮይንኩም ኣነ ብውሽተይ ተፈሲሐ ዘለኹ እዚ ከዓኒ ሰብኣውነት እዩ ዝበሃል
3: ናይ ሰብኣውነት ካብ ምፅኻ ድኣ ናይ ሎም ዓመት ተማ ድሮፕ ኦፍ ሂማኒቲ ጊቭ ብላድ ኤንድ ሴቭ ላይቭስ እንዳ ትብል እዚ ማለት ድማ ብንጣብ ሰብኣውነት ደም ነጊስና ሂወት ነድሕን ማለት እዩ
0: ዋው ደስ ተብል ቴማ ናይ ብሓቂ ደም ምልጋስ ሰብኣውነት እዩ
1: ሓቂ ክንዲኹምዎ

0: ኣነ ከዓ ሓንቲ ሓራስ ብዙሕ ደም ዝፈሰሳ ሳላልግስ ደመይ ብድድ ኢላ ናብ ፈጣሪኣ ተመስግን ንረአየኒ ኣሎ።
1: ኣነ ከዓ ሓደጋ ዘጋጠሞ በዝሒ ኣብ ህፁፅ ረድኤት ደም ተሓሲቱ ደመይ ክልገሰሉ ረአየኒ።
2: ሰተ ክንተይ ይረአየካ?
3: ኣነ ድኣ ንሕና ብንልግሶ ደም

0: ሓደሽቲ ናዝላታት ትሕቲ ሚዛን ወይ ከዓ ዝተፈላለየ ናይ ልቢ ፀገማት ሒዞም ዝውለዱ እሞ ድማ ኣብ መጥባሕቲ ዝገብርሉ እዋን ደምና ዋሕስ ክኾኖም ይረኣየኒ። ክንኡ ድማ ዓብዮም ዓበይቲ ሰባት ፀለውቲ ሰባት ኮይኖም ብክብሪ ክዝክርና ቅደድ ኢሉ ይረኣየኒ።
1: ኣየ እውን ካልእ ክትከውን ኣብ ድሕነት ደቂ ሰባት ኣብርክቶ ክህልዎካ ከመይ ቅዱስ ተግባር ድዩ?
2: እዋ ናይ ባህቂ
3: ሓቦይ ድያ ደው ኢሉ
4: ያ ሚካኤል በጃኺ ንኣምና ላውድ ስፒከር ጌርኪ ኣዛርብ እዮ።
3: ሄሎ ሓቦይ።
5: ሄሎ ሚካኤል ጓለይ ሕራይ ደ ኢሎም ኺ
6: ሕራይ ደ ኢሎም ክቶም ሃንጎሪ ማታ
3: በዓል ግን ኢልካኒ
5: በዓሎም ጉይ ንሃንጎሪ ማታትን
3: ሓቦይ በዓል መን እዮምዞም ጠቕሶም ዘለካ?
6: ኣቶቶም ሰራሕተኛታት ኮ ሃንጎሪ ማ ዝብል ሳጓቁ ኣጥቢቀሎም ዘሎ
3: እንታ ሓቦይ ለውት ስፒከር ገይረ እየ ዛረበካ ዘለኹ። እዞም ትብሎም ዘለካ ሰራሕተኒታት ድማ ደም ልግስ ኣለዉ።
7: ዳሓ ንዓምና ሰሚዕናካ ኢና ንሕና ሳንጎሊማታት ንበሃል
5: እተሰሚዕኹም ንኹም ዋይ ኣንትለምለም ኣንትለምለም ሃብተ ህውኩታት ዝብል ኣንጎሪማ ኢለ ኣንቲ ኣረኪሳት ንደኺካ

0: ናይ ፅባሕ ፍረ ዝኾነ ቆልዑ ሃብ ዝብፃሕ ክበፅሑን ፅቡቕ ፍረ ክፈርዩን ብፍቕሪ ክኸስኮሱ ይግባእ። ነዚ ዝተረድአ ሕብረተሰብና ድማ ደቁ ብኣእምሮን ልብን መታን ክዓብዩ ብሕብረት ኣብ ምህናፆም ይርከብ። ኣብ መላእ ሃገር ብምልኣት ኣብያተ ትምህርቲ ብምኽፋት መሰረት መጻኢኦም የጣጥሑ ኣለዎም። ከንብብን ክፅሕፍን ጥራይ ዘይኮነ ዝተወልደ ቆልዓ ብዛዕባ ዓለም ብዙሕ ፈሊጡ ንኽነብራ ኣይሽከርን። እዚ ድማ ስሉሳዊ ጥምረት ወለዲ ምምሃራን ተምሃሩን ብልዕልና ይቕፅል ከም ዘሎ ዘረድዮም።
1: እቲ ህንፃ እቲ ገዛ ፍልጠት ዘፈልፍለሉ ክኸውን ንሃገር ዘበርክቱ ምሁራት ሰባት ከፍሪ ዝኽእለሉ መገዲ ንምፍጣር እቲ ህንፃ ዝስራሕ ዘሎ። ከምኡ እንተኮይኑ ምሕደራ እቲ ወሳኒ ነገር እዩ። ምሕደራ ወሳኒ ስለ ስጋብ ዝኾነ ኮሚቴ ወለድን ርእሰ መምህር መምሕዳርን ርእሰ መምህር ናይታ ቤት ትምህርትን መምሕዳር ናይታ ቤት ትምህርትን እዞም ሰለስተ ኣካላ እዚኦም ተዋሂዶም ካብታ ዝደቀቐት ንብረት ናይታ ቤት ትምህርቲ ስጋብቲ ዝዓበየ ምክታል ክገብሩ ኣለዎም።
0: ማሕበረኩም ነፍሲ ወከፍ ቤት ትምህርቲ ኣብ መስርሕ ምምሃርን ምስትምሃርን ዝጎደለየ ኣብ ምምላእ ይርከብ። ንሕጂ ኣብ ዞባ ማእከል ወለዲ ብሓፈሻ ከዓ ማሕበረኩም ኣብያተ ትምህርቲ ዝገብርዎ ዘለዉ ኣስተዋፅኦ ኢና ክንርኢ ምክታልኩም ብክብሪ ንዕድም።
1: ኣብቲ ምሃር ምስትምሃር መምህራን ከመይ ይኸዱ ኣለዉ? ተምሃሮ ከመይ ይኸዱ ኣለዉ? ወለዲ ምክታል ተምሃሮ ዘለዎ እንታይ ይመስል ኢሉ ኮሚቴ ወለዲ ናይ ሓንቲ ቤት ትምህርቲ ናይ ዝኾነት ብደረጃ ሃገር ዘለዋ ቤት ትምህርትታት ኣብ ሃገር ዘለዋ ቤት ትምህርትታት ብዛዕባ እዚ ብዕምቆት ክዘትዩሉ ክእሉ ኣለዎም። እዚ እንተተዘትዩ እታ ቤት ትምህርቲ ፍረ ዘለዎም ናይ ፅባሕ ናይዚ ሃገር እዚኣ መፃኢ ንብሎም ዘለና ፍረ ዘለዎ ነገራት ክረኽቡ ምዃኖም ርግፅ እዩ። ምክንያቱ ንሕና እዚ ፃዕርታ እዚ መስ ካየድና ዓመ ብደረጃ ዞባ ኣብ ዝተገብረ ውድድር ናይ ሓፈሻዊ ፍልጠት ቀዳማይ ዝወፀ ካብ ቤት ትምህርቲ ቀሓውታ እዩ። ምክንያቱ ኣብ ተምሃሮን ኣብ መምህራን ዘለና ዕቱብ ምክትታል ኣዝዩ ፅኑዕ እዩ። ሓደ ተምሃራይ ካብ ክላሱ ወፅኡ ኣብቲ ሜዳ መፃወቲ ኩዕሶ ክረአ የብሉን ብጀካ ናይ ስፖርት ፐሬድ ተዘይኮይኑ ሓንቲ መምህር ወይ ሓደ መምህር ካብ ሰዓታቱ ደንግዩን ናብቲ ቤት ትምህርቲ ክኣቱ ከም ዘይብሉ ምስ ርእሰ መምህር ናይቲ ቤት ትምህርቲ ዘቲና መምህር ከዓ ብዕቱብ ስለ ዝሓዞ እቶም መምሃራን ኣብቲ ቦታ ዘሎ ብስነ ምግባር ኣብ ተምሃሮአን ኣብ ምምሃርን ምስትምሃርን ብዝዓበየ ደረጃ ዝከታተሉ ዘሎ። እዚ ኣገባብ እዚ ኣብ ኩለን ኣብያተ ትምህርቲ እንተ ተኣታትዩ ኣሎ፣ ግን ብዝላዕለ ደረጃ እንተ ተሰሪሕሉ ዝዓበየ ውፅኢት ክርከቡ ይኽእል። ንሕና ሎሚ ኩለን ናይቲ ከባቢ ዘለዉ ተምሃሮ ናብ ቤት ትምህርቲ ቀሓውታ ዘይብል የለን። ግን ንመን ክትከውን ቦታ ቤት ትምህርቲ ቀሓውታ ንብላ ዘለና ኣብ መንጎ ፀሎትን ኣብ መንጎ ቀሓውታን ትርከብ ዘላ ቤት ትምህርቲ ኣብ ትሕቲ መምሕዳ ንእዞባ ጉዳይፍ ኮይና ኣብዚ መንጎ እዚኣ ዘላ እቲ ዓቕሚ ሰብ ከም ዝበልኮ ሰፊሕ እዩ። ንመን ክትከውን ሞዛ ቤት ትምህርቲ እዚኣ ሕጂ ዘን ብሎክ ንሰርሓ ዘለና ዘ ሓንቲ ብሎክ ሓሙሽተ ክፍሊ ዘለዋ ክፍ ተወዲኣ ተዛዚማ ብዛ ዓመት እዚኣ ዝዓበየ መሰረታዊ ፍታሕ ክትፈጥረልና ከም ትኽእል ርግፅ እዩ። ስለዚ ናብኣይና ንጎይ ዘለና ኩለን ካልኦት ኣብያተ ትምህርቲ ካ ከምኡ ገይረን ሽግራተን ክፈትሓ በዚ ኣጋጣሚ ተመክሮ ናይ ቤት ትምህርቲ ቀሓውታ ክቐስማን ክወስዳን ይኽእላ የን ማለት እዩ።
0: ጎኒ መንግስቲ ደው ብምባል ነቲ መንግስቲ ብልዕሉ ወፃኢታት ዝሰርሑ ዘሎ ህንፃታት ትምህርቲ ብዋዒ ቆልዑ ክጎድል ከሎ ህዝቢ ብልዕሉ ህንጢነት ኣብ ምህናፁ ይርከብ። ስለዝኾነ ካብቲ ዝነኣሰ ንብረት ክሳብ እቲ ዝዓበየ ህንፃ ቤት ትምህርቲ ብውሽጣዊ ዓቕሞም ዝሰሪሖምን ይሰርሕዎን ኣለዎም።
2: ነቲ ነዊሕ እዋን ዝመሃረና ቤት ትምህርቲ ተበግሶ ብምውሳድ እሞ ከዓኒ እቲ ነዊሕ ኣገልግሎት ስለዝሃበ ጎናዊ ህንፅኡ ስለዝፈረሰ ካብዚ ተበግሶ ብምውሳድ ምስ ኮሚኒቲ ብምርዳእ ምስ ሚኒስትሪ ትምህርቲ ብላዕሊ ዘለዉ ኣካላት ብምርዳእ ነዚ ፅገናዊ ከፊላዊ ክነካይድ እቲ ኮሚቴ ተበግሶታት ወሲዱ። እዚ ክንገብር ከለና ግን ኩሉ ብምእክል ዝበለ ሞያውያን ሰባት ዝተሓወስዎ ናይቲ ሶሳይቲ ናይቲ ኮሚኒቲ ብጉልበቶም ብፍልጠቶም ብክእለቶም ዝዋስእሉ ባይታን ውዳቤን ብምጥርናፍ እዩ።
0: እዚ ህዝቢ ኤርትራ ንንቕሓት ደቁ ዝገብሮ ዘሎ ድልውነት ዘረጋግፅ እዩ። ትማሊ ብሕብረት ናፅነት ተረኺቡ ሕጂ ድማ ብሕብረት መንእሰይ ኣብ ምህናፅ ይርከብ። ህንፃ ብዘይ ርእሲ ትርጉም ከም ዘይብሉ ኣሚኑ ወግሒ ፀብሐ ኣብ መትመፀ ወለዱ ኣብ ምግባር ይርከብ ኣሎ።
3: እቲ ኮም ብደረጃ ኮሚቴ ወለዲ ከምቲ ፖሊሲ መንግስቲ ዝሓንፀፆ ማለት እዩ ብኡ ቆይሙ ብኡ ተወዲቡ ኣብ ልዑል ተሳትፎ ኣብ ልዑል ንጥፈት ይርከብ ማለት እዩ ሕጂ ክንብል ከለና ምናልባሽ ሕጂ ኣብዛ ሰዓት እዚኣ ንሕና ኣብ ፅዑቕ ናይ ህንፃ ናይ ስራሕ ወይ ከዓ ናይ ፅገና ንርከብ ኣለና ማለት እዩ እዚ ዝግበር ዘሎ ዝካየድ ዘሎ ብዓብኡ ብሓገዝ ናይ ሚኒስትሪ ትምህርቲ ዞባ ማእከል ብኣልይነቱ ብኣበርክቶ ናይ ኮም እዩ ዝካየድ ዘሎ
2: እቲ ኮሚኒቲ ብምእኩል ኣገባብ እንዳገበረ ዝስራሕ ዝነበረ ንጥፈታት ምዃኑ እየ ክሕብር ዝደሊ ስለዚ ንሕና ከም መበገሲ ይካየድ ኣሎ ይጅመር ኣሎ እምበር ተወዲኡ ኣሎ እውን ኣይንብልን ቀፃሊ እዩ ቀፃሊ ከዓ ስለ ዝኾነ እቲ ሶሳይቲ ኣብ መፃኢ ነዚ ዓበይቲ ዝንብሮ ዘለና ፕሮጀክትታት እውን ብዝከኣሎ መጠን በተዓቕሙ ኣብ ብመት ብምእታብ ክፅግኖ እዩ ዝብል ድኢት ኣለና ኣብ ደገኹን ኣብ ውሽጢኹን ዘሎ ነዚ ብኣካል ዝስራሕ ነገራት ከዓ ኩሉ ግዜ ሕብረተሰብና ብኣካል ስለ ዝርኢ ሰብ ኣይኮነን ዝዛረብ እቲ ሂወታዊ ዘሎ ባዕሉ እውን ኣፍ ኣውፅኡ ዝዛረብ ስለ ዝኾነ እዚ እቲ መሰረት ናይቲ ኮሚኒቲ ንጥፋት ኣብ ንኡስ ዘባ ሰንበል ዝካየድ ዘሎ ብሓፈሻ ፅቡቕ ኢለ እየ ክግምግም ዝኽእል
0: ምውሳኽ መምሃሪ ክፍልታት ምሕዳስ ህንፃን ምዕቃቡን ገለ ካብቲ ማሕበረኮም ብዕቱብ ዝሰርሓሉ ዘሎ እዩ ከም ቤት ትምህርቲ ቀሓውታን ካልኦትን ድማ ብማሕበረኮም ብዙሕ ክፍልታት ብውሽጣዊ ዓቕምን ሃኒፀን ኣብ መመርቕታ ኣብፂሕኖ ይርከባ ነዚ ዝረኣየት ጨንፈር ትምህርቲ ዝዋ ማእከል ድማ መባእታ ትምህርቲ ዝነበረት ናብ ማእከላይ ደረጃ ቀይርሎም ከም ዘሎ ኣብ ዕለተ መመርቕታ ኣበሲርዎም
1: ብሓቂ ህዝቢ ሓበሬታ ጥራይ ዝደሊ ምምሕዳር ከባቢ ቀሓውታ ነዚ ሓሳብ እዚ ምስካፈልናዮም ጥራይ ዝሰልዑልና እምበር ንሕና ንደቅና ዘይንኸውን ኣይኮናን ክንሰርሕ ኢና ኢሎ ምሕዳር ከባቢ ጸሎት ኣኼባት ምስ ተፀዊዖም ምስ መፁ ብደረጃ ምሕዳር እዚ ሓበሬታ እዚ ምስሃብናዮም ንሕና ካብ ደቅና ነጉድሎ የለን ካብዚ ማእከል ዓዲ ጸሎት ተበጊሶም ንኣብ ኣፍ ደገ ቕሓውታ ከይዶም ካብኡ ማእከላይ ደረጃ ቅፅሉ ንብድሆ ይኸዱ ካብኡ ሃይስኩል ክቕፅሉ ካልእ ቤት ትምህርቲ ይቕፅሉ ስለዚ እቲ መንገዲ ነዊሕ ስለ ዘሎ ንሕና ኣብ ከባቢና ክኾነልና ድልዋት ኢና ንሕና ኣበርክቶና ክንገብር ምክንያቱ ናብ ሓላ እዮም ዝቕፅሉ ሃይስኩል ክቕፅሉ ተኮይኖም ናብ ቤት ትምህርቲ ሓላ እዮም ዝቕፅሉ ስለዚ ፀገማትና ትፈትሑ እንትኾንኩም ንሕና ድልዋት ኢና ጥራይ ተለኣኹና ኢሎም ንሕና ከዓ ከም ኮሚቴ ንለኣኽ ኢልና በዚ መሰረት ህዝቢ ኣዋፅኡ 1.3 ሚልዮን ገንዘብ ኣውፅኢ ማለት እዩ እዚ 1.3 ሚልዮን ካብ ክልቲኡ ምሕዳራት ምስ ተኣከበ ኣብ ከባቢና ሓደ ዓብዪ ቤት ፅሕፈት ጠቕላላ ክሳብ ሓይልታት ምክልኻል ኤርትራ ኣብ ከባቢና ስለ ዘሎ ንሱ እውን ኣካል ናይትኮም ስለ ዝኾነ ኣበርክቶ እንታይ ክገብር ኣለዎ ምስ ሓተትና ንሱ እውን እጃሙ ንትምህርቲ ዘለዎ ኣረኣየ ኣዝዩ ዕዙዝ ስለ ዝኾነ ሓለቓ ጠቕላላ ክሳብ ሚኒስትር ምክልኻል ጀነራል ፊሊጶስ ወልዲ ዮሃንስ ከዓ ዝግባእ ሓገዝ ከዓ ነቲ ቤት ትምህርቲ ከዓ ገይሩ ስለዚ በቲ ኮይኑ በቲ 4 ክላስ ዘለዎ ሓደ ብሎክ ክንሰርሕ ክኢልና ኣብ ውሽጢ 8 ወርሒ ዘይመልእ ሰዓት ግዜ ማለት እዩ ምክንያቱ ታ ቤት ትምህርቲ ከምዚ ዝኾነትሉ ከዓ ኣብቲ ምምሃርን ምስትምሃርን ደረጃ እውን እንዳ ዓብትን ተምሃሮ እንዳሓየሉን እናበርትዑን ስለ ዝመፁ ኩለን ገለ ኣብያተ ትምህርቲ ወለዲ ካብኡ ውፅአን ናብቲ ቤት ትምህርቲ ከምፅኦም ጀሚረን ስለዚ ካብ 1050 ኣቢሎም ተምሃሮ ዝነበርዎ ኣብዛ እዋን እዚ

0: 620 ተምሃሮ ኣለዎ ኣብ ክልተ ዓመት ክንዲዚ ዓይነት ዓቕሚ ሰብ ክትውሰኪ ኢላ። ስለዚ እዛ ቤት ትምህርቲ ሓደ ብሎክ ተሰሪሑ መመረቕታ ተገይሩላ ኣብ ዝሓለፈ ዓሚ መመረቕታ ተገይሩ ኣብቲ መመረቕታ ኩሎም ሓለፍቲ መንግስታ ተኣኪቦም ኣብኡ ተዓዲሞም መፅኦም መባእታ ያ ነራ እዛ ቤት ትምህርቲ በቲ ፀዓርን በቲ ኣበርክቶ ናይቲ ህዝብን ምምሕዳርን ምስ ተረአየ ከዓ ዕብት ናይታ ቤት ትምህርቲ ምስተር ገልፀ ኣብቲ ርክብ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከር መምህር በላይ ሃብተጋብር ካብ ሎሚ ጀሚራ ማእከላይ ደረጃ ኮይና ኣላ ዝብል ከዓ ነቲ ህዝቢ እዚ ደስታ እዚ ከዓ ኣበሲርዎ።
1: እዚ ከም ኣብነት ምፃንያ ድኣ እምበር ብዙሓት ኣብያተ ትምህርቲ ሃገርና ካብ ኣበየ ቦጡ ማሕበረኩም ብዘበርቀጥዎ ሓገዝ ብዙሕ ለውጢ ገይረን እየን። ትምህርቲ ክቐፅል እንተ ደኣ ኮይኑ ብዘይደገፍ ወለዲ ኣይከውንን። ውፉይ መምህር ተዘየለውን ትርጉም ሓቀኛ ትምህርቲ ኣይረጋገፅን። ተማሃራይ መጭዎ እንተተማይሩ ድማ እዩ እዚ ኩሉ ክመፅእ ዝኽእል። ስለዚ ጥምረት ስሉሳዊ ኩርናዕ ዓቂቡ ንዝኸየድ ዘሎ ጨንፈር ትምህርቲ ዋማእከል ወለዲ መምሃራን ከምኡውን ተምሃሮ ምስጋና ይግብኦም እናበልና ምስ ዝተረፉ መደባትና ንሓደገኩም ብርኽ ሰንበት።

0: ሰላምን ጥዕናን ንኣኻትኩም ይኹን ፈነወየር ቲቪ ኣብ ብምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ንሎሚ ረቡዕ 17 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብኽብሪ ዝዕድም እስቲፋኖስ ግርማይ ብቐንዲ ነጥብታቱ ይፍልም። ኮርፖሬሽን ዘራእትን ጥሪትን ኣብ ንኡዞባ ናቕፋ ብርትዓዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ሚኒስትሪ ምክልኻል ብዝተፈላለየ ዓውድታት ዘሰልጠኖም 175 ኣባላቱ ኣመሪቖም። ኣብ ዞባ ጋሽ ባርካ ንቑሕ ተሳትፎኮም ኣብ ምክልኻል ገበናትን በድላትን ክዓዝዝ መተሓሳሰብ ቐሪቦም። እስራኤል ኣብ ደባዊ ሊባኖስ ተካይዶ ዘላ መጥቃዕትታት ምስዘይተቋርጾ ተሪር መልሰ ግብሪ ከም እትህበሉ ኢራን ኣጠንቂቓ። ኤውሮጳዊ ሕብረት ኣብ ልዕሊ እታዊ ፍርያት ኣሜሪካ ንዝፀንሐ ቀረፅ ንምስራዝ ዝኽእል ውሳነ ኣፅዲቖም። መንግስቲ ቱርኪ ኔቶ ስርዓት ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፈረ ኣፍሊጦም። ዝርዝር ዜና። ኮርፖሬሽን ዘራእትን ጥሪትን ኣብ ንኡዞባ ናቕፋ ብርትዓዊ ዋጋ ኣገልግሎት ማሕረስ ብትራክተራት ይህብ ኣሎም። እተን ትራክተራት ናብ ምምሕዳራት ከባቢ እንድለል፣ ባቕላ፣ ማሬት፣ ናቕፋ፣ ኣግራዕ፣ ሙዑን፣ ኣበሎን ተዋፊረን ንሓደ ሰዓት ብሕሳብ 175 ናቕፋይን ኣገልግሎት ዝህባ ዘለዋ። ብያታዊ ኣገባብ ክካየድ ዝፀንሐ ንጥፈታት ኣብ ርእሲ እቲ ኣድካሚ ምዃኑ ውፅኢቱ ዓጋቢ ከም ዘይነበረ ዝጠቐሱ ሓረስቶት ኣብዘን ዝሓለፋ 3 ዓመታት ግና ብርትዓዊ ክፍሊት ንዝተመደባት ትራክተራት ተጠቂሞም መሬቶም ብእዋኑ ክሓርሱ ከለስልሱን ከደዳድሉን ከም ዝኽኣሉ ምህርቶም እውን ብኡ መንፅር ክብ ከም ዝበለን ገሊፆም። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ መሓሙድ ኢድሪስ ብወገኑ እኹላት ትራክተራት ኣብ ግዚኡ ብምውፋርን ኣብ ንጥፈታት ሕርሻ ዓብ ፅልዋ ከም ዘለዎ ብምግላፅ ብጠቕላላ ኣስታት 860 ሄክታር ከም እትሓርሰ ሓቢሮም። ኣብ ከተማ ተሰነይ ዝርከቡ ስራሕተኛታት መንግስቲ ካብ ወርሓዊ ደመዞም ዘዋፀዎ 190,000 ናቕፋ ብምክንያት 20 ሰነ ን95 ስድራ ስዋኣት ኣመቓሪሖም። ስድራ ስዋኣት ናይ ምእላይ መደብ ብህዝብን ወነንቲ ትካላትን ንነዊሕ እዋን ክስራሓሉ ምፅንሑ ዝሓበረ ኣመሓዳሪ ንእዞባ ተሰነይ ኣቶ ስዩም ገብረ ኢየሱስ ነቲ ተበግሶ ንዝወሰዱ ስራሕተኛታት ሞጊሶም። ኣብ ዝሓለፈ ዓመት ብተመሳሳለ ኣገባብ ስራሕተኛት መንግስቲ ዘዋፀዎ 170,000 ናቕፋ ን70 ስድራ ስዋኣት ከም እትመቓርሐ ወኪል ኤሪና ሓቢሮም። ፀሓፊ ህግደፍ ኣብቲ ንእዞባ ኣቶ ዓብድል ሓሚድ እስማዒል ብወገኑ እቲ ዝግበር ደገፍ ኪኖቲ ቅጠባዊ ረብሕኡ ዝኸይድ ረዚን ትርጉም ከም ዘለዎ ብምጥቃስ ካልኦት ኣካላት እውን ክስዕብዎ ኣዘኻኺሮም። ብካልእ ወገን ብኣጋጣሚ 20 ሰነ ስራሕተኛታት ትካላት መንግስቲ ኣብ ፀሮና ነብርቲ ሓውሲ ከተማ ፀሮናን ካልኦትን ኣድማዐ ወፍራ ኣካይዶም። እቲ ብ14 ሰነ ዝተኻየደ ማእቶት ምንዳቕ መቓብር ሓርበኛታት ከምኡውን ምኩስኳስ ኣግራብን ካልእን ዘጠቓለለ ነይሮም። 14 ሰነ ኣህግራዊ መዓልቲ ልግስደም ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ጊንዳዕ ተዘኪራ። ኣብ ወንበር ወለንታውያን ለገስቲ ደም ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ተወልደ ተስፋ ዝጊ ዕላማ ናይቲ ዝኽሪ ኣባላት ማሕልኦም ክሕድሱም እቶም ዛጊት ዘይለገሱ ዘለዉ ድማ ኣብዚ ሕልናዊ ዕግበት ዝህብ ቅዱስ ተበግሶ ክፅምበሩ ንምትብባዕ ከም ዝኾነ ብምሕባር በብእዋኑ ደም ዝልግሱ ዘለዉ ዜጋታት መጊሶም። ንጥፈታት ማሕበር ኣብቲ ዞባ ናብ 10 ንኡስ ዞባታት ብምስፍሑ ምስ መሻርክቲ ኣካላት ብምውሃድ ኣድማዕ ስራሕ ይዕመም ከም ዘለውን ኣረጋጊፆም። ሜዲካል ዳይሬክተር ዞባዊ መኮሶ ሆስፒታል ጊንዳዕ ዶክተር ሳሙኤል ወልደ ገብርኤል ብግድኡም ብጉዱሳት ወለንታውያን ዝልገስ ደም ኣብ ምድሓን ሂወት ኣገዳሲ ተራ ከም ዝፃወት ብምሕባር ንቕሓት ሕብረተሰብ ኣብ ዝሓሸ ደረጃ እኳ እንተሎ ናብቲ ዝድለ ደረጃ ንምብፅሑ ግና ስራሕ ከም ዘድልዮ ኣረዲኦም። ፕሬዚደንት ማሕበር ለገስቲ ደም ኣብቲ ዞባ ኣቶ ረዘነ ፍስሓ ድማ ቀጻልነት ወለዶታት ንምውሓስ ኣፍለጦን ርድኢትን ናይቶም ደም ክልግሱ ዕድሚኦም ዘፍቅረሎም መንእስያት ምብራኽ ኣገዳሲ ከም ዝኾነ ብምዝኽኻር ክሳብ ሕጂ ብድሌትን ተበግሶን ስሉዕ ልግሲ ደም ዘካይዱ ዘለዉ ኣባላት መጊሶም ንተራን ኣበርክቶን ወለንታውያን ለገስ ደም ዘመጎሰ ኣካየደ ስራሕ ምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ቀጻልነት ልግሲ ደም ንምውሓስ ብደረጃ ዞባ ኮሚተ ሰረት ምትሓዙ ስለ ዘድሊ ምምሕዳር ዞባ ኣብ ጎኒ ማሕበር ኮይኑ ከም ዝሰርሓሉ ኣረጋጊፆም ኣብ ዞባ ጋሽ ባርካ ንቑሕ ተሳትፈኩም ኣብ ምክልኻል ገበናትን በድላትን ክዓዝዝ ካብ 13 ክሳብ 15 ሰነ ንኡዞባታት ሻምብቆን ላዕላይ ጋሽን ኣብ ዝተካየደ ሰሚናራት መተሓሳሰብ ቀሪቦም ወኪል ኤሪና ኢብራሂም ዓሊ ንዘዳልዎ ጸብጻብ ሚካኤል ሓድጉ ክቕርበልና እዩ
1: ድሕነት ሕብረተሰብን ምዕባል ሃገርን ንምርጋጽ ንቑሕ ተሳትፈኩም ኣብ ምክልኻል ገበናትን በደላትን ክዓዝዝ ኣዛዚ ፖሊስ ዞባ ጋሽ ባርካ ሌትናል ኮሎኔል ሃይለ ሚካኤል ተስፋ ጋብር ምስ ነበርቲኑ ዞባታት ሻምብቆን ላዕላይ ጋሽን ኣብ ዘካየደ ሰሚናራት ኣተሓሳሲቦም ኣብቲ ካብ 13 ክሳብ 15 ሰነ ዝተካየደ ሰሚናራት ሰላምን ልዕልና ሕግን ምርጋጽ ናይ ሃገርን ህዝብን ሰላምን ጸጥታ ንምውሓስ ሕግን ስርዓትን ምኽባር ከምኡ እውን ገበን ከይፍፅም ምክልኻል ምዝፍፀም ድማ መርሚርካ ናብ ፍርዳዊ ኣካል ምቕራብ ካብ ቀንዲ ተልእኾ ፖሊስ ኤርትራ ምዃኑ ዝሓበረ ሌተናል ኮሎኔል ሃይለ ሚካኤል ማዕረ ምዕባለ ቴክኖሎጂ ገበናትን በደላትን እናተራቕቑ ምምፅኦም ብምጥቃስ ንምቁፃሮ ምትሕባር ህዝብን ፖሊስን ኣገዳሲ ከም ዝኾነ ገሊጹ ብደረጃ ዞባ ካብ ጥቕላላ ኣብ መደበራት ፖሊስ ዝተመዝገበ ጥርዓናት መጠን ፈፀምቶም ዘይተረኸቡ ገበናት ምስ ናይ ዝሓለፈ ዓመት ብምንጻር ብ200 ሚታዊት ከም ዝጎደለ ወዲቑ ተረኺቡ ናብ ፖሊስ ናይ ዝተረከበ ንብረት ድማ ብ500 ሚታዊት ክብ ከም ዝበለ ብተወሳኺ ገሊጹ ኣመሓደርቲ ናይ ተንኡ ዞባታት ብወገኖም እቲ ሰሚናራት ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ኣብ ሕግን ምክልኻል ገበንን ልዑል ምዃኑ ብምጥቃስ ምትሕባሩ ምስ ፖሊስ ከም ዝዕዝዙ ኣረጋጊፆም ተሳተፍቲ ድማ ተመሳሳሊ ኣስተምህሮታት ክሕይል ኣብ መርዓታት ዝረአ ዕግርግር መግቲ ክግበረሉ ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ከምኡ እውን ሓደገኛ ወልፍታት ምግታ ብውህደት ክስራሕ ተላብዮም
0: ኣብ ዞባ ደቡብ ብ9 ዓውደታት ሙያ ክስልጥኑ ዝፀንሑ ልዕሊ 550 መንእስያት ብ13 ሰነ ተመሪቖም ኣቶም ኣኻብ 3 ክሳብ 6 ኣዋርሒ ብግብርን ክልሲ ሓሳብን ዝሰልጠኑ መንእስያት 425 ካብ ንኡስ ዞባ መንደፈራ 128 ድማ ካብ ንኡስ ዞባ ዓዲ ኳላ እዮም እቲ ስልጠና መሳርሒታት ሙዚቃ ምዝርጋሕ መስመራት ኤሌክትሪሲቲ ምትካልን ምፅጋንን መርበብ ፀሓያ ውፅዓት ቴክኖሎጂ ኮምፒተር ስነ ፅባቐ ፀጉር ርእስን ገፅን ስነ ፅሑፍ ቀዳማይ ረድኤት ከምኡውን ካራተን ትርኢትን ዘጠቓለለ እዩ ነይሮም ሓላፊ ሓማማት ዞባ ደቡብ ኣቶ ግርማይ ገብሩ ኣብ ዘስምዖ ቃል ማሕበር ዝርግሕኡ ንምስፋሕ ከምኡ ውን ኣብ ህዞን ስንዓን ዝነጥፉ መንእስያት ዝያዳ ባይታን ዕድልን ንኽረኽቡ ብውጥን ይሰርሕ ከም ዘሎ ኣብሪሆም ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ኣብ ዝሃቦ መዛዘም ቃል መንእስያት ከባቢኦም ንኽልውጡ ፈለማ ነፍሶም ክልውጡ ከም ዝግባእ ብምዝኽኻር ኣርእያ ስነ ምግባርን ኣብነታውያን ዕዮን ክኾኑ ምዒዶም ቤት ፅሕፈት ሃማማት ኣብ ንኡስ ዞባ ዓሰብ ብቑዓት ንጥበባውያን ንምፍራይ ንዝወደቦ ን4 ኣዋርሒ ዝቐፀለ ንጥፈታት ብ13 ሰነ ተዛዚሞም ሓላፊቲ ቤት ፅሕፈት መንእሰይ ዓሊ ኣሕመድ ሓዩ እቲ መደብ ድራማ ግጥሚ ቅብኣ ትልሂትን ስነ ፅሑፍን ከም ዘጠቓለል ብምሕባር ነቶም ብወገኖም ክነጥፉን ፅንሑ ስነ ጥበባውያን ንምጥርናፍ ብቕዓቶን ንምፍታሽን ንምምዕባልን ዝዓለመ ከም ዝኾነ ኣብሪሆም ኣብቲ 800 ዓቕሚ ሰብ ተሳተፎ መደብ 28 ሃገራዊ ደርፍታት 35 ግጥምታት ከምኡውን መዛሙር ድራማ ስነ ፅሑፍ ሞኖሎግ ቅብኣን ትልሂትን ፈርዮም ሓላፊ ሃማማት ዞባ ደቡባዊ ቀይሕ ባሕሪ ኣቶ ዑስማን ዓብደልቃድር ኣብ ባህላውን ዘመናውን ብቑዓት ስነ ጥበባውያን ንምፍራይ ዝካየድ ዘሎ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ብምጥቃስ ቀጻሊ ከም ዝኾነ ኣብሪሆም ዝስዕብ ዜና ሃገራት ወፃኢ እዩ ንምክትታልኩም ደጊምና ብኸብሪ ንዕድም ዜና ወፃኢ ሰራዊት ኢራን እስራኤል ኣብ ደቡባዊ ሊባኖስ ተካይዶ ዘላ መጥቃዕትታት ምስዘይተቋርፆ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቖም እዚ መጠንቀቕታ ዝተዋህበ ሰራዊት እስራኤል ትማሊ 16 ሰነ ኣብ ደቡባዊ ሊባኖስ ብዘካየዶ መጥቃዕቲ 4 ሰለማውያን ሰባት ድሕሪ ምቕሳሎም እዮም ላዕለዋይ ኣዛዚ ወተሃደራዊ ኣዛዚ ኢራን ኣብ ዝሃቦ መግለጺ ሰራዊት እስራኤል ኣብ ውሽጢ 2 መዓልትታት ጥራይ ኣብ ደቡባዊ ሊባኖስ 84 ጥሕሰታት ምቁራጥ ተኹሲ ከም ዝፈጸመ ሓቢሮም። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ ጂብ ወገኑ ምስ ኣሜሪካ ዝብጻሕ ናይ መወዳእታ ስምምዕ ንምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስ ዘጠቓልል ከም ዝኸውን ኣፍሊጦም። ይኹን እምበር ሰራዊት እስራኤል ኣብ ሊባኖስ፣ ሶርያን ወሽመጥ ቃዛን ዘይተወሰነ እዋን ከም ዝጸኒሖም ቀዳማይ ሚኒስተር ቤንጃሚን ናታንያሁን ሚኒስተር ምክልኻል እስራኤል ካትዝን ዝገልጹ ዘለዎም። ኣሜሪካን ኢራንን ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ኩናት ንምቁራጹ ዝኽእል ስምምዕ ሰላም ብ15 ሰነ ከም ዝበጽሓ ዝዝከር እዮም። እቲ ስምምዕ ዝመጽእ ዓርቢ 19 ሰነ ኣብ ስዊዘርላንድ ብወግዒ ክኽተም መደብ ተተሓይዙሉሎም። ባይቶ ኤውሮጳ ሕብረት ኣብ ልዕሊ ዝተፈላለዩ እቶ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ዝጸንሐ ቀረጽ ንምስራዝ ንዝኽእል ውሳነ ትማሊ 16 ሰነ ብዓብላሊ ድምፂ ኣጽዲቖም። እቲ ውሳነ ብፕሬዚደንት ዶናልድ ትራምፕን ፕሬዚደንት ኮሚሽን ኤውሮጳ ሕብረት ኡርሳላ ቮንደርላየንን ኣብ ወርሒ ሓምለ 2025 ንዝተኸተመ ንግዳዊ ስምምዕ ንምትግባር ዝዓለመ እዮም። እቲ ክሳብ መወዳእታ 2029 ዝጸንሕ ውሳነ ንረብሓታት ኤውሮጳ ዝሕሉ ተሪር ቅድመ ኩነት ዘጠቓለለ እዮም። ብመሰረቲ ቅድመ ኩነት ኣሜሪካ ክሳብ 31 ታሕሳስ 2026 ኣብ ልዕሊ እታዊ ፍርያት ሓጺንን ኣሉሚንየምን ዝወሰነቶ ተወሳኒ ቀረጽ እንተዘይ ኣልያም ኤውሮጳዊ ሕብረት ንስምምዕ ናይ ምስራዝ መሰል ኣለዎም። ብዘይካዚ ካብ ኣሜሪካ ዝኣቱ ፍርያት ንጽላታት ኢንዱስትሪን ሕርሻን ኤውሮጳ ዝሃስ ኮይኑ እንተተረኺቡ ብኡንብኡ መርመራ ክጅመርን እቲ ቀረጽ ናብ ዝነበሮ ክምለስን ይኽእል እዮም። ኤውሮጳዊ ሕብረት ምስ ኣሜሪካ ንዝኸተሞ ንግዳዊ ስምምዕ ክሳብ መጀመርያ ዝመጽእ ወር ሓምለ ብምልኣት ምዝየ ተግብሮ ዝወጠኖ ወሳኺ ቀረጽ ተግባራዊ ከም ዝኸውን ፕሬዚደንት ትራምፕ ኣቐዲሙ ምጥንቃቑ ዝዝከር እዮም። ፕሬዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበጽሐ ስምምዕ ንምትግባር ከምዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያቱ ወሲንዎ ንዝነበረ 15 ሚታዊት ቀረጽ ናብ 25 ሚታዊት ክብ ከም ዘብሎ ክገልጽ ጸኒሐ እዮም። ክልቲኦም ወገናት ዝሓለፈ ዓመት ዝኸተምዎ ስምምዕ ኣሜሪካ ኣብ ልዕሊ እታዊ ፍርያት ኤውሮጳዊ ሕብረት ወሲናቶ ንጸንሐት ቀረጽ ናብ 15 ሚታዊት ከተውርዶም፣ እቲ ሕብረት ከዓ ኣብ ልዕሊ እታዊ ፍርያት ኣሜሪካ ቀረጽ ከየኽፍል ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብኣማኤት ቢልዮናት ዶላራት ዝግመት ኣጽዋር ክሽምትን ዘጠቓልል እዩ ነይሮም። ናይ መወዳእታ ዜና። ኪናን ሰሜን ኣትላንቲክ ኔቶ ስማፕ ቲ ዝተሰሜ ስርዓተ ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፍር መንግስቲ ቱርኪ ኣፍሊጦም። ሚኒስትሪ ምክልኻል ቱርኪ ኣብ ዘውፅኦ መግለጺ እቲ ስጉምቲ ኣካል ቀዋሚ መደብ ምክልኻል ኔቶ ኮይኑ ጸጥታ ክልል ኣየር ሃገሩ ንምውሓስን ሓበራዊ ዓቕሚ ንምድልዳልን ዝዓለመ ከም ዝኾነ ሓቢሮም። እቲ ብፈረንሳን ኢጣልያን ብሓባር ማዕበለ ስርዓተ ምክልኻል ሚሳይል ንባሊስቲክ ሚሳይላት፣ ክሩዝ ሚሳይላት፣ ሰብ ኣልቦ ነፈርትን ነፈርቲ ውግእን ብብቕዓት ናይ ምምካት ዓቕሚ ዘለዎ ምዃኑ ተገሊጾም። እዚ ምዕባለታት እዚ ዝኽሰት ዘሎ ዞባዊ ወጥርን ስጋኣትን እናዓበየ ኣብ ዝመጸሉ ዘሎ እዋን እዮም። ኔቶ ኣብ ዝሓለፈ ወርሒ መጋቢት እውን ስራሓት ኣሜሪካ ዝኾነ ተወሳኺ ስርዓተ ምክልኻል ኣየር ፓትሪዮት ኣብ ደቡባዊ ክፋል ቱርኪ ከም ዘዋፈረ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ዓመታዊ ዋዕላ መራሕቲ ኪዳን ሰሜን ኣትላንቲክ ኔቶ ዝመጽእ 78 ሓምለ ኣብ ቱርኪ ክካየድ መደብ ተተሓይዙሉሎም። ዝኽበርኩም ተኸታተልትና ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ኮርፖሬሽን ዘራእትን ጥሪትን ኣብ ንኡስ ዞባ ናቕፋ ብርትዓዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎም። ኣብ ከተማ ተሰነይ ስራሕተኛታት መንግስቲ ንስድራ ስውኣት ገንዘባዊ ሓገዝ ገይሮም። ኣብ ዞባ ጋሽ ባርካ ንቑሕ ተሳትፈኮም ኣብ ምክልኻል ገበናትን በድላትን ክዓዝዝ መተሓሳሰበ ቀሪቡ። እስራኤል ኣብ ደቡባዊ ሊባኖስ ተካይዶ ዘላ መጥቃዕትታት ምዘይተቋርጾ ተሪር መልሰ ግብሪ ከም እትህበሉ ኢራን ኣጠንቂቓ። ኤውሮጳዊ ሕብረት ኣብ ልዕሊ እታዊ ፍርያት ኣሜሪካ ዝጸንሐ ቀረጽ ንምስራዝ ንዘኽእል ውሳነ ኣጽዲቕዎም። መንግስቲ ቱርኪ ኔቶ ስርዓተ ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፍረ ኣፍሊጦም። ዜና ተዛዚምሎ ብሮክማዕት

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ተዳለዉ ዕለታዊ ዜና ስፖርት እዩ ዘመፅእ ኣለኹ። ሰናይ ምክትታል። ሊግ ዞን ማእከል ናይ ደቂ ተባዕትዮ ትማሊ ሰሉስ ክልተ ፀወታት ኣካይድ ነይሩ። ዝተረኸበ ውፅኢትን ዘሎ ደረጃታትን ንከታተል።
1: ሊግ ዞን ማእከል ትማሊ ሰሉስ ብክልተ ግጥማት ኣብ ስታድየም ኣስመራ ኣብ ዝቕፀለሉ መራሕቲ ዘሎ ኣጋንታ ደንደንን ቀይሕ ባሕርን ዓወታ መዝጊበን። ንደንደን ዝገጠመታ ኩባንያ ሰገን ፀወታ ሓንቲ ደቂቕ ከይተላዕሎ ልክዕ ንምዃን ኣብ ውሽጢ 30 ካልኢት ብመንገዲ ክብሮ ሚካኤል ሸቶ ብምዝጋብ ንደንደን ሓደጋ ወዲቐታ። ዝቕልጥፈት ሸቶ ናይ ዝወቅት እውን ኣመዝጊባ። ደንደን ኣብ መበ 38 ደቂቕ ብመንገዲ ሜሮን ኣለም ብዝረኸበታ ሸቶ ግና ንዕረፍቲ ተማዓርያ ድሕሪ ምውፃእ። ኣብ ካልኣይ ኣብረ እውን ኣብ መበ 86 ደቂቕ ሴ መብራህቱ ልዳት ኩባንያ ሰገን ብምድፋሩ ደንደን ሕቲ ተበጊሳ ክልተ ባሕለት ዓዊታ። ሜሮን ኣለም ብሉሰ ፀዋታ ናይቲ ግጥም ተባሂሉ ፀወታ ቀይሕ ባህርን ኩባንያ ሰንበልን ስዒባ ተኻይዳ። ኣጥቃዓይ ቀይሕ ባሕሪ ስምኦናስ መላሽ ኣብ መበል 38 ደቂ ብዘመዝግባ ሸቶ ንዕረፍቲ ሓደ ባዶ መሪሖም ወፂኦም። ዓብላይት ኮይና ዝውዓት ቀይሕ ባሕሪ ድሕሪ ዕረፍቲ ካብ ሳልሑ ስዑድ፣ ስምኦናስ መላሽ፣ ቤንሁር ስቴፋኖስን ኣይረዘንን ሸቶታት ወሲኻ ብገፊሕ 5 ባዶ ተዓዊታ። ስሙን ከዓ ናይቲ ግጥም ብሉሰ ፀዋታይ ተባሂሉ። በዚ ውፅኢት ደንደን ቀይሕ ባህርን ብማዕረ 29 ነጥቢ ኣብ ቅድሚት ይርከባ።
0: ዋንጭ ዓለም 2026 ትማል ምሸትን ሎሚ ወጋሕታን 4 ግጥማት ኣካይዶም። ዓበይቲ ጋንታትን ሱሙያት ፀዋትን ዝደመቕሉ ምሸት እውን ነይሮም። ተረኸበ ውፅኢት ስዕብ
1: ኬላም ምባፐን ፕሬዚደንት ሴኔጋል ኣቐዲሞም ብዝሃቦ ዘረባት ተቓፂሉ ዝተበገሰ ፀወታ ሃገራዊ ጋንታት ፈረንሳን ሴኔጋልን ትማል ምሸት ኣብ ከተማ ኒውዮርክ ስታድየም ኒውጀርሲ ተኻይዱ። ሓለቓ ጋንታ ፈረንሳ ኬላም ምባፐ ኣንጻር ሻምፒዮን ኣፍሪቃ ኢና ንፃ ዘለና እምበር እኳ ንሶም ድዮም ወላስ ሞሮኮ ሻምፒዮን ኣይፈለጥናን እንተኾነ ደሓን ናይ ኣፍሪቃ ሻምፒዮን ንበሎም ክብል እንከሎ ፕሬዚደንት ሴኔጋል ኦስማን ሶንካኖ ከዓ ዝኾነ እንተጋጠመ ኣፍሪቃዊት ሃገር እያ ንኣፍሪቃዊት ሃገር ክስዕራ ክብል ፈረንሳ እውን ብኣፍሪቃያን ተፃወቲ ዝተመልአት እያ ክብል ጎጢዎም። ካብቶም 26 ፃእቲ ፈረንሳ እቶም 21 ምስ ኣጉር ኣፍሪቃ ምትእሳር ዘለዎም ኮይኖም ገሊኦም ኣፍሪቃ ተወልዶም ገሊኦም ኳ መበቀሎም ኣብዛ ዝሃብተምት ኣህጉር ዓለም እዩ። 10 ካብቲ ፀዋት ሴኔጋል እውን ኣብ ፈረንሳ ተወልዶም ንመበቆሎ ሃገሮም ዝወከሉ እዮም። በዚ ድማ እዘን ክልተ ሃገራት ካብ ቅድሚ ነዊሕ ዘመን ብሰሪ ዝጀመረ ፍልሰት ወዲ ሰብ ዓሚቑ ምትእሳር ክህልዎን ክኢሉ እዩ። እዘን ሱምያት ሃገራት ቅድሚ 24 ዓመታት ኣብ ዋንጫ ዓለም ተራኺበን ፈለማ ግዜ ተሳትፍ ነበረት ሴኔጋል ንፈረንሳ ሓደ ባዶ ረቲዓ ታሪክ ሰሪሓ ነይራ። ኣብቲ እዋን ኣባላ ዝነበረ ፓፓ ታዮ ሎሚ ከመሰልጣንያ ኮይኑ ተመሳሳሊ ታሪክ ንምስራሕ ሓንቂሉም። ብመንፀሩ ፈረንሳ ንኻልኣይ ግዜ ከይትርታዕ ብሉፃ ተፃወታ ኣኽቲታ ተረኺባ። ክሳብ 25 ደቃይ ክልቴን ብዘይካ ሓንቲ ፈተነ ኣብ ዕላማ ዝሃረመ ፈተነ ከየካየዳ ደርሖ ምጓዓዝ ኣጥቃዓይ ሴኔጋል ኒኮላስ ጃክሰን ብመልሰ መጥቃዕቲ ተበጊሳን ዝመፃቶ ኩዕሶ ኣብ ውሽጢ ልዳት ኮይኑ ብፀጋመይቲ እግሩ ኣትሩ ምሳረማ ታሓተዋይ ዓንድልዳት ሃሪማ ብተመልሶትሉ ኣብ እግሪ ሓላ ውልዳት ማይክ ሜናን ተጋጫ ናይ መኣዝን ቅላዕ ኮይና ወላ እኳ ከም ኣብ ዕላማ ዝሃረመት ፈተነ ይተሓሰብ ክሳብቲ ደቂ ግና ታ ዝበለፀት ፈተነ ናይ ትግጥም ነራ። ሳር ኣብ ተወሳኺ ደቂ ቀዳማይ እብረ እውን ሳይደማነ ኣብ ውሽጢ ልዳት ብፀጋማይ ክንፊ ዓፂፉ ንስደለሉ ኩዕሶ ልዕልዳት ኣንሳፊፍዋ እዩ። ሴኔጋል ዝረኸበተን ዕድላት ዘይምጥቃማ ዘተዓሳን ድሕሪ ግዜ ዋጋ ዘኽፍላን ከይከውን ዘስግእ ነይሮም። ካብቲ ፅቢት ወፃኢ መሳጢ ኮይኑ ዘይወዕለ ቀዳማይ እብረ ኣብ መስመር መጥቃዕታ ንናይ ዞ እዋን ዝበለፁ ጥቃዕቲ ምባፐ፣ ኦሊሰ፣ ደንበለን ጀዚረ ድወን ዘሰልፈት ፈረንሳ ንመስመር ምክልኻልን ሓላ ውዳ ሴኔጋልን ዝጥቀስ ፈተነ ከይገብረትን ኣብ ዕላማ ከያረመትን ንዕረፍቲ ባዶ ባዶ ብምውፃእ ዘይገርም ኣይነበረን። ቀዳማይ እብረ ልኡም ኮይኑ ዝውዕለ ዝመስመር ኣብ ቀዳማይ ደቃይቅ ካልኣይ እብረ ዝሓሸ ምንቅስቓስን ፈተነን ክካይ ጀሚሮም። ኦሊሰ ካብ ወዲ ጋንቱ ኩንደ ኣብ ከባቢ ውልዳት ተቐበላ ኩዕሶ ሓላ ውልዳት ሴኔጋል መሊስዋ እምበር ዝሓሸት ዕድል ፈቲንዋ። ከምኡውን ምባፐ ኣብ ውሽጢ ዳድ ብኦሊሰ ተሃንዲሳ ንዝመፃእቶ ኩዕሶ ደጊሙ መንዲ መሊስዋ። እቲ መስመር ኣዝዩ ሓደገኛ ምዃኑ ክርኢ እውን ጀሚሮም። ንመስመር ምክልኻል ሴኔጋል እውን ኣብ ፀቕጢ ክእትዎ ክኢሎም ሴዶማነ ንፈጣናት ከዓይ ፈረንሳ ኬልያን ምባፐ ኣብ ውሽጢ ልዳት ተንኪፉ ብምውዳቁ ዳኛ ፍጹም ቅላዕ እንተ ኮይና ቪድዮ ተሓጋጋዚ ዳንነት ቫር ክርኢ ተፀዊዑም። ይኹን እምበር ምባፐ ምትንኻ ባዕሉ ከም ጀመሮ ሓቢሩ ፍጹም ቅላዕ ከም ዘይኮነት ገሊጹም። ኣብ መዛዘሚ ዋንጫ ዓለም 2010

ተንተሓጋጋዝ ዳኛ ነበረ ዳሬንካን ንዓይ ፍጹም ቅላዓያ ክብል እንከሎ ናይ ቅድም ተጻዋታይ ሃገራት ጋንታ እንግሊዝ ኣለን ሽረር ከዓ እምባፐ ቅድሚ ማነ እንከሎ ከመኢሉ ምትንኻፍ በዓሉ ክጅምሮ ክብል ነቲ ውሳነ ገርምቢጥ ክብል ገሊጽዎም ኣዝዩ በሊሕ መስመር ምዃኑ ኸርኢ ጀመረ መስመር መጥቃዕቲ ፈረንሳ ኣመበል 26 ደቂ ግና ነቲ ገቲእዎ ዝውዕለ መስመር ምክልኻል ሰነ

ኣብ መበል 80 ደቂ ቀይሩ ዝኣተወ ቦርኮላ ድሕሪ 2 ደቃይቅ ካብ ራብዮ ተቆሪፃ ንዝመፃእቶ ኩዕሶ ብልዕሊ ሓላውልዳት መን ሕሊፉ ካልኦት ሸቶ መዝጊብዋ። ሓደ ካብቶም ኣብ ፈረንሳ ተወይሎም ንሴኔጋል ዝወከሉ ተፃወቲ ዝኾነ ወዲ 18 ዓመት ኢብራሂም ኣምባይ ከዓ ተቀይሩ ድሕሪ ምእታዉ ኣብ መበል 95 ደቂ ንዝተወለለ ሃገር ደፊሩ ንሴኔጋል ሃገሩ ተስፋ ዝሃበ ሸቶ መዝጊቡ። ድሕሪ ሓንቲ ደቃይቅ ግና ምባፕ ካብ ሳፁን ቅላዕ ወፃኢ ብልፅቲ ሸቶ መዝጊቡ ንፀወታ 3-1 መክተምታ ገይሩሉ። ፈረንሳ ከዓ ናይ 2002 ሒንያ ፈድያ ሴኔጋል ቅድሚ ዕረፍቲ ዝኸሰረተን ዕድላት ዋጋ ክፊለናየን። ኣብ ሳሳይ ሱታፌ ዋንጫ ዓለም መበል 13-14 ሸቱ ዝመዝገብ ምባፕ ብ16 ሸቶታት ናይ ኩሉ ግዜ ዝለዓለ መዝጋቢ ዝውድር ዘሎ ጀርመናዊ ሚሎዝ ራቭኩሎቭ ዝከርክቦ 2 ሸቶታት ጥራይ ተርፎ። ብ58 ኣህግራዊ ሸቶታት ግና ንኦሎቪየር ጅሩድ በሊፁ ዝለዓለ ኣመዝጋቢ ሃገሩ ኮይኑሎም። ኣባላት እዚ ታሽዓይ ምድብ ዝኾና ጋንታት ዒራቅን ኖርወይን ኣብ ዘካየደ ፆታ ፀብለልታ ኖርወይ ተራእዩ። ድሕሪ 28 ዓመታት ናብ ዋንጫ ዓለም ተመሰጥ ኖርወይ 2 ካብ ዓርሞሻ ኣጥቃዓ ኤርሊን ሃራን፣ ሓንቲ ካብ ሊዮ ኦስታር፣ ግን ሓንቲ ከዓ ተፃዋታይ ዒራቅ ኣይመን ሑሴን ኣብልዳሱ ብዘመዝገባ ሸቶ 4 ባህለት ዓዊታ። ንሸቶታ ድሕሪ 4 ዓመታት ናብ ዋንጫ ዓለም ተመሰጥ ዒራቅ ኣብ መበል 39 ደቂቕ በዕሉ ኣይመን ሑሴን ይመዝጊብዋ። ሑሴን ኣብ ዝውድን ምስታፍ ናብ ኣሜሪካ ብዝኣተወሉ ን7 ሰዓታት ኣብ ማዕርፎ ነፈርቲ ቺካጎ ተተሓዘ ተፃዋታ እዩ። ዝቕፅል ፀወታ ዝምድብ ፈረንሳ ኣንጻር ዒራቅ፣ ኖርዌይ ኣንጻር ሴኔጋል እዩ። ሎሚ ወጋሕት ኣብ 10 ምድብ ዘላ ናይ 2022 ዕውቲ ዝውድር ኣርጀንቲና ብመሪሕነት ሊዮኔል ሜሲ ክብራ ንምዕቃብ ንኣልጀርያ ገጢማታ። ሓንቲ ካብ ዝበልጣ ምሸታት ዋንጫ ዓለም ዘሕለፈ ሜሲ እምበል 17:76 ደቃይቅ ብዘመዝገበን ሸቶታት ሃገሩ 3 ባርኽቲ ዕወትን ከላ ንሱ ንፈለማ ግዜ ኣብ ዋንጫ ዓለም ሃትሪክ ሰሪሑ። ንሻሻይ ግዜ ዋንጫ ዓለም ፃ ዘሎ ሜሲ መልሓስቶም ዕድመ በሊዑ ኣይጎዩን እዩ። ንኣርጀንቲና ከግድዓይ ዝበሎ ተንተን ተኣንኪሱ ድምር ናይ ዋንጫ ዓለም ሸቶታቱ ናብ 16 ከባቢሉ ምስቲ ካብ 2014 ጀሚሩ ዝለዓለ መዝጋቢ ዝውድር ዘሎ ክሎዘ ተማዓሪሎም። ድሕሪ ሸቶይ ምስ ስፖርት ብዘይተኣሰር ጉዳይ ክበክ ተቐሲበ ከበድቲ መዓልታት የሕሊፈ ዝበለ ሜሲ ኣብ ታሪክ ዝውድር ዝዓበየ ተፃዋታይ 3 ሸቶታት ዘመዝገበ ኮይኑሎም ወዲ 38 ዓመትን 357 መዓልታትን ከሎ ሸቶ ብምዝጋቡ ወዲ 18 ዓመትን ከሎ ቀዳሚት ሸቶ ዋንጫ ዓለም ኣብ 2006 ዘመዝገበ እዚ ድንቂ ተፃዋታይ ኣብ ታሪክ ሃገሩ ትዝነኣሰን ዝዓበየን ኣብ መዝጋቢ ሸቶ ዋንጫ ዓለም ኮይኑሎም። ኣባላት ዝምድብ ዝኾና ሎሚ ወጋሕታ 77 ተፃዋታ ኦስትሪያን ጆርዳን ኔረን ኦስትሪያ ካብ ሮማን ሺሜድን ያዚን ኣልዓራብን ናብ ልዳቱ ዘመዝገባ ኣብ መበል 102 ድማ ኣርናቶቪች ብ3 ሸቶ ነታ ንፈለማ ግዜ ዋንጫ ዓለም ትፃ ዘላ ጆርዳን 3-1 ርቲዓታ። ኣብ መበል 50 ደቂቕ ዘመዓረ ሸቶ ጆርዳን ዓሊ ኣልዋኒ መዝጊብዋ። ዝውድር ሎሚ 98 ፖርቱጋል ኣንጻር ዲሞክራስያዊት ሪፐብሊክ ኮንጎ፣ ሰዓት 11 እንግሊዝ ኣንጻር ክሮኤሽያ፣ ወጋሕታ ድማ ፓናማ ኣንጻር ጋና፣ ኡዝበኪስታን ኣንጻር ኮሎምቢያ፣ ደቡብ ኣፍሪቃ ኸ ኣብ ካልኣይ ናይ ምድብ ፀወታ ኣንጻር ቸክ ሪፐብሊክ ክጻወታየን። ሓልቓ ጋንታ ፖርቱጋል ክርስቲያኖ ሮናልዶ ናይ ነዊሕ ዓመታት መተሃልኽቲ ዝኾነ ሜሲ ሃትሪክ ምስሕሩ ተዓዚቡ ብምህላው ሎሚ ሸት ንሃገሩ እንታይ ተራክባዩ ብሃንቀውታ ንፅበዩ እዩ። ብፍላይ እቶም ብኣሉታ ዝገልጽዎ ንሃገሩ ጾር ዝብሎ ወገናት ባርከስ ዝኽርኩም ተዓዘብትና ንሎሚ ተዛለወ ዕተወ ዜና ስፖርት ኣብ ዝኽዛዝም እዮም ሳኹም ፅናሕኩም ሙሴ ገብረ እግዚኣብሔር ሰሰናይ ንኹሉና።

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ታሽዓይ ክፋል መደብና ነዚ ኣብዚ እዋን እዚ ጀሚሩ ዘሎ ዋንጫ ዓለም 2026 ሒዝዎ መፂኡ ዘሎ ናይ ቴክኖሎጂ ምዕባለታት ከመይ ከም ድመስል ሓደ ብሓደ ዝድህስስ መደብ ክኸውን እዩ። ኩላትና ከም ዝዝክሮ ካብ 2018 ዋንጫ ዓለም ኣብ ራሽያ ዝተካየደሉ ብድሕሪኦ 2022 ኣብ ቀጠር ዝነበረሉ ሕጂ ድማ 2026 ነቲ ዝመፅእ ዘሎ ኣብ ዋንጫ ዓለም ብፍላይ ከዓ

ኩዕሶ እግሪ ዝተኣታቶ ዝነበረ ቴክኖሎጂታት እንዳዳሰስናዮ ክንመፅእ ከም ዝፀናሕና ኩላትኩም ትዝክርዎ ኣጋጣሚታት እዩ። ንሎሚ ዓመተ 2026 ዋንጫ ዓለም ወይ ፊፋ ሒዝዎ መፂኡ ዘሎ ቴክኖሎጂ ከዓ ብዓይነቱ ተራእዩ ዘይፈልጥ ካብቲ ኣብ 2022 ዝነበረ ናይ ቴክኖሎጂ ምዕባለታት ብፍላይ ከዓ ካብቲ 2018 ንመጀመርያ ግዜ እዚ ቫር ወይ ቪድዮ ኣሲስት ሪፈሪ ዝተኣታተወሉ ክንናፅሮ ከለና ሽዑውን ከምዚ ክገልፆ ፅናሕኩ ሓደ ብሓደ ንትንትኖ ስለ ዝነበርናን ኣቕሪብናዮ ስለ ዝነበርናን ሎሚ ዓመት ተኣታትዩ ዘሎ ቴክኖሎጂ ብዓይነቱ ኣዝዩ ፍሉይ ንፀወታ ክዕሶ እግሪ ናብ ሮቦቲካዊ ወይ ናብ ናይ ኮምፒውተር ቴክኖሎጂ ዝቐየረ እዩ ክበሃል ከኣል ብፍላይ ከዓ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ። እዚ ናይ ሎም ዓመት ፀወታ እምበኣር ብሓፈሻ ብኤኣይ እንዳተሓገዘ ዝኸይድ ኣገባባት ዳንነት ዝርከቦ ምስ ምዃኑ ንሎም መዓንቲ ካብ ሜዳ ጀሚርና ናብ ኩዕሶ ካብ ኩዕሶ ጀሚርና ኩሉ ኣፍቲ ፀወታ ብሓፈሻ ኣብ ሜዳታት ኣፍቲ ፊፋ ኣተኣታትዎ ዘሎ ቴክኖሎጂ ሓደ ብሓደ ክንዝርዝሮ ኢና። ናብቲ ተዳልዩ ዘሎ ሙሉእ መደብ ክእትወኩም እምበኣር ሰናይ ምክትታል።

ዓመተ 2026 መፂ ዘሎ ናይ ፊፋ ወርልድ ካፕ 2026 ኣብ ሰለስተ ሃገራት ዝካየድ ዘሎ እዩ። እዘን ሃገራት እዚአን ኣሜሪካ፣ ካናዳን ሜክሲኮን ዘካይድዋ ወይ ብሓባር ዘካይድዎ ዘለዋ ክኸውን ከሎ ብሓፈሻ 48 ሃገራት 104 ፀወታታት ከካይዳ እየን። ኣብ ሓደ ስታድየም ካብ 65 ክሳብ 80,000 ዝበፅሑ ተዓዘብቲ ክከታተልዎ እዮም። ብሓፈሻ 6 ቢልዮን ህዝቢ ዓለም ድማ ብመስኮት ቴሌቭዥንን ስክሪናትን ክከታተሎ እዩ። ኣብዚ ናይ ሎም ዓመት ቴክኖሎጂ ብሓፈሻ ክረአ ከሎ ከምዚ ኣቐዲመ ክገልፆ ፅናሕኩ ኤኣይ ዝተሓወሶ 3D ጎሻን ስፕላቲን ዝበሃል ሓደ ቴክኖሎጂ ኣትይዎ ዘሎ። እዚ ጎሻን ስፕላቲን ዝበሃል ቴክኖሎጂ ኣዝዩ ፍሉይ ዝገብሮ ብዙሕ ነገራት ዝፀኒሕና ንትንትኖ ክኸውን እዩ። ብሓፈሻ ናይ ሎሚ ስታድየም ወይ ናይ ሎሚ ዓመት ናይ ፀወታ ስታድየም ናብ ስማርት ስታድየም ዝተቐየርሉ ኩነት ኢና ክንርኢ። እዞም ነዚ ፀወታ ዝዳለው ዝነበሩ ብሓፈሻ ኣብ መፃረይ ዝተሳተፉ ብምሉኦም ተፃወቲ ማለት 12,048 ዝበፅሑ ተፃወቲ ብምሉኦም ሙሉእ ኣካላቶም ብ3D ስካነር ስካን ኮይኑ ናብዚ ክንገልፆ ፀናሕና ናይ 3D ቴክኖሎጂ ኣትዮም ንዕኦም ዝመስል ዲጂታል ትዊን ከዓ ተፈጢሩሎም ወይ ዲጂታላዊ መንታ ከዓ ተፈጢሩሎም። እዚ ማለት ኣነ ኣብዚ ኣለኹ ብዲጂታል ተሳእለ ንዓይ ዝመስል ናይ 3D ሞዴል ከዓ ምስቲ ኣብቲ ኮምፒውተር ተታሒዙሎ ማለት እዩ። እዚ ጥራይ ዘይኮነ ብሓፈሻ ዝጥቀሙለን ዘለዉ ካሜራታት እታ ኩዕሶ ንባዕላ ብዓይነታ ኣዝዩ ፍሉይ ኣዲዳስ ዝሰርሓ ፍልይ ዝበለት ኩዕሶ እያ ተዳልያ ደላ። እዛ ኩዕሶ እውን ኣብ ውሽጣ ኣዝዩ ብዙሕ ናይ ቴክኖሎጂ ኣካላት ዘለዋ ኮይና እታ ኩዕሶ ንባዕላ ናብ ሜዳ ቅድሚ ምእታዋ ቻርጅ ክትከውን ከም ዘለዋ ኮይና እያ ተሰሪሓ ደላ፣ ምክንያቱ ኤሌክትሮኒካዊት ኩዕሶ ስለ ዝኾነት። እዚ ቴክኖሎጂ እንተደኣ ተሓዊስዎ ንፀወታ ኩዕሶ እግሪ ግን ክሳብ ክንደይ ክምቅር እዩ ወይ እቲ መቐረቱ የጥፍእ ዶ ኸውን ዝብል ብዙሓት ሰባት ዘካትዕን ዘዛርብን ዘሎ ጉዳይ እዩ። ብሓፈሻ 22 ዝበፅሑ ተፃወቲ ኣብ ሓደ ሜዳ ኣለዉ። ነዞም 22 ተፃወቲ ሓደ ዳኛ ክዳንዮም ምኽኣል ክሳብ ክንደይ ጌጋታት ዘምፅ ምዃኑ ዝሓለፈ ዓመታት ዝረኣናዮ ፀወታታት ኩሉ ግዜ ክነግረና ፀኒሕ እዩ። ካብቶም ኣብ ዓለምና ዝተረኣዩ ዓበይቲ ዝበሃሉ ብሰንኪ ጌጋ ናይ ዳኛ ዝመፁ ጌጋታት እሞ ሃገራት ከቢድ ሓዘንን ቁጥዐን በቲ ሓደ ወገን፣ በቲ ካልእ ወገን ከዓ እተን ብሰንኪ ዝነበረ ጌጋ ዘይግበአን ውፅኢት ረኪበን ዝተዓወታ ከዓ ዘይግበአን ዋንጫታት ክዓትራ ብዙሕ ግዜ ርኢና ኢና። ንመዘኻኸሪ ኮነና እምበኣር ሰለስተ ካብቲ ኣዝዩ ብዙሕ ብዋንጫ ዓለም ደረጃ ኣብ ናይ ኮፓታት ወይ ኣብ ናይ ፀወታታት ዓዲ እንግሊዝ ክኾን ይኽእል ናይ ላቲን ክኸውን ይኽእል ናይ ስካንዲኔቪያ ክኸውን ይኽእል ወዘተ ካብ ዝረኣዩ ብሰንኪ ደያኑ ዘጋጥሙ ጌጋታት እቶም ሰለስተ ኣዝዮም ዓበይቲ ዝበሃሉ ርኢና ንመለስ እሞ ነዚኦም ሙሉእ ብምሉእ ዘትርፍ ናይ ኤኣይ ቴክኖሎጂ ዝተሓወሶ ፀወታ ዓመተ 2026 ከመይ ክኸውን እዩ ሓደ ብሓደ ንሪኦ።

0: Richard Dunn last night. Oh, Henry! Oh, it's in the net! It's a goal! McShane has put it into his own goal.
1: I think the Irish players are appealing for a handball here.
2: Now, seen that much of Hodge or Trevor Stephen. Maradona just walked away from Hoddle then. Valdano.
3: They're appealing for offside. The ball came back off the foot of Steve Hodge. And Maradona gives Argentina the lead.
4: ብቐዳምነት ንጠቕሳ እምበኣር ኣብ ዓመተ 2010 ዋንጭ ዓለም ማለት እዩ እንግሊዝ ምስ ጀርመን ኣብ ተካይዶ ዝነበረ ፀወታ ዝነበረ ጌጋ እዩ ኩላትና ከም ዝዝክሮ ወይ ከምዚ ኣብ ቪድዮ ንሪኦ ዘለና ላምፓርድ ዝቐልዓ መስመር ጎል ሓሊፋ ክንሳ ዳኛ ጎል ኣይኮነትን ስለ ዝበላ ጥራይ እቲ ኣብቲ ፀወታ እንግሊዝ 2-1 ተሳዒራ ንዓዳ ክትፋኖ ከላ ጀርመን ግን ናብ ፀወታ ዝቐፀለትሎ ኩነታት እዩ ነይሩ እዛ ፀወታ እዚኣ ጎል ከላ ጎል ስለ ዘይተባሃለት ወይ ዳኛ ስለ ዘይረኣያ ብዓይኑ ከዓ ክሪኣ ስለ ዘይክእል ድሒሩ ብዝተገብረ ናይ ካሜራ ምርመራታት ግን እታ ኩዕሶ ኣብ ጎል ኣትያ ከም ዝነበረት ጎል ክትከውን ከም ዝግብኣ እንዳተፈልጠ ከሎ ብሰንኪ ጌጋ ናይ ዳኛ ክምለስ ከዓ ስለ ዘይግብኦ ከዓ እቲ ፀወታ ብዓወት ጀርመን ተወዲኡ እንግሊዝ ከዓ ንሃገራ ተፋንያ እዛ ኩነት እዚኣ ነቲ ናይ ጎል ላይን ቴክኖሎጂ ኣብ ደገ ዝኸፈተት ምንባራ ነዚ ጋጣሚ እዚ ክንጠቕሳ ኣለና ምክንያቱ ኣብቲ 2018 ንጠቕሶ ዝነበርና ውን ጠቒስናያ ነርና ኢና ስለዚ ሓንቲ ካፍተን ዓለምና ደይርስዓ ሰንኪ ጌጋ ኢልና ክንጠቕሳ ንኽእል ማለት እዩ
5: Well, I hope he's here. I hope he's squirming in his seat, by the way. Look at that. He knew it was in. We knew it was in.
4: ካልኣይቲ ዘይትርሳዕ ኣብ ዓመተ 2009 መፃረይ ዋንጭ ዓለም ይገብራን ዝነበራ ሃገራት ፈረንሳ ምስ ኣየርላንድ ኣብ ትፃወተሉ ዝነበረ ኩነት ዝተፈጥረት እያ እዛ ፀወታ እዚኣ ቴሪ ሄንሪ ኣብቲ ፀወታ ብኢዱ ተንኪፉ ናብ እግሩ ኣማዕራርዩ ዘእትዋ እሞ ንኣየርላንድ ዝሰዕሩላ ጎል እያ ነይራ ድሒሩ ብቪድዮ ምስ ተረኣየ ከዓ ቴሪ ሄንሪ ሙሉእ ብምሉእ እዛ ኩዕሶ እዚኣ ብኢዱ ደጊፉ ናብ እግሩ ከም ዘቐበላን ብእግሩ ቐሊዑ ከዓ ከም ዘእተዋን ተገሊጹ እቲ ኣብዚ ፍሉይ ዝገብሮ እምበኣር ብሰንኪ እዛ ፀወታ እዚኣ ኣየርላንድ ካብቲ ዋንጫ ዓለም ናይ 2010 ከም ዝተገለፈ ኢና ንርኢ ማለት እዩ
0: ሪቻርድ ዶን ላስት ናይት ኦሪ ኦ ኢትስ ኢን ዘ ኔት ኢትስ ኤ ጎል ሚክሼን ሃዝ ፑት ኢት ኢንቱ ሂዝ ኦውን ጎል
1: The Irish players are appealing for a handball here. Now, is it control with the hand? I think Paul McShane should have dealt with it, George. I think if he had a bit more conviction about it, he could have actually got it out for a corner. But is there a handball before this ball is played back?
0: A total confusion in the Irish defence. The protest won't count. The
6: blame Ireland. Yeah, it was a bad decision. That was a terrible decision.
7: Henry the cheat. Henry the cheat.
8: Cheat. Cheat. Cheat.
9: Rob.
10: You saw the game. You saw the game. All the European people saw the game.
4: ሳልሳይን ኣብ ዓለምና ዘይርሳዕ ከዓ እታ ሃንድ ኦፍ ጋድ ትብል ኣብ 1986 ብማራዶና ዝኣተወት ጎል እያ ማራዶና ኣብ 1986 ኣብ ዝነበረ ዋንጫ ዓለም ነታ ጎል ብርእሱ ዘይኮነ ብኢዱ የእትዋ ክንሱ ዋንጫ ዓለም 1986 ከዓ ኣርጀንቲና ከም ዝወሰደታ እዚ እውን ታሪክ ዘይርስዖ እዩ እታ ጎል እቲኣ ከዓ ሃንድ ኦፍ ጋድ ትበሃል እያ ነራ ኣርጀንቲና 2-1 ስዒራ ከዓ ዋንጫ ዓለም ዓቲራ ማለት እዩ
3: They're appealing for offside. The ball came back off the foot of Steve Hodge. And Maradona gives Argentina the lead by walking past Glenn Hoddle. That's where the ball came from Hodge. Maradona has

ስለዚ ብሓፈሻ ክንሪኦ ከለና ብጌጋ ናይ ሰባት ዘጋጥም ዝነበረ ኩነታት እንታይ ኮይኑ ኣጋጢሙ እንተልና ቴክኖሎጂ ስለ ዘይነበረ እዩ። ሕጂ ግን ምስ ምምፃእ ቴክኖሎጂ እዚ ከምዚ ዓይነት ጌጋታት 100% ክበሃል ብዝከኣል ደረጃ ካብ ጌጋታት ነፃ ኮይኑሎ ኣቐዲሙ ብቫር ነይሩ ፀወታት እንዳኸደት ከላ እንተደኣ ዳኛ ተጠራጢሩ ፀወታ ጠጠዋቢሉ ከይዱ ነቲ ቫር ወይ ቪድዮ ኣሲስታንት ሪፈር ርዩ ውሳነ ዝህበሉ ኩነታት እዩ ነይሩ። ሎሚ ግን ፀወታ ሙሉእ ሙሉእ ጠጠው ከይበለ ውሳነ ክህብ ዘኽእል ሓደሽ ቴክኖሎጂታት እዮም ኣትዮም ዘለዉ በታ ናይ ስታድየም ቴክኖሎጂ እዩ።

ንነዊሕ ዓመታት ስታድዮም ናይ ፀወታ ኩዕሶ እግሪ ክበሃል ከሎ ሓደ ብሕፃ ስሚንቶን ብጡብን ወይ ብሊኮትን ወይ ብእምን ዝተሰርሐ መፃወቲ ኣብ ታሕቲ ሳዕሪ ዘለዎ ኮይኑ ንነዊሕ ዓመታት ኣገልጊሉ እዩ። ኣብዚ ከምዚ ክንገልፆ ፀናሕና ንዝሓለፉ 1 ዓመታት ወይ 14-13 ዓመታት ግን ቴክኖሎጂ ዝተሓወሶ ናይ ስታድዮም ኩነታት እንዳመፀ ክመፅእ ፀኒሑ ብብዙሕ ነገራት ከዓ ርኢና ማለት እዩ። ብሓፈሻ ካብተን ኣብዚ እዋን እዚ ንስታድዮም ደመቀር ዘሎ ቴክኖሎጂ ንብሎ ከዓ ሓደ ካብዚ እዚ ዲጂታል ትዊን ዝበሃል እዩ። ዲጂታል ትዊን ማለት ኣብቲ ስታድዮም ንኣብነት ኣብ ናይ 226 ፀወታ ዘለዋ 16 ስታድዮማት ኣብ ብሙላእን 12 ሃይ ሪዞሉሽን ካሜራታት ኣብ ልዕሊ እቲ ስታድዮም ኣለዋ። እዘን ካሜራታት እዚአን ተወሳኺ ድሮናት እውን ኣለዋ። እዘን ድሮናት እዚአን ነቲ ኣቐዲሙ ዝተሰርሐ ዲጂታል ትዊን ማለት ንኣብነት ናይ ነፍሲ ወከፍ ተፃወታይ ምስሉ በተን ካሜራታት ኣቐዲሙ ኣብ 29 ኣካላት ናይቲ ሰብ ካብ ርእሱ ጀሚሩ ኣብ መንኩ ኣብዚ ኣካላቱ ኣብ እዳው ኣብ ብርኩ ክሳብ ኣብ እግሩ ደሎ ኣብ 29 ቦታታት ነፍሲ ወከፍ ዝገብራ ምንቅስቓስ በዘን ካሜራታት እንዳተደገፈት ናፍቲ ማእኸላይ መቋፀር ቦታ እያ ትኸይድ። ስለዚ እቲ ዝቋፀር ዘሎ ሰብ ንወላ ነታ ክዕሶ ወይ ነቲ ኮምፒውተር ጥራይ እንተረኣየ ዳርጋ ልክዕ ብኣካል ይርኦም ከም ዘሎ እዩ። ምክንያቱ ልክዕ ኣብ ሜዳ ዝካየድ ዘሎ ኩነታት በዚ ዲጂታል ትዊን ወይ ዲጂታላዊ ማንታ ዝበሃል ነገር ልክዕ ኣብ ሜድኡ ወይ ኣብታ ኮምፒውተሩ ይርዮ ስለ ዘሎ በቲ ሓደ ወገን ማለት እዩ። ብሓፈሻ ሕጂ እዚ ብሌዘር ስካነርን ድሮንን ወይ ላይዳር ዝበሃል ናይ ሌዘር መብራህትን ድሮንን እንዳተሓገዘ ዝካየድ እምበኣር ሙሉእ ብምሉእ ነቲ ተተዓዛባይ ወይ እቲ ሪፈሪ ወይ እቲ ኣብ ማእኸላይ ቦታ ኮይኑ ነቲ ፀወታ ዘመሓድርን ዝመርሕ ዘሎ ኣካል ዳርጋ ዲጂታላዊ መንታ ኣቢሉ ቅዳሕ ሙሉእ ብምሉእ ቅዳሕ ናይቲ ስታድየም ኣብ ኮምፒውተሩ ከም ዝሪኦ ብኡ ንብኡ ዝካየድ ኩሉ ምንቅስቓሳት ከዓ ሽዑ ንሽዑ ኢን ሪል ታይም ይብሎ ሽዑ ንሽዑ ኣብቲ ኮምፒውተሩ ይርዮ ማለት እዩ። ስለዚ ናይ ሎም ዓመት ሓደ ካብቲ ዝዓበየ ዝበሃል እዚ ዲጂታላዊ ማንታ ወይ ከዓ ዲጂታል ትዊን ዝበሃል እዩ ማለት እዩ። እዚ ዲጂታል ትዊን እንታይ እዩ ኣቃሊሉ ዘሎ ወይ ከዓ እንታይ እዩ ጠቂሙ ዘሎ ዝብል ከዓ ኣብቲ ብኤኣይ ዝተሓገዘ ዲጂታል ትዊን ምስ ምዃኑ ንኣብነት እታ ስታድየም ኩላ ኮፍ መበሊኣ፣ ሽንቲ ቤታ፣ ካሜራታታ፣ እቲ ናይ ሴኪሪቲ ሲስተም ካሜራ ዝበሃል ኣፍ ደገ፣ እቶም ናይ ፖሊስ ሓለውቲ ወይ ናይ ፀጥታ ኣካላት ኩሎም ብምሉኦም እዞም ኣካላት እዚኦም ኣብቲ ዲጂታል ትዊን ስለ ዘለዉ ወይ ኣብቲ ላቦራቶሪ ስለ ዘለዉ እንተ ደኣ ብቐዳማይ ማዕፆ ብዝሕ ሰብ ኣትዩ እንታይ ክንገብር ንኽእል፣ እንተ ደኣ ኣብ መንጎ ሓደጋታት ኣጋጢሙ እንታይ ክንገብር ንኽእል፣ እንተ ደኣ ከምዚ ኮይኑ እንታይ ክንገብር ንኽእል ተባሂሉ ኤኣይ ኣቐዲሙ ትንተና ሂብሉ ወይ ፕሬዲክት ገይርዎ ስለ ዘሎ ነዚኦም ትንተናታት ወይ ነዞም ክመፁ ዝኽእሉ ኩነታት ኣቐዲሞም ተፀኒዖም ዘለዉ ናፍቲ ሜዳ ወይ ናፍቲ መቋፀሪ ማእኸል የምፆ ማለት እዩ። ብሓፈሻ ክንሪኦ ከለና 16 ሜዳታት ኣብ ሓደ ቤት ፅሕፈት ኮይንካ ሙሉእ ብምሉእ ክትከታተሎ ዘኽእል ኩነታት ንርኢ ማለት እዩ። ነዚ ንምግባር ከዓ እዘን 12 ዝጠቐስናየን ካሜራታት በቲ ፖይንት ክላውድ ዝበሃል ኩነታት እንዳፈጠራ ናተይ እዚኣ ኢደይ ክትንቀሳቀስ ከላ ነታ ንኢደይ ትመስል ኣካል ኣብቲ ሞዴል ተሰሪሓ ደለካ እሳ ከዓ ትንቀሳቀስ ኣነተ ተንቀሳቀሰ ዝኾነ ዝገበርኳ ምንቅስቃሳት ኩላታ ምንቅስቃሳት ናብኣ ትኸይድ ኣብ ነፍሲ ወከፍ ካልኢት ኢና ንብል ዘለና 29 ቦታታት ናይ ዘሎ ምንቅስቃሰይ ዳርጋ 50 ግዜ ናብ ናፍቲ ማእኸል ይኸይድ ማለት እዩ። ስለዚ 50

ጊዜ ኣብ ሓደ ካልኢት ወይ ሓደ ሰከንድ እሞ ከዓ 29 ክፋላት ናይ ኣካላት እዩ ማለት ለዚ ክሳብ ክንደይ ነቲ ፀወታ ብደቂቕ ይከታተልዎ ዘርኢ እዩ ማለት እዩ። ሓደ ካብቲ ነዚ ቴክኖሎጂ እዚ ዝመርሕ ዘሎ ትካል ሌኖቮ እዩ። ሌኖቮ ከም ንፈልጦ ዳርጋ ልዕሊ 80 ቢልዮን ርእሰ ማል ዘለዎ ሓደ ዓብዪ ናይ ቴክኖሎጂ ማእከል ምዃኑ ንፈልጦ ኢና። ሌኖቮ ነዚ ኩሉ መደባት ከዳሉ ከሎ ብዛዕበየ ኣብዚ ዘሎ ከዓ ናይ ኢንተርነት ከመይ ክኸውን እዩ ዝብል እዩ። ምክንያቱ 80,000 ሰብ ኣብቲ ሜዳ ኣሎ። እዚ ንገልፆ ዘለና ቴክኖሎጂ ዝወስዶ ወይ ዘህልኮ ናይ ኢንተርነት ኩነታት ኣሎ። ስለዚ እዚ ብሓፈሻ ክረአ ከሎ ኣብተን 9 ደቃይቕ ጥራይ ከባቢ 50 ቴራባይት ዳታ ተዳልዩ ወይ ከዓ ክውድእ ከም ዝኽእል ተዳልዩ ነዚ ዝኸውን ናይ ኢንተርነት ኣገልግሎት ከዓ ኣብ ነፍሲ ወከፍ 9 ደቃ ተዳልዩ ኣሎ ማለት እዩ። ንበል 65,000 ተዓዛባይ ኣሎ። እዚ 65,000 ብሞባይሉ እንዳሰኣለ እንተደ ንካልእ የመሓላልፈሎ ወይ ከዓ ስኢሉ ኣፕሎድ ገብሮ ናብ ካልእ ሰብ ይሰደሎ እዘን ካሜራታት ነፍሲ ወከፍ ተኸታቲለን ነቲ ተፃወታ ኢልና ኣለና ነቲ ሜዳ ነቲ ሽንቲ ቤት ንኩሉ ፊዚካላዊ ወይ ኣካላዊ ነገራት ኣብቲ ሜዳ ዘሎ ናብቲ ማእኸላይ መቋፀሪ ይሰደሎ እንተ ኢልና ብኢንተርነት እዩ ዝኽሉ ዝኸውን። ስለዚ 50 ቴራባይት ዳታ ብሓደ ኣብ 9 ደቃይቕ ይውዳእ ኣሎ ማለት እዩ። 50 ቴራባይት ክሳብ ክንደይ ዓብዪ እዩ ክንገልፅ እንተ ኮይና ዳርጋ 15,000 4K ዓቐን ዘለዎም ወይ ሃይ ሪዞሉሽን ንብሎም ቪድዮታት ኣብ ውሽጢ 9 ደቂቕ ከም ምርኣይ ወይ ስትሪም ከም ምግባር ወይ ከም ዳውንሎድ ከም ምግባር ጌርካ ክረአ ክእል ማለት እዩ። ብሓፈሻ እቲ ኣብ ዝጠፍእ ኢንተርነት ን15,000 ሙሉእ ፊልምታት ዳውንሎድ ክግብር ዝኽእል እዩ ማለት እዩ። ኣብዚ ክንጠቕሶ ዘለና ሕጂ እቲ ናይ ቪድዮ ኣሲስተንት ሪፈሪ ዝበሃል እንተ ደኣ እቲ ኣብዝሓለፈ ዓመታት ዝነበረ እንተ ደኣ ዳኛ ተጠራጢሩ ፀወታ ሓንሳብ ጠጠዋ ኣቢሉ እዛ ምልክት እዚኣ ሂቡ ናብ ቴሌቭዥን ከይዱ ርዩ ምስቶም በታ ዘላቶ ቴሌፎን ምስቶም ኣካላት ምስቶም ማእኸላይ ደያኑ ናይ ቤት ፅሕፈት ተረድዩ እዩ ዝህብ ነይሩ። ሕጂ ግን ከምኡ ዝበሃል የለን። ኣብዚ ናይ 2026 ፀወታ ዳኛ ኦፍሳይድ እንተ ደኣ መፅያ ኦፍሳይድ ክትከውንን ወይ ካልእ ዝኾነ ይኹን ጌጋ ክትረአን ዳኛ ሽዑ ንሽዑ ሓቀኛ ሙሉእ ብሙሉእ ዘየማትእ ወይ ሓቀኛ ዝኾነ ውሳነ ክወስድን ደኽእሎ ብዙሓት ቴክኖሎጂታት ኣብቲ ሜዳ ተገጢሞም ኣለዉ ማለት እዩ።

ሓደ ካብቶም ኣገረምቲ ዝበሃሉ ናይ ሜዳታት ቴክኖሎጂ ኣብዚ ንሪኦ ዘለና እቲ ኣብ ሎስ ኣንጀለስ ዘሎ መፃወቲ ሜዳ ኩዕሶ እግሪ እዩ። እዚ ሶፋይ ስታድየም ዝተባሃለ እዩ። ሶፋይ ስታድየም ብሓፈሻ ካብ ቀደም ከሎ ንኣሜሪካን ፉትቦል ተባሂሉ ዝተሰርሐ ዳኣ እምበር ንኩዕሶ እግሪ ዝተባሂሉ ዝተሰርሐ ኣይነበረን። ኣብዚ ዝተረኣየ ናይ ቴክኖሎጂ ምዕባለ ክንሪኦ ከለና ብሓፈሻ ኣብ ሓፀርቲ ግዜታት ነቲ ቴክኖሎጂ ካብ ናይ ኣሜሪካን ፉትቦል ፀወታ ሙሉእ ብምሉእ ናብ ናይ ኩዕሶ እግሪ ፀወታ ክቐይርዎ ክኢሎም ኣለዉ። እዚ እንታይ ማለት እዩ? ክልቲኡ ሜዳታት በበይኑ ዓቐን እዩ ዘለዎ። እቲ ናይ ኣሜሪካን ፉትቦል ዝበሃል ፀወታ ዘድልዮ ሳዕሪ ኣርቲፊሻላዊ ሳዕሪ እዩ። ብሕጊ ፊፋ ንኩዕሶ እግሪ ዝኸውን ሳዕሪ ግን ሙሉእ ብምሉእ ወይ ሚእቲ ሚእታዊት ተፈጥራዊ ወይ ናቹራል ሳዕሪ እዩ ክኸውን ዘለዎ። ስለዚ ናብ ሓደ ዕፁ እሞ ከዓ እቲ ሜዳ ብላዕሊ ፀሓይ ይረክብኒ፣ ተፈጥራዊ ፀሓይ ይረክብኒ። ፎቶሲንተሲስ ዝበሃል ኣገባብቲ ሳዕሪ ከካይዳ ይክእልኒ። ስለዚ እንታይ እዩ ተኻይዱ? ነቲ ዝነበረ ሜዳ ከባቢ ሓደ ሜትሮ ክብ ኢሎም ካልእ ሜዳ ሰሪሖም ማለት እዩ። ንዕኡ ክሰርሑ ከለዉ ከዓ ኣብ ከባቢ 8 ሰዓት ናይ ኣየር ዝርሐቕ ናብ በዓል ዲሲ ከይዶም እቲ ሳዕሪ ኣመስሪሖም ኣብ በረድ ገይሮም ሒዞም መፂኦም ብውሽጢ ሙሉእ ብሙሉእ ተፈጥራዊ ዝመስል ብርሃን ከም ዝረክብ

ውሽጢ ንፋስ ብሓፈሻ ንሓደ ተዓቢጡ ዘሎ ኣብ ሓደ ቫኪዩም ዘሎ ቦታ ሳዕሪ ክበቁል ዘኽእል ቴክኖሎጂ ምግባሮም ሓደ ካብቲ ኣብ ዋንጫ ዓለም ተራእዩ ዘሎ ፍሉይ ቴክኖሎጂ እዩ ዝበሃል። ምክንያቱ ካብቲ ዝነበረ ሓደ ሜትሮ ከይዶም ብታሕቲ ናይ ማይ ናይ ንፋስ ናይ ተፈጥራዊ ናይ ፀሓይ ብርሃን ዘይኮነ ከዓ ኣርቲፊሻላዊ ናይ ፀሓይ ብርሃን ብምግባር እቲ ሜዳታት ኣወቂቦም ኣለዉ ማለት እዩ። ስለዚ ብሓፈሻ ጀካት ዘሎ ቴክኖሎጂታት እዚ ዝመስል እውን ኣብቲ ሜዳታት ካብ ተረእየ እዩ ማለት እዩ። ብሓፈሻ ኣብ ሜዳ ኣተኪርና ምስ ንሪኦ ምስ እዚ ዲጂታል ኣቫታር ወይ ናይ ሰለስተ ኮርናዓዊ ሞዴል ዝበልናዮ ዲጂታል ትዊን ኢልና ክንጠቕሶ ፀናሕና ሓዊስካ ክሳብ ክንደይ ጌጋ ዝበሃል ኣብ ብሰንኪ ናይ ሰባት ጌጋ ዝመፅእ ዘሎ ተኽእሎ ናብ ዜሮ ከም ዝጎደለ እዚ ናይ 2026 ፊፋ ዋንጫ ዓለም ኣርእና ኣሎ። ካብዚ ስዒብና ንሪኦ ከዓ ኣዝዩ ኣገዳሲ ሙሉእ ብሙሉእ ምቕያር ናይታ ኩዕሶ ንብላ ኣካላት ክኾን እዩ።

0: ካልእ ኣዝዩ ኣገዳሲ ነጥበ መቐይሮ ፈጢሩ ዘሎ ኣብ ናይ ፀወታን ቴክኖሎጂን ክንሪኦ ከለና ከዓ እዛ ነዊሕ ዓመታት ኩዕሶ ኢልና ክንጥቀመላ ዝፀናሕና ኣብ ዋንጫ ዓለም 2026 ሙሉእ ሙሉእ ተቐይራ ዳርጋ ንእሽተይ ኮምፒውተር ኮይና መፅያላ ክንብል ንኽእል። እዛ ትራይኖዳ ተባሂላ ተሰሚያ ዘላ ኩዕሶ እምበኣር ትራይ ማለት ሰለስተ ክኸውን ከሎ ኦንዳ ማለት ከዓ ማዕበል ማለት እዩ። ስለዚ እዚ ብሓፈሻ ሙሉእ ብምሉእ ነቲ ዋንጫ ዓለም ኣብ ሰለስተ ሃገራት ይካየድ ምስ ምህላው ንሰለስተን ዋንጫ ሃገራት ባንዴራኣንን እቲ ሎጎ ወይ ምልክታተንን ዝኸይድ ማለት እዩ። ብሓፈሻ እዛ ኩዕሶ እዚኣ ሰለስተ ሕብርታት ኣለዋ። እተን ሰለስተ ሕብራታት ሰማያዊ፣ ቀይሕን ቀጠልያን እየን። ሰማያዊ ንሕቡራት መንግስታት ኣሜሪካ፣ ቀይሕ ንካናዳ፣ ቀጠልያ ከዓ ንሜክሲኮ ዝውክል እዩ። እሱ ጥራይ ደይኮነ ብደቂቕ ወይ ማይክሮስኮፒክ ዝበሃል ከዓ ምልክታት ናይ ዘን ሃገራት ኣለዋ። እታ ኮኸብ ትመስል ሕብሪ ንሕቡራት መንግስታት ኣሜሪካ ቆፅሊ ቆፅላዊት ናይ ካናዳ ኣብ ባንዴራኣ ዘላ፣ ሳልሳይ ከዓ ንስሪ ምልክት ንስሪ ከዓ ንሜክሲኮ ዝውክሉ ከዓ ኣብኡ ኣለውና ማለት እዩ። እዛ ኩዕሶ እዚኣ ፍሉይ ዝገብራ ነገር ካልእ እንታይ ኣሎ? ጀካቲ ኤሌክትሮኒካዊ ነገራት ኣቐድ ፀኒሕና ንገልፆ። ከም ንፈልጦ ናይ ቀደም ኩዕሶታት ሓሙሽተ ኩርናዕ ዘለዎ ወይ ፔንታጎን ዝመስል ብዙሕ ስፋያት ዘለዋ እያ ነይራ። እቲ ኩዕሶ ክንብል ከለና ኩዕሶ ብኣዝዮም ብዙሓት ስፋያት እዞም ሓሙሽተ ኩርናዓት ዘለዎም ኣካላት ትስፈ ወይ ትስራሕ ነይራ። እዛ ትራይኖዳ ዝተባህላት ናይ ሎም ዓመት ግን ኣዲዳስ ዝሰርሓ ብኣዝዩ ፍሉይ። እዚ ማለት ኣርባዕተ ዝተሰፊዩ ዘይኮነ ወይ ኣርባዕተ ፓነላት እዮም ዘለዋ። እቶም ነታ ኩዕሶ ኣቂሞም ዘለው ነታ ክቢ ኣቂሞም ዘለው ኣካላት ኣርባዕተ ፓነላት እዮም ወይ ኣርባዕተ ዝተፈላለዩ ፕላስቲካዊ መሳሊ ኩነታት እዮም። እዚኦም ከዓ ከምቲ ናይ ቀደም ዝተሰፊዩ ዘይኮኑ እንታይ ዘርኢ ዘሎ፣ ቀደም ዝተሰፍየ እንትረአ ኮይኑ እታ ኩዕሶ ቀስ ኢላ ማይ እውን ከተእቱ ትኽእል፣ ቀስ ኢላ ክትነፍስ እውን ትኽእል፣ ክትቅደድ እውን ትኽእል። እዚ ግን ብሌዘር ዝተሰፊዩ ወይ ከዓ ብሌዘር ዝተላሕሙ ዝኾነ ይኹን ስቲች ወይ ስፋይ ዘይብሎም ኮይኖም እዮም ተረኪቦም ዘለዉ። እሱ ጥራይ ዘይኮነ ከም ናይ ቴክስቸር ዝመስል ቁሩብ ሓርፋፍ ኣካላት እውን ኣሎ። እዚ ከዓ እቲ ናይ ዳርባ ኢድ ኣብ ዝህልወሉ ግዜ ተፃዋታይ ሙሉእ ብሙሉእ ሸተት ከም ዘይትብልን ዝተሰርሐ ናይ ቴክስቸር ስራሓት ከም ዘለዋ እዩ ተገሊፅ ዘሎ ማለት እዩ።
1: This ball is actually the most advanced ever used at a World Cup.
0: እታን ናይ ትራይኖዳ ፍሉይ ዝገብራ ናይ ቴክኖሎጂ እምበኣር ኣብ ውሽጣ ዘሎ ትሕዝቶ እዩ። እዛ ኩዕሶ እዚኣ ኣብ ነፍሲ ወከፍ ካልኢት 500 ግዜ ምንቅስቃሳታ ካብ ካልኢት ኢና ንብል ዘለና ወይ ኣብ ሰከንድ ኢና ንብል ዘለና። ኣብ ሰከንድ እዛ ኩዕሶ እዚኣ ኣበይ ኔራ ናበይ ከይዳ ብዛዕባ ኩነታታ ዝገልፅ ነፍሲ ወከፍ ዘላቶ ቦታ ክንደይ ዲስታንስ ተቐሊዓ መንቀሊዕዋ ወዘተ ባዕላት ተሓበሬታኣ ኣብ ሓደ ሰከንድ 500 ግዜ ናፍቲ ማእኸላይ መቋፀሪ ነገራት ትሰድድ። እዚ ማለት ኣብ ውሽጣ

ሰንሰር ኣለዋ። እዚ ሰንሰር ከዓ ናይ 500 ሃርትስ እዩ ማለት እዩ። 500 ጊዜ ኣብ ሓደ ካልኢት ዳታ ወይ ሓበሬታ እንዳኸዘነ ኣብ ውሽጣ ትኽዝን እያ፣ ነቲ ካልእ ወገን ከዓ ሓበሬታ ትሰድድያ ማለት እዩ። ንኣብነት ኣነ ክሕዛ ከለኹ ወይ ሓደ ተፃወታይ ክሕዛ ከሎ ሓደ እንታይ ኢልና ነርና ዲጂታል ትዊን ኣለዋ ናተይ ነፍሲ ወከፍ ምንቅስቓሳት ናይ 29 ኣካላተይ ኣብ ሓደ ካልኢት 50 ጊዜ ናብቲ መቋፀሪ ማእኸል ኸይድ እዩ። ስለዚ ታክዕሶ ከዓ ኣበይ ነራ ኣበይ ናይ ሕንፃ ሰዓት ክንደይ መን ተንኪፍዋ በየናይ ክፋል ኣካላቱ ከዓ ክልቲኡ እንዳተዋሃደ ናፍቲ ማእኸላይ ኣካል ይኸይድ እዩ ማለት እዩ። ስለዚ እቲ ቫር ዝበሃል ሲስተም ብካሜራ ጥራይ ዘይኮነ በታ ኩዕሶ ነታ ሓበሬታ ኣለዋ ነፍሲ ወከፍ ኣካል ናይቲ ሰብ ናይ ተፃወታይ ነናቱ ሓበሬታ ናፍቲ ማእኸላይ መቋፀሪ እዩ ዝኸይድ ማለት እዩ። ስለዚ ኩዕሶ ክጥላዕ ከላ በየናይ ደቂቕ ኣበይ ቦታ ኩዕሶ ከም ተቐልዐ በየን ቦታ ወይ ኣንግል ወይ ከርቭ ገይራ እያ ከይዳ ብኢዱ እንተ ተንኪፍዋ ገለ ቫይብሬሽን ወይ ነዝነዝታ ናፍቲ ማእኸል ትሰድድ እያ። ብፍላይ ኦፍሳይድ ኣብ ትኾነሉ ግዜ ከዓ ኣበይ ናይ ቦታ መንቀሊዕዋ እቲ ተፃዋታይ ከኦፍሳይድ ኮይኑ ድዩ ኣይኮነን ኣበይ ቦታ ነይሩ ታክዕሶ ኸ ኣበይ ነራ ካሜራ ኣየድልያን እዩ። ምክንያቱ ኣበይ ቦታ ኣበይ ናይ ደቂቕ ወይ ካልኢት ናይቲ ፀወታ ከም ዝነበረት ባዕላ ትሕብር እያ። ስለዚ እቲ ተፃወታይ ኣብዚ ነይሩ እቲ ዝቐልዐ ኣብዚ ነይሩ እቲ ዝተቐበለ ናይ ኦፍሳይድ ምልክት ዘርአየ ተፃወታይ ከዓ ኣብዚ ነይሩ ተባሂሉ ኣብ ሓደ ካልኢት 50 ብ29 ናይ ተፃወቲ 500 ናይታ ኩዕሶ ብምሉእ ኣብቲ ቦታ ናይ ማእኸላይ ሪፈሪ ስለ ዘሎ እዚ ሽዑ ንሽዑ ነቲ ሪፈሪ ወይ ነቲ ዳኛ ሓበሬታ ይመፆ እሱ ከዓ ሙሉእ ሙሉእ እዚኣ ኦፍሳይት እያ ኢሉ ተይረኣየ ወላ ተዓሚቱ ከሎ ኦፍሳይት ምዃና ፊስካ ወይ ምልክት ትገብር ክእል ማለት እዩ። ስለዚ እዛ ኩዕሶ እዚኣ ንእሽተይ ኮምፒውተር እያ ክንብሎ ንኽእል። ንእሽተይ ኮምፒውተር እያ ዘብላ እቲ ኣይኤምዩ ወይ ኢንተርናል ሜጀርመንት ዩኒት ኣለዋ ናብ ባዕላ ትዕቅን እያ። ንእሽተይ ቺፕ ኣላታ። እዚ ንእሽተይ ቺፕ ነቲ ሰንሰራት ዘንቀሳቀስ እዩ ከምኡውን ሰንሰር ኣሎ ኢልና ኢና። ነዚኦም ብምሉኦም ነቲ ትራንስሚሽን ነቲ እሳ ትሰዶ ነቲ እሳ ትቕበሎ ወዘተ ዝኸይድ ቻርጅ ኣለዋ። ስለዚ ቅድሚ ፀወታ ምእታዋ እዛ ኩዕሶ እዚኣ ቻርጅ ክትገብር እያ። ብምሉኦም እዞም ናይ ኤሌክትሮኒካዊ ኣቑሑት ከ ኣብያ ኣለው ኣይከብዱን ዶ ነታ ኩዕሶ ወይ ነቲ ተፃወታይ ክቐልዖ ከሎ ጭልጭላ ይብሉን ዶ ወይ ሰንሰር ከም ደለዋ ምልክት ኣይህብን ዶን ዝብል ከዓ እቲ ተሰሪሑ ዘሎ ሙሉእ ብምሉእ ኣዝዩ ርቂቕ ዝበሃል ናይ ፊዚክስ ሕግታት ኣማሊኡ ዝተኻየደ ምስ ምዃኑ ገለ ተፃወቱ ተዓሚቶም ናይ ቀደም ሰንሰር ደይብላ ኩዕሶን እዚ ሓዳሽ ኩዕሶን ምስ ቀልዕዎን ወላ ሓንቲ ፍልሊ ከም ደይረኸብለን እዚ መፅናዕትታት ተውፅእ ዘሎ እዩ ማለት እዩ። ስለዚ ብሓፈሻ እቲ ዝተገብረላ ምህንድስና ኣዝዩ ዝተረቓቐ ምስ ምዃኑ ናይ ሎሚ ዓመት ኩዕሶ ንእሽተይ ኮምፒውተር እያ ክንብለን።

ብሓፈሻ እምበኣር ዋንጫ ዓለም 2026 ሒዝዎ ዘሎ ናይ ቴክኖሎጂ ኩነታት ክንሪኦ ከለና በቲ ሓደ ሌኖቮ ዝኣክል ዓብ ትካል ዘማእኽሎ ወይ ዝመርሖ ናይ ቴክኖሎጂ ኩነታት ኣሎ። ተን ሃገራት እውን ነናተን ኩነታት ሒዘን መፅአን ኣለዋ። ኣዲዳስ እውን ናቱ ፍሉይ ዝበለት ኩዕሶ ሒዙ መፂ ኣሎ። ብሓፈሻ ኣብ ሜዳ ዘሎ ኩነታት እቲ ቅድሚ ሕጂ ዝነበረ ናይ ቫር ከም ዘለዎ ኮይኑ ብዙሕ ነገራት ኮይኑዎ ኣሎ። ብፍላይ ከዓ ከም ሎሚ ዓመት ዘሎ ናይ ኩዕሶ እግሪ ዳርጋ ላቦራቶሪ ናይ ኣርቲፊሻል ኢንቴሊጀንስ ቤተ ፈተነ እዩ ተባሂሉ ተጠቂሱ ዘሎ። ዝመፅእ ዘሎ ድሕሪ 4 ዓመት ዝህሉ ዋንጫ ዓለም ከመይ ዓይነት ክኸውን ከም ዝኽእል ካብዚ ናይ ሎሚ ትምህርቲ ወይ ተመክሮ ተወሲድሉ ዝስራሓሉ ሎሚ ናይ ፈተነ እዩ ተባሂሉ ኣሎ ዝበሃል ቴክኖሎጂ ኣብቲ ኩዕሶ ከም ዘሎ ኢና ንርኢ። ብሓፈሻ ብፍላይ ከዓ ናይ ኤኣይ ኩነታት ኢና ንርኢ ማለት እዩ። እዚ ኩሉ ምስ በልና ብሕፅር ዝበለ ኣዝዩ ብዙሕ ናይ ቴክኖሎጂ ንጥፈታት ከም ዘሎ ኢኻ ክትርኢ ትኽእል። ምክንያቱ ብኤኣይ እንዳተደገፈ ኩሉ ንዝኽእል ኩነታት እንዳተተንበየ ከምዚ በዚ ሰብ በዚሕሎሞ ካልእ ጌት ንክፈት እዚ ሰብ ኣብ ገፁ እዩ ንሪኦ ከም ዘለና ሓሪቑ ስለ ዘሎ ኣቐዲሙ ክወፅእ ክእል እዩ ካብዚ ዘሎ 80,000 20,000 በዚ ጌት ክወፅእ

ፈእል እዩ። ስለዚ ኩን ኣብ ኣካላት ፀጥታ በዚ ክዱ ኢሉ ክግምት ዝኽእል ምስ ምዃኑ እቲ ቴክኖሎጂ ብዙሕ ትፅቢት ዝግበረሉ ዘሎ እዩ። ልዕሊ ኩሉ እዚ መሰጠትኒ ኣነ ብወገነይ ብዙሕ ተኸታታላይ ናይ ስፖርት ብዘይምዃነይ ዳርጋ ፀወታ ክዕሶ እግሪ ካብ ዋንጫ ዓለም ካልኦት ካልኦት ኣብተን ናይ መወዳእታ 6ሽተ ጋንታታት 8 ጋንታ ክተርፋ ከለዋ ሞር ዝከታተል ወይ ኣፀቢቐ ዝከታተል ከምዚ ከማይ ከዓ ብዙሓት ክትህሉ ስለትኽእሉ ኢኹም። ብሓፈሻ ዘገድስ ኣብ ዝምበኣር ኤኣይ ወይ ሱፐር ኮምፒውተርስ ዝበሃላ ከዓ ነዚ ዋንጫ ዓለም መን ክትወስዶ ትኽእል ዝብል ነናተን ትንበያታት ሂበን ኣለዋ። ብሓፈሻ ቅድሚ ሕጂ ትንበያታት ነይሩ እዩ ብዙሕ እዚኣ ትስዕር እዚኣ ተባሂልካ ዝካየዱ ክትዓት ነይሮም እዮም። ኤኣይ ከዓ ናቱ ትንበያ ወይ ፕሬዲክሽን ሂቡሎ። ብሓፈሻ ነቶም ኣፀቢዕኩም ኩዕሶ እግሪ ትከታተሉ ዓይነይቲ ጋንታ ክትስዕር ከም ትኽእል ነናትኩም ትንተናታት ክህልወኩም ይኽእል እዩ። እቶም ከምዚ ኸማይ ዝርዝራት ናይ ኩዕሶ ዘይንፈልጥ እሞ መን ክትስዕር ትኽእል ዝብል ኤኣይ ወይ ሱፐር ኮምፒውተርስ ንመን ንብላ ኣለዋ ኣፅራቢላ ክገልፀልኩም።

ምናልባት ኣብዚ ከምዚ ክገልፆ ፅናሕኩ ኣነ ደጋፊ ናይ ዝኾነት ኩዕሶ እግሪ ኮይነ ደይኮንኩ እቲ ዘሎ ፕረዲክሽን ወይ እቲ ዘሎ ትንበያታት ከመይ ይመስል ንሕና ውን ነናትና ትንበያታት ክህልወና ስለ ዝኽእል ብሓፈሻ እዛ ኦፕታ ትበሃል ሱፐር ኮምፒውተር ንኩሎም ማለት 25,000 ዝኸውን ነጥብታት ኣውፅያ ካብዞም 25,000 ዝኸውን ነጥብታት ብወገን ተፃወቲ ብዘሎ ታሪኾም ብወገን ገለ ክትርኢ ከላ ብ16.1 ሚእታዊት ስፔን ክትስዕር ከም ትኽእል ገሊፃላ። ስፔን ብድሕሪኣ ፈረንሳ፣ ብድሕሪኡ እንግሊዝ፣ ራብዒት ከ ኣርጀንቲና እየን ደለዋ። ብሓፈሻ ኤኣይ ዝበሃል ዘለዎ ትንበያታት እዘን ኣርባዕተ ሃገራት እዮም። ምናልባት ለውጢ ኣሎ እንተደኣ ኮይኑ ኣብዘን ኣርባዕተ ሃገራት እዮም። ኣነ ምናልባት ብራዚል ካብዚአን እንተፀበኹ ነይረ ከምበት ናይ ቀደም ድሕሪ ከይደዮ ናይ ኤኣይ ትንበያታት ከም ዘርእዮ ግን ብራዚል ኣብዚኦም ኣያእትዋን ኣሎ። 7 ኤኣይ ኤጀንትስ እውን እቶም ዓበይቲ ዝበሃሉ ኤኣይ ኤጀንትስ ክንሪኦም ከለና እዚኦም ከዓ 4 ንስፔን ኢሎማ 3 ከዓ ንፈረንሳ ኢሎማ ማለት እዩ። ስለዚ እቲ ዝለዕለ ትንቢት ኣብ ስፔን ክኾን ከሎ እተን ናይ መወዳእታ ጋጠማ ተባሂለን መወዳእታ ተሰሜን ዘለዋ ከዓ ፈረንሳን ስፔንን እዩ። መወዳእታ ነዚ ብምግባር ካብ ሓደ ካብቶም ናይ ኤኣይ ሞዴላት ዝኾነ ቻትጂፒቲ ከዓ ብሓፈሻ ብሙሉኦም ኣብዘን ኣርባዕተ እየን ኢለኩም ነይረ። ኣብ መወዳእታ ስፔን ምስ ፈረንሳ ክጋጠማ ምዃነን ስፔን 2-1 ክትስዕር ምዃነ ከዓ ገሚቶም ኣለዉ ማለት እዩ። እዚ ኩሉ ክብሉ ከለዉ ግን ኖ ግድን ገምት ስለ ዝተባሃሉ ድኣ እምበር ናይ ሎም ዓመት ፀወታ ክትግምቶን ከምዚ ኢልካ ክትብል ኣዝዩ ዘይከኣል ወይ ረቂቕ ፍልልያት ዘለዎን ምስ ምዃኑ ዋላ ንባዕለን ዘን ኣርባዕተ እውን ተወዳዲረናሉ ወይ ተፈላለየናሉ ዘለዋ ነጥቢ ናይ ኣዝዩ ውሕድ ነጥብታት ኮይኑ ካትርዮ ማለት እዩ። ብሓፈሻ ዓለም ኩዕሶ እግሪ ብፍላይ ከዓ ዋንጫ ዓለም 2026 ሒዝዎ ዘሎ ቴክኖሎጂን ኤኣይ ምስ ዘለዎ ምዕባለ ዘለዎ ትንበያን ብወገነይ እዚ ዘሎ

ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ብሓፈሻ ዋንጫ ዓለም 2026 ብዘለዎ ብቴክኖሎጂካዊ መዳይ እዚ ይመስል። ብቴክኖሎጂ መዳይ ዘይኮነ ብካልእ መዳያት ብዙሕ ክጥቀስ ዝግብኦ ናይ ተፃወቲ ኩነታት፣ ናይ ሜዳ ኩነታት፣ ናይ ምፍናው፣ ናይ ምምላስ ወዘተ ኣዝዩ ብዙሓት ዜናታት ከም ዘለዎ እየ ክዕዘብ ክኢለ። እዚ ኣዝዮም ንፉዓት ናይ ስፖርት ተንተን ስለ ዘለውና በብ መዳዮም ከምፅናዮም ንሕና እውን ኣብ መንጎ ንዘጋጥም ዝኾነ ይኹን ናይ ቴክኖሎጂ ኩነታት እንዳተኸታተልና ናባኹም ክነብሎ ኢና። ብሓፈሻ እስኹም ከ መን ትዕወት ትብሉ ቁሩብ ቴክስት እንተገበርኩምልና ውን ብፅላእ ኣይኮነን ናትኩምን ናይ ኤኣይ እውን ድሕራይ ኣብቲ ኣብ ሓምሊ 19 ዝህሉ ናይ መዛዘሚ ዋንጫ ዓለም ዝተዓዘብና ገለ ትንበያታት ከነምፅእ ንኽእል ምስ ንኸውን ማለት እዩ። እምባርከስ ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ፅናሕኩም ነይሩ። ንሎሚ ስለምክታልኩም የመስግን። ዝመፅእ ዘሎ ሰሙን ብካልእ ትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ሰናይ ቀን።

0: ገጽታ ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሓንደ
2: ኣይፈለጥኩ መፅሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ጊዜ ተፀቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ዋሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድሌይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድሌይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: እምበል ልሽዕብ እቲ እስትራቴጂያዊ ኣካን ሰበት ትትረከብ ምን ወቅት እትወቅት ዓቦት እትትሓቀቅ ትትረከብ ግል ኣጥራፍ ባሕር እፍንቱ የ ንግልሚነት ባፅዕ ቅርቢ ሰበታ እህምየት ዓባይ ትግቢእ ግል ኣሳሴ ሕኩመት ኤርትርያ ምን ሕርየት እንዳ ኣንበተት ለትፈናት ኣከደማት እጅትማዒ ወብንየት ትሕትየት ወደ ትግላ ምስሊ ወቀት ሄን ስካና እንደበዝሐው መንብዕድ ኣካናት ኤርትርያ ለመፀው መዋጥኒን ሓድራም ሰብ መስከብ ጋባ ምትሃለው እትል በርናምጅና ሄኒ እትል ወቀት እትመተየለል ክምህልየት ላኸስስ ፅበጥ ግንቀደም ግልኩምቱ መታባዓትኩም ንስአ متوقال مديريت شعب من طفحات بحر حد كلمت متر بتزح في حينها يعني حد 1867 كيلومتر مربع عندقا من اللي 8 من 100 قاد موتاتو لبزح من قاد موتاتا تربت رشيدة تثبتو ومن قلاق لوتات وحي تثبت تركب اقل حارس وطيتا
1: ازي نقزو بازي سي ناتو نابسو خيلو سي نخالي بتخبو من دحر وتتر

0: ክንዋን
1: እላ መደርየት ላ እተይ ሓቆራ ክበት ረሓ እንደ ከፌት እግል ብዕዳማ ትገብእ እትላ ሰነት ጎና ላኪን እተይ ሓርስ ሰበት ይረከብና እግል ኖስናማ እሱፋም ህሌና እቲ መስተቅበል ክምእክረት ወዓግመት ለመስል ሓል ዳይም ለለመጻእ ሽቃል እግል ልትሸቄ ድራሳት ጋባህላ

0: ከም ዝደለ ናይ ብሓቂ ኣብቲ ካልኣይ ደረጃ ይበፅሑሎ ዶ የለዎን ዝብል ሕቶ ቅሩብ ኣብኡ ሰካፍ እዩ ዋሕዲ ኣሎ ናይ ትምህርቲ
1: መሻረከት ደረሳ ዲብ ካልኣይት ደረጃት ሕድታ ኣሰፍ ብና እብዓመት ላኪን ለከደማት ተዕሊም ሰና ሃላ ረሻይዳን ለነብረድያን ክል ዳራት ደዋይሕ ከደማት ኣለበን ለሰበብ ህየ ሰበቲት ከም ከመውቱ ለብዕድ ዳራት ደዋይሕ ላኪን ዲብ ምህሮ ሰኒ ልሄርር ሃላ
0: ፅቡቅ ኣገልግሎት ናይ ትምህርቲ ኣሎ ክንብል ንኽእል
2: መሻረከት ናይ ደረሳ ምሰለ ዲብ ሰነት ወስክ ላ ትለ ሓልፈ 4 ሰኖታት ብዙሕ ወሰካ መሰለ ዲብ ክላልፍ 23 ናይ 4135594 ወሰካ ሓተ ሰነት ማለት ዲብ ክላ 1234 4131 ላ 796 ወሰካ ርእየና ማለት ዲብ ክላ 1245564 ላ 633 ወሰካ ርእየና ኣላ እዮም ዓመተይ ክላ 1526 የኒ ለንዙም ንብሎም 5797 133 ወሰካ ርእየና ኣላ ማለት እሊ ሰነት ሰነት ናይ ዲብ ወሲ ገይሽለ ማለት እዩ
3: ድመባእታ ግሮም ቤሶ ትሪኦ ተካላይ ደረጃት ላኪን ጋፅፋርጋፅፋርናገየስትሪእሊቤቱ ክንዶለተየኒ ምድሚ ሰትፈና ሃላ ክሆግ ንደዊ ብዲና ንደለና ንህዱግ ዲቡ ብበሽዓብ ከማንታዊ ዕያት ወደ ጋፅሓር ንተርፍለና ተርፍወለኩም ግለ ወለዲ ከማ ጀኒትኩም ክንግብእለ እንታዊ ዕያት ንሂቡ ክንዶለተየኒ ከም ስልእሊ ንትጋየስ ኣላወሉ ምንዶዶ ላኪን እዘ ሽያ ተሓሲናት እነልትርኢ መፅእ ክልእሰነት ኣለን ጠኢካ ምንግቢ ቁሩብ ተሓሲናት ንመፅእ ገየስላ ወለቶ
0: እቲ ህዝቢ ብዓቕሞ ልሓን እዩ ተሓባብሮም ይወፉ እዮም ዋላ ንመምሃራን እውን ይሕግዙ እዮም
1: መሻረከት ዋልደን ዲብ ተዕሊም ሰኔታ ዋልደን እግል መደረሲን መሰዳይ ትወዱ ክብድ ለቤላ ምን ቅድረት ዋልደን ወልዓላቱ ወራታት ላኪን እብ ሕኩመት እግልስነ ሰየት ብና ምነመዳርስ ክምናይ ከረወቂሮ ወሸምሲ

0: እብእብር ወወለውል ዚንጎ ሁለ ጌሳ ሰበታላ እሊ ምንቀድረት ዋልደን በራቱ
1: ይርኢ ነዚ ሕጂ ናቐጻሊ ናይ ፀገና ዕድላት ክህሉ ተስፋ ነገብር
2: እቲ ምድሬት ሽዕበት መጃል ተዕሊም እናትራ ዓቦት መሻረከት ደረሳ እትረውደቱ ዛረት ተዕሊም ረውዳት ኣሳስ ተዕሊም ክምትሰበት ተእምር ኣፍንቱ ይእትልል ሓልፋ ሓድ 10 ሰነት ረውዳት እበህትማም ዲብ ከድምቱ ፃንሐታ እለን እታ ምዴሬት ለልትረከባ ረውዳት ሄኒ እቲ ልወቀት ሙደርሲን ሰበት ትወሰካ እግለን ለስካን እትቅሩቦም ከደማት ረክበሃለው ዕልብ ረውዳትማ 10 ስዕ መድረሰት ባህፅሓላ እቲ ብንየት እሊ መዳርስማ ለስካን እደ ዛይደት ክምዓለት እግሎም እዳረት ለሙዴሬት ወውዛረት ተዕሊም ለእክዶም

0: ቅድሚ ሕጂ ሓንቲ ናይ መቕሎ ህፃናት ኣላትና ኣብ ውሽጢ መንሸት ኣላትና ማለት እዩ። ሕጂ ሳ ንክልቲአን ምሕዳር ከባቢ ሰሜን ደቡብ መንሸብያ ኮይኑ ከተገልግል ፀኒሓ
1: ቀደመላ ሓተ ረውደት እግል ቅብለት ወግብለት መንሸብ ከደማት ተሂብ ፀንሐት እዚ ላኪን እልልህሌና እቱባካት ልርሕብ ሰበትሃላ እቲ ልለነብሮ እጀኒት ምንቅሩብ ዲብ ኣፍያቶም እግል ልድረሶ ሕኩመት እለ ረውደት ካልአይት ሸቀግሎም ህሌት
0: ስለ ዘለዎ መንግስትኻ ኣብ መዋል ህፃናት ወይ ከዓ ቅድሚ ትምህርቲ ኣተኪሩ ይሰርሕ ስለ ዘሎ ኣብዚ ግዜ እዚ ብኡ መጠን ከዓኒ ኣብ ከባቢኦም ምዕሩይ ኣገልግሎት ዝረኽበሉ መንገዲ ንምፍጣር እዚኣ ቤት ትምህርቲ እዚኣ ተፈቒዳት ለና ማለት እዩ።
2: ፍንቱ እዮም ዓመት ዲም ረውደት ፍንቱ ይተቂራ ርኢና ማና ብደውለት ብዙሕ ጅሃድ ብዙሕ ባጀት ነፍገረቱ ሸቂ የብልሃለት ረውደት ንዝማም ክላእ ኣላዮ ናቀዘምላ እዮም ዓመት ኣስርስዕ በፅሐ ኣላዮ ማና እታ መዲረት ብዓም ይብለዓም መዴረት ብዲር ኣነክስ ከምኡ ሲሲጂ ኣነክስ ገለ ንብላ ኣና ኣዘ ኩለ ዲ ብስራ ቀየራ እዮ ማና ንዙም መደርሲን ረክበያ ወመንሃጅ ሰኒ መፀየን ኩለን ተዓለመያ ማና ኣዘ ትለ ድዓም ለምና ንዙማ ረውደት ንብለን ኣነ ክላዕለያ ዮም ዓመት ስርስዕ ጋያ ንብለን ለና ወባ ዓደት ሓኮርኢና ንሄ ለንዙማ ደረሰ ላዓለው ናይ ረውደት ድዓም 84 ኣለው ብ ዮም ዓመት ላኪን 736 ጋብሉ
3: እሊ በርናምጅ እዚ ብሕኩመት ማፅላሕና ከዶ ዘ ሰለስ ዓለያ ግናንሰብ እዛ በርናምጅ ሕኩመት ክልሚ ካብ ማለ ቢርከቡ ወባእታ ክልዶለተኒ ምና ጅና ምን 4-5 ዘላ መዋል ህፃናት ግልሕለፍ ድዩ ሰበት ባህላ ግልእሊ ዮም ዓመት ኣብያት መዳርስ ፈትሓ ወጀኒት ክልን ምናራብዓ ሓምስ ሰነ ዘሎ ወደ ህፃናት ደርሶ ኣለዎ ትላሕ ምና እዚ ከም ኣወላይ በርናምጅና ፀብጣሙ ለዜና ተበለ ግን ምታርፍና ኣማን ህላ ካብ ከም ላዓለ ዜና ግን ምግልእለን ግልእሊ ግንወደ 27 መምህራን እንደናሰልጠና ወዲ ሽቅን ግቡሳት ለያ በለ ንሳባማ ሰለስ መፀያነ 20 መምህራን ሓደት ንመፀያ ናይ ረውዳት ለያ በለ
0: ስጋብ ሕጂ ከዓኒ ደርጋ ኣብ ምዝዛም በፂሓላ 900 በፂሓላ ክንብል ንኽእል ወይ ክንደፍር ንኽእል ምክንያቱ ኩሉ ተወዲኡ ከምዚ ትሪዮ ዘለኹም ሕጂ ተሪፉ ዘሎ ናይ ቦሎፈን ወይ ከዓ ናይ ሕብሪ እንተዘይኮይኑ ማዕፆ ምግጣም እንተዘይኮይኑ ኩሉ ተወዲኡ ኣሎ ሻሎ ኣብታ ትመፅእ ዓመት ከዓ
1: 900 ብናሃ ታምም ሃላ ለታርፍ ለሃላ ባባት ወቦየት ለመስል ሌጣቱ ለትመፅእ ሰነት ህየ እሎም ረይም ዲብ ረውደት መንሸብ እንደ ገሰው ደርሶ ላዕለው እጀኒት እትለ ረውደት ሓዳስ እግል ልድረሶ ወሓቆሁ እትለ ስምጥና ልህሌት ምን መእምብታይት እስ ካልአይት ደረጀት እግል ልድረሶ ወምን ቅሩብ ከደማት እግል ልርከቦቱ
4: እቲ መጃል ዓፌት ማለት እትሓመት ክድመት ክምህሌት ለስካን ልሓብሮ ኣስክላ ሓት ሰለስ ዕያደት ወሓተ መርከዝ ዓፌት ክምህለያ ማለት ኣምር እዚኣት ኩሉ ሄኒ ሙዴረት ሽዕብ ናይ ከትራም ፅርግያ ሰበት መልክ ወሓት 80 من مئت من مساحتا قد موتا تثبتو لسكان من قروب اتا مركز عافيت اندما تساو كدماتكم سرق بول تحبر بل اللي ما مديريات شعب من لتفناتا مديريات اقل حرس وابعد قارات قدام ثبت متسا لكدمات عافيت اقل كلو تهيبو موسيقى

0: ላይ ከረም ማ ሰበት ዘለይም ያዓላ ኣረድ ናሽፋ ኩሉ ማ እንደት ኣካብ ኣንበትና ፉንቲ ሃኮ ክለስ ብዕና ኣንበትና ተስጂል ማና ኣዘለ ተእሲር ኢንስትራክሽናል ታይም ንብሎ ዘለና ምን ዘበና ዝድሮሰ ዝገቦም ይደርሰ ይህለዎን ሓተ ዲባ ሰበብ ላኣትየለ ማለት ካል ሄነ ዋልደልማ ምስሊ ንስበቁ ሰገም ብዙሕ ድራሰት ሕትማም ሃይባሙ ያህለው ማለት ግልሚ ዝሓለት መንበሮ ተበርትዖም ማለት ላማ ሓተ ምና ኣስባብቲ ወላማ ልውሑድ
1: ኣብ ቀፃሊ ምስ ምዕባለ ዝርኢ እቲ ባህሊ ከም ባህሊ ካብ ኣቦታት ካብ ኣባሓጎታት ስለዝፅንሐ ኣብ ላዕሊ እውን መረት ስለ ዘለዎ እቶም ናይ በዓል
2: ስብክ ወስእግም ምን ኣብ ዕበወታቶም ለፃንሐ ውርስቱ ወምስል ተጠውር እግል ልትረፍ ለቀድር ጋርቱ ስካን ሽዕብ እት ገለብ ምድር ሓርስ ሰበትቦም ከን ገይሶ ወሰብ ገለብ ህየ መደት ከረም እንሰር መጾ ወልሓርሶ እርድ ሓርስ ወሰከን ከን ቦም ምን እሊ ስብክ ወስግም እግል ኣባሮ ሓቆ ገብኦው ህየ ክስእት ረስማል ዓባይ ወኣብካት ሽቅል እግልቲ ደግሎም ብካ እትሊ ወቅት ላኪን ብጠረምኑ እንደ ትበ እግል ትጅበሮም ይትቀድር እት መስተቕበል ላኪን ኣዳም ሓቆ ዳርሳ ወኣብያት ሓቆ ገብኣግሉ ላዓል ወትሓት እግል ይበል ይቀድር
1: ተማሂሩ ኣብ ታሕቲ ገዛውቲ ጥዑይ ገዛውቲ ታሕቲ እንድሕር ተሰሪሑ ሰብ ላዕሊን ታሕትን ኢሉ ዝክስረሉ ምክንያት ብዙሕ ኣይክህልን እዩ ግን ምስ ምዕባለ ዝተኣሳሰር እዩ ኣብ ቀፃሊ ዝርአ ኮይኑ እዩ ዝስማዓነን
3: እሊ እቲ ምዴርት ሽዕብ ልትርአ ለሃላ ዓቦት ክዳማት እጅትማዒ ግላ ስካን ርህየት ካልቕ ለሃላ ጋርቱ መጃል ሓርስ ኣካል ላኪን ዝያድ ክሰእት ረእስ ማላኣት ሓዘ እፍንቱይ መናበረት ለስካን እቲ ሓርስ ወወራታት ሓርስ ኣካል ሄ እቲ ዓግምት ሰበት ለእተንክብ ኣብ ውዛረት ሓርስ ናይ ማሽነሪ ሰዳየት እግል ርከቦ ክምሰልሓዙ ለስካን ልትፋኖ እላ ሰዳየት ረክቦ ምንገብሄኒ እግል ርሑም ሌጣ እንደ ግቢእ እግል ብዙሕ ኣካናት ዓድና ፍረያት ኣካል እግል ኣቅርቦ ክምሰል ቀድሮ ዝእክዶ
4: እምበል እሊ እዘ ሕና እሊ ግራህና ለ ጠረፍ ናይ መሓዝ ብሎህትጃ ቅብለቸ መሓዝ ስልሃለ መሓዝ ዓብዪ መሓዝ ሽዕብ የኒ ኩሉ ዝእምሮ ማዕና ያኒ እዚ ምን ላባል ዓጉም ሓቆ ኣፍራሳ እየ ኩሉ ሓቆ ፋርሳ ዲቤት ለመፅእ እዚ ኣና ያኒ ግል ለምሓዝ ምኑ መከላከሊ ግል ኢደ እዚ ኣና መሽክለት ናይ ሽቁል ፀገም ኣለብየኒ ላኪን ኣስመንቲ ከም ምራድ ትትረከብ ሓፂን ከም ሰል ምራድ ይረክብ እሊታ ደሉ ወፈር ግል እየ ኣነ ነወሸ ግኖሸ ተረተር ብዲብየ በተረተር እመን እንደደነኮ ትርለት ባ ብተር እንደወደየኮ ለማይ ከምሰል ይሸርሽሮ ግልኢደ ቀድር ላኪን ንምሽክለት ምግእኮ ለኣስመንቲ ወልዮም የህሌትኒ ካልእ ከማን ሓፂን ይህላኒ እሊታት ሽያ ዋፅዓና ወለው ሒዝካ መራ ኩል ደውልታ ካብ ምሽክለት ወዲ
5: ኣነ ንሲሓት እያ ኢዳ ኣሸዕብ ወደውለ ብነፍሲ ይዓኒ ተራغብ ነኺል والأرض اللي ماها مر مالح تعملها تحلي حتى يزرع المواطن تحت النخل ما يغطي المصروف حقه والنخل يمشي في البيوت نخل يعمل أقل حاجة من نخلتين إلى أربع نخلة في داخل البيت الشارع يكون فيه نخل المشاريع تكون نخل إذا تهيأ الماء وتسددها تسدود في البلد حان تمد بالمواسير والصحراء تكون جنة
1: الهزب السرح لمد هنا بناء بعورين وقلبتين السرح قلت أطالي سلز السرح وزح شكر الله يكون السرح له ساعتات
2: لأب شعب وهب عرات لا لتشاكع قمت قلت التلاليتو وانبلح اللاليتوم لقدمو من قدرتهم والعلى قبع أشكال لكن بماشينري من لتشاكة زيادة نتيجة وتركبت قدم إلا صدايت ماشينري نركب عنا اتلا لحلفيا ثلاث أو أربع سنة لكن ماشينري يركبنا لشعب بنوسو سلادن دات فاقرة لودي جربيتات حل دايم يكون لقابت اللي الدراسة دي معالة حق وعلت وصدايت ماشينري حق وتركبت لكن دي بالتيحرس نتيجة تقل تتركب لتقدر
1: ناي حاجز ماشينيرين ناي تتجبر مطناعتي ندير سؤالات ايش وبايت انت تتجبر او تصيد كركب يقول يقول ان طلعنا
0: من بعد دراسه حياه الاول من امر قدر

0: ፍታ ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞድሓንደ
2: ኣይፈለጥኩ መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱቅ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኩሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መርቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ብምስርት ሓበሬታ ስታስቲካዊ ጸብጻብ ትራፊካዊ ሓደጋታት ቀዳምነት ዘይምሃብ ካብቶም ኣብ ቀዳማይ ደረጃ ዝስራዕ ጠንቂ ሓደጋ ኮይኑ ዘሎ እዩ።

0: ተሽከርከርቲ ኣብ ዕለታዊ ምንቅስቓስ ብሕጋዊ ኣገባብ ተማእኪለን ቀዳምነት ሂበን ክኸዳ ሕግታትን መምርሒታትን መጓዓዝያ ምድሪ ዝእዝዞ እዩ። እዚ እንኾነ ግን ብቁፅሪ ዘይውሕዱ መራሕቲ መካይን ሸለልትነት ዝበገሶ ቀዳምነት ከይሃብካ ምሕላፍ ብቐጻሊ ዘጋጥምን ሓደጋታት ክፍፀም ምርኣይን ልሙድ ኮይኑ ኣሎ።
1: ኩሉ ግዜ ኣብ ፅርግያ ንኩሉ እዩ ጎደና ንኩሉ እያ ተማል ንተሽከርከርቲ ኣሎ ሞተር ተሽከርከርቲ ንብሽክሌታ ንኣጋር ንእንስሳውን እዩ ማለት ዓረብያ ፍረስ እውን ማለት ማለት እዩ ሕጂ እታ ጎደና ንመን እያ ክተኣክል በዓል መኪና ንኣጋር ቀዳምነት ሂቡ እንተዘይከይዱ በዓል ብሽክሌታ

0: ኣጋር ቀዳምነት እንድሕር ሂቡ ዘይከይዱ በዓል መኪና ንበዓል ብሽክሌታ ቀዳምነት ሂቡ እንድሕር ዘይከዩ ሓደጋ ኣሰካፉ እናኾነ ይኸይድ ማለት እዩ። ስለዚ እቲ ንሰብ ተሽከርከርቲ ጥራይ ኣይኮነን ቀዳምነት ክህቡ ዝግብኦም ኣጋሩን ብመንፅሩ ተሽከርከርቲ ቀዳምነት ሂቡ ክሓልፍ ክኽእል ኣለዎ ማለት እዩ። ከመይ ማለት ክቆርፅ ከሎ ፔሊካን ላይን ወይ ዜብራ ላይን ቆሪፁ ክኸይድ ኣለዎ። ክቆርፅ ከሎ ዲያጎናል ንስያፍ ዘይኮነ ቆርፅ ቴስዓ ዲግሪ ቆሪፁ ክኸይድ ክሓልፍ ክኽእል ኣለዎ ማለት እዩ። ንምንታይ ይሓፅረሉ ድሕነት ውን ይሕለዎ ማለት እዩ። ነታ ካብ ጎደና ናብ ጎደና ካብ ማርሻ ቤድ ናብ ማርሻ ቤድ ክሰግር እንሕራልዩ ቴስዓ ዲግሪ ቆሪፁ እንድሕር ኮይኑ ይሓፅረሉ። ዲያጎናል ብስያፍ እንድሕር ዝኸይድ እንሕራልዩ እውን እቲ ፅርግያ እናገፍሐ ስለ ዝኸይድ እታ መኪና ውን ወይ በዓል ብሽክሌታ ተሽከርከርቲ መፅአን ከጋጥሞ እቲ ሓደጋ ክጋጥም ስለ ዝኽእል ተጠንቂቁ ኣጋሩን ክቆርፅ ከሎ ተጠንቂቁ ክሰግር ክኽእል ኣለዎ ማለት እዩ። ይግበ እዩ እሱን ቀዳምነት ክህቦ ይግባ እዩ ማለት ግቡ እዩ።
1: ቀዳምነት ዘይምሃብ ነቲያ ንሻዕ ሕልፍ ትብል ግዜ ዘይምጥንቃቕ እዩ። ምክንያቱ ታዋኽ ዘምፆ ነገር እዩ ኣኸንዲ ነቲ ኣጋር ቀዳምነት ህቦ ብዘይምስተውዓል ክኾን ኽእል ገሊኻ ቀልጢፈ ከይደኒ ምዝባል ቀዳምነት ዘይምሃብ እዩ ዝኩሉ ጠንቂ ሓደጋ ዝኾን ዘሎ።
2: ብሰንኪ ሓደጋ ተሽከርከርቲ ዝስዕብ ሳዕቤናት ቀሊል ኣይኮነን። ሓደ ካብ ቀንዲ ጉድለታት ኮይኑ ዘሎ ቀዳምነት ዘይምሃብ ድማ ንሱ ዝፈጠሮ ከቢድን ፎኪስን ሓደጋ ሳዕቤናቱ ኣብ ህይወት ሰብ ናይ ሞት ሓደጋን ከቢድን ቀሊልን መጉዳእቲ ኣብ ንብረት ምዕናው ማእልያ ዘይብሉ ክሳራ ምስዓብን ንቡር ተርእዮ እዩ። ብሰንኪ ዘጋጠመ ሳዕቤናት ድማ ምፍልላይ ኣብ ስድራ ቤታት ዝኽትምና ኣብ ህፃናትን ዝዓበየ ሽግር ዝፈጥር ዘሎ እዩ።
0: ልዕሊ ዝኾነት ኮታ ድሕነት እያ ብሰላም ካብ ናብ ብሰላም ወፊር ካብ ሰላም ካኣቱ እንድሕር ኮይንካ ሕጊ ትራፊክ ዘማልኦ ክተማልእ ክትክእል ኣለካ ማለት እዩ። ሓደ ኣሽከርካሪ ወ ተሽከርካሪት ወይ ድማ ዝመርሕ መርሒ መኪና ኣብ ሓሳብ ካኣቱ የብሉ ኣበይ ናይ ቦታ ሰካፍ ቦታ ኣሎ ህዝቢ ኣበይ ናይ ቦታ ክራውድድ ቦታ ኣሎ ማለት ናይ ህዝቢ ብዙሕ ህዝቢ ምንቅስቃስ ትራፊክ ኣበይ ናይ ቦታ ኣሎ ስኢልካ ጢሒስካ ምካድ ኳ ይኮነን ኣበይ ናይ ቦታ ክራውድድ ቦታ ኣበይ ናይ ቦታ እቲ ኣሰካፊ ናይቲ ተሽከርከርቲ ብብዙሕ ተሽከርከርቲ ዘለዎ ኣብኡ ኣብ ሓሳብ መብዛሕቱ ኣብ ሓሳብ ኣትዩ ኣይረእኽዎን ኣይስተውዓልኩን ኣይሓሰብክዎን ይብለካ ደዋ ኣቢልና ተዛረብናዮ ወይ ሓተትናዮ ማለት እዩ። ኣይስተውዓልኩን ዘርክበና ኣይመስለኒን ካብ ናብ ወፊር ናብ ሰላም ክነኣቱ እንድሕር ኮይና ቀዳምነት ኢልና ውሕስነት ዘለዎ ኣካይዳ ሕጊ ትራፊክ ኣማሊና ምክንያቱ ድሕነት ልዕሊ ኩሉ ስለ ዝኾነት ማለት እዩ።
3: ናይ ሰከንድ ንኸይፅባ ክብል ቀልጢፉ ሓልፍ ክብል ካብ ዘይድለ ነገራት ቀዲምካ ሓልፍ ይደሊ ቀዳምነት ማሃብ ግን እቲ ኣዝዩ ኣገዳሲ ነገር እዩ። ዋውትስነት ቀዳምነት ማሃብ ብፍላይ ኣብ ሰርክል ከምዚ ትሪኦ ዘለካ ብከምዚ ክመልፅ ከሎ ከዓነ ኣብዚ ከኣቶ ከሎ እዚ ብዝደሎ ኣብቲ ኣብ ልክዕ ፀጥ ኢሎ ክፅብዮ ክእል ኣለኒ ቀዲም ሓልፍ ክብል እዚ መገደሉ ልክዕ ናቱ ስሬት እዩ ዘሎ ብገደሎ ሓልፍ ክብል ከሎ ግድን ቀዳምነት ስለዚ ሃቦቱ በዚ ዝመፅለ ሎ ሓደጋ ሃጋጢ ምካል ኣብ ናይ ደሴት ይኸውን ኣሎ እዚ ኣብ ካልእ እውን ኣሎ እዚ ቅድዳምካ ኣሎ ሓደ ብማኪና ሓጂ ፀጋምካ ከቅድመካ ክእል ኣሎ የማንካ ከቅድመካ ከሎ ግን እስኻ ትኸድካ ትኸይል ኣለካ ካልእ ነገር በዚ ተመፂካ የማንካ ካ ተሃድም እዚ በዚ ዘሎ ሸዕ ሓደጋ ክምፃርካ ይኽእል።
1: እቲ ዝዓበየ ቀዳሚ ነገር ሸለልትነት እዩ ካልኣይ ነገር ከዓ ተሃዋኺ እዩ ሳልሳይ ነገር ከዓ እቲ ሰብካ ደይምስተውዓል በዓል መራሒ መኪና ዜብራ ከም ዘሎ ብቅድሚ ኣመልኪ ተመልኪቱ ኣኸንዲ ክሳይ ዝገብር ገሊ ዜብራታትና ከዓኒ እቲ ሕብሪ ሃሲሱ ስለ ዘሎ ንሱ ከዓ ናቱ ጠንቅካ ኣለዎ
4: ወደቂ እዩ። እቲ ናይ ኣጋር ሕጋዊ ኣካይዱ ብዜብራ ቀዳምነት ከም ዝግብኦ እዩ እቲ ሕጋዊ ሕጊ ትራፊክ ካልእ ግን ናይ ኣጋር መንገዲ ማርሻ ቤድ ሒዝካ ምኻድ እዩ ኣብ ፀሊም ፅርግያ ግን ንማኪና ዝተሓዘአ መንገዲ እዩ። ኣገዳሲ ኮይኑ ዘይተርፍ ንድሕር ኣሊካ ግን ድሕር ማኪና ተዓጊዝካ ግዜኻ ሓሊኻ የማንካ ፀጋምካ ርእኻ ክትሓልፍ ኣይመኽፍአን እዚ ቀዳምነት ከም ዘለካ ግን ኣብ ፀሊም ፅርግያ ኣትኻ ክትኣቱ ግን ናይ ኣጋር ጉባእ ኣይኮነን ውሕስነት ከዓ የብሉ ነቲ ሰብ

0: ሃዲእ ካብ ምዝዋር ድሕነት ምሕላው እዩ ቀዳምነት ምሃብ ውሕስ ኮንካ ንኽትከይድ ዝድረኽ እዩ። እዚ እናኾነ ግን መዓልታዊ ቀዳምነት ከይሃብካ ምሕላፍ ወይ ምጉዓዝ ኣሰካፊ ትርእዮ ኮይኑ ከም ዘሎ ኣባላት ፖሊስ ትራፊክን መራሕቲ ተሽከርከርትን ሰብ ኣጋርን ዝምስክርዎ ሓቂ እዩ።
1: ብዙሕ ግዜ የደጋጥመካ ገሊኡ እቲ ኣጋር ናተይ ኢሉ እንዳጎይኣቱ ምክንያቱ ምፅ ኢሉ ኣብቲያ ቅድም ዜብራ ምብፅሑ ኣክንዲ ደው ኢሉ ማኪናት ዓዚቡ ኣክንዲ ዝሓልፍ ብዘለዎ ይሓልፍ ገሊኡ ከዓ እንዳሓልፈ ከሎ ሞባይል እናተጠቀመ ከይድ እቲ በዓል መኪና ከ ክሕልፎ ኣለዎ። ቀዳምነት እቲያ ዜብራ ነቲ ኣጋር እያ ትምልከት። ነቲ ኣጋር ቅድም ተሳግሮ ካብ ውሽዑ ንስኻ ክትሓልፍ ኣለካ።
2: እቲ ኣብ ብዙሕ ዝሪኦ ኣብ ሕማቅ መገዲ ከለኻን ቴሌፎን ኣለዎ ቀዳምነት ካልኣይ ዕላል ዕላል ሳልሳይ ከምዚ ዝብለካ ዘሎ ኣብቲ ቴንሽንካ ኣብቲ ናትካ ሓሳብ ጥራይ ክርክብ የብ ከምዚ ኢልካ ናይ ጉያ ጥራይ ሕጅብ ከም ዝኾን ከሎ ኣብ ቤናኻ ይካደ ኣለኻ ማለት እዩ። ሜዳስ ናይ ቤናኻ ኮይኑ ይስማዓካ ኣሎ። ኣብ ሰዓት እዚ ሕጂ ሓደጋ ክመፅ ይኽእል፣ ምክንያቱ እቲ ሰብ መገዱ ሒዙ ይኸይድ ኣሎ። እስኻ ግን የለኻን ማለት እዩ፣ ኣብ መገዲ የለኻን ማለት እዩ። ቀዳማይ ቴሌፎን፣ ካልኣይ ዕላል ምሰብ፣ ሳልሳይ ዘይምክትታል ከምዚ ታህዋኽ ቴንሽንካ ናብቲ ክትበፅሑ ደለኻ ክሳይ ጥራይ ማለት እዩ። ሕጂ እንታይ መፅእ እቲ ሓደጋ ክመፅ ይኽእል።

0: ወላውን ቀዳምነት ኣብ ዝግባኣካ ቀዳምነት ሂብካ ከባቢኻ ኣረጋጊፅካ ብጥንቀቐ ተማእኪልካ ብመምርሒታትን ሕጋጋትን ምጓዓዝያ ምድሪ ተመሪሕካ ምኻድ ሕልናዊ ቅሳነት ዝፈጥር እዩ።
1: ሕግታት ትራፊክ ንምንታይ ተቢሉ ንምንታይ ሕጊ ወፅኡ? ኩሉ ግዜ ብሕጊ ትራፊክ ተመሪሕና ክንከይድ ክንክእል ኣለና። ምክንያቱ ብታቤላ ወይ እቲ ፖሊስ ትራፊክ ወይ እዚ ናይ ፅርግያ ሕጊ ናይ ትራፊክ ተቀይድና ክንከይድ ክንክእል ኣለና። ብኡ ተቀይድና ክንከይድ ክንክእል ኣለና እምበር ትራፊክ ኣሎ የለን፣ ታቤላ ኣሎ የለን፣ እሱ ይኮነን እቲ መጀመርያ ታቤላታትን ሕጊ ትራፊክ ህንፃታት ናይ ትራፊክ ክነክንብር ኣለና። መጀመርያ እዚ ንመን እዩ? ንመራሕቲ መካይንን መራሕቲ ብሽክለታን ማለት እዩ። መራሕቲ መካይንን መራሕቲ ብሽክለታን ንመራሕቲ ዓረብያ ካልን ካልን ክህሉ ይኽእሉ እዮም። ነዚ ኣኽቢርና ሕግታት ትራፊክ ኣኽቢርና ክንከይድ እንድሕር ኮይና መጀመርያ ትራፊክ ኣሎ የለን ኣይኮነን። ትራፊክ ኣሎ የለን ሕጊ ክኸበር ክኽእል ኣለዎ። ሕጊ ባዕልኻ ሕጊ ኢኻ እቲ ኣሽከርካሪ ንባዕሉ ሕጊ እዩ። ሕጊ ማል እዩ ዝኸይድ ንድሕር ኮይኑ ሕጊ ማለት እዩ። ስለዚ እቲ ትራፊክ ወይ ድማ እቲ ታቤላ ኣይኮነን እቲ ሕጊ በዓል ናተ እቲ ሕብረተሰብ ባዕሉ ሕብረተሰብ ሕጊ ማለት እዩ።
2: ኩሉ ሻ ትኩርነት ክህልዎ ኣሎ። እቲ ኣብ ማኪና ምስ ሓዝካ ኣድቦኻ ክህሉ ኣሎ። ኣድህቦ ነቲ ሒዝከያ ዘለካ ጎደና የማንካ ፀጋምካ ምክትታል ኣድህቦ ሰባት እውን ቅድሚካ ዘለዉ ኣብ ከመይ ኩነታት ኣሎ ሳይኮሎጂ እውን ክትሓስብ ክትክእል ኣለካ። ንዕ እናተከታተልካ ካትከይድ ከመይ ኣሎ ስዕበኒ ከታተልን ዘለዎ እናበልካ እዩ። እዚ ንኣጋር ኹን ሰብ ማኪና እውን

0: ስለምንታይ ተሽከርከርትን ሰብ ኣጋርን ቀዳምነት ዘይንህብ? ስለምንታይ ሸለልትነት ነዘውትር ዝብል ሕቶ ክልዓል ድማ ንቡር እዩ።
1: እቲ ታቤላታት ኣሎ ዝሕብር ቀዳምነት ናይ መን ከም ዝኾነ ፍሉጥ እዩ። ንበዝሒ ሰብ መካየን ግን ድፈርሐ ይትረፍ ደው ይበልዚ ዓይነት እዩ ዝኸይደ ሎ። ዝበዝሒ ግዜ ክትሪኦ ከለኻ ድሕሪ ትራፊክ ተራ ዘይሃልዩ ዝቆፃፀር ኣካል ተራ ዘይሃልዩ ቀዳምነት ህሩግ ናበልካ ምእታዊ ኣሎ፣ ቀዳምነት ዘይምሃብ ኣሎ። ናይዚ ውፅኢት ከዓ ሓደጋ እዩ።
2: ሰብ መካየን ይኹን ሰብ ብሽክለታ ንነገራት ጠልጢፎም ንኸርክቡ ክብሉ ብተሃዋ ክኸዱ ሞ እቲ ተሃዋ ከ እንታይ ይምፅእ? ጠንቂ ሓደጋ ይመፅእ። ሓደጋ ይመፅእ ሞ እቲ ጠንቂ ሓደጋ ፍጠር ማለት እዩ። ስለዚ ኣይንተሃዋ ቀስ ኢልና ህድእ ኢልና ንኽድ።
3: ንሰብ ማኪና ግን ኣብ ካልእ ቀዳምነት ከዓ ከም ዘለዎ ክንፈልጥ ኣለና። ንዓና ክሕሸና ማለት እዩ። ዋላ እውን እንተኾነ እውን ኣነ ብናተይርኢዶ ዋላ ኣብቲ መሰጋገሪ ኣጋር ቀስ ኢሉ ክኸይድ ዝሕሸሉ መንገዲ ክመርፅ ኣሎ። የማኑ ፀገም ሪኦ እቲ በዓል ማኪና ኣደቡ ከመይ ኣሎ ፈሊጡ እውን ክሓስቦ ዘሎ ግድን ንዓይ ዝግባእ ኢልካስ ነብስኻ ብሓደጋ ዘይምእታው

0: ተሽከርከርቲ በብመንገደን ብሕጊ ተማእዚዘን ክኸዳ ቀዳምነት ሂበን ክሓልፋን ብሓፈሻ መራሕቲ መካይን መምርሒታትን ሕጋጋትን ከኽብሩ ለብዋ ዘድልየ ይኮነን።
1: ሸለልትነት ኣሎ ኣባህላይ እንታይ ብሸለልትነት እዩ ዝኩሉ ዘጋጥም። ኣይተርክበኒን እያ ተርክበኒ እያ ክሓልፎ ክእል እየ ኣይሓልፎን እየ ዜብራ ላይን ኣትዩ ኣይኣተወን ኣትዩ ከለ ኣይርክበኒ ኢልካ ክሳይ ምግባር። ስለዚ ተጠንቂቕና ንክድ።
2: ኣነ ዝበዝሐ ግዜ ክዛረብ ክላብዋ ዝደሊ ሰብ ብሽግለታ እዩ። ምክንያቱ ኣብ ፀርግያ ናይ ብሽግለታ ኣጠቃቅማ ብዙሕ ሽግር ኣሎ። ዝበዝሐ ግዜ ከዓ ካብ መኪና ምስ መኪና ስ መኪና ምስ ብሽግለታ ካ ሓደጋ ትርኢ ኣንና ከምዚ ኣብ ፀርግያ ዘለናሉ ብዙሕ ሓደጋታት ንሪኦ ሰብ መኪና ምስ ብሽግለታ እዩ። መኪና ምስ መኪና ኣሎ ዶ ግን እቲ ንበዝሒ ክትሪኦ ከለካ ኣብ ወሳዕ ቤት ነምፅኻ ነቲ በዓል ብሽግለታ ስለ ዝኾነ ሰብ ብሽግለታ ብፍላይ ኣብ ኣጠቃቅማ ብሽግለታ ኣጠቃቅማ መንገዲ ኣብ ክጥወይሉ ከለዉ ክጥወይ ከይዝተውዓሉ ብምፅዋይ ዝግበር ዘሎ ሓደጋታት ብጣዕሚ ኣዝዩ ዘሰክፈካ። ሰብ መኪና በቲ ዘሎ ምልክታት ናይ ታቤላታት ተማዚዝና ክንከይድ ከም ዘለና ኣብ ኣጋር ዜብራ ኣብ ዘለውሉ ከዓ ቀዳምነት ንሰብ ኣጋር ክንህብ ከም ዘለና ሰብ ብሽግለታ ከዓ እቲ ከድሎ ዘለ ቦታ ክኸድሉ ዘይብሉ ቦታን ክጥወይ ከለዉ ከመልክቶ ዘለዎ ነገራትን ክፈልጡ በዘጋጣሚ እዚ ንነፍሶም ድሕነት ክብሉ ክጥንቀቁ ከም ዘለዉ ይላቦ።

0: ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መረፍረ ፃዕሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላም ንጥዕና ንምነየልኩም። ኣብ ናይ ሎም ኣተኩሮ መደብና እምባር ካብ ከውሒ ናብ ሰውሒ ኣብ ትሕቲ ዝብል ኣርእስቲ ዛንተ ሓደ ፃዕራምን ኣብነታውን ዝኾነ ሓረስታይ ኣቶ ዮሴፍ ተክሊማርያም ንሕዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ሓረስታይ ዮሴፍ ተክሊማርያም ይዝበሃል። ኣብ ዓዲ ቅስሞ ደንጎሎ እዩ ብሕርሻ ካብ እትናበር ስድራ ተወሊዱ ኣብኡ ውን ዓብዩ። ኣማ ኣዳ ምስ በፅሐ ከዓ ኣብ ዝተፈላለየ ንግዳዊ ስራሕ ተዋፊሩ ክሰርሕ ጀሚሩ፣ ፀኒሑ ግና ናብ ሕርሻ ተመሊሱ። ኣብ ገደና ናይ ገዝኡ ብ10 ተኽሊ ፈልሲ ጌሶ ልምዓት ጀሚሩ። በተን ዝተተኽላ ጌሶ ደሓን ምንጪ ኣታዊ ክረክብ ምስ ጀመረ ናብ ዝሰብሐ ስራሕ ልምዓት ተበጊሱ። ምስ ዓዱን ምምሕዳሩን ብምርዳእ ድማ ኣብ በረኻ ዓዶም ኣብ ሓደ ሽንጭሮ ማይ ዝሓልፎ የማነ ፀጋሙ ድማ ከውሒ ዝኾነ ቦታ ክጥቀመሉ ሓቲቱ። እንተኾነ ኣብዚ ከውሒ እንታይ ተኣምር ክሰርሕ እዩ ተባሂሉ። ንሱ ግና ነቲ ተውሃቦ ቦታ ብምዝላይ ብምድልዳል፣ ከምኡ ውን ካብ ካልእ ቦታ ምሩፅ ሓመድ ብምምፃእ ዶኪዑ ናብ ለሰግራት ብምቕያር ናብ ልምዓት ተዋፊሩ። ሓረስታይ ዮሴፍ ኣብ ፈለማ ተበግስኡ ዝነበሮ ኩነታትን ዘካየዶ ፃዕርን ከብርህን ከሎ፣
2: ኣነ ሕርሻ ክጅምር ዝኽኣለኒ ቅድሚ ሕርሻ ምጅማረ ኣብ ካሊእ ንጥፈት ይነጥፍ ነይረ ኣብ ንግዲ። ካብ ንግዲ ግን ኣብ ሕርሻ ሕሸኒ ኢለ ኣብ ገደና ዝጀመርኩ ወንጌሶ ካብ 10 ዘይበዝሓ ፅቡቅ ቶት ምስ ሃባኒ ኣነ ዳሕራይ ካብዚአን እኳ ክንዲዚ እቶ ፅቡቅ ዝረከብኩስ ኣብ ጥቃርባ ገይረ ረብሓ ረኪበ ደቀይ ዘዕብየሉ ኢለ ናብ ገማግም ሩባ ሃሰስ ኢለ ኣብቲ ዝረከብኮ ቦታ ከዓኒ ኣኻዊሕ ነይሩ። ነቲ ኻዊሕ ምስ ሓተትኩ ንምሕዳር ከባቢ ኣናብርቲ ዋእ እዚስ ከይትህሰ ከውሒ ኢሎምኒ ደሓን ጥራይ ፍቓድ ሃቡኒ እምበር ኣነ ነዚ ከውሒ ፅዒረ ናብ ሰውሒ ክቕይሮ ኢለ ተበጊሰ።
1: ሓረስታይ ዮሴፍ ቅድሚ ሎሚ ዒላ ብምኩዓት እዩ ብሞተር ገይሩ ጀርዲኑ ማይ ዘስቲ ነይሩ። ምስ ግዜ ግን ዋጋ ነዳዲ ክዋፆ ስለ ዘይከኣለ ፀሓዊ ፀዓት ማለት ሶላር ብምትካል ማይ ከስቲ በቂዑ።
2: ንሕና ነዛ ብዛ ግደናይ ዘላ ዘበገሰትኒ ጀርዲን ናይ እዛ ገደና ካብቲ ሩባ ጀርዲናይ ብመኪና ኢና ማይ ንጓርተላ። ነዛ መኪና ካብ ዒላና ብሶላር ንመልእ፣ ብሶላር መሊእና ነዛ ገደናና ነስቲ። ሶላር ግን ሎማ ዓመት ብጣዕሚ ዕዉት ስራሕ ኢና ነርና፣ ኣበይ ፀኒሕና ስጋዕ ንብል ኮይና። ሶላር ዘለዎ ውፅኢት ናይ ብሓቂ ሓረስቶትና እቲ ዓቕሚ ዘሎ ብሶላር ንክጥቀም እዩ ኣነ ክዛረብ ዝኽእል። ብጣዕሚ ውፅኢታዊ እዩ ሶላር። ዒላና ካብ ምፍሳስ ነዳድን ገለ እንዲሒኑ
1: ሓረስታይ ዮሴፍ ኣብ ምዕቃብ ኣከባቢ እውን እተፈላለየ ባህርያዊ ኣግራብ ብምትካል ንኸባቢኡ ብምቕያር ዓብ ፅልዋ ኣሕዲሩ ይርከብ።
2: እጂ ኣብ ባህርያዊ ገረብ ንሕና ነጢፍና ኢና ኣብቲ ከባቢ። እቲ ቦታ ንሕና ክንኣቱ ከለና ቀልጦ እዩ ነይሩ። ንሕና ምስ ኣተና ጎሞሮ፣ ሸዊት ሓጋይ፣ ሉስንያ እዚ ተኺልና ኢና ብብዘይ። ኣብ ርእሲ ተወሳኺ ባህርያዊ ገረብ ከዓኒ ከም በዓል መሞና ዓላ ጨዓ ስጋዕ መቒዕ ኣብቲ ከባቢና ሙሉእ ምግራብ ጌርና ኣለና። በቃ ብጣዕሚ ፅቡቅ በዓል መሞናስ ፈሪስ ንጥሪት ቀለብ በፂሑ ኣሎ። ዕንበባታት ሸዊት ሓጋይ ንንህቢ ፅገን ገለን ፅቡቅ ጀሚርና በፂሕና ማለት እየ። ኣብ ዘተኣምን ናይ ምግራዊ ነጢፍና ኢና ዕቃብ ሓመድን። እጂ ከባቢና ናብ ጫካ ቀይርኒ ኣለና። ጀርዲን ጥራይ ዘይኮነስ ግሪቡስ ጫካ ኮይኑ እዩ ብኩሉ ኢና ንሕና ነጥፍ ዘለና ኣብቲ ከባቢ።
1: ሓረስታይ ዮሴፍ ሓደ ካብቶም ፍሉጣት ተጠቀምቲ ባህርያዊ ድኩዒ ምኳኑ ይፍለጥ። ንሱ ካብ ባህርያዊ ድኩዒ ዝረከቦ ብልጫታት ከብርህን ከሎ፣
2: ኣነ ድኩዒ ኮምፖስት ይጥቀም። ባህርያዊ ድኩዒ ከዓኒ ናይ ጥሪት ናይ ጤል ይጥቀም እዩ ኣብ ኩሉ ሕርሻይ ድኩዒ ናይ ጤል እየ ዝጥቀም ብጣዕሚ ርኡይ ለውጢ ከዓ ዝረከብ ኩሉ ከዓ ብድኩዒ ናይ ጤል እዩ ኣብ ስርናይ ነጢፈ ፅቡቅ ዓወት ኣምፅየ ኣብ ኩሉ ሕርሻ ኣሕምልቲ ኹን ከዓኒ ርኡይ ለውጢ ዘርኢ ብኮምፖስትን ብባህርያዊ ድኩዕን ስለ ዝጥቀም እዩ ዋላ ነዚ ገይሰይ ኣነ ናይ ጤል ድኩዒ እየ ዝገብረሉ ስለምንታይ ማይ ዓይነት ተዕንዩ እንድሕር ናይ ጤል ጌርካሉ ሕጂ ኣነ ኩሉ ጠቕመይ ካብ መዳበርያ ውፅኢ ናብ ድኩዒ እየ ኣነ ዝነጥፍ ብድኩዒ እየ ከዓ ተዓዊት ሎማ ዓመት ድንሽ ዝረከብናያ ሲ ብድኩዒ ነዘን 1ሰርተ ኩንታል ድንሽ 4ባዕተ ብያጆ ድኩዒ ምስ ገበርና ኣለኒ ኢና ልዕሊ ንረኽቦ ነበርና ብዙሕ ምህርቲ ሓፊስና
1: ኣብ ንጥፈታት ሕርሻ ገይሶ ኸ ከመይ ከም ዝነጥፍ ክገልፅ እንከሎ
2: ብዛዕባ ገይሶ ኣነ ዝበፃሕኽዎ ፅቡቅ መረዳእታ ሒዚ እየ ገይሶ ኣብ ዓመት ክልተ ግዜ እዩ ዝቆርፅ ክልተ ግዜ ቆርፅ ከለኹ ኣብ ዓመት ንቀደም ትዕንብብ ትፈሪ ፈርያ ኣብ እግራ ብጫ ምስ ኮነት እንድሕሪ ቆሪፅናያ ወርሕን ክልተ ሰሙኑን ማይ ነፅምኦ ከየስተና ዳሕራይ እንድሕር ቆሪፅናያ ኣብ ፀሓይና ነንቅፆ ኣብ ካንሸሎና ብድሕሪ ብጣዕሚ ስውኡ ፍሉጥ ፅራይ ሕጂ ካብ ገዛና መፅኦም እዮም ንሕና ንመርዓታት ዝኮኑ ውራያት ዝወስዱ ሕጂ ገይሶ ኩሉ ሓረስታይ

0: እንታይ እያ ክገብር ዘሎ ኣብ ዓመት ክልተ ግዜ ከይፈርየስ ክቆርፅ የብሉን እያ ዝብል ገይሱስ ስጋዕ ትፈሪ ዘይጦ ስጋዕ ተውፅእ እንድሕር ፀኒሓ ብጣዕሚ ኣብ ዕዳጋ ከይዱ ተጠቃማይ ዕጉብ እዩ ዝኸውን ጅሕና ብኸም ኣነ ዝነጥፍ ቀልጢፍካ ናይ ምቁራፅ ባህር የብለይን ህዝቢ ዝሕጎሰሉ ስራሕ ኢለ ኣነ ዝወፍር እምበር ንዕዳጋ ኢለውን ብዙሕ ቁርፅቁርፅ ኣቢላ ካብ ዕዳጋ ክረብሕ ኢለ ኣነ ይብገስኒ ህዝቢናሲ ፍሉጥ ገይሶ ንድሕር ኣቅሪብካ ኣሎ እቲ ህዝቢ ዕጉብ ይኸውን ብኡ ስለዝዓገቡ ከዓ ካብ ርሑቅ መፂኦም ንዓና ዕዳጋ ዝወስድልና
1: ሓረስታይ ዮሴፍ ሓደ ካብቶም ኣብ መደብ ንእሱን ርቡሑን ቃፅኦ ሕርሻ ማለት ንርቃሕ ብምስታፍ ዕውት ውፅኢት ብምምዝጋብ ብኣብነት ዝጥቀስ ሓረስታ እዩ ንሱ ንረብሓታት ንርቃሕ ክምስክር ከሎ
0: ብዛዕባ ንርቃሕ ነጢፈ ብሚኒስትሪ ሕርሻ ዝተዋሃበኒ ሓበሬታ ነጢፈ ክነጥፍ ከለኹ ስርናይ ዘርአ ብመስመር 9.7 ኩንታል እያ ንረኪበ ሕጂ ብልጫ ናይ ምርቃሕ ብመስመር ዘርኢኻ ብዙሕ ዝጭንፍር ንዕ ክትዘርኦ ከለካ ብባህርያዊ ድኩዖ እየ ዝጥቀማኒ ባህርያዊ ድኩዖ ገይረ ኣዝዩ ብሉፅ ምህርቲ ረኪብና ብሓቂ ክገርመኩም እቲኡ ዝነበረ ዝሓዞ ጉንቦ ዘገርም እዩ ኣበይዳ ኢና ነርና የለና ሕጂ ንመፃኢ ኣነ ኣዕብየን ክወፍር እየ መደብ ተታሒዝ እየ ዘለኹ
1: ሓረስታ ዮሴፍ ኣብ ልምዓት ዘራእትን ኣሕምልትን ጥራይ ተሓፂሩ እውን ኣይተረፈን ኣብቲ ዝኩዓቶ ዒላ እኹል ማይ ብምርካቡ ኣብኡ ዓሳታት ብምዝራእ ንስድራ ቤቱ ዝኸውን ዓሳታት ብምፍራይ ተወሳኺ ረብሓ ይረኽበሉ ኣሎ
0: ንብዙሕ ዓሳዊ ነጢፍና ኣለና ፅቡቅ ኣፍሪና ኣለና ኣባዚሕንዮም ኣለና ብሰለስተ ኣርባዕተ ዓሳ ዝጀመርና በዚሖም ሕጂ ቶም ዝዓበዩ ንሕና ምብላዕ ካብ ዒላና ጀሚርና ዓሳዊ ፈሊጥና ዓሳ ደቂናሲ ዓሳ ተገፊፎም ከም ዝብላዕ ፈሊጦም ካብታ ዒላና
1: ድሕሪ ብልሓትን ፃዕርን ዓወት ከም ዝርከብ ዘጠራጥር ኣይኮነን ሓረስታ ዮሴፍ ተክሊማርያም እውን ሳላ ዘካየዶ ፃዕርን ዘተኣታተቦ ሜላታትን ኣብ መነባብርኡ ዞም ፀለውጢ ቀሊል ዘይምኳኑ የብርህ
0: ብዛዕባ መነባብሮ ክዛረብ እንድሕር ኮይነ ካብዚ ዝተበገስ ኩሉ ሰዓት ንቀደም ኣነ ጀሪነይ ይዕብዮ ዓብዩ ኩሉ ድኩዒኡን ምድልዳሉን ወዲአ ብድሕሪኡ ብናቱ ፍርያት ቸንቶ ደሺ ገይረ ንናብራይ ትሕግዘኒ ትመርሓኒላ ሶላረይ ገይረ ፀገም ነዳዲ ነበረ ፈቲሐ ኣብ ዘለኹ ደረጃ በፅሐ ኣነ ፅቡቅ እዩ ኣብ ሕርሻ ብምፋሪ ብጣዕሚ ዓጊበ ንቀደም ዝተመጣጠነ ምግቢ መኣዛ ምስ ደቂ ይረክብ ኣነ
1: ሓደ ሓረስታይ ናይ ብሓቂ ኣብነታዊ ክበሃል እተኮይኑ ብውሕዱ ኣብ ከባቢኡ ንዝርከቡ ሓረስቶት ፅልዋ ክፈጥር ይግባእ ሓረስታይ ዮሴፍ እውን ኣብዚ ጉዳይ ኣይሓመቐን
0: ኣብ ከባቢና ዝገበርናዮ ፅልዋ ሰብ ነቲ ከውሒ ሰውሑ ከም ዝኸውን ኣሚን እዩ መሬት ሰብ እንድሕር ስኢና ከውሒ እያ ከውሒ ግን መሬት እንድሕር ረኪባ ሰውሒ ስለዝኮነ ኩሉ ሰብ ኣሚን እዩ ጎዝና ኣነ ስራሕ ክወስራሕ ኩሉ ሰብ ይሕጎስ መን መፅኡ ይምሃር ብዙሕ ሰብ እዩ ኣነ ካባይ መፅኡ ርዩ ዝኸይድ ዝሕጎስ ይምሃር ከምዚ ንሕና ክንገብር ኢና ዝብል መልእ ሰብ እዩ ኣብቲ ስራሕ እውን ንሕና ብዙሕ ሰብ ይመፀና እዩ ንሰርሕ ኢና ምሳና ዝውዕሉ ኣለው ደቂ ኣንስትዮ ኣብዚ ዓድና ዘለዋ ምሳና ይሰርሓ ፅቡቅ ናይ ትምህርቲ ስራሕ ከፊትና ኣለን ፈሊጠን ንኣሽቱ ተምሃሮ እውን ኣብ ቀዳመ ሰንበት ቀዳም ቀዳም ኣብ ሰሙን ሓንቲ ግዜ ስራሕ ፈሊጦም ብዛዕባ ኩሉ ሕርሻ ብዙሕ ፅልዋታት ኢና ንሕና መናእሰይ እውን ንምህር ይመፁ ይምሃሩ ስለዝኮነ ንሕና ኣብ ከባቢና ፅቡቅ ዲፕሎማሲ ምስ ህዝቢ ስለ ዘለና ፅቡቅ ሰብ እዩ መመፂኡ ክሰርሕን ክርእን ዝውዕል እጂ ብዙሕ ሰብ ምስ ረኣዩ ዋ እዚ ከውሑ እዚ እንድሕር ከምዚ ኮይኑ ድኣ ኢሎም ዝሕጎስ ኩሉ ሰብ ንሕና ውን ረኣ ክንገብር ኢና ዝብል ሰብ ብዙሕ እዩ ዘሎ
1: ወኪል ቤት ፅሕፈት ሕርሻ ንኡዞባ ዓዲ ኳላ ኣቶ ኪዳነ ማርያም ለኣከ ብዓይኒ ሞያ ሕርሻ ንሓረስታ ዮሴፍ ተክሊ ማርያም ብከምዚ ዝስዕብ ይገልፆ
2: ኣቶ ዮሴፍ ተክሊ ማርያም ካብ ዚሮ ተበጊሲ ኣብዚ ሕጂ ደረጃ በፂሕዎ ዘሎ በፂሑ ማለት እዩ። እዚ ክንብል ከለና መጀመርታ ድልት ናይ ሕርሻ ምስድሩ ስለ ዝነበሮ ሓንቲ ሄክታር ሕርሻ በዚ ታሕቲ ናይ ከባቢ ዓዶም ማለት እዩ ኣብ ከውሒ ዝበዝሐ መሬት ወሲዱ እዚኣ ኣስታት 700 ብጃጆ ልዕሊ እዩ መኪና ሓመድ ገይሩ ናብ ልሙዕ

0: ሰ ምኽሪ ሞያውያ እንዳሰምዐ ፅቡቅ እቶት ኣትዩ ኣብ ምብዛሕ ዘርእፉን ዓብዪ ኣበርክቶ ገይሩ ኣብ 2024 እዚ ናይ ንኡስ ርብሑ ቃፅዑ ሕርሻ ንርቃሕ ክተኣታተ ከሎ መጀመርታ ኣብኢና ጀሚርና ማለት እዩ። እዚ ክንብል ከለና ሓጂ ንሱ እታ 1000 ሜትር ስኬር ፈሊና ዓቂና ምሳብናዮ መጀመርታ ትግብኡ ንጥፈታት ናይ ምዕቃን ማይን ሓመድ ንጥፈታት ገይሩላ ብድሕሪኡ ባህርያዊ ድኩዕ ምፅኡ ኣስታት ሓደ መኪና ዝኸውን ድኩዕ ገይርላ ድኩዕ ናይ ጤለ በጊዕ ማለት እዩ ገዚኡ ኣምፅኡ ምስ ገበረላ ካብዚኣ ንእሽተይ ቃፅዖ 97 ኩንታል ረኪቡ ማለት እዩ። እዚ ናብ ሄክታር ክቅየር ከሎ 97 ኩንታል ኣብ ሄክታር ስርናይ ረኪቡ ማለት እዩ።
1: ኣብ መወዳእታ ሓረስታ ዮሴፍ ንሓረስቶት ካብ ዘተሓላለፎ መልእኽቲ ብምቕራብ ምስኡ ዘካየድና ዕላል ክንዛዝም።
2: ኣነ ንሓረስቶት ክብሎ ዝኽእል ኣብ ዱኽ ቃሊብና ንደኩዕ እየ ዝብል ኣነ ካሊእ ክብሎ ኣይክእል። ኣነ ንሓረስቶት ደጋጊመ ዝዛረባ ባህርያዊ ድኩዕ ንጠቀም፣ ባህርያዊ ድኩዕ ዘቐመጥናዮ ልክዕ ኣብ ግራትና እንድሕር ኣቐሚጥናዮ ኣብ ባንኪ ዘሎ ሰልድና እዩ ንመሬትና እንዳ ወለደ እዩ ዝሓድር። መዳበርያ እንድሕር ኣቐሚጥና ኣላ ንመሬትና ግን እንዳ ሞተት እንዳኸስርና ኢና ንሓድር ዘለና። ኣነ ባህርያዊ ድኩዕ ንጠቀም እየ ዝብል ሰልድናሲ ተቐሚጡ ከም ዘሎ እዩ። ሸሚትና ዋላ ገዚእና ባህርያዊ ድኩዕ እንድሕራ ምፅና ከፍቲ ዋላ ክውሕዳና ክእለየን ገዚእና ምፅና ኣብኡ ንድሕራ ኣቕሚጥና ግራትና ግን ይወለድ እዩ ዘሎ። ሰለስተ ምህርቲ ኣርባዕተ ምህርቲ ክንሓፍ ስለ ንኽእል በቃ ኣብዚ ዓብይ ክንበፅሕ ንኽእል ኢና ባህርያዊ ድኩዕ ንጠቀም ሓረሶት እያ ንዝብል

ክቡራት ተኸታተልቲ መደብ ፈጻሪ፣ ካብዚ ክትከታተሉ ዝፀናሕኩም ኣብነታዊ ሓረስታይ እምበኣር ገለ ኣስተምህሮ ቀሲምኩም ክትኮኑ ትፅቢትና እዩ። ካብዚ ቀፂላ ትቐርበልና መደብ እምበኣር ንኡስ መደብ መኣዛ ፍረፃዕሪ ክትከውን ናብ ኣዳለውታ ኣስመረ ዳምር ከምኡውን ሕሩይ በረኸ ትከብለኩም እየ። ብሓባር ንከታተል።

ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማ ዛፍረ ፃዕሪ ንሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣካሻሽና ፓስታ ምስ ፀባ ይክኸውን። ብሓባር ንከታተል። ሕጂ እምበኣር ቅድሚና እትገባብ ኣካሻሽና ምኻድና ከምቲ ኩሉ ግዜ ንገብሮ የዳወይ ኣፅሪ ኸፀብየ ይ ሕጂ ናብ ኣገባብ ኣካሻሽና ክንኣቱና፣ ቅድሚኡ ግን ንዕኡ ዘድልየና ዓቐን ኣስቤዛና ክንገልፅ ኢና። መጀመርያ ፓስታ ብማያብሲለ የፀኒሐ ኪሎን ርብዕን ተጠቒመ ኣለኹ። ምክንያቱ ንሽዱሽተ ሰባት ሓሲብ የ ዝሰርሑ ዘለኹ። ንሓደ ሰብ ብ200 ግራም ሓሲብና ስለ ንሰርሑ ዘለና ከዓ ኪሎን ርብዕን ወይ ከዓ 1250 ግራም ፓስታ ተጠቒምና ኣለና። ሽጉርቲ ገጅፍ ከም ዝስርእዎ ዘለኹም ብኸቢ ወይ ከዓ ብስላይስ ተምትረ፣ ጅንጅብል 100 ግራም፣ ሽጉርቲ ፃዕዳ 100 ግራም። እዚ ግራማ ዝገልፆ ዘለኹ ናይ ሽጉርቲ ፃዕዳ ናይ ጅንጅብልን ምስ ቅራፍ ከሎ ዝተመዘነ ማለት እዩ። 100 ግራም ከዓ ሓርጭ ናይ ዕፉን ተጠቂመ ኣለኹ፣ ፃዕዳ ዕፉን። ካብዛ ዘይቲ 4 ማንካ ጣውላ ክጥቀመ፣ በርሰሜሎን ስምስምን ከዓኒ ንመመላክዒ ዝኸውን። ካልእ ፍርቂ ሊትሮ ፀባ ኣብ መወዳእታ እንተ ኣድላ ይኮይኑ ከዓ ፎርማጆ ክንጥቀም ኢና። ስለዚ ናብ ኣገባብ ኣካሻሽና ኣት ሕጂ ሽጉርቲ፣ እዛ ጥሉል ጅንጅብል፣ ሽጉርቲ ፃዕዳ ብሓንሳብ ነእትዎ ዘይቲ ኣቐዲማ ሓዲረ ፀኒሐተ ዓቐን 4 ማንካ

እዚ እዛ ሽጉርትና ፅቡቅ ፍኩስ ይልሃልናኣላ ከምዚ ኢሉ ልክዕ ፍኩስ ምስ በለልና እቲ ጅንጅብል ሃገግ ድበለ ሽታ ምስ ሃበልና ቀፂልና ኣብኣ ማይ ንገብረሉ እዚ እዛ ማይና ክሳብ ትፈልሓልና ነዛ ሓርጭ ዕፉን ብማይ ገይረ ቁር ማይ ገይረ ነዛ ፀባና

ተንኩረና እንዲያ ገርና ኢድና ኸይፈለና እንዲ ጽቡቅ ገይሩ ሓቢርና ኣሎ ማይናውን እዚያ ሰኺትናያ ፀብሕና እንዳፈልሐትልናያ ፅቡቅ ገይራ መሸረክር ክትበለልና ሕጂ እዚ ዕፉና ብፃባ ጌርና ፅቡቅ ጌርና ይሕቢርና ኣለና ሳኽቲትናያ ዝፀንሕና ጥሉል ጅንጅብል ሽጉርቲ ፃዕዳ ቀይሕ ሽጉርቲ ከዓ ማይ ወሲኽና ፅቡቅ ገይሩ ፈሊሕልና ኣሎ ስለዚ ነዛ ዘዳለናየን ብምልአን ኣብዚኣ ንዝውቀን ማለት እዩ ሽጉርቲ ፃዕዳ ሽጉርቲ ቀይሕ ጥሉል ጅንጅብል ኣብኡ ከይሓልፈና ከምዚኣ ጌርና ንዘወቕናየን እዚኣ ከዓ ክፅልና ከምዚኣ ጌርና ንሕብራ ቁሩብ ደቃየቅ ክበስል ሓንሳብ ዓፂና ንገድፎ ማለት እዩ ሕጂ ዘን ብሓንሳብ ዝሓዋወስናየን ፀባን ሓርጭን ንሳዕተወ ከምዚኣ ኢላ ሓፊሳትልና ኣላ ኢደይ ክሕዘኒ ጀሚሩ መጀመርያ ኖርማል ቀጢኑ ነይሩ ድሓር ግን ከምዚኣ ኢላ ክሬም ይኮይኑልና ኣሎ ልክዕ ከምዚ ኢሉ ምስ ሓፈሰ ጨው ሓንቲ ንእሽተይ ማንካ ይጥቀም ኣሉ ከኣነ ዝኸበር ክንተካተልትና ከነዳለዎ ፀንሕና ፓስታ ምስ ፀባ እቲ ፓስታ ኣቐዲማ ኣብሲለ የፀኒሐ ግዜና ንምቁጣብ ዝተዋሃበና ግዜ ነታንካ ክለልና ኢልና ፓስታ ብማይ ጥራይ ዝበስል እዚኣ ከዓ ከምዛ ክትሪእዋ ፀናሕኩም ኮይና ወዲእና ኣለና ሕጂ ናብ ምቕራብ ክንኣትና መጀመርያ ጋዝና ክነጥፍእ ፓስታና ክንቀርብ ኢና ዝኸበርኩም ተኸተልትና ክንክሽኖ ዝፀንሕና ፓስታ ምስ ፀባ ሕጂ ናብ ምቕራቡ በፂሕ ኣሎ ፓስታና ንሽዱሽተ ዝኣባላታ ስድራ ቤት ሓሲበ ሰሪሕ ዮ እዛ ናይ ሎሚ ዓንቲ ትምህርትና ፓስታ ካብ ስልሲ ወፃኢ ወይ ካብ ስጋ ስጎ ወፃኢ ማለት እዩ ካብ በርበረ ድዩ ካብ ቶማቶ ሶስ ካብ ብኮሚደረ ዝስራሕ ስልሲ ወፃኢ ብፀባ እውን ክንሰርሕ ከም ንኽእል እያ ትምህረና ፀባን ሓርጭ ዕፉንን ተጠቒምና ዝሰርሕናዮ መግቢ ፓስታ እዚ ይመስል ሕጂ እንተደሊና ፋርማጆ ተፀኒሕና ማለት እዩ ተሊና ፋርማጆ ንምስንሰሉ ብላዕሊ እዘን ሰለስተ ከዓ ብስምስም ስምስለኒ ተደሊና ስምስም ተሊልና ፋርማጆ ከምቲ ኣብ ገዛና ዘለና ከከምቲ ትሕሶና ማለት እዩ በርሶሜሎ ኣመላኽ ኣቢልና መግቢ ከምቲ ኩሉ ግዜ ንገልፆ መጀመርያ ዓይኒዩ ዝፈልዕ ዓይንኻ ክስሕበካ ኣለዎ ኣዝዩ መሳጢ ጌርካ ከተቕርቦ ኣለካ ድሕሪኡ ጥዕም ሽታ ክሽትተካ ኣለዎ ከም መወዳእቱ ከዓ ፅቡቅ ክሰማዕካ ኣለዎ ትበልዖ ከለካ መቕረት ክህልዎ ኣለዎ ማለት እዩ ስለዚ ከምዚ ጌርና ኣመላኪዕና ቀሪብናዮ ኣለና ናይ ሎሚ ዘዳለናዮ ፓስታ ምስ ፀባ ዝያዳ ንስፖርታውያን ሓሲበ ኣዳለዩ ስፖርታውያን ኣመጋግባና ካብ ፓስታ ኩሉ ግዜ ነዘውትሮ ኢና ካብቲ ፓስታ ብስልሲ ወፃኢ ከዓ ብከምዚ ዓይነት ክንፍትኖ ይላቦ ማለት እዩ ካልእ እቲ ፓስታ እውን ከነብስሎ ከለና ከምዚኣ ፀቢቁ ክበስል የብሉን ኣልዴንተ ይብሉ ጥልያን ቁሩብሲ ኣብዚ ክሕስ ከብለካ ኣለዎ ዝኽርምትካ ክትሕይኮ ከለካ ስኢሉ ምውዝ ዝበለ ወይ ኣፀቢቁ ዝበሰለ ክኸውን የብሉን ናይ ሎሚ ዘዳለኽዎ ፓስታ ምስ ፀባን ሓርጭ ዕፉንን ደጊመ ስፖርታውያን ክትፍትንዎ ይላቦ ዝያዳ ንዕኦም ሓሲበ ሰሪሕ እዮ ኩላህና ክንምገቦ ብዝያዳ ከዓኒ ኬላ መኣዛ መግቢ ክሕብረና እዩ ከመይ ዓይነት ሰብ እዮም ዝምገብዎ ንመኣዛዊ ትሕስኡን ጥዕናዊ ረብሓታትን ዝምልከት ከዓ

0: በጣም ጥሩ። ሎማዓንቲ ማኣድና ከምዚ ክንሪኦ ፅናሕና ፓስታ ብፀባይ እዚ መግቢ እዚ ሎማዓንቲ ሓደ ካብቲ ፍልይ ዘብሎ ነገር እቲ ዘሎ መጠን ሓይሊ ካብቲ ብብዝሒ ልዕል ዝበለ ምዃን እዩ። እዚ መግቢ እዚ ክንሪኦ ከለና ከባቢ 7600 ዝኸውን መጠን ሓይሊ ኣብታ ክስራሕ ዝፀንሐ ድስቲ ኣለና። እዛ ኣነ ብውልቂ ሒዝያ ዘለዎ ከዓ ከባቢ 282 ዝኾን መጠን ሓይሊ ትህበኒላ። እዚ መግቢ እዚ ቀንዲ ኣገዳሲ ዝገብሮ ወይ ከዓ ንመን ዓይነት ሰብ እዩ ዘድሊ ክንብል ከለና ናይ ሓደ ኣካላዊ ንጥፈት ዝፀንሐ ሰብ ንኣብነት ከም ስፖርት ኮይኑ ጉያ ናይ ብሽክለታ ካልእ እውን ናይ ጉልበት ስራሕ ዝሰርሕ ወይ ከዓ ኣብ ናይ ማዕድን ኮነ ወይ ናይ ማሕረስ ስራሕ ዝሰርሕ ሰብ እዚ መግቢ እዚ ኣዝዩ ጠቓሚ ዝኾነ ትሕዝቶ ክህቦ ይኽእል እዩ። ማለት እቲ ኣትፊዎ ዝፀንሐ በቲ ናይ ሓላ እህሊኮ ፀንሐ ክመልሶ ብቐሊል እዩ ዝገብሮ። ንዓይ እንሓደ ኣብ ኦፊስ ዝሰርሕ ዝኾነ ዓይነት ኣካላዊ ንጥፈት ዘይሰርሕ ዘሎ ሰብ እዚ መግቢ እዚ ከባቢ ልዕሊ ፍርቂ ዝኾኑ መጠን ሓይሊ ኣብ መዓልቲ ክምገቦ ዘለዎ እዩ ዝሽፍነና ዘሎ። ነዞም ከምዞም ክንጠቕሶም ዝፀንሐና ኣብ ኣካላዊ ንጥፈት ዘለዎ ዝበልናዮም ሰባት ግን ከባቢ ሓደ ሲሶ ዝኸውን ናይ መዓልቶም መግቢ ሸፊንና ኣሎ ማለት እዩ። ስለዚ እዚ መግቢ እዚ ኣዝዩ ሃብታም ዝኾነ ብመጠን ሓይሊ እዞም መጠን ሓይሊ ዝህቡና ከዓ መግቢ ክንሪኦም ከለና ከም በዓል ካርቦሃይድሬት፣ ፕሮቲን፣ ስብሒ እዮም ማለት እዩ። ብዘይካ እዚ ንዛረቦ ዘለና ካልእ ዓይነት ትሕዝቶ እውን ኣብዚ መኣዲ ኣለና። እዚ ክንብል ከለና ማዕድን ቫይታሚናትን እዮም። ቫይታሚን ኤ ኣብዚ መግቢ እዚ ሓደ ካብቲ ብሃብታም ወይ ከዓ ብብዝሒ ክርከበልና ዝኽእል ሓደ ቫይታሚን ኣለና። ቫይታሚን ኤ ሓደ ካብቲ ቀንዲ ጥቕሙ ነቶም ብርሃን ዝቕበሉ ክፋላት ዓይኒ ብፅቡቅ ክቕበሉ ከምዚ ብርሃን ከይደኽሙ ኣዝዩ ዝድግፈና ትሕዝቶ ይህበና። ካልእ ተወሳኺ ኣብ ማዕድናት ክንጠቅስ ከለና ኣብዚ መግቢ እዚ ዚንክ ኣለና። ዚንክ ሓደ ካብቲ ፅቡቅ ዝኾነ ትሕዝቶ ናቱ እንታይ እዩ? ንፀጉሪ ኣብ ቆይሙ ከምዝተርፍ ይገብር ምዃኑ እዩ። ካብ ምርጋፍ ኣብ ቀልጢፉ ናይ ምርጋፍ ናይ ምብልሻው ዓቕሚ ከምዘይህሉ እዩ ዝገብር። ኣብዚ መግቢ እዚ ከዓ ንረኽቦ ኣለና ማለት እዩ። ካልእ ተወሳኺ ከዓ ሰለኒየም ዝበሃል ማዕድን እዩ። እዚ ሰለኒየም ዝበሃል ማዕድን ሓበሬታ ኣብ ስርዓተ መትኒ ማለት እዩ ብቁልጡፍ ከም ዝመሓላለፉ ንምብርባር ነቶም ስርዓተ መትኒ ዘለዉ ዝጠቕመና ካልእ ማዕድን እዩ። ሓደ ከም ፅቡቅ ዝኾነ ትሕዝቶ ክንጠቕሶ ንኽእል እውን ሳልሳይ ሶዲየም እዩ። ሶዲየም ሓደ ካብቲ ፅቡቅ ዝገብሮ ነገር ሓደ ከም ኤሌክትሮላይት ማለት ንምንቅስቃስ መግብታት ካብ ቀጢም ማዓንጣ ናብ ሰራውር ደም ይጠቕመና ምዃኑ እዩ። ካልእ እውን ዝኾነ ዓይነት ሰብ ፀቕጥተም ጎዲሉሉ ብዝተባሃለሉ ግዜ ማለት እዩ ኣብዚ መግቢ እዚ ከምዚ ዓይነት መግቢ እዚ ብምምጋብ ነዚ ትሕዝቶ ናይ ምምላስ ዓቕሚ ይህበና። ንኣብነት ከምዚ ክንጠቕሶም ፀናሕና ኣካላዊ ንጥፈት ዘለዎም ሰባት ናይ ሶዲየም ወይ ከዓ ከም ረሃፅ ኮይኑ ዝወፅእ ትሕዝቶ ስለዝኾነ እዚ መግቢ እዚ ክንበልዐ ከለና ብቁልጡፍ ከምዚ ትከ ኢና ንገብሮ ዘለና ማለት እዩ። ስለዚ ዝኾነ ዓይነት ስፖርታዊ ቀንዲ ከዓ ድማ ኣብቲ ግዜ ዕረፍቶም ማለት እዩ ነዚ መግቢ እዚ ክምገብዎ ኣዝዩ ጠቃሚ ስለ ዝኾነ ኣብቤትና እቶም ኣብ ኣካላዊ ንጥፈት ስራሕ ዘለዉ ከቢድ ናይ ጉልበት ስራሕ እዚ መግቢ እዚ ኣብቤቶም ክፍትሮም ክምገብዎ። ካልእ መብዛሕትኡ ግዜ ሓደ ካብቲ ጉድት ነብሉ ዓይነት መግብታት ከዓ ፍሩታታት እዮም። ፍሩታታት ሓደ ካብ ባይታ ወይ ካብ መሬት ንረኽቦም ዝኾነ ትሕዝቶታት ናይ ማዕድናት ናይ ቫይታሚናት ብብዝሕ ዝበለ ሒዞምና ዝርከቡ እዮም። ንኣብነት ነዚ ኣነ ከቢድ ኢልና ንበልዖ ዘለና መግቢ ማለት እዩ ቀልጢፎም ንክሓቁ ድሕር ኮይኖም ነዚ ኣብ ቅድመይ ተቐሪቡ ዘሎ ማዕድናትን ቫይታሚናትን ብብዝሒ ሒዚ ዘይፀንሕ መግቢ ክምገብ ዘለኒ እዩ። ስለዚ ኣብዚ ዝተፈላለየ ዓይነት ፍሩታታት ተእቲና ኣለና። ስለዚ ሓደ ሃብታም ዝኾነ ብቫይታሚናት ቢ ኤ ካልእ እውን ከም በዓል ሲ ዝበዝሐ ሒዝና ይርከብ። በዓል ሲ ክንርብል ከለና ተራ ነገር ይመስል እዚ መግቢ እዚ ግን ስንኻ ወላ ኣብቲ ዝግብኦ ቦታ መታን ቆይሙ ነዊሕ ግዜ ክፀንሕ ዝጠቕመና ትሕዝቶ ካብዚ ፍሩታ እዩ ዝረኽቦ ዘለኹ። ስለዚ ኣብ ዝኾነ ዓይነት መግብታት ከምዚ ዓይነት መግቢ ከዓ ቀንዲ ክምገብ ከለና ናይ ምትካም ወይ ከዓ ናይ ምፍዛዝ ነገር ስለ ዘምፅልና ምክንያቱ ከብ ኣካላትካ ነዚኦም ክሕቅ ብዙሕ ግዜ ይወስድ እዩ። ስለዚ እዚኦም ምምጋበይ ግን ናብ ምድቃስ ምድላይ ወይ ምፍዛዝ ዘይኮነ ዘምፃለይ ናይ ምብርባር ደኣ ቀልጢፉ ደኣ ናይ ምምስራሕ ኣካላት ደኣ ይኸይድ። ስለዚ ነዚ በሊዐ ደጊመ ናብ ካልእ ስርሒ ከዓ ክምለስ ይገብረኒ ማለት እዩ ንቀደም
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍለፃሪ ንሎሚ ኣዳሊልኩም ዝነበርኩ ኣገባብ ኣካሻሽና ፓስታ ምስ ፀባ ነዚ ክትከታተልዎ ፀናሕ

0: ኩሚ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳብ ዝቐርብ ሰላም ቅና።
1: ዝኸበርኩም ተኸታተልቲ መደብ ፍረፃዕሪ፣ ንሎሚ ኣዳሊናዮ ዝነበርና መደብ ኣብዚ ንዛዝም። ኣብ መደባትና ሕቶ ወይ ርእቶም ዝህልወኩም ኣብ ታሕቲ ተፃሒፉ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ ኢኹም ምርኻብና። ክሳብ ሽዑ ግን ሰላም ቅነ ንኹልና፣ ውሕስን መእዛውን መግቢ ንኹሉ ኣብ ኩሉ።

ኣብ ማዕበል ፈነወ ዝፀንሑ መደባት ኤርቲቪ ተኪእና ክቡራትን ክቡራን እንተኸታተልትና ሰዓትና ስለ ዝኣኸለ ትሕዝቶታት መደብ ህርመት ሒዝና ተረኺብና ኣለና። እዚ ንሎሚ ቀሪብናዮ ዘለና ደርፍታት ድማ ኣብዚ ናይ ምዝንጋዕን ዕረፍቲ ግዜኹም ከዛነየኩምን ከዘናግዐኩምን ተስፋ ይሙሉ እዩ። ንሕጂ እምበኣር ከም ብመኽፈቲ ቀሪብያ ዘለኹ ደርፊ ከላሊኩም እየ። ናይ ገዲም ድምፃዊ ነፍሲሄር መምህር ኣላሚን ዓብደለጢፍ ካብ ደርፍታቱ ብትግረ ዘይኮነት ማለት ብትግርኛ ኣባይ ኣባሻውል እትብል ደርፊ ኢና ቀሪበ ዘለኹ። ክትከታተሉና ብክብሪ ይዕድም። ናብ ሙሉእ ትሕዝቶኣ ክንሰገር

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩማ ናይ ድምፃዊ ምምር ኣልኣሚን ዓብደልጢፍ ደርፊ ናብ ኣኽማ ቀሪብና ፀኒሕና። ካብዚ ብምቕፃል እውን ቀሪብና ዘለና ናብ ድምፃዊ መንእሰይ ሃኒባል ኣለም ክንዘክር ኢና። ናይ ሃኒባል ንሎሚ መሪፅናያ ዘለና ደርፊ ፍቅራዊት ደርፉ ኮይና ሓዲኡ ምረፂ እትብል ክትከውን እያ። ካብኣ ቀፂላ ናብ ድምፃዊ ኣማኒኤል ጎይቶም ካብ ደርፍታቱ ሃብዮም እትብል ኣብ 2025 ዝደረፋ ባህላዊት ስራሕ ክትከውን ኣቐዲማ ናይ ሃኒባል ኣለም ኣላትና ሕጂ ንምክታልኩም ብክብሪ ዓደም

0: ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ሳሆ ደርፊ እያ ክትከውን ብድምፃዊ ሳልሕ መሓመድ ሒበክ ለይለይ እትብል ክትከውን እያ። ካብኣ ቀፂላ እውን ናብ ድምፃዊት መንእሰይ ሳሌም ጎይቶኦም ካብ ደርፍታታ ፍቅራዊት ደርፊ ቤብ እትብል ቀሪብና ኣሉና። እዘን ደርፊ ሕጂ እውን ናባኹም ክቐርባ እየን።
1: ዘበንቱ ገሓደ ግርኖ ዘዛዕላ ሓና ክንኡ ምስጉምጋ

0: ቃልባ ኣነት ሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራ ትግርኛ
4: ናካፊስካ ተዓርዳኮዶ
5: ሰማዕኮ ከዓ ኣይፀላእኳን በርከ ዘሎ
6: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎለማጎዳ ገለያለው ሾማውራር ፈላእኩኖ ሱቱ ባላይ ናሜኮ ኣይንኮኖ
8: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት
9: እንተሓሸኒ ኢልከ ገዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብር መት ኣለኹም ዝቐርብ ዘሎ ደርፍታት የዛኔኩም ክህሉ ተስፋይ ሙሉ እዩ። ካብዚ ብምቕፃል ቀሪብ እየን ዘለኹ ደርፊ ከላለየኩም ሓንቲ ብድምፃዊ ኦርዮን ሳልሕ ካብ ደርፍታቱ ፍቅራዊ ደርፊ እንታይ ይኹን ኣነ እትብል ክትከውን ከላ ካብኣ ቀፂላ ቀሪብያ ዘለኹ ደርፊ ኣብ ሕልሚ ምሳኻ ሓዲረ እትብል ናይ ገዲም ድምፃዊ ነፍሴ ሬማነ ገብረ ሚካኤል ባርያ ክትከውን

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት፣ ትሕዝቶታት መደብ ህርመት ስለምክተልኩም ኣዝየ እንዳመስገንኩ፣ ንምክተልኩም እውን ሕጂ ደጊመ ብክብሪ እየ ዝዕድም። ቢሌነይ እትብል ደርፊ ድምፃዊ ኢሳዕቅ በይ ቀሪብና ኣሎና። ካብዚ ብምቕፃል ካብ ቀፂል ኣቀርብ ደርፊ ከነላለየኩም ናይ ድምፃዊ ረዘነ ዓለም ናይ ረዘነ ደርፊ ፈራይ ደርፊ እምቢላ እትብል ያ ክትከውን

0: ቃል በዓሎ ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕ ኮኸዓ ኣይፀላኳን መርከዝ ዘሎ ስለ ዝኾነት
5: ግሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳንገለያሎ ሾማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖ
7: ኣደ ወላዲተይ ደርፊ ክጅምር ከለኹስ ብዛዕባ ሓንቲ ምውት

0: ናይ ደቂ ኣንስትዮ ከዓ ሞ ኤርትራ
1: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ድሕሪት ምልሲልና ናይ ድምፃዊ ዳሽም ምስግና ካብ ደርፍታት ያ ክትከውን ናይ ዳሽም ንሎሚ ቀሪብና ዘለና ተገምጢልኒ ፍቕሪ እትብል ደርፉ ክትከውን እያ። ካብኣ ቀፂላ እውን ናብ ድምፃዊት ሰማር ዮሃንስ ክንሰግር ኢና። ካብ ናይ ሰማር ቀሪብና ዘለና ፍቕራዊት ደርፊ ኮይና ወለላይ እትብል ኣብ 2020 ዝደረፈታ ክትከውን እያ። ሕጂ እውን ንምክታልኩም ደጊመ ብክብሪ ዓደም

ክቡራትን ክቡራንን ተኸታተልቲ ትሕዝቶ መደብ ህርመትን ሕጂ ቀሪብናያን ዘለና ደርፊ ሓንቲ ብድምፃዊት ሳብ ዓንደ ማርያም ዝተደርፈት ግደፍ እትብል ፍቅራዊ ደርፊ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊ ዳንኤል ፀሃየ ይደልየኪ እትብል ፍቅራዊ ደርፉ ክትልወና እያ።

0: ቀልባ አሎት ሪ ኸለኻ ዳሃይ ዝብል ዳሃይ ላይ ዝኾነ ነገር
1: ሸራ ሐጅናት ነው ሞዴልም አርካናት አርቲስት ይም ራይ ሐጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ሰብሲ ትምጥሎኒ
3: ትግራይ ትግርኛ
4: ናታ ፊስካ ተዓርዳ ኮዶ
5: ሰማኮኻን አይጸላኳን ለከ ዘሎ ስለዝኾነት
6: ግጥምካ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎለማ ጓዳንገሌ ያለው ሾማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖ
8: ኣዴ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
9: እንተሓሸኒ ኢልኪ ከዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላለየኩም ሓንቲ ኣብ መበል 36 ዙርያ ሃገራዊ ኣገልግሎት ዝተደርፈት ኣብ 2024 ናይ ናና ደርፊ ናይ ድምፃዊ መሓመድ መሓመድ ኣጋር ዓጋባ እትብል ደርፊ ክትከውን ከላ ካብ ቀፂላ ቀሪብናያ ዘለና ደርፊ ናይ ድምፃዊት ሄለን መለስ

0: ቀልባ አሎት ሪዮ ፈለኻ ዳሃይ ይዝብ ዳሃይ ላይ ዝኾነ ነይ
1: ሸራ ሐጅናት ነው ሞዴልም አርካናት አርቲስት ይም ራይ ሐጂ
2: ብልዕሊና መጽዩ ኸልዕላን ትራይ ፍልጥኒ ወላን ዝኾነ ሰብሲት ዝምጥሎኒ
3: ትግራይ ትግርኛ
4: ተናጣ ፍስካ ተአርዳ ኮዶ
5: ሰማኮኻን አይጸላኳን መርከዝ ዘሎ ስለዝኾነቲ
6: ግጥምኻ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎለማ ጓዳንገለ ያለው ሾማውራር ፈላኩኖ ሱቱ ባናይናሜኮ ኣይንኮኖ
8: ኣዴ ወላዲተይ ደርፍ ክጅምር ከለኹ ስዛዕብ ሓንቲ ሙት ኣዲዩ
9: እንተሓሸኒ ኢልከ ከዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ኣብዛዚብና ኣለውና። ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶታት ደርፊ ክኸውን ምረኻምና። ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕናን ንኹልና።

0: ይኹን ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒ
1: ማንታ ፀላእቲ እዩ ሰዒሩ እዚ ሓይሊ እዚ
0: እንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኢ ኣለና
2: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እቲ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፊ ማዕዶ ንዝዕዘብ ትካልን ኣካልን ነቲ ዓወት ዝጐናጸፍ ህዝብን እውን ትንግርቲ ብቐሊል ክፍታሕ ዘይኽእል ግድል እዩ
0: ኤርትራ ሓይሉ ኩሉ ግዜ ኣብ ሓድነቱ ምክብባሩ ነንርእሱ ምክብባሩ ምድሉ ህዝቢ ኤርትራ ኩሉ ግዜ ሕማቕ ኹን ፅቡቕ ብሓደ እዩ ኣብ ሕማቕን ኣብ ፅቡቕን ህዝብና ዋላ ውሕዱ ኹን በቲ ዓቕሙ ዘላቶ ግን ክንዲ ብዙሕ ይራባሕ ብምንታይ ስለ ዝከባበር ኩሉ እምነት ኣየገድሶ መን ኣበይ ኣየገድሶ ኤርትራዊ ኣብ ዝኾነ እንድሕር ተራኺቡ ንዝኾነ ስራሕ ንዝኾነ ውድሆ ብሓባር ሰሚሩ ገብራ ስለምንታይ ህዝቢ ኤርትራ ባህሉ እዩ ካብ ቀደም ወለድና ዶፅንሕዎ እዩ ቀደም ወለድና ሲ ወፈራ ገይሮም ዝሰርሑ ነይሮም ቀደም ቀደም ላ ታሽሙ ከይበለ ከሎ ስለምንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቕሙ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኢ ኣለና
1: ሓይሊ ህዝቢ ኤርትራ ተሕቶ ሃቂሃይሽ ንድሕሪት እዩ ክትኸይድ ዘግደካ ምክንያቱ እቲ ኣብ መፃፃኣና እንተሪእኻ ኢኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ንድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሑድ ከሎ ወይ እቲ ንቑሕ ናቱ ውሑድ ከሎ ናፅነተይ ዝበለ ህዝቢ እዩ ናፅነተይ ኣብ ምባል ጥራሕ ጠጠ ይበለን ኩሎም ውፅዓት ህዝብታት ነፃ ክኾኑ ኣለዎም ኢሉ እንጂ ሓይሊ ህዝቢ ኤርትራ በዚ ኣረኣያ በዚ ኣናበባ ናቱ ብፀላእቲ ቀልጢፉ ኣብ ቴንሽን ዝኣተወ እዩ እዚ ፍፁም ካብዚ ዘለዎ ንላዕሊ እንተኸይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ

0: ጽዓትን ኃይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ጸጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር ክብሩ በሪኽ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርዝነት ንግርምኡ ግርማ ንጥምረቱ ትርቡ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሶላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእትን ዝምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር ናይ ምቕታል ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ እውን ብምልኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተዝቢ

0: ልምዓት ክኸይድ ከሎ ኣሎ ተህዝቢ፣ ፀላእ ክመፁ ከሎ ኣሎ ተህዝቢ።
1: ምስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሊ ክጋደል ከሎሲ ካብቲ ዝነበሮ ሕብረተሰብ ሒዝዎ ዝኸደ እዩ። ዲስፕሊን ደይከኣል የለን ንፀላእኻ ምምካት ተፀሚምካ ምባር ብዘለካካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ግንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላኢ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከም ዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ ፅሜ ኣየገድሶ ናይ ፀላኢ ግፍዒ ኣየገድሶ ይጥመ ይዕረቕ ኣይግድሶ ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ኣወታእሽ ምቢልዎ እዚ እቲ ዘሕለፎ ምረት ናይ መግዛእቲ
2: ሓይሊ ህዝቢ ኤርትራ ድኣ ፅንዓት ጥምረት ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ

0: ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ዕፉርን ክቡርን ህዝቢ ኮይኑ ክነብር በቂዑ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቅቕ ሓይሉን እዮም። ክብርታት ናይ ሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክዕ ክግለጽ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?
1: ሓይሊ ናይዚ ህዝቢ እዚ በቃ ብቕልል ዝበለ ወይ በዚ ንሕና ንኽእሎ ዓቐን ዓቕሚ ሓድነት እዩ። ሓድነት ቀለልቲ ምሳሌታት ኣለዋ። እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት እዚ ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሳሆ በሎ ናይ ትግሪ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቆተሉ ተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እከለ ጥሪት የን መፅአን ዘለዎ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት ሲ ከይዝመታ እቶም ንፉዓት ከ እንታይ ይገብሩ? ናይ እከለ ፈረ ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ ይክመልሰሉ እየ እሱ ከምዝገዝእ ኣምሲሎም ናብ ዋና ኣይመልሱ
2: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝማሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እንዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እንዳኸነ ቀጠ ብሎ
3: ህዝቢ ኤርትራ ካብታ ፍጥር ውሉድ ክብል ብመግዛእት እዩ ሓሊፍዎ። ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዑ ክምክት ነይርዎ። ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ? ናብ ቃልሲ ቃልሲ ክብገስ ከለኮም መበገስ እቲ ናይ ህዝቢ ኤርትራ ሽግር ካብኣት መሞኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራታ ይሃሉ ኒሕ ተፃዊርካ ተኸኣኢልካ ዘሎ ሽግር ከምዚ የሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትክኦ እንድሕር ኮይንካ ንኩሉ ፀገም ከምዚ የሎ ጌርካ እዚ እንታይ እቲ ምከኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ኢኻ ምረት ናይ ቃልሲ
1: እምበር ኣሰላማይ ክስታና ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትኽእል ንእዚ ፈተናታት እዚ ሕጂ ውፅኢት ናይዚ ፈተናታት እዚ እንተኾና ንሕና

ውፅኢት ናይዚ ፈነታተናተ ክንከውን ዝኸፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ጌርና ንዕኡ እንዳዘከርናን እንዳኣንበብናን ንቐፃሊ ነዚ ክብርታት እዚ ንምዕቃብ ወፈራ ምግባር እዩ። ትትኽእሎ ብዛዕባ እዚ ክኸውን ኣሎ። እዚ ኣብ ገዛ እዩ። ኣብ ኣዳራሻት መዲርካ፣ ኣብ መንግስታዊ ቦታታት መንግስቲ ካብ ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍአት እያ። መንግስቲ ኣማእዛን እዩ፣ መሃሪ እዩ። ኣብዚ ብፅሕና ዘሎ ደረጃ እዩ ካብ ፅሓና ዘሎ። ካብዚ እንዳሓር ኩሉ ሰብ ዕዮ ገዝኡ ንሱ ክኸውን ኣሎ። ኣብ ገዛኻ ደቂኻ እንድሕር ዛ ሃገርካን ብዛዕባ ሓድነትካን ብዛዕባ መጻኢኻን እንድሕር ዘይትዘራርብ ኮንካ ካብኡ ጅምር እቲ ትሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድኢት እዩ። ሸለልትነት ፈውሲ ሸለልትነት ምኸት እያ። ኣብ ኩሉ ክንምክት ኣለና፣ ኣብ ኩሉ ክንምክት ኣለና። ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና። ሰባት ስለ ዝኾና ሕማቅ ክውለደና ንኽእል እዩ። ግን እቲ ዝበዝሐ ነቲ ሕማቅ ናቱ እንተ ወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ንክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነታ ሃገር ጉድኣት ካብርደላ ይክድን ሓደ ክልተ ሰለስተ። ግን እዚ እውን ከይርከበና ኢና ንብል ሕጂ

0: ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ኩዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ዝውንን ጽንዓት ኣብ ዕላማ ተወፋይነት፣ ሓድነት፣ ፍቕሪ ሃገር ብጻዕርኻ ምንባር ንሓቅን ፍትሕን ምስያፍ ምትሕግጋዝን ርእስኻ ምኽኣልን ከዓ ገለ ካብ ብሉፃት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለ እዩ ዝለለየሉ ብፅንዓቱ ምትሕግጋዙ ኣብ ኩሉ ነገር። ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለ እዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም፣ ሓጎስ የጋጥም፣ ፀገም ይሃለዎ፣ ጥሜት ይሃለዎ፣ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ። እዚኣ ከዓ እታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጆ እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ደይሱ እዩ ጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንዲዩ ናይ ገድሊ ሞ መግለፂ ከማን የብሉን። እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል ንዓና ክጓዕዘና ናብ ከምዚ ደረጃ ክብፃሓናን ትሪኤ እንደ የለኻን ዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳይ ብዛብዚ ኩሉ ከምዚ ተበፂሒ ደሎ
3: ረብሓ ክተቐድም የብልካን። ረብሓ ክንብል ከለና ምሳሕ ድራር ማለትና ኣይኮነን እቲ ሓፈሻዊ ንሓዊኻ

ሸይጥካ ክድረር ክትሓስብ የብልካን። ስድራኻ የዕኒኻ ክትነብር ክትሓስብ የብልካን። ሃገርካ ይሕልፍካ ሂብካ ክትረብሕ ምሕሳብ ከይ ከይስዕርር ወይ ከይህሉ ክንቃለስ ኣለና። ዕላማና ሓድነትና ገርና እዚ ትብሎ ዘንበርካ ዘንዝበልካዮም ብሙሉእ እንተን ተውራታት ተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕ እየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን እንተጠፍየን ንድሕሪት ሚእቲ ዓመት ጥራሕ ይኮንካ ንትኸይድ ብፍላይ ኣብዚ ሕጂ እዋን ሚልዮናት ዓመታት ኢኻ ንድሕሪት ካብ ሰብ ህላውካ እዩ ዝጠፍእ። ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ብሓቂ ፍሉይ ዝኾነ ወርቃዊ ታሪክ ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘስክፍ ኣይኮነን። ፖለቲካዊ ብስለት እዩ ዘድልየና። እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ፣ ንሓደ ሰብ፣ ንሓደ ከባቢ፣ ንሓደ ገለ ዘገልግል ኣይኮነን። ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና። እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዝክብርታት እዚ።

0: ህዝቢ ኤርትራ ስሱዕን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉ ንናጽነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። ኣንጻሩ ንዓመፅትን ገበትን ንምብዳህ ናጽነቱ ብቕልጽሙ ንምርግጋጽን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክዅዑ ዓጽምቱ ክስክስን ረሃጹ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪጹ። ምንጪ ናይ ትረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልቲ መንገዲ ኢኻ ናፃ ናጽነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን። እታ ሓንቲ ከዓ ዛናትና በትሪ ኣልዕልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ኮነት እንተኸእል እዩ እዚ ህዝቢ እቲ ከይኑ ወሲድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማ ዚ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበለ ፀላኢ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ፀላኢ እዩ። ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻ ትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ሃይለስ ማለት እዚ ናይ ቀረባ እዋን ክንዛረብ ኢለ
2: ፅን ኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተውዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ እዩ ናይ ህዝቢ ኤርትራ። ምክንያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ፣ እቲ ዝለዕለ ዲስፕሊን ኣለዎ። ካብኡ ስለ ዝኾነ ሕጂ ትመሰረቱ ብምሉእ ንኩሉ ነገር ዲስፕሊን ዘለዎ ሰብ ኳ ኩሉ ኢደ ዝተውዕል እንታይ ምፅ እንታይ ይኸውን የስተውዕል እቲ ህዝቢ። ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ፣ በቲ ሓደ ከይዱ ኣይጥወ፣ እቲ ሓደ ተመፆ ኣይጥወ። ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ

0: ህዝቢ ኤርትራስ ቀሊል ኣይኮነን። ዲስፕሊን እያ ተኩላ ክስታይ ትኾኖ ሓይልን ዲስፕሊን እዩ።
1: ሓድነት ክትገፅ ከቢድ እዩ። ሓድነት ንኩሉ ፍልልድየትካ ብዘየገድስ እምነትካ ብዘየገድስ ምርዳእትካ ብዘየገድስ ኣብ ሓደ ምዃን ማለት እዩ። እዚ ሓድነት እዚ ከዓ ንህዝቢ ኤርትራ ከም ዋልታ ኮይኑ ኣብ ሓደ ጠሚሩ ናፅነቱ ኣምፅዎ ንሕና ሓድነት ህዝቢ ኤርትራ ክንብል ከለና

ናይ ወለዲ ናይ ሓድነት ህዝቢ ኤርትራ ሲ ልክዕ እቲ ውድብ ህዝባዊ ግንባር ካብ ኩሉ ፍልይ ዝበለ ቃኒይዎ ወይ ከዓ እንታሽማ ወዲንዎ እምበር መሰረቱ ካብቲ ሕብረተሰብ ናይ ኩሉ መበቆሉስ ካብ ህዝቢ ኤርትራ ዘበጎሰ እዩ። ሓድነትና ግን ንኩሉ ክኢልና ንክንከይድ ዋላ ጥሚና ከለና ዋላ ተሸጊርና ከለና ዋላ ከፊእና ከሎ ሓደ ነቲ ሓደ ጆኻ ኣይትሕመቕ ስንንኸስ በርትዕ ኢልና ነንርእስና ስለ ዝተኣሳሰርና ስለ ዝተፃወርና በርከማና ከም ህዝቢ ኤርትራ ዳ ኩሉ ኮ ሽግር ደሎ የለን። ግን ሳላ እቲ ሓድነት ስንምንካስ ምኽኣል ምፅዋር ንዘይከኣል ከም ዝከኣል ንዘየለኹም ዘሎ ክፉእ እንተመፅእ ክሓልፍ እዩ ከም ቀደሙ እንዳበለ ስለ ዝተፃወሮ ህዝብና ማስ ኩሉ ህዝቢ ኤርትራ ወላ ዝተጋደለን ዘይተጋደለን ኣብዚ ደሎ ዋርሳይ ኮይነ ዝቐፀሎ ናፅነት ኣብ ምምፃእ ይኹን ኣብ ምክልኻላ ዝሰርሕ ደሎ ክሳብ ሕጂ ደቅና ልዕልየና ተጋዲሎም ኣለዉ። ደይከኣል ከም ዝከኣል ዘየሎ ከም ዘሎ ጥሚ ከፊእን ኢልካ ኢልካ ደይምሃብ እቲ ከዓ ኢልካ ነታ ዘላ ሸቶ ንክተብፅሓ ስኒ ንክሳ ኢልካ ተፃዊርካ መኻድያ ናይ ህዝቢ ኤርትራ ኣርማ ብኣ ከዓ ንኸይድ ኣለና ሳላ እዚኣ ከዓ ህዝቢ ኤርትራ ፅሕልና ንሕና ከዓ ሓንቲ ዘይንፈልጥ ተቃሊስና ከዓ ሳላ በላሕቲ መሪሕነታትና ከዓ ቃንዮምና ብዓቕምና ሰብ ኮይና ናብ ከምዚ መረዳእታ ብዓቕምና እውን ኢድና ክነበርክት ክኢልና

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ንበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሕሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ብዓቕምና ንገጥሙ ኣይከኣልና ክንጥቀመሉ ይከኣልና። ግን ሳላ እቲ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎታት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢል ኣነ ይፅበ
2: እወ ዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ ዝጠቓለል እንታይ ሓጊዞሞ ክንብል እንተኮይና ንዝኾነ ኹን ነገር ዝመፅእ ብትዕግስቲ ከዝተውዕለሉ ሞ ንክምልሰሉ ንክምክትን ይኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበላዕሎ እምበር ከይሰርሐ ክበልዕ ከምደይክእል ህዝቢ ይፈልጥ ማለት እዩ። ንኣብነት ሕጂ ኣነ ክሰርሕ ከለኹ እቲ ሓደ መፅኡ ይሰርሕ ምሳኻ እቲ ሓደ መፅኡ ናይ ክስታይ ኣየንቀዓርርን ናይ ካልእ ዝኾነ ይኹን ክመፁ ከሎ ፀላኢ ይኹን ገለ ኹን ወላ ዓቃብ ሰላም ኹን ነዚ ሃገር ዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ ዝተውዕለሉ ከዓ ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ

እንታይ እዩ ምስትውዓል ኣለዎ ኣስተውዒሉ እዩ ዝኸይድ ኣይጉቶት ኒኻ ሓደ መፅኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን እዩ ህዝቢ ኤርትራ ስለምንታይ ብዲስፕሊን እንተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ

0: ኣብ 1998 ብጉልባብ ዶብ ዳግማይ ንዝተፈጸመ ቁልዕ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣብ ምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን እቶም ንኤርትራዊ ስነ ኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያደ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትናስ ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃኑ ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ውን ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎታት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበአ።

እዚ ሰላምታና ተቐበሉ ፈንወየሪ ቲቪያ ብምክታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 17 ሰነ ሰዓት 5 ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃኒና ንምክታልኩም ብኸብርና ዓደምና ብቐንዲ ኣርእስቲ ዜና ንፍልም። ኮርፖሬሽን ዘርኣትን ጥሪትን ኣብ ንኡስ ዞባ ናቕፋ ብርጥዓ ዋጋ ኣገልግሎት ማሕረስ ብትራክተራት ይሂባ ኣሎ። ኣብ ዞባ ዓንስባ ንስድራ ስዋኣትን ደቂ ስዋኣትን ገንዘባዊ ደገፍ ክግበር ከሎ ኣብ መቓብር ሓርበኛታት ወፈረታት ተኻይዱ። ኣብ 13 ንኡስ ዞባታት ኣስመራ ኣብ ምኹስኳስ ሃገራውነትን ክብርታትን ዘተኮረ ዓውደ ዘተ ተኻይዱ። መራሕቲ ሃገራት ጉጅለ 7 ንዩክሬን ዝገበርዎ ወተሃደራዊ ደገፍ ክብ ከብልዎ ምዃኖም ሓቢሮም። ሩስያን ሃገራት ኤስያንን ኣብ ዝተፈላለየ ጽላታት ዘተኮረ ስምዓት ተፈራሪመን። ህንዲ ብውሽጣዊ ኣቕማ ዘማዕበለቶ ክሩዝ ሚሳይል ከም ዝፈተነት ገሊጻ። ዝርዝር ዜና። ኮርፖሬሽን ዘርኣትን ጥሪትን ኣብ ንኡስ ዞባ ናቕፋ ብርጥዓ ዋጋ ኣገልግሎት ማሕረስ ብትራክተራት ይሂብ ኣሎ። እተን ትራክተራት ናብ መምሕደራት ከባቢ እንድለል፣ ባቕላ፣ ማሬት፣ ናቕፋ፣ ኣግራዕ፣ ሙዕን፣ ኣብሎን ተዋፊረን ንሓደ ሰዓት ብሕሳብ 175 ናቕፋይን ኣገልግሎት ዝህባ ዘለዋ። ብያታዊ ኣገባብ ከካይድዎ ፅንሑ ንጥፈታት ኣብ ርእስቲ ኣድካም ምዃኑ ውፅኢቱ ዓጋቢ ከም ዘይነበረ ዝጠቕሱ ሓረስቶት ኣብዘን ዝሓለፋ 3 ዓመታት ግና ብርትዓዊ ክፍል

0: ት ንዝተወደባ ትራክተራት ተጠቒሞም መሬቶም ብእዋኑ ክሓርሱ ከለስልሱን ከደላድሉን ከም ዝሓገዝኦም ምህርቶም እውን ብኡ መንፅር ክብ ከም ዝበለ ገሊፆም። ሓላፊ ኣሃዱ ቁጠባ ልምዓት ኣቶ ማሕሙድ እድሪስ ብወገኑ እኹላት ትራክተራት ኣብ ግዚኡ ምውፋርን ኣብ ንጥፈታት ሕርሻ ኣብ ፅልዋ ከም ዘለዎ ብምግላፅ ብጠቕላላ ኣስታት 860 ሄክታር ከም ተሓርሰ ሓቢሮም። ኣብ ዞባ ዓንሰባ ነበርቲ ከተማ ክረንን ሓጋዝን ብዝወሰድዎ ተበግሶ ብምኽንያት መዓል ሰማእታት ኤርትራ 191,000 ናቕፋ ንስድራ ሰዋእትን ደቂ ሰዋእትን ሓገዝ ገይሮም። እዚ መሰረት ነበርቲ መምሕዳር ከባቢ 6 ከረን 28,000 ናቕፋ ሰራሕተኛታት ዝተፈላለያ ትካላት ኣብ ንኡ ዞባ ሓጋዝን ወተሃደራዊ ሆስፒታል ግላስን ድማ ብድምር 163,000 ናቕፋ ብምምሕደራት ንዝተደለያ ስድራ ቤታት ኣበርኪቶም። ኣብ ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ዓንቲ ሰባ ሓላፊት ኣሃዱ ማሕበራዊ ድሕነት ወይዘሮ ገነት ሃብተ 20 ሰነ መዓልቲ ምሕዳስ መብፅዓን ምትግባር ሕድርን ከም ዝኾነት ብምጥቃስ ስለቲ ዝተወስደ ተበግሶ መጊሳ። እዚ ከምዚ ኢሉ እንከሎ ኣባላት ማሕበር ወነን ታክሲ ሚኒባሳት ከረን ብ16 ሰነ ኣብ ቀፅሪ መቓብር ሓርበኛታት ከረን ማእታታዊ ስራሕ ኣሰላሲሎም። እቲ ዕማም ሕልና ዘቕስን ምዃኑ ዝጠቕሱ ኣባላት ኣብ መጻኢ ምስ ዝምልከቶም ኣካላት ተዋሂዶም ተመሳሳሊ ንጥፈታት ከሰላስሉ ድልዋት ምዃኖም ኣረጋጊፆም። ነባሪ መምሕዳር ባዶ 4 ከረን ኣብ ኣቶ ፍካረ ሃብቲ ኣብ ወገኑ ልዕሊ 37,000 ናቕፋ ወፃኢ ብምግባር ንልዕሊ 2,000 ኣግራብ ሰማእታት ካብ ባልዓት ንምክልኻል ዝዓለመ ስራሕ ከም ዝዓመመ ወኪል ኤሪና ሓቢሮም። ብካልእ ወገን ኣብ መላእ ዞባ ዓንሰባ ካብ 11 ክሳብ 19 ሰነ ዝቕፅል ሰፊሕ ወፈረታት ኣብ መቓብር ሓርበኛታት ይካየድ ከም ዘሎ ከካብ ቦትኡ ዝበፅሓና ሓበሬታ ኣፍሊጦም። ኣብ ኣስመራ ጨንፍር ሃማደ ዞባ ማእከል ምስ ማእከላዊ ቤት ፅሕፈት ሃማደ ብምውሃድ ኣብ 13 ንኡ ዞባታት ኣብ ምህናፅ ድልድልትን ጥዒትን ስድራ ቤት ከምኡ ውን ምኩስኳስ ሃገራውነትን ክብርታት ሕብረተሰብን ኣብ ሓደስቲ ወለዶታት ዘተኮረ ዓውደ ዘተ ተኻይዶም። ብ16 ሰነ ኣብ ንኡ ዞባ ማይተመናይ ኣብ ዝተኻየደ ዓውደ ዘተ ኣብ ጨንፍር ሃማደ ዞባ ማእከል ሓላፊት ፖለቲካውን ውድባውን ጉዳያት ወይዘሮ ሰሎሜ ገብረ ስላሴ ዕላማተ ዓውደ ዘተ ሕብረተሰብ ብሓፈሻ ወለዲ ድማ ብፍላይ መሪሕ ተራ ክፃወቱ ንምዝኻር ከም ዝኾነ ሓቢራ። ኣብ ማእከላዊ ቤት ፅሕፈት ሃማደአ ሓላፊት ክፍሊ ፖለቲካውን ውድባውን ጉዳያት ሜጀር ትዕበ ክንድያ ብወገና ስድራ ቤታት ኣርኣያ ኮይነን ቆልዑን መንእስያትን ደቀን ብእሩም ስነ ምግባርን ፍቕሪ ሃገርን ተመልሚሎም ዝዓቢሉ ባይታ ንምጥጣሕ ክግበር ኣብ ዘለዎ ፃዕሪ መግለፂ ሂባ። ወለዲ ንደቆም ኪነቲ ዕለታዊ ዝገብርሎም ናብዮት ብትምህርትን ፍልጠትን ከምኡ ውን ብሃገራውነትን ክብርታትን ተኸስኪሶም ሃገርን ህዝብን ዝሕበነሎም ዜጋታት ኮይኖም ንኽዓብዩ ዕቱብ ፃዕሪ ክካየዱ ኣዘኻኺራ። ንኣገዳስነት ናይቲ ዓውደ ዘተ ዝጠቐሱ ተሳተፍቲ ኣብ ምምልማል ብሉፃት መንእስያት ብቐሊል ዘይጥመት ተራ ስለ ዘለዎ ብዝተወደበ መልክዕ ክካየድ ተማሕፂኖም። ኣብ ዞባ ካሽፓርካ ንቑሕ ተሳትፎኩም ኣብ ምክልኻል ገበናትን በደላትን ክዓዝዝ ካብ 13 ክሳብ 15 ሰነ ንኡ ዞባታት ሻምብቆን ላዕላይ ጋሽን ኣብ ዝተኻየደ ሰሚናራት መተሓያስብ ቐሪቡ። ወኪል ኤሪና ኢብራሂም ዓሊ ንዘዳለዎ ፀብጻብ ሚካኤል ሓድጉ ክቕርቦ እዩ።
1: ድሕነት ሕብረተሰብን ምዕባል ሃገርን ንምርጋፅ ንቑሕ ተሳትፎኩም ኣብ ምክልኻል ገበናትን በደላትን ክዓዝዝ ኣዛዚ ፖሊስ ዞባ ጋሽባርካ ሌትናል ኮሎኔል ሃይለ ሚካኤል ተስፋ ጋብር ምስ ነበርቲኑ ዞባታት ሻምብቆን ላዕላይ ጋሽን ኣብ ዘካየዶ ሰሚናራት ኣተሓሳሲቦም። ኣብቲ ካብ 13 ክሳብ 15 ሰነ ዝተኻየደ ሰሚናራት ሰላምን ልዕልና ሕግን ምርጋፅ ናይ ሃገርን ህዝብን ሰላምን ፀጥታ ንምውሓስ ሕግን ስርዓትን ምኽባር ከምኡ ውን ገበን ከይፍፀም ምክልኻል ምዝፍፀም ድማ መርሚርካ ናብ ፍርዳዊ ኣካል ምቕራብ ካብ ቀንዲ ተልእኮ ፖሊስ ኤርትራ ምዃኑ ዝሓበረ ሌተናል ኮሎኔል ሃይለ ሚካኤል ማዕረ ምዕባለ ቴክኖሎጂ ገበናትን በደላትን እናተራቕቑ ምምፅኦም ብምጥቃስ ንምቁፃሮ ምትሕባር ህዝብን ፖሊስን ኣገዳሲ ከም ዝኾነ ገሊጹ። ብደረጃ ዞባ ካብ ጥቕላላ ኣብ መደበራት ፖሊስ ዝተመዝገበ ጥርዓናት መጠን ፈፀምቶም ዘይተረኸቡ ገበናት ምስ ናይ ዝሓለፈ ዓመት ብምንጻር ብክልተ ሚእታዊት ከም ዝጎደለ ወዲቑ ተረኺቡ ናብ ፖሊስ ናይ ዝተረከበ ንብረት ድማ ብ5 ሚእታዊት ክብ ከም ዝበለ ብተወሳኺ ገሊጾ። ኣመሓደርቲ ናይ ተንኡ ዞባታት ብወገኖም እቲ ሰሚናራት ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ኣብ ሕግን ምክልኻል ገበንን ልዑል ምዃኑ ብምጥቃስ ምትሕባሩ ምስ ፖሊስ ከም ዝዕዝዙ ኣረጋጊጾም። ተሳተፍቲ ድማ ተመሳሳሊ ኣስተምህሮታት ክሕይል ኣብ መርዓታት ዝረአ ዕግርግር መግቲ ክግበረሉ ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ከምኡ ውን ሓደገኛ ወልፍታት ምግታእ ብውህደት ክስራሕ ተላብዮም።
0: ኣብ ዞባ ደቡብ ብትሽዓተ ዓውድታት ሞያ ክስልጥኑ ዝፀንሑ ልዕሊ 550 መንእስያት ብ13 ሰነ ተመሪቖም እቶም ካብ 3 ክሳብ 6 ኣዋርሕ ብግብርን ክልሰ ሓሳብን ዝሰልጠኑ መንእስያት 425 ካብ ንኡስ ዞባ መንደፈራ 128 ድማ ካብ ንኡስ ዞባ ዓዱኸላዮም እቲ ስልጠና መሳርሒታት ሙዚቃ ምዝርጋሕ መስመራት ኤሌክትሪክ ሲቲ ምትካልን ምፅጋንን መርበብ ፀሓይ ውፅዓት ቴክኖሎጂ ኮምፒውተር ስነ ፅበቓ ፀጉሪ ርእስን ገፅን ስነ ፅሑፍ ቀዳማይ ረድኤት ከምኡ ውን ካራትን ትልሂትን የጠቓልል ሓላፊ ሃማተ ዞባ ደቡብ ኣቶ ግርማይ ገብሩ ኣብ ዘስምዖ ቓል ማሕበር ዝርግሕኡ ንምስፋሕ ከምኡ ውን ኣብ ምህዞን ሰንዓን ዝነጥፉ መንእስያት ዝያዳ ባይታን ዕድልን ንክረኽቡ ብውጥን ይሰርሕ ከም ዘሎ ኣብርዮ ኣቦ እምበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ኣብ ዝሃቦ መዛዝሚ ቓል መንእስያት ከባቢኦም ንክልውጡ ፈለማ ነፍሶም ክልውጡ ከም ዝግባእ ብምዝኽኻር ኣርኣያ ስነ ምግባርን ኣብነታዊ ዕዮን ክኾኑ ምዒዶም ስዕብ ዜና ወፃኢ እዩ ምሳና ፅንሑ። ዜና ወፃኢ መራሕቲ ሃገራት ጉጅለ ሸውዓተ ንዩክሬን ዝገበርዎ ወታደራዊ ደገፍ ክብ ከብልዎ ምዃኖም ሓቢሮም እቶም መራሕቲ ነዚ ዝገለፁ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ኣብ ዝካየድ መበል 52 ዓመታዊ ዋዕላ እዩ ኣባል ሃገራት ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንዩክሬን ዝገበርኦ ሚሳይላትን ፀረ ሚሳይላትን ዘጠቓል ወተሃደራዊ ደገፍ ከም ዘዕብዩ እየን ገሊፀን ዘለዋ ብዒካዚ ቁጠባ ሩስያ ንምህሳይ ዝዓለመ ተወሳኺ እገረታት ከም ዝውስና ኣብቲ ርክብ ኣነፂረን ንኣሜሪካ ብሪጣንያ ፈረንሳ ጀርመን ኢጣልያ ካናዳ ጃፓንን ኤሮጳዊ ሕብረትን ዝሓቆፍ ጉጅለ ሸውዓተ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 150 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝለኣኸ ፀብፀባት የረድኦም እዚ ከምዚ ኢሉ እንከሎ እተን ሃገራት ቁጠባዊ ዝምድንአን ንምድንፋዕ ዝሕግዝ ሓያሎ ስምዓት ከም ዝኽተማ ሓቢረን ጉጅለ ሸውዓተ ልዕሊ 55 ትሪልዮን ዶላር ጃምላዊ እቶት ማለት ኣስታት 30 ሚእታዊት ካብ ጠቕላላ ቁጠባ ዓለም ይሽፍን ሩስያን ሃገራት ደቡባዊ ምብራቕ ኤስያ ማለት ኣስያንን ኣብ ዝተፈላለየ ፅላታ ዘተኮረ ስምዓት ተፈራሪመን እተን ሃገራት ኣብ ከተማ ካዛን ሩስያ ኣብ ዘካየድኦ ዘለዋ ዓመታዊ ዋዕላየን ነቲ ኣብ ቁጠባ ነዳዲ ፀጥታን ካልእን ዘጠቓለለ ስምምዕ ከቲመን ብዘይካዚ ኣብ ምምዕባል ፅላት ቴክኖሎጂን ንሰላማዊ መዓላ ዘገልግል ኒኮሎሳዊ ፀዓትን ክተሓገዛ ምዃንን ኣፍሊጠን ፕረዚደንት ቭላድሚር ፑቲን ኣብ ዝሃቦ መግለፂ ውዱብ ሃገራት ኤስያን ካብ ዝዓበዩ መሻርክቲ ሩስያ ምዃኑ ብምጥቃስ ሃገሩ ምስተን ውድብ ዘለዋ ምትሕባር ከም እተስፍሖ ኣነፂሩ ኣብ 225 ልዕሊ 30 ቢልዮን ዶላር ንግዳዊ ምልውዋት ዘካየደ ሩስያን ሃገራት ኤስያንን ነጠሃዝ ኣብዚ ዓመት እዚ ብልዕሊ ፍርቂ ከም ዘዕብኦ ገሊፀን ኣለዋ ህንዲ ብውሽጣዊ ዓቕማ ዘማዕበለቶ ክሩዝ ሚሳይል ከም ዝፈተነት ገሊፃ እቲ ኣፅዋር ክሳብ 1,000 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ምዃኑ ዓቕሚ ምክልኻል ህንዲ ንምምዕባል እወታዊ ኣበርክቶ ከም ዝህልዎ ይእመት እቲ ኣፅዋር ብቐጥታ ናብ መሳርዕ ምክልኻል ከም ዝፅምበር ሚኒስትሪ ምክልኻል ህንዲ ኣፍሊጡሎም ህንዲ ወታደራዊ ዓቕማ ንምድንፋዕ ዝኽእል ዝተረሓቐ ሚሳይላት ብብዝሒ ክተፍር ምዃና ብምጥቃስ ምምዕባል ልዕሊ ፍጥነት ድምፂ ዝጉንጨፍ ተወሳኺ ሚሳይላት ብቐዳምነት ሂባ ከም ትሰርሓሉ ክትገልፅ ፀኒሓላ ኣብ 224 ንፈለማ ግዜ ልዕሊ ፍጥነት ድምፂ ዝውንጨፍ ናይ ነዊሕ ርሕቐት ሚሳይል ዝፈተነት ህንዲ ነቲ ኣፅዋር ብዓይነትን መጠንን ክብ ከተብሎ ምዃና ሓቢራያ ምፍራይ ጥራይ ዘይኮነ ካብ ካልኦት ሃገራት እትገብሮ ሸመት ኣፅዋር እውን ከም ምትዕብዮ ብምሕባር ካብ ሩስያ ኤስ 400 ዝተሰሜየ ስርዓት መከላኸሊ ሚሳይል ከም እትዕድግ ገሊፃላ ህንዲ ወተሃደራዊ ፅላት ንምዕባል ገዚፍ ወፍሪ ካብ ዝገብራ ዘለዋ ሃገራት ምዃና ፀብፀባት የረድኦም መንግስቲ ኤኳዶር ውዱብ ገበናት ንምግታእ ንስሳ መዓልታት ዝፀንሕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጆም እቲ ብቐጥታ ተግበራዊ ኮይኑ ዘሎ ኣዋጅ ሓይልታት ፀጥታን ፖሊስን ኣብ ልዕሊ ገበኛታት ተሪር ስጉምቲ ክወስዱ ዘፍቅድ ምዃኑ መንግስቲ ኤኳዶር ሓቢሮም እዚ ኣብ 10 ኣውረጃታት ኣውጅ ዘሎ ውሳነ ውሽጣዊ ፀጥታ ንምውሓስ ኣገዳሲ ምዃኑ ብምግላፅ ድማ ክናዋሕ ከም ዝኽእል ኣሚቶም መንግስቲ ኤኳዶር ኣብ ዝሓለፈ ዓመት እውን ውሽጣዊ ዕግርግር ንምግታእ ዝሕግዝ ህፁፅ ናይ እዋን ሓደጋ ድንጋጌ ኣብ 7 ዞባታት ምእዋጁ ዝዝከር እዮም ኤኳዶር ዘይሕጋዊ ምስጋር ዕፀፋርስ ዝጠንቁ ብብዝሒ ገበናት ካብ ዝረኣየለን ሃገራት ደቡብ ኣሜሪካ ምዃና ይጥቀስ ሰራዊት ኢራን እስራኤል ኣብ ደቡባዊ ሊባኖስ ተካይደ ዘላ መጥቃዕትታት ምስ ዘይተቋርፆ ተሪር መልሲ ግብሪ ከም ዝህበሉ ኣጠንቂቖም እዚ መጠንቀቕታ ዝተዋሃበ ሰራዊት እስራኤል ትማሊ 16 ሰነ ኣብ ደቡባዊ ሊባኖስ ብዘካየዶ መጥቃዕቲ 4 ሰላማውያን ሰባት ድሕሪ ምቕታሎም እዮም። ላዕለዋይ ወተሃደራዊ ኣዛዚ ኢራን ኣብ ዝሃቦ መግለፂ ሰራዊት እስራኤል ኣብ ውሽጢ 2 መዓልታት ጥራይ ኣብ ደቡባዊ ሊባኖስ 84 ጥሕሰታት ምቁራጥ ተኽሲ ከም ዝፈፀመ ሓቢሮም። ሚኒስትር ጉዳያት ወፃኢ ኢራን ዓባስ ኢራቅጂ ብወገኑ ምስ ኣሜሪካ ዝብፃሕ ናይ መወዳእታ ስምምዕ ንምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስ ዘጠቃልል ከም ዝኸውን ኣፍሊጦም። ይኹን እምበር ሰራዊት እስራኤል ኣብ ሊባኖስ፣ ሶርያን ወሽመጥ ቃዛን ዘይተወሰነ እዋን ከም ፀኒሑ እዮም ቀዳማይ ሚኒስትር ቤንያምን ናታንያሁን ሚኒስትር ምክልኻል እስራኤል ካትዝን ዝገልፁ ዘለዉ። ኣሜሪካን ኢራንን ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ኩናት ንምቁራጥ ዝኽእል ስምዕ ሰላም ብ15 ሰነ ከም ዝበፅሓ ዝዝከር እዮም። እቲ ስምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ብወግዒ ክኽተም መደብ ተታሒዙሎም። ባይቶ ኤሮጳዊ ሕብረት ኣብ ልዕሊ ዝተፈላለየ እታ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ዝፀንሕ ቀረፅ ንምስራዝ ንዝኽእል ውሳኔ ትማሊ 16 ሰነ ብዓብላል ድምፂ ኣፅዲቖም። እቲ ውሳነ ብፕረዚደንት ዶናልድ ትራምፕን ፕረዚደንት ኮሚሽነር ኤሮጳዊ ሕብረት ኡርሳላ ቫንደር ለየንን ኣብ ወርሒ ሓምሌ 2025 ዝተኸተመ ንግዳዊ ስምዕ ንምትግባር ዝዓለመ እዩ። እቲ ክሳብ መወዳእታ 2029 ዝፀንሕ ውሳኔ ንረብሓታት ኤሮጳ ዝሕሉ ተሪር ቅድመ ኩነት ዘጠቃለ እዩ። ብመሰረቲ ቅድመ ኩነት ኣሜሪካ ክሳብ 31 ታሕሳስ 2026 ኣብ ልዕሊ እቶ ፍርያት ሓፂንን ኣሉሚንየምን ዝወሰነቶ ተወሳኺ ቀረፅ እንተዘይ ኣልያ ኤሮጳዊ ሕብረት ነቲ ስምዕ ናይ ምስራዝ መሰል ኣለዎም። ብዘካዚ ካብ ኣሜሪካ ዝኣቱ ፍርያት ንፅላታት ኢንዱስትሪን ሕርሻን ኤሮጳ ዝሃሲ ኮይኑ እንተተረኺቡ ብኡ ንብኡ መርመራ ክጅመርን እቲ ቀረፅ ናብ ዝነበሮ ክምለስን ይኽእል እዮም። ኤሮጳዊ ሕብረት ምስ ኣሜሪካ ንዝኸተሞ ንግዳዊ ስምዕ ክሳብ መጀመርያ ዝመፅእ ወርሒ ሓምለ ብምልኣት ምዘየ ተግብሮ ዝወጠኖ ወሰኽ ቀረፅ ተግባራዊ ከም ዝኸውን ፕረዚደንት ትራምፕ ኣቐዲሙ ምጥንቃቑ ይዝከር እዩ። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበፅሐ ስምዕ ንምትግባር ከምዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያቱ ወሲንዎ ንዝነበረ 15 ሚእታዊት ቅረፅ ናብ 25 ሚእታዊት ክብ ከም ዘብሎ እዩ ክገልጽ ጸኒሖም። ክልቲኦም ወገናት ዝሓለፈ ዓመት ዝኸተመዎ ስምምዕ ኣሜሪካ ኣብ ልዕሊ እቷ ፍርያት ኤሮጳዊ ሕብረት ወሲናቶ ፀንሐት ቅረፅ ናብ 15 ሚእታዊት ከተውርዶ እቲ ሕብረት ከዓ ኣብ ልዕሊ እቷ ፍርያት ኣሜሪካ ቀረፅ ከየኽፍል ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብኣማዒት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን ዘጠቃልል እዩ። ኪዳን ሰሜን ኣትላንቲክ ኔቶ ሳምፕቲ ዝተሰሜየ ስርዓት ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዝዋፍር መንግስቲ ቱርኪ ኣፍሊጦም። ሚኒስትር ምክልኻል ቱርኪ ኣብ ዘወፅኦ መግለፂ እቲ ስጉምቲ ኣካል ቀዋሚ መደብ ምክልኻል ኔቶ ኮይኑ ፀጥታ ክልል ኣየር ሃገሩ ንምውሓስን ሓበራዊ ዓቕሚ ንምድልዳልን ዝዓለመ ከም ዝኾነ ሓቢሮም። እቲ ብፈረንሳን ኢጣልያን ብሓባር ዝማዕበለ ስርዓት ምክልኻል ሚሳይል ንባላስቲክ ሚሳይላት፣ ክሩዝ ሚሳይላት፣ ሰብ ኣልቦ ነፈርትን ነፈርቲ ውግእን ብብቕዓት ናይ ምምካት ዓቕሚ ዘለዎ ምዃኑ እዩ ተገሊፆም። እዚ ምዕባለታት ዝኽሰት ዘሎ ዘባዊ ወጥርን ስግኣትን ንዓብየ ኣብ ዝመፀሉ ዘሎ እዋን እዩ። ኔቶ ኣብ ዝሓለፈ ወርሒ መጋቢት እውን ስርሓት ኣሜሪካ ዝኾነ ተወሳኺ ስርዓት ምክልኻል ኣየር ፓትሪዮት ኣብ ደቡባዊ ክፋል ቱርኪ ከም ዘዋፈረ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ዓመታዊ ዋዕላ መራሕቲ ኪዳን ሰሜን ኣትላንቲክ ኔቶ ዝመፅእ 7-8 ሓምለ ኣብ ቱርኪ ክካየድ መደብ ተታሒዙሎም። ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ መሸጣ ነዳዲ ሩስያ ዳግማይ እገዳ ክፅድቕ ከም ዝኽእል ኣጠንቂቖም። ፕረዚደንት ትራምፕ ትማሊ 16 ሰነ ኣብ ፈረንሳ ኣብ ዝተኸፍተ መበል 52 ዋዕላ መራሕቲ ጉጅለ 7 ኣብ ዝሃቦ መግለፂ እቲ ስጉምቲ መፃወቢ ሆርሙዝ ድሕሪ ምኽፋቱ ከም ዝውሰድ ገሊፆም። ቤት ፅሕፈት ግምጂ ኣሜሪካ ብዝሓለፈ ወርሒ መጋቢት ቀረብ ነዳዲ ንምርግጋእ ሃገራት ተኣድጊዱ ካብ ዘሎ ነዳዲ ሩስያ ክሽምታ ን30 መዓልትታት ፍቓድ ከም ዝሃበን ንኽልተ ግዜ ከም ዘናውሖን ዝፍለጥ እዮም። ኣሜሪካ ካብ ሩስያ ነዳዲ ኣብ ልዕሊ ሽምታ ሃገራት ወሳኽ ቀረፅ ከም እትገብር ኣቐዲማ ምጥንቃቓ ዝዝከር እዩ። ኣብዚ እዋን እዚ ኣስታ 90 ሚእታዊት መሸጣ ነዳዲ ሩስያ ናብ ቻይና፣ ቱርክን ህንድን ይቐንዕ ከም ዘሎ ይጥቀስ። ባርከስ ክቡራትን ክቡራን ሰማዕትና ይቕሬታ ተኸታተልትና ዜናታት ንምዛም ኣርእስቲ ዜና ክደግመልኩም ኮርፖሬሽን ዘርኣትን ጥሪትን ኣብ ንኡስ ዞባ ናቐፋ ብርትዓ ዋጋ ኣገልግሎት ማሕረስ ብትራክተራት ይህብ ኣሎ። ኣብ ዞባ ዓንሰባ ንስድራ ስዋኣትን ደቂ ስዋኣትን ገንዘባዊ ደገፍ ክግበር ከሎ ኣብ መቓብር ሓርበኛታት ወፈረታት ተኻይዱ። ኣብ 13 ንኡዘባታት ኣስመራ ኣብ ምኹስካስ ሃገራውነትን ክብርታትን ዘተኮረ ዓውደ ዘተ ተኻይዱ

ሕብራት ሃገራት ጉጅለ 7 ንዩክሬን ዝገበሮ ወታደሮ ደገፍ ክብ ከብልዎ ምዃኖም ሓቢሮም። ሩስያን ሃገራት ኣስያንን ኣብ ዝተፈላለየ ፅላታ ዘተኮረ ስምዓት ተፈራሪመን። ህንዲ ብውሽጣዊ ዓቕማ ዘማዕበለቶ ክሩዝ ሚሳይል ከም ዝፈተነት ገሊፃ። ሓፈሻዊ ዜና ተዛዚሙሎ ምስ ጥርፍ መርባትና ንሕርገኩም ብወገና ሰናይ ምሽት።

ጽባቐ ኣብ ብዙሕነት ኣብ ሃገርና ጐልሒ ዝርአ እቲ ዘለና ብዙሕነት ኣብ ምጉላሕ መንነትና ኣዝዩ ብዙሕ ተራይ ዝጻወት ነዚ ንምጉላሕ ድማ ሓደ ካብ ኣብነታት ኣብ ዝተፈላለያ ዞባታትና ንመንነትና ዝገልጽ ምርኢታት ስነ ጥበባዊ ስራሕትን ይስራሕ እዩ። ሓደ ካብኡ ድማ ብቕነ ተምሃሮ ተባሂሉ ዝቐርብ መደባት ኣብ ዝተፈላለዩ ዞባታት ንባህላውን ትምህርታውን ትሕዝቶ ሒዙ በብእዋኑ ቀሪብ እዩ።

0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ድማ ነዚ ዝገልጽ በብግዜኡ ዝካየድ ባህላውን ትምህርታውን ውድድራት ንኡሳን ዞባታት ዝሳተፈ ምርኢት ቅነት ተምሃሮ ተኻይዱ። ኣብዚ ውድድር እዚ ካብ ዕለት 2 ንሓሙሽተ መዓልትታት ክወዳደሩ ዝጸንሑ ተወዳደርቲ ምስ በዓል ናጽነት ተሰኒዩ ነቲ ኣብ ዞባኦም ዘለዎም ባህልን ፍልጠትን ዝገልጽ ስርሓት ሒዞም ቀሪቦም እዮም። ኣብዚ ናይ መዛዘሚ መደብ ድማ ላዕለዎት ሰበ ስልጣን ኣካየቲ ስራሕን ዕዱማት ኣጋይሽን ተረኺቦም ብክብ ዝበለ ማዕርግ ተኻይዱ።
1: ዝኸበርኩምን ዝኸበርክንን ላዕለዎት ሓለፍቲ ክፍልታት መንግስትን ኣዘዝቲ ሰራዊትን ትካላት ፀጥታን ዝኸበርኩምን ዝኸበርክንን ሓለፍቲ ጨናፊር መንግስትን ማሕበራትን ዝኸበርኩምን ዝኸበርክንን መምሃራን ተምሃሮን ካልኦት ተሳተፍቲ ባህላዊን ትምህርታውን ቀነ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ እዚ ካብ ዕለት 2 ክሳብ ሎሚ ምሸት ንሓሙሽተ መዓልታት ፍልጠት ቀላሲ ምዕባለ ባህሊ ብዝብል ቴማ ብውዑ መንፈስ ክካየድ ዝቐነየ ባህላዊን ትምህርታውን ቀነ ተምሃሮ በዚ ንዕዝቦ ዘለና ምዕሩግ ኣገባብ ኣብ መፈፀምቱ ይበፅሕ ኣሎ።

0: ፍልጠት ሰረት ኩሉ ምዕባለ ምስ ምዃኑ ትምህርቲ ድማ መሰረት ናይዚ ፍልጠት እዩ። በዚ ድማ እዩ ኣገዳስነት ትምህርቲ ኣብ ኩሉ ክፋላት ሃገርና እናዘየደ ዝኸይድ ዘሎ። ጎንጎኒ ትምህርቲ ድማ ተምሃሮ ነቲ ዘለዎም ታሪክ ሃገሮምን ባህሎምን ኣዕሚቖም ክፈልጡ ፃዕሪ ወለድን መምሃራንን ይሕወሶ። ኣብዚ መደብ እዚ ድማ 540 ኣባላት ዘሳተፈ ብምንባሩ ተሳትፎ ተምሃሮን መምሃራንን ኣዝዩ ዕዙዝ ምንባሩ ክንግንዘብ ንኽእል።
1: ትምህርታዊ ውድድራት ኣብ መደረ ኣብ ክትዕ ኣብ ሓፍሻይ ፍልጠት ነይሩ ኣብ ተምሃሮ ዝካየድ ተመሳሳሊ እውን ኣብ መምሃራን እውን ነይሩ። ብፍላይ ምስ ማሕበር መምሃራን ብምውዳብ ኣብ ጎኒ ጎኒ ተምሃሮ እውን ንመምሃራን ግጥሚ መፅናዕታዊ ወረቃቅቲ ከም ዘቕርቡ ዝተፈላለዩ ምህዞታት ካቕርቡ ቅብኣ ብመምሃራን ከም ዝዳለው ተገይሩ እዚ እውን ሓደ ርእሶ ካልእ ምእኩል ዝኾነ ኣገባብ ነይሩ ማለት በቲ ተምሃሮ ይሳትፉ በቲ መምሃራን እውን በቲ ማሕበር ዞባ ምስ ብምርዳእ ናይ መምሃራን ውድድር እውን ምዝቅናት እዚ ከካየድ ቀኒ እዩ ማለት እዩ።

0: ባህልን ታሪክን ሃገሮም ብሄሮምን ዝፈልጡ ወለዶ መንነቶም ንምግላፅን ንምጉላሕን ይፅዕሩ። መንነትካ ክትገልጽ ድማ ፍልጠትን ተገዳስነትን የድሊ። እዚ ኩሉ ኣብ መኣዲ ትምህርትን ኣብ ቤትን ይጅመር። ኣገዳስነት ዘርእዮም እዮም ድማ ነዚ ቅነ ተምሃሮ ተባሂሉ ጎኒ ትምህርቶም ኣብ ባህላውን ስነ ጥበባውን ስራሓት ሃገሮም ክሳተፉ ዝፃዕሩ መምሃራን ንኡሳን ዞባታት ሰሜናዊ ቀይሕ ባሕሪ።
1: እዚ ተራኪብናሉ ዘለና

ቀነ ተምሃሮ ኮይኑ ቀነ ተምሃሮ ባህላውን ትምህርታዊ ውድድራትን እዩ። እዚ እቲ ባህላውን ትምህርታዊ ውድድራትን ሓደ ካብቲ ኣብ ምምሃርን ምስትምሃርን ኣዝዩ ጠቃሚ ዝኾነ ሓደ ፓርቲ ናቱ ወይ ክፋል ናቱ እዩ። እዚ ከዓ ንተምሃሮ ዝላለዩሉ ፍልጠት ቀያይሩሉ ኣብ ምንታይ ደረጃ ከም ዘለና ንግምግመሉ ስለ ዝኮነ ኣዝዩ ጠቃሚ ነቲ ዝነበረ ምድላዋት ከዓ ካብ እታ ሓበሬታ ካብ መጀመርታ ካብ ቀዳማይ ሰሚስተር ምስ መፀትና እናተዳለናሉ ኩሉ ቅነ ተምሃሮ ሙሉእ ስፖርታውን ባህላውን ከምኡውን ኣካዳምያዊ መደባት ኣብ ግምት ብምእታው ኣካይድናዮ ብኣብያተ ትምህርቲ ብክላስተራት ከምኡ ውን ብደረጃ ኣብ ኩለን ቦታታት ኣካይድና ኣብ መወዳእታ ከዓኒ ብፅዕቕ ዝበለ ኣብ ካልኣይ ሰሚስተር ማለት እዩ ኣብ ፅዕቕ ዝበለ ኣብ ካልኣይ ሰሚስተር ካብ ዕለት 9 ወርሒ 2 ጀሚርና ማለት እዩ ብልዕል ዝበለ ኣገባብ ኣካይድናዮ። እዚ ከዓ ውፅኢታዊ ኮይኑ ረኺብና ሕጂ ኣብዚ ግዜ እዚ ኣብ ፅቡቕ ደረጃ ከም ዘለና ነፍስና ንግምግም ማለት እዩ።

0: ነዚ ኣብ ከተማ ባፅዕ ዝተኸይደ መደብ ፍልጠት ቀላ ስምዕ ባለ ባህሊ ብዝብል ቴማ ቀንዲ መልእኽቱ ተምሃሮ ኣብ ዝተፈላለያ ንኡሳን ዞባታት ብሓንሳ ፍልልይ ብዘይብሉ ሓቢሮም ዘለዎም ፍልጠት ባህሎምን ታሪኾምን ብትብዓት ከቕርቡን መንነቶም ክፈልጡን ክገልፁን ዝድርኽ ብምንባር እዩ።
1: ኣዝዩ ብጣዕሚ ፅቡቅ ነይሩ ናይ ተምሃሮ ክትሪኦም ከለካ ሕጂ እተን ተምሃሮ ዋላብቲ መደቀሲ ነንሕድሕዶም ከም ዝራኸቡ ገርነትን ኩለን ብሄራዊ ኣብያት ትምህርቲ ነንሕድሕደን ከም ዝላለያ ኣብ ውሽ ተምሃሮ ክትሪ ኣዝዩ ፍቕሪ ነይሩ ተምሃሮ ንሕዶም ናቕፋ ምስ ፈሮ ክፃወቱ ከሎ ክትሪኢ ከለካ ብሓንሳብ ኮይኖም ክስዕስዑ ክትሪኢ ከለካ ኣዶ ባሓ ምስ ገላዕሎ ክትሪኦም ከለካ ስለዚ ኣዝዩ ነንሕድሕድ ናይ ተምሃሮ ፍቕሪ ከም ዝነበረን ነንሕድሕዶምን ናይ ምልላይ ባህሪ ናይ ምልላይ ተምሃሮ ካም ተምሃራዊ ከማን ኣዝዩ ፅቡቕ ዲስፕሊን ዝኾነ ኣካይዳ እዩ ነይሩ ማለት እዩ። ስለዚ ብፍላይ ምሸት ኣብዚ ባፅእ ኣብዚ ሲኒማ ኣከባቢ ዝግበር ዝነበረ ምርኢት ንህዝቢ ክፉት ዝነበረ ናይ ሰለስተ ምሸት ምርኢት ክትሪኢ ከለካ ሓንቲ ንኡዘባ ምስ ቀርበቶም ኩሎም ንሳን ዞባታት ዝህቡ ዝነበረ ሞራልን ምትበብዐን ክትሪኦም ከለካ ብጣዕሚ ተምሃሮ ነንሕድሕዶም ኣዝዩ ፅቡቅ ዝኾነ ዲስፕሊንን ዝምድናን ነቲ መደብ ከዛዝሙ ክኢሎም ማለት እዩ።

0: እዚ ንሓሙሽተ መዓልታት ዝቐጸለ ውድድራት ድማ ነዘን ካብ ዝተፈላለያ ኣብያተ ትምህርቲ ዝመፁ ንሓንቲ ንኡስ ዞባ ባህልን ትልሂትን ናይ ሓንቲ ብሄር ሃገሮም ተዋሂቦም ምስኣ ተላልዮም ነቲ ባህላዊ ውርሻ ሰኒቖም ኣብ ምርኢት ክቕርቡ ምኽኣሎም ዝተባባዕ እዩ። ብተገዳስነት መምሃሮንምን ተምሃሮን ድማ ኣብዚ ዓወት ክበፅሕ ክኢሉ
1: ኣብ ሓቂ ፅቡቅ እዩ ነይሩ። እቲ መምርሒ ክብለካ ከለኹ ኣብነት ኣብ ቀረ ዘሎ ናይ ብዳውየት ሂብካ ኣብ ገልዓሎ ዘሎ ከዓ ናይ ትግሪ ክትቦ ከለካ ኣብ ኣዶባሓት ዘሎ ኩናማ ሂብካ ኣብ ዳህላክ ዘሎ ብሌን ንክፃወት ወይ እቲ ብሄር ከንፀባርቕ ክመፅእ ከሎ ስራሕ ዝተሰርሕዎ ናይ ብሓቂ ልውትን ፅቡቕ ስራሕ እዮም ርኦምና ማለት እዩ።

0: እዚ ኣብ ባፅዕ ዝቐነየ ቅነ ተምሃሮ ንኣብ ካልእ ዞባታት ዝርከቡ ኣብያተ ትምህርቲ ጽቡቕ ኣብነት ኮይኑ ከም ምቕራቡ እቲ ተምሃሮ ኣብ ኣካዳምያዊ ትምህርቶም ዘለዎም ተገዳስነት ኣብ ቦትኡ ጸኒዑ ጎኑ ድማ ምስ ባህሊ ሃገሮምን ኣከባቢኦምን ምስ ዝላለዩ መንነቶም ብትብዓት ክገልጹ ከም ዝኽእሉ ዘርኢ ኣብነት እዩ መንእሰይ ድማ ካብ ብንእሱ ከምዚ ገይሩ ተተኸስኪሱ ንመጻኢ ብሃገሩን ባህሉን ዝኾርዕ ኣብነታዊ ኮይኑ ከም ዝግለጽ ይፍለጥ
1: ሎ ዝደሊ ተማራይ ቅድሚ ትምህርቲ እንከሎ ካብ መጀመርያ ንእሽተይ እከሎ ህፃን እንከሎ ባህሉን መንነቱን ንክወርስ ተማሃራይ ኩሉ ግዜ ወይ ህፃን ብባህሊ ቤት ትምህርቲ ብክላስ እዩ ዝጅምር ስለዚ እዚ ኣብ ታሕቲ ወሪዶም እቶም መምህራን ክሰርሕሉ የላቦ
2: ናሆ ምስረት ወላ ኣሕዋር

0: ሕብረት ዋላ ሕዋር
1: ቅነ ተምሃሮ ድማ ሓደ ካብ ኣብነት ተምሃሮ ኣብ ባህልን ስነ ጥበብን ዘለዎም ተገዳስነት ዘርኢ ባይታ ኮይኑ ናይ ውድድር መንፈስን ዝኾነ ስራሕ ብዕቱብነት ሒዝካ ናብ መዛዘሚ ምብቃዕን ዝድርኽ ባይታ እዩ። እዚ ዝቐነየ መዛዘሚ መደብ ቅነ ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ድማ ንብሉፅ ስራሕ ዘቕረቡ ተምሃሮን ንኡሳን ዞባታት ቤት ትምህርትን ሽልማት ተዓዲሉ በዚ ዝገበርዎ መደብ ድማ ምትብባዕ ኣይፈለዮም ንብል
2: ኣብ መወዳእታ ንኩሎም ነቶም ኣብዛ ስራሕ ብፍላይ እዚ ኣዝዩ በዳህ ስራሕ ካብ ወለዲ ጀሚርካ ወለዲ እውን ዓብይ ተሳትፎ ነይርዎም ኣብ በቤት ትምህርቶም ካብኡ መምሃራን ዳይሬክተራት በቲ ናይ ሓለፍቲ ትምህርቲ ናይ ንኡሳን ዞባታት እዚኦም ዝሰርሕዎ ስራሕ ኣዝዩ ከቢድ ስራሕ እዩ። በሳላ ነቲ ተሳትፎ ህብረተሰብ የዚ ቦታ ኮን ካብ ፀሓና ዝኽኣለ ስለዚ በዚ ኣጋጣሚ ንኩሎም ኣብዚ ስራሕ ተሳትፎ መምሃራንን ተምሃሮን ወለድን ከመስግን ደሊ ስለምንታይ በሳላ ናይ ተሳትፎ ነቲ ህብረተሰብ ኩሉ እቲ ዘደሊ ናይ ኣታዊ ንብረት ካብ ስድራ ቤት ክረክብ ስለዚ ስድራ ቤታቶም ንደቆም ክዕጥቑ ንደቆም እቲ ዝሓቶን ዘሎ ጠለባ ምምላእ ዘነበረ ልዑል ከም ዘነበረ ካብቲ ዘቕርብ ዘነበረ ስራሓት እውን ክርኢ ክእልና ማለት እዩ። ስለዚ ንኩሎም ዋላ መሻርክቲ መንግስታዊ ትካላት እውን ጥራይ ንሕና በና ይኮንናን ኩሎም መሻርክቲ ትካላት ምሳና ተሳትፎም እዮም። እቶም ነቶም ምሳና ክሳትፉ ፅሑም ትካላት መንግስቲ እውን ልባዊ ምስጋና ይነቕርብ።

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መጽሓርያ ኣንጃ
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ብኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ዋሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከ ይተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ፍታ ገጽታ ዘርስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞልሃንደ
2: ኣይፈለጥኩ መፅኻርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ጥንታ ቆፂርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ወሓላሉ
3: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
4: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበየ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
3: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
5: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

ሰላምተና ኣብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን መደባት ኤሪቲቪ ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ ንሆብ ሰዓትና ተዳሊና ንርከብ ንክልተ ሰዓት ኣብ ዝፀንሕ ናይ ኣየር ሸፈለና ምሳና ሓቢርኩም ክፀንሑ ዕድመ ነቕርብ ኣለና ክሳብ ፍፃየ መደብና ምሳና ክትሓብሩ እናዓደምና ከም መፈላመት ትሕዝቶ መደብና ሰርዕናዮ ዘለና ደርፊ ኢና ክነቐድም ናብኣ ኸብለኩም

0: ግን መክዘንግስ ግን
1: ኣሃን ስርዓሮ ምስሊ ኣሊ ኣለሞ ዮንስ
0: ካል ዓፍሽና ጃህዝ ኣለዋ ኣለ
1: ዓፍሽ ጃህዝ ኣሎ ብሩን ተጋባሎ
0: እንተ ወላ ዓፍሽከ ጀማል ሓተ ምሽክለት ተዲበይ ትክርየና በስ
1: ላላላ ማዓብድላላ ሓና ለካለ ከውን ተረባንዳ ወከርከር ውላ ኣዘምና ምኑ ሸቆልና ድብ ክለብን ምትርኩዝ ኣሎ
0: እንሻላ ቆልካ ከም ዓመልካ ገቢ እዛ ላኪን ላዓፍሽ ተሂበኒ እንተልየከ ፈተኮ ብክለ ናይ ምእት ምስለ ግትሃበኒቱ ሰኣሎ መስኡል መፀምን ገቢ እግለና ርአ ወበርእ ንፈግር ምስሊ ሕኩመት ልሄ ኣለቡን ፈጅር ብስጋትካ እንዳይ ፀብጡካ ዮም ኣስነ ፈጅር ግትነጅር
1: ጠዋል ዓመና ጠዋል ጠዋል ግዲ ተገልጋት ምሽክለት ኣለቡ
0: ወሩዝ ምፅዋም ኣለኩም
1: ሩዝ ሃላገና ሩዝ ኣሕሰን ሩዝ ናይ ስዑድያ በስመቲ እሉ ምፃም ኒና ወላ እያምሉ መረ መጥሎብ ኣለ ሃድየት ድዩ ይትሓልፉ
0: በስ ባረከ ኣለፊክ እዚ ሓሳብና ስእለና
1: ሓሳብ ድሓን ቤኖ ቤንኩም ሓሳብ ምሃለ ፀዓና ሓሪታ ብራህ
0: ነትሓሰብ ያ ጀማል ከም ሓውት ፋተ ወከም ዕድዋ እንተሓሰብ ቤሎ ይኮ ለሓቅና ስእለና ለሓቅና ሓቅካ እንዳኣትየ ከዲቡ ሓሳብና ስእለና ኩልና መንበርግል መክሰብ ንሸቅ የለን
1: ማ ምሽክላ ድሓን በስለ ናይላ ማክዘን ናይላ ጀምዓለ ራፍዐ ውሉ እንደወድየኩም እቱ ምሽክለት ኣልቦ ንመክሰብ ድ ብዕዳም ንሓዚ እዩ ፀዓኖ ንተመስ
2: خلاص يلا خلاص حساب حل كويس ما مشكله
3: عارفنا
2: ماشي

ካብዚ ቀፂልና ንኡስ መደብ መቐለ መንእስያት ኢና ክነቕርበልኩም። ኣብ ዝሓለፈ ሰሙን ብጨንፈር ሚኒስትር ትምህርቲ ዞባ ማእከል ዝተወደበ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳትፎ ውድድር ክትዕ ብቋንቋ እንግሊዝ ተዳልዩ ነይሩ። ብወገና እውን ናብቲ ቦታ ተረኺብና ንዝተገብረ ናይ መዛዘም መደብ ሰኒድና ኣለና። ጋዜጠኛ እስቴፋኖስ ግርማይ ነቲ መደብ ተኸታቲልዎ ነይሩ። ንምሉእ ትሕዝትኡ ናብዚ ቀፂላ ትቐርብ። ንኡስ መደብ መቐለ መንእስያት ክነሕልፈኩም። ሰናይ ምክትታል።

0: ቀጽልና ሽልማት ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውንዩ ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸኣ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸኣ ተስፋ ሚካኤል፣ መምህር ተኸኣ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞባ ጋላ ነፍሒኦም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ። ሞባይል ሽሎም ኣለዉ። ሳልሳይ

ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃነ ካብ ሳውዝ ኢስት እዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ ብ548 ነጥቢ። ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ኣቕዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ኣቕዒት

0: ዝኸበርኩም ተኸታተልቲ ወትሩ ሰንበት ኣብዚ ሰዓት እዚ ቀሪባ ረቡዕ ድሕሪ ቀትሪ እትርገም ትሕዝቶ መደብ ማእገር ኢኹም ኣብ ምክታል ዘለኹም ሓንቲ ካብ መደባት ማእገር ዝኾነት ንኡስ መደብ ጋሻ ማእገር እያ ንሎም እውን ዕዱም መድረኽ ጋሻ ማእገር ንሓደ ስነ ጥበበኛ እያ ሒዛትልና ቀሪባ ዘላ ጋዜጠኛ ሳምራዊት ሊቪዮ ኣቕሪባቶላ ናብኣ ክሕልፈኩም
1: ሰላም ዝኸበርኩም ተኸታተልቲ መደብ ማእገር ከመይ ተቕንዩ ኣብ ንኡስ መደብ ጋሻ ማእገር ንሎሚ ሓደ ዕዱም ጋሻና ሒዝና መፅና ዘለና ናይ ሎሚ ዕዱም ጋሻና ገሪም ተጋራላይ ስነ ጥበበኛ ኣሚነ ጎይቶኦም ክኸውን መስ ስነ ጥበበኛ ኣሚነ ጎይቶኦም ንድሕሪ ተመሊስና ናይቲ ገላዊ ሂወቱ ከመይ ከም ዝነበረ ከምኡ ድማ ብሓፈሻ ኣብ ስነ ጥበብ ዘበርክቶ ዘሎ ፍርያት እንታይ ከም ዝመስል ቅድምን ሕጅን እንታይ ከም ዝመስልና ክንዕልን ንምሉእ ምክትታል ምሳና ሓቢርኩም ክትዕሉ ብክብሪ ይዕድም ብመጀመርያ ኣዝየ ዘመስክነካ ነዚ ዕድሜና እዚ ፈቓደኛ ኮንካ ካብቲ ዘለካ ሓፂር ግዜ ነዚ ቃለ ምሕተት እዚ ፈቓደኛ ብምኳንካ ብስመይ ብስም ኩሎም ተኸታተልቲ መደብ ማእገር ከመስክነካ ይፈቱ ኣሚነ ከመእተዊ ክኾነና ብሕፅር ዝበለ ድሕሪ ባይታኻ ከመይ ዝመስል
2: ዋነ እውን ብጣዕሚ ዘመስግን ኣሚነ ጎይቶኦም በዓልካ ኣቦይ ጎይቶኦም ጊለ ተወሊደ ካብ ዕደይ ወይዘሮ ኣበባ ዞሙይ ተወሊደ ኣብ ዛግርቲ ከዓ ተወሊደ ድሕሪ ቁርብ ከዓኒ ንኣሽቱ ከለና ከዓ ምስ ሓወይ ኣብ ፌዝ ሚሽን ክንመሃር ኣሞታትና ውሰዲደናና ማለት እዩ ድሕሪ ከዓ ከምቲ ኩሉ ንሜዳ ከዓ ክስለፍካ ወፅዮ ንኣሽቱና ማለት እዩ
1: ማዓዛ መተመረት ከንሚለፅ
2: 1977 ኣብቲ ፍርቂ
1: ራይ ፅቡቅ ከምዚ ክትብለና ፀናሕካ ኣብቲ ንኡስ ዕድሜኻ ምስ ከምኻ መሳቱካ ብፅት ከኢኻ ንሜዳ ተሰሊፍካ ሞ ከመይ ነይሩ ተሃዋሁ ሕጂ ንድሕሪ ተመሊስካ ክዝክረ ከለካ
2: ፅቡቅ ነይሩ ስምዒት እዩ ነይሩ ሽዑ ግዜ እኳ ናይ ንሕና ማለተይሲ ዝፈልንፈልጦ ነገር ኣይነበረን ኣብ ፖለቲካ ይኹን ኣብ ካልእ ማለት ድቁስተወፅኡ ኢልካ እዚ ውፃእ ነይሩ እቲ ባህግይት ምህንጣይ ናይ ሃገራዊ መንፈስ ስለ ዝነበረ ከምኡ ከዓ ወፅየ ማለት እዩ
1: ኣረይ ፅቡቅ ኣሚነ ነቲ ሰፊሕ እንዕልለሉ ሕጂ ኣብቲ ናትካ ኣብቲ ሞያ ማለት ብፍላይ ድማ ኣብቲ ስነ ጥበባዊ ስራሓት ወይ ድማ ፍርያት ናትካ ንኣድምና ክንሰርሕ ሞ ካብ ብማዓዝ ዝጅመረ እዚ ናይ ስነ ጥበብ ሞያ
2: ኣብ 77 እዩ ዳርጋ መብዛሕቱ ምክንያቱ ኣብ ዛገር መብዛሕቱ ክራር ዘይወቅዕ ሰብ የለን ክራር ዘይፃወትሳ ኣይነበረን እቲዝበዝሐ ማለት እዩ ኣብ ዝኾነ ህድሞ ከዓ ክራር ተቐሚጣኻ ትርኢ ብኡ መሰረት እዩ የ ዝብል ምናልባት ከዓኒ ኣብቲ ፌዝ ሚሽን እንዳተማሃርና ከለና እውን መዝሙራት መዛሙር ብፒያኖ ብትራምፔት ብሳክስ ፅወ ስለ ዝነበረ ናቱ ክኸውን ክእል እዩ ትስምዒት እየ ዝብል ያ
1: ኣረይ ብድሕሪ ከመይ ቀፂሉ ከምዝበልክ ኣብ 77 ጀሚሩ እንደገና ካብ

0: ናይ ፌዝ ሚሽን ገለ ሕዝኪ ኢኻ ኣብ ሜላ ተሰሊፍካሞ ከመይ ኣካየድከዮ ምስ ገልን ስነ ጥበብን?
1: እቲ ስነ ጥበብ ከም ዝብለክ ዘለኹ ባዕሉ ዝመፀ እዩ ዳርጋ መብዛሕትኡ ብስምዒት ከለበለ ግን ኣጋጣሚ ካብቲ ተሰለፍኩሉ ኣብ ታዕሊም እዩ መጀመርያ ጀሚረ እዩ ኣነ ዝብል ካብ 78 ማለት እዩ።
0: ብድሕሪኦ ከመይ ቀፂልካ ድሕሪ ታዕሊማት መጀመርያ ሰልፊ ነይሩ ድሕሪከቲ ዝበዝሕ እዋን ሰብ ጓዓዝካሉ ኣብኡ ስለ ዝነበረ እንደገና ብብዝሒ ተናትካ ፍርያት እውን ኣብቲ ናይ ሜዳ ዝፀናሕልካሉ እዋናት እዩሞ ነይሩ ከመይ ነይሩ?
1: እወቲ መብዛሕትኡ እቲ ተወጊአ ነይረ ብ78 ድሕሪኡ ኣብ ኣከለ ስንኩላን ምስ ኮትኪ ዝያዳ ምቑር ኣብቲ ክፀቅጥ ጀሚረ ብብዝሒ ዘውፃእ ኩሉ ማለት እዩ ማለት ናይ ሳሆ ነይሩ ንሓንቲ ጓል ሳልሓሽማት ስራሕ ኩላ ናይ ስዎ መቓልሕ ዝብል ነይሩ ብዙሓት ናይ ብዙሓት እየ ዘር ዳርጋ 17 ኣይተሰነዳን ግን 17 ገለ ኾና ማለት እዩ ጀመርያ እዚ ሓደ መስከረም ብጅማር ብረታዊ ቃልሲ ንብሎ ኣብ ሽዑይ ግዜ ሞርቲ ተቐላቂለ ብስተች ስለዚ 79 ዓመተ ምህረት እዩ ዝነይሩ።
0: ኣራይ ብመጀመርያ ኣዝየ ዘመስግነኩም ንክላትኩም ኣብዚ ተረኺብናሉ ዘለና ከዓ ምስ ስነ ጥበበኛ ኣሚነ ጎይቶኦም ኣብ ስርሑ ዘለዎ ኣበርክቶ ወይ ድማ እሶም ከም ስነ ጥበባውያን ወይ ድማ ከም ብፆቱ ንኣሚነ ብኸመይ ከም ክትገልፆ ብዛዕባ ኢና ክንፍልም።
2: ኣነ ግደ ዮሃንስ ይበሃል ምስ ኣሚነ ጎይቶኦም ዛርጋ ቅድሚ 45 ዓመታት ኢና ንፋለጥ መሳርሕቲ ነርና ኣብቲ እዋንቲ ኣሚነ ጎይቶኦም ሕጂ ተመሊሰ ክዝክሮ ከለኹ ሽዑ ዘፍረዮም ደርፍታት ኹን ሃገራዊ ደርፍታት ብሉፅ ስነ ጥበበኛ ናይቲ ሽዑ ግዜ ነይሩ። ኣሚነ ንዓይ እውን ከይተረፈ ከባቢ 5 ደርፍታት ሰሪሑለይ ነይሩ ማለት እዩ ኣብ ሜሎዲ ንፉዕ ብጣዕሚ ኣብቲ ግዜትስ ፅቡቕ ኣበርክቶ ዝነበረ እዩ ኣብቲ ሃገራዊ ደርፍታት። ሕጂ ከዓ ከምዚ ተራኺብና ኣጋጣሚ ድሕሪ ዝብሎ ዘለኹ ዓመታት ኢና ከም መሳርሕቲ ብቲ ጥበብናቱ ኣብ ስደት ኮይኑ እንደገና ኣበርክቶ ምቕፃሉ ብጣዕሚ ታሽሙ ዝገብሮ ኣብቲ ሽዑ እዋን ኣሚነ ካብተን ሓንቲ ናይ ዝሰርሓለይ ደርፍታት ህዝብን ሰራዊትን ታሽሙ ትገብር ዝነበረት ደርፊ ፍጹም ዘይተፈለየ ኣርዑት ናይ ምግዛእቲ ትብል ካብተን ሓንቲ ሽዑ ዝሃበኒ ዝዝክሮ ማለት እዩ። ስለዚ ንኣሚነ ከም ንፉዕ ስነ ጥበበኛ እየ ክገልፆ ዝኽእል። ሕጂ ከዓ ድኺመ ከይበለ ክሰርሕ ሓርኮትኮት ክብል ታሽሙ ክሪኦ ከለኹ ምስ ዝነበሮ ናይ ሽዑ ስንኩል እዩ ብጣዕሚ ከመስግኖ ክእል።
0: ኣራይ ኣሚነ ከም ዝርእካ ዘለኹ ንስኻ ካብቶም ቋንቋ ትግርኛ ዝዛረቡ ሓደ ኢኻ ሞ ምልከት ናይ ቋንቋ ሳሆ ስለ ዝነበረካ ድዩ ብቋንቋ ሳሆ ሓደ ደርፋ ተዳሉ ክኢልካ ወላ እቲ ፅልዋ ናይ ጥበብ ጥራዩ
1: ወ እዚኣ እኳ ኣጋጣሚ ሓደ ብፃየ ኣሎ ሎም እውን ደው ኢለይ መራሕ ብርጌድ ኣሎ ዓብደልቃድር እዚ በኣል ነይሩ ነዚ ንዓኣ እታ ግጥሚ መፅያህና ብኡ መሰረት ካ እታ ዜማ ንከዓ ሰሪሐ እያ ማለት እዩ ድሕሪኡ ኣኒ ሽቁርብ ደኽያህኒ እታ ዜማ ወሲኸ ከዓ እንደገና ካልእ ግጥሚ ወሲኸ እንደገና ከዓ ሰሪሐ እያ ማለት እዩ።
0: ኣራይ ፅቡቅ ብድሕሪ ዝነበረ ጉዕዞ ከ እንታይ ዝመስል ከም ዝበልከዮ ብርኪ ዝበላ ደርፍታት ኣፍሪካ ካብቲ ናይ ኣካል ስንኩላን ኣብ ዝነበርካሉ ኣብ ሓንቲ ጉጅለ ባህሊ ተጠርኒፍካ ሞ እቲ ብድሕሪ ዝነበረ ጉዕዞ ከ እንታይ ዝመስል ኣሚና?
1: ኣብ 82 ማለት እዩ እቲ ዝበዝሐ ስራሕ ሰሪሐ ንብዙሓት እውን ሰሪሐ ዳርጋ ቆጥረ እውን ብዙሕ ሕጂ ኣብቲ ሕጂ ክዝክሮ ከለ ብዙሕ እዩ ኣነ ኣነ ነይሩ ግን ዘብለ ከለኹ ዋላ ናይ ማርሽ ነይሩ ዋላ ናይ ሜደይ ነይሩ ዋላ ናይ ዕስራስ ናይ ስዋኣት እውን ነይሩ ብዙሕታት እዩ ብዙሕ እዩ ነይሩ። ስለዚ እቲ ዝበዝሐ ፍርያት ዘፍሪኹ ካብ 83 እዩ ዝበዝሐ ምክንያቱ ብዙሓት ድሓር ናተይናት ክረንካ ኣይነበረን ሽዑይ እዚኣ ንክስቶ ዜማ እዚኣ ንክስቶ እያ ትበክዕ እዚኣ ንክስቶ ናባ ከምኡታት እዩ ነሩ። ስለዚ ናተይ ናተይ ኣይነበረን ግን ኣጋጣሚ እድለኛ ኮይነ ማለት እዩ ከዓኒ ንክስነት ከዓኒ ዝያዳ ተባቢዑምን ዜና ኣብ ስደት እውን ሓይት ክንፀኒሕ ኣብ ስደት እውን ዳርጋ ብዙሓት 4 ካሴት ሰሪሐ ማለት እዩ።

0: ካብኡውን ሓንቲ እውን ሲዲ ሰሪሐ ነረ ጅግነት ዋርሳይ ትብል ኣጋጣሚ ንማሕበር ደቂ ኣንስትዮ ኤርትራ ኣብ ቶሮንቶ ዘሎ ኸ ንአን ሂበያ ማለት እዩ ማስተር ሂበየን ማለት እዩ
1: ኣረይ ፅቡቅ ኣሚና ከምዛ ክትለና ፀንሕካ ድሕርቲ ናይ ሜዳ ኣብ 82/83 ምፅናሕካ ማለት ንሕክምና ክቦ ጌርካ ንጀርሚናካ ከድካ ኣብኡ ከዓ ከምዛ ትብሎ ፀናሕካ ካሴት ከምኡ ድማ ሲዲ ሰሪሕካ ሞ ከመይ ነይሩ ትክብደቱ ምክንያቱ ኣብ ስደት ኮንካ በቲ ሕክምና ትገብር ኣለካ በቲ እውን እናብረካ ዝኮን ገለ ሰሪሓ ከተሚያ ተወሰኪካ ነዚ ጥበብ ክተፍሪ ብዙሕ ሓልክታት ስለ ዘለዎ ከመይ ክትገብሮ ነርካ ብከመይ ክትካይዶ ነርካ
0: ከቢድ እዩ እንድዩ ግን እቲ ሓደ እቲ እውን ኣሎ እቲ ስምዒታት እውን ኣሎ ከም ናይ ሕጂ ይኮነን ሽዒ ግዜ እቲ ካብ ሜዳ ስለ ዝመፃእኩ ኣነ ሕጂ ስዳርጋ ብዙሕ ዋላ እንተኸበደካ ስከቢት ኮይኑ ስምዓካኒ ኣስዋይ ኣነ ማለተይ ሲ ቀሊል ኣይኮነ ኣብ መንጎ ስራሕ ኣብ መንጎ ትምህርቲ ኣብ መንጎ ነዚ ኩሎ ኣወንዚፍካ ክሰርሖ ግን ኣብ ልብካ እንድሕርልዩ ኣብ ውሽጢካ እንድሕርልዩ ጥበብ ብዙሕ ነገር ፀገም ዘሎ ይመስለኒ
1: ከምኡ ስለ ዝኾነ ኢካ መስለኒካ ክሳብ ሕጂ ትሰርሕ ዘለካ ምስቲ ኩሉ ማሕበራዊ ሽግር ዋላ ናይ ጥዕና ኩነታት ከይብልካ ኣብቲ ጥበብ ትነጥፍ ዘለካ ሞ ዝያደ ከ ኣብ ከመይ ኩነታት ኢካ ትሰርሕ ምክንያቱ ነናቱ ወገን ወይ ድማ ነናቱ ቦታታት ክህልዎ ስለ ዘለዎ እቲ ዝያደ ሳ ጥበብያዊ ፍርያት ከዓ ተንፀባርቀሉ መድረኽሲ መዓዝ እዩ
0: ወላነ መብዛሕትኡ እቲ ስራሕ ኣብ ዝኾነ እየ ዝስርሖ ግን ንዝያዳ ኸ ኣብ በዓላት ክኸውን ከሎ ከምኡውን መርዓታት ክኸውን ከሎ እውን ዝሰርሐ ኣጋጣሚ ከዓ መሳ ኣብ ገዛይ እውን ድራማሽን ኣለኒ ኣኮርድዮን እውን ኣለኒ ክራር ኣለኒ ብዙሕ ብፍላይ ኣብ ዜማ ብዙሕ ኣይተፀጊመ ይፈልጥኒ ሕጂ እንተኮይኑ ከዓ ዳርጋ ብዙሕ ሰሪሐ ክብል ይኽእል እየ ብዙሕ ግና ፀገማየ ጓነፈኒ ንክሰርሕ ብዙሕ ምናልባት ኣብቲ 2018 ዝመፃእ ኩሉ ንክሰርሑ ቶም ረንጅናትካ ስራሓዮም ስለ ዝበሉኒ ብዙሕ ማተባቢዖምኒ ድምፂ ሓፋሽ ኣጋጣሚ ንክዝክሮ ቁርብተይ ንክትምለሶ ቁርብ ከቢድኒ ነይሩ ምስ ተመለስክዎ ግን ብዙሕ ዳርጋ ኣየሸገረኒ
1: ኣራይ ፅቡቅ ሚና ከምዚ ክትብሎ ዝፀናሕካ ብጀካ ኣብቲ ናይ ግጥሚ ምስራሕ ኣብ ዜማ ውን ትሰርሐካ እዚ ከዓ ኣብ ዝተፈላለዩ ናይ መሳርሒ ሙዚቃ ውን ምልከት ኣለካ ሞ እዚ ከ መዓዝ ድጅምር ዝተምሃርከዮ ኮርሳት ኣለ ድላ ብልምዲ ኢ ኸዚ
0: ኣብ ዓቕመይ ዝሓን ናይ ሓደ ዓመት 6 ወርሒ ኖታ ተማሂረ ግን እኹል ኣይኮነም ግን ዓቕመይ ምስቲ ግዜ ኣብ ግዜ ድልገድሊ ዝነበርናዮስ ዳርጋ ድሓኒ ኣብ ተመክሮ ከዓ ዝያዳ ከዓ ሙዚቃ እንዳሰማዕካ መን ሰሪሕዎ ንዑ ምንታይ ተሰሪሑ ኢልካ ከዓኒ ብዙሕ ክብደት ዘለዎ ይመስልኒ ግን ኣነ መብዛሕትኡ ኣብ 82 ነየቲ ሞርቲ ኮርስ ወሲደ ነይረ ኣብ ኮረኮን ማለት እዩ መምህር ስያስ ረድኣብ ዝመሃረኒ ፊዘርሞኒካ ማለት እዩ
1: ካብኡ ማለት እዩ ፅቡቅ ሓራይ ኣብዚ ሕጂ እውን ኣብ 2018 መፅኻ እንደገና ብዝመፅኻ እውን ብርክት ዝበሉ እትናትካ ዝስራሓ ዝነበሩ ከም እንደገና ምሕዳስ እንደገና ከዓ ሓደስ እውን መንእስያት ንምሃብ ትሰርሕ ኣለካ ሞ ዝያደ ከዚ ኣብ ምንታይ ካብተን ማሕበራዊ ድዩ ሃገራዊ ድዩ ፍቅራዊ ኣብ ምንታይ ዘተኮር ኢካ ዝሰርሕ ዘለካ
0: እቲ ዝበዝሐ እኳ 99 ዋላ ክንብሎ ክብሎ ክእል እየ ዝያዳ ኣብ ሃገር ዘሎ ስራሕ ትራየ ዝሰርሕ ናይ ፍቅሪ እውን ገለገለ ኣሎ ግን ሞር ዝበዝሐ ኣብ ሃገር እየ ዝፀቅጥ
1: ኣብ ሃገር ዘተኮረ ስራሕቲ ክሰርሕ ሓርይ ኣሚኖ ብጀካቲ ኣብ ጥበብ ዘለካ ተሳትፎ ኣብቲ ኣብ ጀርመን ዘለካዮ ምስ ማሕበረኮም መንእስያት ክኸውን ክእል ወ ድማ ምስቲ ቆንስልከ ኣብኡ ከንተይ ስራሕቲ ኢካ ትሰርሕ ከምዚ ፖስተራት ትሰርሕካ ገለ ሰሚዖ ሞ ዝያደ እንታይ ዝመስል ስራሕካ
0: ኣነ ዳርጋ ዓርኪ መንእሰያት እየ ክብል ዝኽእል በቲ ክርድእዎ ዝኽእሉ ከዓ ብኦም እንታሽ እንዳገበርና ከዓ እንዳ ሻሂ እንዳፀዋዕናዮም ድዩ ዋላ ገለ ድዩ ስለዚ ንዑ ዝኾነ ሙዚቃ እንዳገበርኩ ድ ፖስተራት እንዳገበርኩ ድ በዓላት ድዩ ገለ ሕጅስ ከምዚታት ዳርጋ ነቲ ሰብ ዳርጋ ጠርኒፍናዮ ክበሃል ክኣል እዩ ግን ብዓብዩ ከዓ እቶም መንእሰያት ሓያላት መንእሰያት እዮም ስለዚ ብኡ መሰረት እያ ንኸባን መዝሙርቲ ፖስተር ምትራሕ ድዩ ገዛ ሆል ገለመልታት ምክራይ ድዩ ንዑ ትፀቕጠሉ ስለዚ ዋላ ኣብታ ከተማና ተውለ ትብል ኣንደራ ትብል ምስ ገለ ውፅተይ ኮይና ገና ቴርኣታ ስሪሕና ዳርጋብቲ ውድባ ዝያዳ ዓንቲ ርኹብ ባሃል ከኣል እዩ
1: ኣራይ ፅቡቅ ስራሕ ኣሚነ ኣብዚ ሕጂ እዋን ውን ሓደሽቲ ስራሕት ኣብ መስርሒ ካ ትርከብ ዘለካ ሞ ባዕልካ ኹን ዋላ ንካልኦት መንእስያት ሞ ንመንመን ሃይብካ ዘለካ ናብ ስራሕ ክህልዋ ዝኽእላ ክኾና ከላ ዋላተን ተሰሪሕን ተወዲእን ዘለዋ
0: ወ ኣብዚ ገለ ንበዓል ቶማስ ኣሰፋው ዳርጋ ሕጂ ክሰዶሉ ዘመናዊ ከምዝደለየ ነጊርኒ ኣሎ ንሳራ ከዓ ሳራ ተክሊ ስንበት እውን ወረዲ ዜማ ሰሪሐላ ኣለኹ ከምኡውን ድንጓ ዝበሃል ናይ ፍቕሪ ውን ሂበየ ኣለኹ ማለት እዩ
2: ደርፍታቱ ወላቲ ኣቀራርቦ ኩሉ ምስ ረኣኹ ኣዝዩ ብፍላይ ኣብቲ ሜሎዲሲ ብጣዕሚ ውሃ ዘበለ እዩ የክብሎ ዝኽእል ሕጂ ካብኡ ከም ዝረኣኹ ኣነ ነቲ ስርሑ ሲ ኣይብሎን እዩ ምሻ ኣሎ ኣይድንቆን እዩ ስለምንታይ ዝስራሕ እዚ ተብሎ ዘይበልካ ምስ በልኮስ ንድሕርቲ ስታይሲ ኣነ ዝስብቁዕ ኮይኑ ይስማዓኒ ገለገለ ምስ በለኒ ኣነ ገሪምኒ ልዕሊ ዝኾነ ነገር ኣብቲ ሜሎዲ ሲ ሃፍታም በቃ ሽዑ በዚ ተላሊና ማለት እዩ ሓንቲ ሜሎዲ ሂብኒ ግጥሞ ሰኩዓላ ማለት እዩ በሪብርሃን ትብላ ርእስቲ ሂበያ ኣጋጣሚ እዚ ድምቀትና ፅነት ከማን መኸደት ነይራ ግን ደንጉና ስለ ተላለና ኣሚነሲ መራ ኣብቲ ክእለት ናይ ሞያ ስሑል ምዃኑ ማለት እዚ ነዊሕ ከም ዝሰርሓሉ ንፉዕ ምዃኑ እዚ በቲ ስራሓቱ ጥራይስ ሕጂ ኩሉ ኣብ ሜሎዶ ክሪኦ ከለኹ ሲ ትዝሃብተም ሰብ እየ ዝብሎ ብፍላይ ኣብቲ ሙዚቃስ ሃብታም ሕጂ ኣነ ካብ ተመኩረይ ሲ ግጥሞ ክሰኩዖ ከለኹ ከም ዓይነት ስለ ዘብል ብጣዕሚ በዚ ኣጋጣሚ ከዓ የድንቆ ሕጂስ ንፉዕ እዩ ማለት እየ
3: ኣሚነስ ኣያና ዶ ክንብሎ ወላ ሓውና ምክንያቱ ከም ዘይከም ዕድሚኡ ኣያና ደይኮነቲ ምሳና ዘለዎ ርክብ ኣብዚ ሓፂር ግዜ ብዝረኣናዮስ ዳርጋ ኣያኻ ከሎስ ከመይያ ኮይኑ ሳፖርት ክገብረካ ክድግፈካ ዝፅዕር በቲ ከዓ ከም መሰጠኻ ኮይኑ ምሳኻ ዝስሕቅ ዝፃወት ስለ ዝኾነ ኣያና ይንብሎን ኢና መሰታነ ሕጂ መንእሰይ ኣሚነ መንእሰይ ኣሚነ ፅቡቅ ኢና ረኺብናዮ ብዓብኡ ከዓ እቲ ኣብ ጥበባዊ ሸነኹ ዘለዎ ባህግን ፃዕርን እዚ ኢልካ ክትትንትኖይ ትኽእልን ኢኻ ማለት እዩ ተስፋ ገብር ኣብ ዝመፅእ ከምዚ ብዝለዓለ ነቲ ባህግናቱን ሕልሙን ኣብቶም መንእሰያት ይኹን ኣብ ገዛእ ርእሱ ኣብ ህዝቢ ዝሓሸ ባይታን ግዜን ረኺቡ ካብዚ ንላዕሊ ክዓምም ማለት እዩ ስጋብቲ ሕጂ ሰሚዕናዮ ዘለና ጥበባዊ ስራሓቱ ግን ንዓይ ከም ሳራ ኣዝዩ ዘዕገበንን እኹልን እዩ ማለት እዩ
4: ደርፊ ስሚዕና ተስማዓና እቲ ደርፊ ተራኣናዮ ጥዑም ማለሲ ክሰጉሮ ዘይትኽእል ደርፍታት ምኻዊ ኣብቲ ግጥሙ ከዓኒ መልእኽቲ ዘለዎ ሓያል መልእኽቲ ዘለዎ ግጥምታት ምስ ረኸብኩ ሰሚዕናያ እንታይ ክንገብራ ንኽእል ምስ ትባሃልና ዋ እሞ ከይከትካ ከለኻስ ገለ ንግበር ናይ ቋሕሰብ መዓልቲ እያ ሕጂ ካብተን ዝተዋሓጠትለይ ማለት ደስ ዝበለትኒ ክሰርሓ ንዓይ ከኣኒ ምስ ናተይ ሂወት ትኸይድ ዝረኸብኳ እቲ ንኡስ ኣብ ሰውራ ተወለደ ሕጂ ኣርኪቡስ ብረት ዓጢቑ ታንክታት እኳ ማሪኹ ዝብል ደርፊ ተስማዓኒ ደስ ኢላትኒ ወልክዕ ከምኡ ኢኸዓ እናተወራረስካ እናተወራረስካ ኢኻ ትኸይድ ሕጂ እዚያዳ ድሃን ንሕና ንሰርሓ ሊፕሲ ንወዲእና ንስኻ ትኸይድ እቲ ድራማቲካ ቀሲልና ንውድኦ ተባሂልና በዚያ ከዓኒ ፅቡቅ ኢልና እንተረእኸያ ግን ኣሚነ ካብቶም ዘይሕለሉ ስነ ጥበበኛታት ኮይኑ ይፀኒሐኒና እዩ ምክንያቱ ከምቲ ክዕለካ ከሎ ግድሙንኡ ኣብ ገድሊ ዝሕለፎ ስደት ዝነበሮ ሕጂ እውን ኣብቲ ማሕበረኩም ዝሰርሑ ዘሎ ኣበርክቶ ብዙሕ ዕሊልና ኢና ብካልኦት እውን ሰሚዐ ማለት እዩ በዓል ግደይ ነዊሕ እዋን ዝሕለፎ ምስ ዕለለንስ ካብቶም ዘይሕለሉ ስነ ጥበባውያን መብዛሕትኦም ከም እዮም ኣብ ዞማያታትና ከም ስነ ጥበባውያን ካብ በዓል ቤ ወረኸት ጀሚርኪ ኩሎም ሲ ከይተሓለሉ እዮም ሰሪሖም ስጋብ ሕጂ ኣሚነ ከዓ ከምኦም ኮይኑ ፀኒሕኒ
1: ነቶም ናይ ቅድሚ ሕጂ ዝነበሩ ስነ ጥበባውያን ፍርያትካ ብፍላይቶም ኣብ ግዜ ሜዳ ዝነበሩ ክኑ ክእሉ ዋላ ብእዋን ስደት ኣብ ጀርመን ከራ ዝሰራሕ ከዮም ንዑ ንምሕዳስ ትገብሮ ተበግሶታት ክኣሉ ዶ ከም እንደገና ናብ እዝኒ ሰማዕቲ ንምብፃሕ
0: ወ መብዛሕቶም እቶም ናይ

0: ቀደም ስራሓት ብጣዕሚ ጥዑማት እንድዮም ሕጂ ግን ከምቲ ዝነበረ ግን ክሰርሑ ትኽእልኒ ክሰርሑ ትኽእል ኒያ ምክንያቱ ቅርብ ድኽነት ኣለዎ ናይ ኳየር ናይ ተቐበልቲ ትውስኸሉ ኣለካ ኢንትሮ ንባዕሉ ክሕደስ ኣለዎ ኢንስትሩሜንት ንባዕሉ ስቱድዮ ንባዕሉ ኣብ መንጎ ኳሊቲን ብዙሕ ነገራት ክሰርሕ ስለዝከኣል ክድጎሙ ከለዉ ፅቡቅ ጌርካ ክሰርሖ ኣለካ ምክንያቱ ዋላቶም ግጥምታት ዝነበሩ ኹንቲም ድርሰታት እውን ክዕረዩ ኹም ዘለዎም ክትምልኦ ከለካ ሲ ኳየር ዘለዎ ድሕር ወሲካ ንዕኡ ክፅግን ዝኽእል ብዙሕ ነገር ክግበር ክከኣል እዩ ኢለየ ንዕኡ ሕጂ ብዙሕ ፅዒረሉ ማለት እዩ
1: እሞ ከመይ ተዓዊትካሉ ዶ ኣብ ከመይ ደረጃ ኣሎ
0: እወ ተዓዊተሉ ዳርጋ ኣይበሃልኒ እዩ ኣነ ኣይበሃልኒ እዩ ግን ኣነ ይኮሪዐ በዘን ብዚ ሰሪሐ ዘለኹ ከም እየ ዝብል ምክንያቱ ብዙሓት ደረስቲ ኣለው ብዙሓት ሙዚቀኛታት ኣለው ስሚዕ እዮም እየ ማተይሲ ከመይ ኣሎ ገለ ትበሃል እንዲሃ ስለዚ ንቓፍ ትዕዝብ ትክህልዎ ምክእል ኣብቲ ስራሕ ጋላ ሕጂ ምዝ ሓድሽ ወለዶ ዘለናዮ ሲ ምስኡ ዝኸይድ ፍርያት እየ ክፍር ኣለዎ ኢለ የ ሰሪሐ እየ ምክንያቱ ድምፂ ሓፋሽ ኢንተርቪው 2018 ክስራሕቲ ኮይኑስ ከም ብሓድሽ ዘይኮነስ ከምቲ ዘለዎ እንደገና ክዕረ ኣለው ፅቡ ኣሰራርሓ ክድገም እንተኮይኑ ቤትራይ ቀደም ሃምካ እንትደግሞ ስለዚ ፍርያት እዚ ከዓኒ ዝመንእሰይ እዚ እንተነፊዑ ሲ ነዚ ዋላ ዝፍርየ ዘለኹ ክደግምዎ ከምቲ ዘለዎ ካብቲ ዘለዎ ንላዕሊ ክደግሞ ብዙኾነ ትምኒ ዘለኒ ማለት እዩ ምክንያቱ ሃገርና ብዙሕ ኣፍርያ ዘላ ብፍላይ ሙዚቃ ስጋ ዋላ ስጋ ዓንቆሩ በፂሑ ክንብሎ ንኽእል ኢና ሓያላት ሙዚቀኛታት የዓድና ፍርያ ከምኡውን መዓት ደረስቲ ሓያላት ደረስቲ ኣለው ስለዚ ኣነ ክደግሞ ፍቓደኛ ብፍላይ ነዚ ደርፍታት ነዚ ተሓዲሱ ከምቲ ዝበልክንስ ክድገም ከሎስ ኣትሊስት ጥዑይ ኣደጋግማ የ ገይረ የ ዝብል ብወገነ
1: ሃራይ ኣሚነ ካብዝን ኩለን ናይ ጥበብ ፍርያትካ ማለት እዩ ወላ እኳ ኩለን ኣብ ሊፅካ ትርአ እንተለካ ግን እታ ዝያዳ ንዓካ ትመስጠካ ወይ ድማ ብዝግባእ እትናታ ታርጌት ሃሪማዮ ትብላ ስራሕትካ እየኒ ትትኸም
0: ሓንቲ ግርማ ሃገራይ ኣላ ሓንቲ ከዓኒ ዓዲ እላፍ ኣብ ፊልሚ ሰወራ ዝተወልዶ ቆልዓ ገለ ትብል እዚአን ዝያዳ ሞር ፅቡቃ ካልእ እውን ኣሎ ብዙሕ እዩ
1: ጋላ ካብቲ ግጥሞ ክተስማዕና ትኽእሎ
0: እወ እቲ ሓንቲ ዓዲ እላፍ ስዋኣት ሃገረ ኤርትራ ብደም ብመስዋእቲ ደቃ እናተሓፍረት ክትነብር ከቢራ ኣብ ፊልሚ ሰወራ ዝተወልዶ ቆልዓ ብረትካ ዓጥቕ ዘርከበላ ሸዓ መድፊዕ ምስ ታንኪ ዝማርኽ ብኢዱ ጅግንነትና ስንዓለም ይዕብዱ ትብል
1: ማዕዝዋነ ተሰርሐ ነ ኣብ ከመይ ኩነታት ነይሩ
0: እዚኣ ኣብ 1989 እየ ዝሰርሐ ግን ወዲ ድራር ነይሩ ኣብ ተጋጥላይ ቢድ ብረት ዝነበረ እግሩ ዝተሃረመ ባምቡላ ዘለዎ ካብ ሳሕሊ መፅኡ ናይ ሙሉእ ናይ ኤሮጳዊ ታሽሙ ነይሩ ናይቲ ሬስቶራንታት ገለ መለ ስለዚኣ ምስ ሰምዓ ባዕለ ምንኳ ሸይጦምለይ ኣብቲ ሬስቶራንት ኣብ ነብሶኮም ሬስቶራንት ኣብ ናይ ኤሮጳ ዝነበረ ስለዚኣ እንተኽኢልካ ፅቡቅ ጌርካ ተደገም ፅቡቅ ነይሩ ገለ ኢሉ ብዙሕ ግዜ ተታሽሙ ገይረ ስለዚ ብኡ መሰረት የናኻ እታ ስብራ ወሲኸላ ገለ ወሲኸላ ፅቡቅ ጌር ተሰሪሑ ማለት እዩ
1: ፅቡቅ ሕጂ እውን ገና ኢኻ ዘለካ ኣሚነ ምክንያቱ ላ እቲ ዕድመ ናቱ ስራሕ እንተሃለዎ ብዕብኡ ከ እቲ ኣብ ስደት ምህላው ግን ኣብቲ ጥበብ ብሕጂ ንተፍዮ ስራሕ ሲ ከም ዘለካ ኢኻ ውዕሊልካ ኔርካ ሕፈሻዊ ከዓ ንኩሉ ሰማዕትና ወይ ድማ ነተዓዛቢና ርዱእ ክኸውን ናይ መፀ መደባትካ እንታይ ዝመስል
0: ፀእ መደበ ኣብ ኣርት እተኮይኑ ዝያዳ ንመንእሰያት ክህብ እየ ዝደላኣነ ቁሩብቲ ፋይናንስ ሽዋያ ብርትዓካ እንዲ ግን ኣነ እንታይ ክብል ክገዝእዎ ክእሉ እንድዮም ግነቶም ሓደሽቲ ግን ኣብኡ ከሎ እንተሕሪብካዮም ንዖም ወራል ኮኖም እዩ ስለዚ ብዙሕ ስራሓት እውን ኣለን ዘይስራሕ ክዎ ሕጂ ዘይተወደ ኣብ ስቱድዮ ተቐሚጡ ዘሎ ብዚ ሕጂ ባ22 እዮም ፅ 35 ደርፊ ንያቲ ካል ብርትዓካዩ ንኩሉ ክትከፍል ከቢድ እዩ ኣልሞስ 18,000 ኦይሮ እዩ ዳርጋ ኩሉ ገይረሉ እዚ ኸማን ዕድለኛ ብጣዕሚ እየ ዝመስግና ንበዓልቲ ቤተይ ቀሊል ኣይኮን ካብ ሓደ ገዛ ከምዝክወፅእ ገንዘብ ተሓስብ እዮ ከሎ

0: ዋላ በብቕርቢ ይከፈል እምበሪ ሌላ ኣይኮነን እ ነዚ እውን መዓት ኣተባቢዓኒ ብዙሕ ኣተባቢዓኒ እዚ ኣነ ንመፃኢ መደበይ እውን ዝኾነ ዝኾነ መንእሰያት ክህብ እየ ዝደሊ ዋላ ግዜ ስለዘይ ጣዕሞም ድ ገለ እምበሪ ዋላ ንበዓል ፊልሞን ማሕራይ እውን ሓለፈ ግዜ ኮሚታት ስራሕ ኢለ ሂብ ዝኣብክ ኣለዉ ኣብዚ ዓዲ ሓደ ሓሙሽተ ድን ገለ ሰሪሐሉ ነረ ግን ኣይሰርሓን ፀገም ኩሉ ብዙሕ ነገር ኣሎ ናይ ገንዘብ ሕጥረት ክህልዎም ስለ ዝኽእል ብሕጂ እውን ዝኾነ ኣብ ደገ ዘለዉ ድዮም ወላ ምስመራ ዘለዉ ድዮም ክህብ የት ደስ ዝብለኒ ኣነ ካብ ኣነ ክደርፎ ብሕጂ ምክንያቱ ንሕና ንቲ ነቲ ሰነድ ክስነት ስለ ዘለዎ እምበር እንተሃብና ዩ ዝያዳ ሞርካኣት ፍረ ኣብ ማዕልጉኡ ዝበፅሕ
1: ፅቡቅ ሓሳብ እዩ ምክንያቱም ዝበልክ ቲ ዘለካ ሞያ ሒዝከ ምሳኻ ምቕባል ዘይኮነ ሲ ነቶም ብሕጂ ዝዓብዩ ወይ ድማ ዝርከቡ ዘለዎ ነዛ ሃገር ንዖም ተሂብካ ዝያዳ ይስራሕ ከምቲ ዝበልክዮ እቲ ጥበብካ ነባሪ ይኸውን ኣይ መወትን እዩ ማለት እዩ ኣራይ ሕቶታትና እንዳወዳእና ኢና ንኸይድ ዘለና ኣሚኖ ኣብ በዚ ጋጣሚ እዚ ክተመስግኖም እትደሊ ምክንያቱ ኣባኻ ወይ ስገብ ዝሕጂ ዘለካዮ ደረጃ ኣብቲ ጥበብ ሲ ፍሉይ ኣበርክቶ ዝገብሩ ሰባት ክህልውና ስለዝኽእሉ ናይ ምስጋና ዓደል ክበካ
0: ምስጋና ኳ መጀመርያ ንመምህር እስያስ ርዳኣብ እቲ ዝበዝሐ ስራሕ ብንሳይ ሙሴ ብሓንሳዕ ሰርሕናዮ ብጣዕሚ እየ ዘመስግኖ ሕጂ እውን ገለ ዝተረፈ ኣለዋ ብሓንሳዕ ክንሰርሐን ሓሲብ ኣለኹ ምስ በዓል ሓርነት ወዲ ወረደ እንታይ ሽ ጀሚር እየ ዘሎ ኩሎ እጂ የመስግኖ ያነ ንእስያስ ርዳኣብ በምህር እስያስ ማለት እዩ ከምኡውን ባሻይ ረድእ ክብለ ከምኡውን ኣብዚ ዝተኻፈሉ ብኣል ፊሽ ሰያ ኺዳነ ውድናዙ ዝምክኤል ንዕው ነመስግኖ ማለት እዩ
1: ንሕና እውን ኣዝነና ንመስግነካ ገድሚ ተጋዳላይ ስነ ጥበኛ ኣሚነ ጎይቶኦም ከምቲ ዝብሎ ዘለካኻ ኣብ ስራሕካ ዓወት ንምንኤልካ ምክንያቱ ኣብዚ ዝደለኸ ደረጃ ኮንካ ነቲ ዘለካ ናይ ጥበብ ሞያ ናብ ንኣሹ መንእስያት ምስጋር ምሃብ ዘይዝኾነ ክፍሊት ብነፃ ዝኾነ በትናትካ ድላይ ንዖም ተሰጋግሮ ምኻልካ ብሽም ኩሎ መንእስያት ከመስግነካ ይፈቱ ኣጋጣሚ ውን እዚ መደብና እዚ እውን ንመንእስያት ዕላማ ገይሩ ዝሰርሕ መደብ ስለዝኾነ ብሽም ኩሎ መንእስያት ከመስግነካ ይፈቱ ኣብ ስራሕካ ከዓ ዓወትን ኣሳልጦን ንምንኤልካ ይቀኒ
0: ኣነ እውን ብጣዕሚ እየ ዝመስግነኪ ብፍላይ ኩላትኩም ጋባ ከጀሚሩ ኩላትኩም ዜማ ኣባላት ናይ ዜና
1: ዝኸበርኩም ተኸታተልቲ መድረኽ ዕዱም ጋሻ ማእገር ናይ ሎሚ ዕላልና ኣብዘይ ተዛዚሙ ኣለዎ ከምዚ ክስዕ ዘቡና ዝፀናሕኩም ድማ ምስ ገዲም ተጋዳላይ ስነ ጥበበኛ ኣሚነ ጎይቶኦም ዘካየድና ዕላል ንድሕሪት ተመሊስና ኣብቲ ስነ ጥበቡ ፍርያቱ እንታይ ከም ዝመስል ኢና ክንዕልል ፀኒሕና ዝመፅ ሰሙን ብካልእ መድረኽ ዕዱም ጋሻና ክንራኽብ ክሳብ ሽዑ ሰሰናይ ብሮቅና እናበልኩ ምስንባተይ ምሳኹም ፀናሕና ሳልቲ ዳዊት ገብረኣብ ሳይሞን መርሃቡ ከምኡ ድማ ጋዜጠኛ ሳምራዊት ሊቪ ብምዃንና ሕጂ ድማ ናብ ዝተረፉ መደባት ማእገር ከስክረኩም

ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገር ኢኹም ዘለኹም ካብ ዝቐፂልና ንእሱ መደብ ድሃይ ሕትመት ኢና ክነቕርበልኩም። ከም ዝፍለጥ ኣብ ሃገርና ብመንእስያትን ንኣሽቱን ዓበይትን ብርክት ዝበሉ መፅሓፍቲ ካብ ግዜ ናብ ግዜ ናብ ኢድ ኣንበብትን ንመመረቕታን ክበፅሑ ንዕዘብ ኣለና። ከም መርኣያ ናይዚ ድማ ኣብ ንእሱ መደብ ድሃይ ሕትመት ሓደ ብሓደ ነቕርበልኩም ኢና። ኣብ ዝሓለፈ

0: ሙናትን ኣቕድማ ቢለን ዝተመረቓን ናብ ኢድ ኣንበብቲ ዝበፅሓ መፅሓፍቲ ናብኹም ከነብሎ ኢና። ጋዜጠኛ ሓይልኣብ ኣሰፋው ነዚ መደብዚ ከዳልዎ ተዳልዩሎ ንምሉእ ትሕዝትኡ ናብተን ዳሲሱ ቀሪቦን ዘሎ መፅሓፍቲ ከነብለኩም ኢና። ሰናይ ምክትታል።
1: ኣብዝ ሓለፈ ቅንያት ኣብ ዝተፈላለየ ኣደራሽያት ምልላይ መፅሓፍ ተኻይዱ ንኹሉ እንቋዓር ከብካሉ ዘርእስታ ብፋንኤል ዕቋ ሚካኤል ዝተጻሕፈት ንውልቀ ታሪኽ ስነ ጥበባዊ ወዲ ገብሩ እትድህስስ ናይ ምልላይ ስነ ስርዓት ተገይሩላ።

እዛ ንኹሉ እንቋዓር ከብካሉ ብዝብላ ርእሲ ተዳልያ ኣብ ኢምፐርያል ሆቴል ንሌላ ዝበቕዓት መጽሓፍ ንሓጺር ታሪኽ ሕይወት ወዲ ገብሩ ትድህሰስ እያ። ኣብዛ መጽሓፍ ምስቲ ምቓሮም ዝኽሮም ከምኡ ውን ገምጋሞም ዘቕረቡ ሙያውያንን ተሳተፍትን ንኣዳላዊ መጽሓፍ ፋንኤል ዕቑባ ምካኤል ዮሃና ድሕሪ ምባል ኮኸብ ስነ ጥበባዊ ወዲ ገብሩ እንክልዓል ካብ ተዘክሮ ዘይሃሱ ደርፍታት እዮም ዝቕጀሉኻ። ብሃገር ደረጃ እንክልክዑ ብቕዓትን ጐስጐስትን እዮም። ድሕረ ባይትኡን ስነ ጥበባዊ ዕዮኦን ብመጽሓፍ ክጠቓለል ምኽኣሉ ኸዓ ድንቂ ነገር እዩ ብምባል ምስቲ ምቓሮም ኣካፊ ኢሎም

ደራሲ ፋንኤል ዕቁባ ሚካኤል እውን ኣብ መወዳእታ ቃሉ ኣስሚዒ ነይሩ። ወዲ ገብሩ ከይተማሃረ ዝመሃረ ሃገራዊ ኣስፊሑ ዝሓስብ ተባዕ ተቓላሳይን ስነ ጥበበኛን እዩ። ለጋስን ዓቃልን ኣፍቃሪ ሕብረተሰቡ ወዲ ህዝቢ ብምዃኑ ፈታዊኡ ብዙሕ እዩ። ዘይመሳሰልን ዘይውድስን ሓቂ ንኽገለጽ ድሕር ዘይብል ሰብ እዩ ነይሩ። ናይ ከምዚ ዝኣመሰለ ሓርበኛ ታሪኽ ህይወት ክጽሕፍ መኽኣለይ ከዓ ደስ ይብለኒ። ኪኖታ ገቦ፣ ኣቑርደ ተሰነይ፣ መሬት ዓርኮብ ኮባይ፣ ጉማየ ጉማ ዝብላን ካልኦትን ካብ ንእስነትና እናሰማዕናየን ዝመጻና ኢና። ካብ ሰብዓታት እውን ሌላ መስሪትና ኢና። ድሕርና ጽነት ከዓ ቀጺሉ ምስተሰወ ድማ ብድፊኢት ብፆተይ ታሪኽ ህይወቱ ንኽጽሕፍ ተደሪኸ። እንሆ ድማ ኣብ መዛዘመ በጺሕና ብምባል ንተሓጋገዝቱ ንስድራ ቤት ወዲ ገብሩና መስኪኑ። ኣብ መወዳእታ ሙዚቀኛታት ናይ ወዲ ገብሩ ደርፊ ብምድራፍ እዮም ንዕዱማት ኣዘናጊዖም

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ መሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ መሃብ ስሩዕ ኣካዳማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ ኣርባዕተ ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተ ደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርክ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካዳማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ብዝተፈላለየ ቅርበት ወይ ኣቕርቦት የእንግዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊቱሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኻእለ መጠን ክገልጽዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንጸት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ እቲ ናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር ኣብዚ ቤት ትምህርትና ከ እየሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ከ ኣይንገብር ዲና ንሕና ከ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም ካብ ዝጀመረ እቲ ሓሳባይ ማለት እዩ ንሕና ከ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራ እውን ነታ ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና ንሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል ማዕር ክንደይ ሓሳባት ከም ዘሎ ማዕር ክንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰቡን ምስኡ ዝተሓሓዝ ነገራት ምህላው ከነርኢልና ብምሕሳብ ናይ ናጌርናያ
2: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅቡፍን ፅቡቕን ነይሩ ማለት እዩ
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝዘለና ኢና ማለት እዩ ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ኢትስ ኤ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፅእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዕኡ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መፃኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ
4: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባለ እያ ትብል ነራ እዚ ኸለ እንታይ ኢናደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከይ ምዕባለ ናይ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ከነርኢ ስለ ዘለና ናታ ቴማ ተጠቂምና ኣላ ማለት እዩ
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾውን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ
5: ኣነ ሕትያ ዝነበርኩ ኣርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥኩ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
6: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
7: ኩሉ ግዜ ብሉፅነት ክመፅእ እንከሎ ፍልልያትካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ

0: ሕጂ ቀዳማይ ቀዳማይ ፀላው እንታይ ተይና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዙ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኾይኑኻ ወላ ሓንቲ እታ ኢፌክትስ ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብቲ ተምሃራይ ከነምፅእ እንተኾይና ግን እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገለ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን እዩ ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእኻ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣትየ ክምዕብል ኽእል እየ ጂኦግራፊ እንተኣትየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣትየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እቲ መጀመርቶ ማለት እዩ። ሕጂ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡኻ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኽፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ። ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ተሃልዩ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ትኾን ኣሎ ማለት እዩ። ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ዘሎ ናይ ዶኹማ ተምሃሮ ወይ ገለ ኢሉ ኣተሓሳስባ ዘሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ ንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ። ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስኸምም ዘሎ ናይ ባህርያዊ ስነ ፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ።
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ። እቲ ቐንዲ ዘገድስ ነገር ንዓኸ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ናይ ማይ ነፍሒ ናብ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነብሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮ በዘን ሳብጀክታት በዘን ዓውደ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣሎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ከኣት ወይና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም። ቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ

ዘለና ዳኣት ኻኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎምካ ይኸዱ እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ካብኣተን ዕላማታት እየን ዘአን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ካ ክድመ ይኽእል እዩ ንግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባ እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ከ ዓብ ሞያ ኣይኮነን ድዩ

0: ሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ዘይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ዘይፈልጥዎ ሰባት ብዙሓት እዮም ካባይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ ንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፍ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ ስለዚ ድማ ናይ ሕማቓት ኣይኮነን
1: ወለክ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ክላይ ብጣዕሚ ፅቡቕ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ ስለዚ እቲ ዝወዓለ ሲ ፅቡቕ መርኣያ እዩ ብጣዕሚ ፅቡቕ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦም ሉ እሶም ውን ነቶም ተምሃሮ ውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝመርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ እውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሑዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመፃኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይን ከምኡን ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተይ ወዲየ ሕጊ ክውድእ ደሊ ማለት ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምጋስ ክሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ከዓ ይሓትት እዩ ማለት እዩ እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ከዓ ክመሃር ደሊ ማለት እዩ።
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት ይዓቢ ኮና ንዝምዘልና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብዚ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርኒ እዩ። ስለዚ ብሕጂ እውን እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣቱ ከም ዘለው እዩ ትናህና ዕላማ ማለት እዩ።
7: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሙዚክ

ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ። ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ። ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ።

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐ ትሕዝቶ መደብማእገር ኣብዚ ተዛዚሙሎ ንስለምክታልኩም እናመስገና ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ኢና ክንሓድገኩም ምስ ሰኣላይ ኣማን ተክለ ብምዃኒ ምስኹም ሓቢረ ፅንሐ ሰላም መዓልቲ

ስነይ ሻካል ሕኩመተ ዓይላ ሽውሃደ ሰዱ ኣስመራ ማሕበር ጎማት ብክሱስ ወጠንየትዋ ሰዋልፍ መጅተማ ተህየባ ኣኽባር ካርጅ ኢራን እስራኤል ዲብ ልብናን ትወዲ ለሕሌት ሕጁማት እግልታ ኣብጥር ሓዘረት እትሓድ ሮባ ዲብ ፈርያት ኣሜሪካ ቆሮር ላዕላ ጀማርክ እግል ልሽጠብኩም ሰልኩ ኣታመራ ሕሉፍ ቅብለት ኣትላንቲክ ኔቶ ሳምፕቲ ላትሳማ ንዛም ድፋዕ ዲብ ስፉፉ ግለ ሊደኩም ሰልቱ ቀረራ ካሓይሳም ወሓይሳት መተቕብለት ተለፍዞን ኤርትርያ ግልዮም ንሰየድብሉ ልዓል ኣኽባር ክለታማ ሴርቴሮ በርከት ምስለከል ፍራፍጃርና

0: ሰላም ዝኸበርኩም ተኸታተልትና ንሎሚ ዝተዳለዉ ዕለታዊ ዜና ስፖርት እዩ ዘመፅእ ኣለኹ። ሰናይ ምክትታል። ሊግ ዞን ማእከል ናይ ደቂ ተባዕትዮ ትማሊ ሰሉስ ክልተ ፀወታት ኣካይድ ነይሩ። ዝተረኸበ ውፅኢትን ዘሎ ደረጃታት ንከታተል።
1: ሊግ ዞን ማእከል ትማሊ ሰሉስ ብክልተ ግጥማት ኣብ ስታድየም ኣስመራ ኣብ ዝቕፀለሉ መራሕቲ ዘሎ ኣጋንታ ደንደንን ቀይሕ ባሕርን ዓወታ መዝጊበን ንደንደን ዝገጠመታ ኩባንያ ሰገን ፀወታ ሓንቲ ደቂቕ ከይተላዕሎ ልክዕ ንምዃን ኣብ ውሽጢ 30 ካልኢት ብመንገዲ ክብሮ ሚካኤል ሸቶ ብምዝጋብ ንደንደን ሓደጋ ወዲቐታ ዝቕልጥፈት ሸቶ ናይ ዝወቅት እውን ኣመዝጊባ ደንደን ኣብ መበ 38 ደቂቕ ብመንገዲ ሜሮን ኣለም ብዝረኸበታ ሸቶ ግና ንዕረፍቲ ተማዓርያ ድሕሪ ምውፃእ ኣብ ካልኣይ ኣውረ እውን ኣብ መበ 86 ደቂቕ ሴ መብራህቱ ልዳት ኩባንያ ሰገን ብምድፋሩ ደንደን ካብ ድሕሪ ተበጊሳ ክልተ ባህለት ዓዊታ ሜሮን ኣለም ብሉሰ ፀዋታ ናይ ትግጥም ተባሂሉ ፀወታ ቀይሕ ባህርን ኩባንያ ሰንበልን ስዒባ ተኻይዳ ኣጥቃዓይ ቀይሕ ባሕሪ ስምኦን ኣስመላሽ ኣብ መበል 38 ደቂ ብዘመዝግባ ሸቶ ንዕረፍቲ ሓደ ባዶ መሪሖም ወፂኦም ዓብላይት ኮይና ዝወዓት ቀይሕ ባሕሪ ድሕሪ ዕረፍቲ ካብ ሳልሑ ስዑድ ስምኦን ኣስመላሽ ቤንሁር ስቴፋኖስን ኣብ ረዘንን ሸቶታት ወሲኻ ብገፊ 5 ባዶ ተዓዊታ ስምኦን ከዓ ናይ ትግጥም ብሉሰ ፀዋታ እዩ ተባሂሉ በዚ ውፅኢት ደንደንን ቀይሕ ባሕርን ብማዕሪ 29 ነጥቢ ኣብ ቅድሚት ይርከባ።
0: ዋንጫ ዓለም 2026 ትማል ምሸትን ሎሚ ወጋሕታን ኣርባዕተ ግጥማት ኣካይዶም ዓበይቲ ጋንታታትን ሱሙያ ተፃዋትን ዝደመቕሉ ምሸት እውን ነይሮም። ተረኸበ ውፅኢት ስዕብ
1: ኬላም ምባፐን ፕሬዚደንት ሴኔጋል ኣቐዲሞም ብዝሃቦ ዘረባ ተቓፂሉ ዝተበገሰ ፀወታ ሃገራዊን ጋንታት ፈረንሳን ሴኔጋልን ትማል ምሸት ኣብ ከተማ ኒውዮርክ ስታድየም ኒው ጀርሲ ተኻይዱ። ሓለቓ ጋንታ ፈረንሳ ኬላም ምባፐ ኣንጻር ሻምፒዮን ኣፍሪቃ ኢና ኣንጻ ዘለና እምበር እኳ ንሶም ድዮም ወላስ ሞሮኮ ሻምፒዮን ኣይፈለጥናን እንተኾነ ድሓን ናይ ኣፍሪቃ ሻምፒዮን ንበሎም ክብል እንከሎ ፕሬዚደንት ሴኔጋል ኦስማን ሶንካኖ ከዓ ዝኾነ እንተጋጠመ ኣፍሪቃዊት ሃገር እያ ንኣፍሪቃዊት ሃገር ክስዕራ ክብል ፈረንሳ እውን ብኣፍሪቃያን ተፃወቲ ዝተመልአት እያ ክብል ጎጢዎም። ካብቶም 26 ቲ ፈረንሳ እቶም 21 ምስ ኣጉር ኣፍሪቃ ምትእሳር ዘለዎም ኮይኖም ገሊኦም ኣፍሪቃ ተወልዶም ገሊኦም ከ መበቀሎም ኣብዛ ዝሃብተ መት ኣህጉር ዓለም እዩ። 10 ካብ ተፃዋት ሴኔጋል እውን ኣብ ፈረንሳ ተወልዶም ንመበቀሎ ሃገሮም ዝወከሉ እዮም። በዚ ድማ እዘን ክልተ ሃገራት ካብ ቅድሚ ነዊሕ ዘመን ብሰሪ ዝጀመረ ፍልሰት ወዲ ሰብ ዓሚቑ ምትእሳር ክህልዎን ክኢሉ እዩ። እዘን ሱሙያት ሃገራት ቅድሚ 24 ዓመታት ኣብ ዋንጫ ዓለም ተራኺበን ፈለማ ግዜ ተሳትፍ ነበረት ሴኔጋል ንፈረንሳ ሓደ ባዶ ረቲዓ ታሪክ ሰሪሓ ነይራ። ኣብቲ እዋን ኣባላ ዝነበረ ፓፓ ታዮ ከዓ ሎሚ ከመሰልጣን እያ ኮይኑ ተመሳሳሊ ታሪክ ንምስራሕ ሓንቂሉም ብመንፀሩ ፈረንሳ ንኻልኣይ ግዜ ከይትርጣዕ ብሉፃ ተፃወታ ኣኽቲታ ተረኺባ ክሳብ 25 ደቃይቅ ክልቴን ብዘይካ ሓንቲ ፈተነ ኣብ ዕላማ ዝሃረመ ፈተነ ከየካይዳ ደርሖ ምጓዓዝ ኣጥቃዓይ ሴኔጋል ኒኮላስ ጃክሰን ብመልሰ መጥቃዕቲ ተበጊሳ ንዝመፃቶ ቁዕሶ ኣብ ውሽጢ ልዳት ኮይኑ ብፀጋመይቲ እግሩ ኣትሩ ምሳረማ ታሕተዋይ ዓንድልዳት ሃሪማ ብተመልሰትሉ ኣብ እግሪ ሓላ ውልዳት ማይክ ሜናን ተጋጫ ናይ ማእዝን ቅላዕ ኮይና ወላ እኳ ከም ኣብ ዕላማ ዝሃረመት ፈተነ ይተሓሰብ ክሳብ ትደቂ ግና እታ ዝበለፀት ፈንተነ ናይ ትግጥም ነራ ሳር ኣብ ተወሳኺ ደቂ ቀዳማይ እብረ እውን ሳይደማነ ኣብ ውሽጢ ልዳት ብፀጋማይ ክንፊ ዓፂፉ ንስደለሉ ኩዕሶ ልዕል ልዳት ኣንሳፊፍዋ እዩ። ሴኔጋል ዝረኸበተን ዕድላት ዘይምጥቃማ ዘተዓሳን ድሕሪ ግዜ ዋጋ ዘኽፍላን ከይከውን ዘስግእ ነይሮም። ካብ ትፅቢት ወፃኢ መሳጢ ኮይኑ ዘይወዕለ ቀዳማይ እብረ ኣብ መስመር መጥቃዕታ ንናይ ዞ እዋን ዝበለፁት ከዓቲ ምባፐ ኦሊሰ ደንበለን ጀዚረ ድወን ዘሰልፈት ፈረንሳ ንመስመር ምክልኻልን ሓላ ውዳ ሴኔጋልን ዝጥቀስ ፈተነ ከይገብረትን ኣብ ዕላማ ከያረመትን ንዕረፍ እቲ ባዶ ባዶ ብምውፃእ ዘይገርም ኣይነበረን። ቀዳማይ እብረ ልኡም ኮይኑ ዝውዕለ ዝመስመር ኣብ ቀዳማይ ደቃይቅ ካልኣይ እብረ ዝሓሸ ምንቅስቓስን ፈተነን ክካየድ ጀሚሮም ኦሊሰ ካብ ወዲ ጋንቱ ኩንደ ኣብ ከባቢ ውልዳት ተቐበላ ኩዕሶ ሓላ ውልዳት ሴኔጋል መሊስዋ እምበር ዝሓሸት ዕድል ፈቲንዋ ከምኡውን ምባፐ ኣብ ውሽጢ ዳድ ብኦሊሰ ተሃንዲሳ ንዝመፃቶ ኩዕሶ ደጊሙ መንዲ መሊስዋ እቲ መስመር ኣዝዩ ሓደገኛ ምዃኑ ክርኢ እውን ጀሚሮም ንመስመር ምክልኻል ሴኔጋል እውን ኣብ ፀቕጢ ክእትዎ ክኢሉ ሴዶማነ ንፈጣናት ከዓይ ፈረንሳ ኬልያን ምባፐ ኣብ ውሽጢ ዳ ተንኪፉ ብምውዳቁ ዳኛ ፍጹም ቅላዕ እንተ ኮይና ቪድዮ ተሓጋጋዚ ዳንነት ቫር ክርኢ ተፀዊዑ ይኹን እምበር ምባፐ ምትንኻ ባዕሉ ከም ጀመሮ ሓቢሩ ፍጹም ቅላዕ ከም ዘይኮነት ገሊጹ ኣብ መዛዘሚ ዋንጫ ዓለም 2010 ተሓጋጋዚ ዳኛ ነበረ ዳረንካን ንዓይ ፍጹም ቅላዕ እያ ክብል እንከሎ ናይ ቅድም ተፃወታ ሃገራት ጋንታ እንግሊዝ ኣለን ሽረር ከዓ ምባፐ ቅድሚ ማነ እንከሎ ከመሊ ምትንኻ ባዕሉ ክጅምሮ ክብል ነቲ ውሳኔ ገርምቢጥ ክብል ገሊጽዎም። ኣዝዩ በሊሕ መስመር ምዃኑ ኸርኢ ዝጀመረ መስመር መጥቃዕቲ ፈረንሳ ኣብ መበል 26 ደቂ ግና ነቲ ገቲእዎ ዝውዕለ መስመር ምክልኻል ሴኔጋል ጨንዲሑ ብመንገዲ ምባፐ መሪሕነት ዘተሓስሽቶ መዝጊቡ ድሕሪ ውሳናት ደቃይቕ ኣጥቃዓይ ሴኔጋል እስማዒላ ሳር ብተረይ ቅላዕ ሸቶ ኳ መዝጊቡ እንተነበረ ካብ ፀወታ ወፃኢ ተባሂላ ተሰሪዛ ኣብ መበል 80 ደቂቕ ቀይሩ ዝኣተዎ ቦርኮላ ድሕሪ 2 ደቃይቕ ካብ ራብዮ ተቆሊፃ ንዝመፃቶ ኩዕሶ ብልዕሊ ሓላ ውልዳት መንዲ ሕሊፉ ካልኦት ሸቶ መዝጊቡዋ ሓደ ካብቶም ኣብ ፈረንሳ ተወሊዶም ንሴኔጋል ዝወከሉ ተፃወቲ ዝኾነ ወዲ 18 ዓመት ኢብራሂማ ምባይ ከዓ ተቐይሩ ድሕሪ ምእታው ኣብ መበል 95 ደቂቕ ንዝተወለለ ሃገር ደፊሩ ንሴኔጋል ሃገሩ ተስፋ ዝሃበ ሸቶ መዝጊቦም ድሕሪ ሓንቲ ደቃ ግና ምባፕ ካብ ሳፁን ቅላዕ ወፃኢ ብልፅ ዝሸቶ መዝጊቡ ንፀወታ 3-1 መኽተምታ ገይሩሉ ፈረንሳ ኸ ናይ 202 ሒንያ ፈድያም ሴኔጋል ቅድሚ ዕረፍቲ ዝኸሰረተን ዕድላት ዋጋ ክፊለናየን ኣብ ሳሳይ ሱታፌ ዋንጭ ዓለም ኣብል 13-14 ሸቱ ዝመዝገብ ምባፕ ብዓሶ 6 ሸቶታት ናይ ኩሉ ግዜ ዝለዓለ መዝጋቢ ዝውድር ዘሎ ጀርመናዊ ሚሎዝራቭ ክሎቭ ዝከርክቦ 2 ሸቶታት ጥራይ ተርፎ ብ58 ኣህግራዊ ሸቶታት ግና ንኦሎቪየር ጅሩት በሊፁ ዝለዓለ ኣመዝጋቢ ሃገሩ ኮይኑሎም ኣባላት እዚ ታሽዓይ ምድብ ዝኾና ጋንታት ዒራቅን ኖርወይን ኣብ ዘካየደ ፆታ ፀብለልታ ኖርወይ ተራእዩ ድሕሪ 28 ዓመታት ናብ ዋንጫ ዓለም ተመሰጥ ኖርወይ 2 ካብ ዓርሞሻ ኣጥቃዓ ኤርሊን ሃላን ሓንቲ ካብ ሊዮ ኦስታር ግን ሓንቲ ከዓ ተፃዋታይ ዒራቅ ኣይመን ሑሴን ኣብልዳሱ ብዘመዝገባ ሸቶ 4 ባህለት ዓዊታ ንሸቶታ ድሕሪ 4 ዓመታት ናብ ዋንጫ ዓለም ተመሰጥ ዒራቅ ኣብ መበሳሳ9 ደቂቕ በዕሉ ኣይመን ሑሴን ይመዝጊቦዋ ሑሴን ኣብዝውድን ምስታፍ ናብ ኣሜሪካ ብዝኣተወሉ ን7 ሰዓታት ኣብ ማዕርፎ ነፈርቲ ቺካጎ ተተሓዘ ተፃዋታ እዩ ዝቕፅል ፀወታ ዝምድብ ፈረንሳ ኣንጻር ዒራቅ ኖርወይ ኣንጻር ሴኔጋል እዩ ሎሚ ወጋሕት ኣብ 10ይ ምድብ ዘላ ናይ 222 ዕውቲ ዝውድር ኣርጀንቲና ብመሪሕነት ሊዮኔል ሜሲ ክብራ ንምዕቃብ ንኣልጀርያ ገጢማታ ሓንቲ ካብ ዝበልጣ ምሸታት ዋንጫ ዓለም ዘሕለፈ ሜሲ እምበል 17:76 ደቃይቕ ብዘመዝገበን ሸቶታት ሃገሩ 3 ባርኽቲ ዕወትን ከላ ንሱ ንፈለማ ግዜ ኣብ ዋንጫ ዓለም ሃትሪክ ሰሪሑ ንሻሻይ ግዜ ዋንጫ ዓለም ፃ ዘሎ ሜሲ መላሓስቶም ዕድመ በሊዑ ኣይጎዩን እዩ ንኣርጀንቲና ከግድዓይ ዝበሎ ተንተንተ ኣንኪሱ ድምር ናይ ዋንጫ ዓለም ሸቶታቱ ናብ 16 ከባቢሉ ምስቲ ካብ 214 ጀሚሩ ዝለዓለ መዝጋቢ ዝውድር ዘሎ ክሎዘ ተማዓሪሎም ድሕሪ ሸቶይ ምስ ስፖርት ብዘይተኣሰር ጉዳይ ክበክ ተቐሲበ ከበድቲ መዓልትታት የሕሊፈ ዝበለ ሜሲ ኣብ ታሪክ ዝውድር ዝዓበየ ተፃዋታይ 3 ሸቶታት ዘመዝገበ ኮይኑሎም ወዲ 38 ዓመትን 357 መዓልትታትን ከሎ ሸቶ ብምዝጋቡ ወዲ 18 ዓመትን ከሎ ቀዳሚቲ ሸቶ ዋንጫ ዓለም ኣብ 26 ዘመዝገበ ዝድንቅ ተፃዋታይ ኣብ ታሪክ ሃገሩ ትዝነኣሰን ዝዓበየን ኣብ መዝጋቢ ሸቶ ዋንጫ ዓለም ኮይኑሎም ኣባላት ዝምድብ ዝኾና ሎሚ ወጋሕታ 77 ተፃዋታ ኦስትሪያን ጆርዳን ኔረን ኦስትሪያ ካብ ሮማን ሺሜድን ያዚን ኣልዓራብን ናብ ልዳቱ ዘመዝገባ ኣብ መበል 102 ድማ ኣርናቶቪች ብ3 ሸቶ ነታ ንፈለማ ግዜ ዋንጫ ዓለም ትፃ ዘላ ጆርዳን 3 ባሕለ ርቲዓታ ኣብ መበል 50 ደቂቕ ዘመዓረ ሸቶ ጆርዳን ዓሊ ኣልዋኒ መዝጊብዋ ዝውድር ሎሚ 6:08 ፖርቱጋል ኣንጻር ዲሞክራስያዊት ሪፐብሊክ ኮንጎ 11:00 እንግሊዝ ኣንጻር ክሮኤሽያ ወጋሕታ ድማ ፓናማ ኣንጻር ጋና ኡዝበኪስታን ኣንጻር ኮሎምቢያ ደቡብ ኣፍሪቃ ኸ ኣብ ካልኣይ ናይ ምድብ ፀወታ ኣንጻር ቸክ ሪፐብሊክ ጻታየን ሓልቓ ጋንታ ፖርቱጋል ክርስትያኖ ሮናልዶ ናይ ነዊሕ ዓመታት መተሃልኽቲ ዝኾነ ሜሲ ሃትሪክ ምስሕሩ ተዓዚቡ ብምህላው ሎሚ ሸት ንሃገሩ እንታይ ተራክባዩ ብሃንቀውታ ንፅበዩ እዩ ብፍላይ እቶም ብኣሉታ ዝገልፅዎ ንሃገሩ ፀሩ ዝብሎ ወገናት
0: ባርከት ዝኾርኩም ተዓዘብትና ንሎሚ ተዛለወ ዕተው ዜና ስፖርት ኣብ ዝኽዛዝም እዮም ንሳኹም ፅናሕኩም ሙሴ ገብረእግዚኣብሔር ሰሰናይ ንኹሉና

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅሪ ቴሌፎን 12245 ከምኡ 12247 እትሳተፍሉ መደብ ጀሚሩ ኣሎ ኣብ መስመር ሰብ ኣለና ሎ
1: ሎ
0: መርሓባ መልሲ ኣብ መስመር መን ክብል
1: ኣማኒኤል ሃይለ ሚካኤል
0: ኣማኒኤል ካበይ ኣማኒኤል
1: ካብ ደቂ ሸሓይ
0: ዓራይ ቀዳማይ ደዋሊኻ ፅቡቅ ዕድል ምነኢልካ ቁፅሪ መረፃ ኣብ ቀዳማይ ደረጃ
1: ቁፅሪ ሓሙሽተ
0: ዓራይ ፅኒኢልካ ስማዕ ተስፋ ገብር ክትዕወት ከም ብበልካ እየ ቀዳሚ ተሕታም ጋዜጣ ሓዳሲ ኤርትራ ማዓስ ተሓቲማ ናብ ህዝቢ ተዘርጊሓ
1: ከዚ
0: ሓፈ ድገመለ ቀዳሚ ተሕታም ጋዜጣ ሓዳሲ ኤርትራ ማዓስ ተሓቲማ ናብ ህዝቢ ተዘርጊሓ

0: ፈሊኸ ውፅኢ ሀ ካካ ለ ካፉ ሐ ካናቫሮ መ ኮቲን እዩ
1: ገዝገ መለይ ሕቶ
0: ካብዞም ስዕቡ ሓደ ፈሊኸ ውፅኢ ሀ ካካ ለ ካፉ ሐ ካናቫሮ መ ኮቲን እዮም
1: ሐ ካናቫሮ
0: ብኸመይ
1: ኩሎም ብራዛዊ ኢሉ
0: ብራዚላውያን ብራዛዊ ኢሉ ብራዚላውያን እዮም ኩሎም ዓቂ ከለኺ ንሱ ከመኒ ካናቫሮ ኸ
1: ዋይ ካናቫሮ
0: ኢጣልያዊ
1: ሓራይ
0: ፅቡቅ ቅድሚ እዚኣ ነበረት ሕቶ ነራ ናይ ሓዳሲ ኤርትራ ሰሚዕኸያ ትኾነ
1: እዎ ከታተል ኣለኹ
0: ሰሚዕኸያ ነርክ ታሕቶ ቅድሚ እዚኣ ነበረት ንኣማንኤል ሓቲት እየ ፀናዕኩ
1: እዎ ሰሚዕያ
0: እታ መልሳ ትፈልጥያ ነርኪ
1: እዋይ 9ሰ ሓደን
0: እንታ ዕለት ከዓ ይትፈልጥያን ሓደ መስከረም ምኳና
1: ዕለት ታ ይዘኮርኳን
0: ኣራይ በለ ገሊዩ ሕቶታት ኣለኩሉ ሰብ ዝፈልጦ ኮይኑ ስማዓካ
1: እዋዓቀ
0: ኣራይ ፍየር በሊ ናብ ካልኣይ ደረጃ ንክድ
1: ኣራይ ንክድ
0: ቁፅሪ መረፂ ካብ ሓደ ስብ ዓሰርተ
1: ቁፅሪ ሰለስተ
0: እዚኣ እውን ምርጫ እያ ስለዚ ሓንቲ ዕድል እያ ዘላትኪ ተጠንቂቕ ክመልሲ ከም ብበልክ ካብዞም ዝስዕቡ ኣቦ ስነ ሕሳብ ወይ ቁፅሪ ተባሂሉ ዝጥቀስ መን እዩ ሀ ኢራታስተነዝ ለ ኣርኪመደስ ሐ ዩክሊድ መ ራዱተስ
1: ድገመለይ ሕቶ
0: ፅኒኢል ክስምዐ ሕጂ ሳልሳይ ግዜ ኣይተድግምና
1: የብል
0: ክንዲ ስክሪን
1: ብሸካለሳትፍያ ኣለኹ
0: ድምፃ ይክተጥፍያ ድሓንቲ ድምፂ ተጉዲልክዮ ከብቲ ስክሪን ክትርዮ ዝሕሸክንዓኹነት ሕቶታት ከም ብበልክየ ግን
1: ደቂ ሓራይ
0: ካብዞም ስዕቡ ኣቦ ስነ ሕሳብ ወይ ቁፅሪ ተባሂሉ ዝጥቀስ መን እዩ ሀ ኢራተስተነዝ ለ ኣርኪመደስ ሐ ዩክሊድ መ ሁራዱተስ
1: ፍቀድ ዩ ሓንቲ ተጉድለለይ
0: ኣይፍቀድን ኣራይ ከጉድለልካ ሓንቲ ኣራይ መኸነጉድላይና ራዱተስ

0: Ne, Arkidemes?
1: Arkimedes.
0: Evet.
1: ቆንዕመልሲ ብግምት ኣለዉ ድኦም ጀምዓ
0: ኣለዉኒ ጀምዓ
1: እሞ ተሓባቢርኩም ዲኹም ወይስ ብግምት እያ?
0: ተሓባቢርና
1: ተሓባቢርኩምርካ
0: ኣለና ዝጎረቤት
1: መምህር ኣለኩም። እቶም ካልኦት ስሞም ሰሚዕኹም ትፈልጡ ዲኹም? ኢራትስተነዝ ኣቦ ጂኦግራፊ ዝበሃል፣ ዩክሊድ ኣቦ ጂኦሜትሪ፣ ሑራዱ ተስካ ኣቦ ታሪክ ተባሂሎም እዮም ዝጥቀሱ። ሓራይ ፌብሪ 330 ተዓዊት ክለኺ እታ ትቕፅል ሕቶ እንተ መሊስኪያ ሕጂ 880 ክኾነልክ እዩ እንተ ክለኒ ኢልኪ 330 ሒዝ ክትከደ ትኽእል ኢኸ ሓራይ ካብ ቁፅሪ ሓደ ካብ 1
0: ቁፅሪ ሓደ
1: ቁፅሪ ሓደ ሓራይ ከም ብበልክ ተዓቶ ሩባታት ዓንሰባን ባርካን ኣበይ ናይ ንኡስ ዞባ ይራኸቡ? ክልተ ዕድል እያ ዘላታ እዚኣ ተጠንቀቂ። ሓሲብኩ መለሲ
0: ኣበይ
1: ናይ ንኡስ ዞባ ይርከቡ ይራኸቡ ይርከቡ ዶ ይኮነስ ይራኸቡ? ከርከበት ቆንዕ መልሲ ፊዮሪ ካብ ፊዮሪ ነታባይ ካብ ከረን 880 ተዓዊት ክለኺ ኣዚና ነመስግነኪ ተሳትፎ ኸ ኣይፈለየና ኣረ ይቀኒልና ናብ ካልእ ደዋሊ ክንሰግር ኢና። ሄሎ ሄሎ ሄሎ

ኣብ መስመር ኣለካ ዶ ሰብ? መርሓባ መልሲ ኣብ መስመር መን ክብል? ሮቤል መን? ሮቤል ድምፅኻ ትሒትኒ ኣሎ ካባይ ድዩ ሳሰማዕ ኣለካ ፅቡቅ? ካብ ጎዳይ ሓራይ ሮቤል ሓራይ ሮቤል ናብ ቀዳማይ ደረጃ ሕቶ ብዘይካ ቁፅሪ ሓደን ሓሙሽተን ቁፅሪ ምረፅ። ቁፅሪ ሰለስተ ንዓኻ እውን ናይ ስፖርት ሕቶ እያ በፂሓትካ ዘላ ከም ብበልካ እየ። ኣብ መበል 36 ዓመት ዝኽሪ ስራሒት ፈንቅል ኣብ ዝተኻየደ ኣህጉራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪቃ ኣብ ናይ 10 ኪሎ ሜትር ናይ ደቂ ኣንስትዮ ውድድር ቀዳሚት ኮይና ዝተዓወተት ኣትለት መን ትበሃል? ሮቤል ኣለኻ ዶ? ሓራይ ሓደ ደቂቅ ግዜ ኣለካ ክትጥቀመሉ ትኽእል ኢኻ ግዜ ናዝሬት ወልዱ ኣይኮነትን ኣይኮነ ሓንቲ ናይ መወዳእታ ዓደል ሕጂ ንኩለን በፂሕካ የ ንደዳ ናይ ኣትሌቲክስ እየ ኢለካ ተረዲካ ኣሎ ሓቀ ናይ ጉያ እግሪ ማለት እየ ጉያ እግሪዋ

0: ከምርጫ ዝመለ
1: ስዑድ ዓረብ፣ ቬንዙዌላ፣ ኣሜሪካ፣ ናይጄሪያ። ቬንዙዌላ ቁኑዕ መልሲ። ግዜ ተወስደልካ ሳይመሰለኒ ነይሩ ሓቂ ዘራ
0: ኩለና ኣለዎም ኮይኑ ሳደና ገይረና
1: ስለምንታይ ይኹም ኢለካስ ኣብዚ ቅንያት እዚ ምስቲ ኣብ ቬኔዙዌላ ዘጋጠመ ኩነታት ብተደጋጋሚ ይዋዓዋዕ ስለ ዝነበረ ስዑድ ዓረብ ቀዳመይቲ ብኤክስፖርት ምግባር እያ ወይ ሰደድ እያ ብዕቁር ሃብቲ ከዓ ቬኔዙዌላ ክንደይ ዝኸውን እዩ ዘለዋ ነዳዲ ዝበሃል ቬኔዙዌላ
0: ዋይ እንዴት ክሳይሽ ኣብ ከለና ዋዳዲርና የንገርአይና
1: 300 ሚሊዮን ቢልዮን በርሚል ነዳዲ ከም ዘለዋ እዩ ዝግለጽ። ራይ ፊልሞን ናብ ካልኣይ ደረጃ ንኽድ
0: ራይ ቁፅሪ ትሽዓተ
1: ቁፅሪ ትሽዓተ ሕጂ እውን ምርጫ የበፂሓ ትካል ኣላ ሓንቲ ዕድልያ ዘላ ትካ ኣጀዋ ትምልሳ ያ ቀድዓ ከም ብበልክዐ ኣብ ዓለም ዝበዝሐ ባህርያዊ ቀላያት ዘለዎ ሃገር መን እያ? ሀ ኬንያ፣ ለ ካናዳ፣ ሐ ኮንጎ፣ መ ኮርያ።
0: ባህርያዊ ቀላያት
1: እዋ
0: እዚኣ እስከ ትሕግዘና ኢኻ
1: እንታይ ሕግዘካ?
0: ሓንቲ ጉድል ኣለ
1: ሓራይ ኮርያ ጉድልና ኬንያ፣ ካናዳ፣ ኮንጎ። ሄሎ
0: መርሓባ
1: ፊልሞን፣ ሞ ጊዜ ትኽረካ ኣላ።
0: መርሓባ ሓረ ይሽ
1: ብግዜ ክንበካ ኢና። ፊልሞን
0: መርሓባ ኣለኹ። ኮንጎ ኮንጎ
1: ኮንጎ። ኣይ ኮነትን ካናዳ እሞ ፊልሞን ምስናይ ቀረይቱ ታ 110 ከሲርካ ኣለኻ ካልእ ግዜ ዳርጋ 900,000 ድኸውን ቀለያት እዩ ዘለዋ ካናዳ ዝበሃል። ኣራይ ፊልሞን ነመስግነካ። ናብ ካልእ ደዋሊ ክንሰግር ኢና። ሄሎ
2: ሄሎ፣
1: መርሓባ። መልሲ ኣብ መስመር።
2: መርሓባ
1: ተኽሉ ሓይል ኣብ
2: ካበይ
1: ኢኻ ተኽሉ?
2: ባረንቱ።
1: ኣራይ ኣብ ቀዳማይ ደረጃ ቁፅር ምረት ተኽሉ።
2: ክንደይ ቁፅሪ ይኹን ተዲፈና?
1: ሓደ ተሓቲታ ያ፣ ሰለስተ ተሓቲታ ያ፣ ሓሙሽተ ተሓቲታ ያ፣ ሸሞንተ እውን ተሓቲታ ያ።
2: ሓቲታ ኣራይ ዓሰርተ እያ።

0: Da, trde.
1: Da, ሕ ምርጫ ድሓን ታሕቶ ድሓነይ ተቆሪፃ ንዲ ደላ ግን ኣነ ከምብበልካ ክፍትን እየ ባዕለይ ታሕቶ ክቅርበልካ ክፍትን እየ ራይ ገለ ክፋላ እንዲያ ክንሪያ ሞ ግን ተቋሪፃ ኣላ ከነመሓይሻ ኢና ድሓነ ሀርሙዝ ዝበሃል መፃውቦ ፈሊጥካ ኣለካ ሓርቀይ ምርጫ ክገብረልካ

0: መንጎ መንን መንን እዩ ዝርከብ? ሀ ኢራንን ስዑድያን፣ ለ ኢራንን ዑማንን፣ ሐ ኢራንን ቀጠርን።
1: ኢራንን ቀጠርን።
0: ኢራንን ዑማንን እያ?
1: ዑማንን
0: እያ። ሓራይ ኣመስግነካ ኣኔልና
1: ዘብካ
0: ናብ ካልደዋሊ ቅድሚ ምስጋርና ሓፃር መሰጋገሪት ክንገብር ኢና ዝኸበርኩም ተኸታተልቲ እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድማ ድሕሪ ዜና ትግራይ ዝድገም መደብ እዩ ክንምለስ ኢና።

0: ምስ መደብ መልሳ መስመር ኣለኹም ሰብ ኣለና። ሃይሎ
1: ሄሎ፣
0: መርሓባ። መልሳ መስመር መን ክብል?
1: ራእይ።
0: ራእይ መን?
1: ራእይ ዮሃንስ።
0: ራእይ ራእይ ዮሃንስ ካበይ ኻ? ራእይ ኣሳሰረተ ስምካ ካበይ?
1: ካብ ኣስመራ።
0: ኣስመራ። ራይ ራይ ኣብ ቀዳይ ደረጃ ቁፅሪ ምረፅ።
1: ሄሎ፣
0: ቁፅሪ ምረፅ ኣብ ቀዳማይ ደረጃ።
1: ኣይስማዓኒ ዘሎ።
0: ቁፅሪ ምረፅ ብለካ ኣብ ቀዳማይ ደረጃ ሰማዓኒ ኣለኻ?
1: ቁፅሪ ትሽዓተ።
0: ትሽዓተ። ራይ
1: ቁፅሪ ትሽዓተ።
0: ራይ ስፖርት ምትሳር ኣለዋ እዚኣ። ሓንቲ ዕድል እያ ዘላትካ፣ ተጠንቂካ መልስ። ሓንቲ ዕድል እያ ዘላትካ፣ ተጠንቂካ መልስ። ሰሚዕኻኒ? ኣረ ከም ብበልከ። ዙር ፈረንሳ ኣብ 226 ንመበል ክንደይ ግዜ እዩ ክካየድ እዩ? ራይ

0: ኣህጉርቲ ወይስ ካብ ሃገር እየ ክምልስ?
1: ሃገር
0: ኣበይነት ህጉር ትርከብ ብላት ሓወረ
1: ናና የብላ እዚያስ
0: ኣራይ ጥሩፍተይ ገለ እንዳሓግዘና ንእሽተይ
1: ዋ ክሕግዘካ ይክእል ሓንቲ ክሕግዘካ ድኽእል ሓበሬታ ብዛዕባ መበል 100 ዓመት ናፅነት ናይ ኣሜሪካ እታ ሃገር ከም ህያብ ሂባታ ኣብ
0: 1886 ድሌት
1: እታ ግዜ ትኸደካ ኣላ 20 ካሊኢት ክንበካ ኢና
0: ንእሽተ ሓንሳብ ተፅብና ላ ካብ
1: ሮማኣይኮነትን
0: ካብ ኢታሊ ወላ ኣይኮነትን
1: ካብ ኢጣሊ ኣይኮነትን ካብ እንግሊዝ ኣይኮነትን
0: ካብ ፈረንሳ
1: ካብ ፈረንሳ ቆናዕ መልሲ ብን መፀዳ እዚያ ግምድ ያ
0: ኣሎ ሓደ ንፉዕ ሃውና ተማሃራይ ኮለጅ ኣሎ
1: ንፉዕ ንፉዕ ኣራይ ሞ 330 ኮይኑልካ ኣሎ ኣጆኻ እዛ ናይ መወዳእታ ሕቶ ተዳ መሊስከያ 880 ንቐፅል ኣራይ ንቅፅል ኢና ቁፅሪ መረፃ ቀዳ ኣብ ሳልሳይ ደረጃ ብዘካ ቁፅሪ ሓደ ሸዓተ ቀሪብካ ኢኻ ጆኻ
0: እዚ ኣሽወካ ሕቶ ተዝኾነለ
1: እሞ ሓንቲ ዕድል እያ ዘላ ትካ እዚኣ ምርጫ ስለ ዝኾነት ከም ብበልካ የ ደራሲ መፅሓፍ ሓየሎም ወደ ኣስመራ መን ይበሃል? ሀ መምህር ኣስረስ ተሰማ፣ ለመምህር ሙሳ ኣሮን፣ ሀ መምህር ይስሓቅ ዮሴፍ፣ መ መምህር ዕቁቢት ሓድጉ።
0: ሓንቲ ባ ጉደለልና
1: ኣራይ በል መምህር ኣስረስ ተሰማ ግዲልና ኣለና። መምህር ሙሳ ኣሮን፣ መምህር ይስሓቅ ዮሴፍ፣ መምህር ዕቁቢት ሓድጉ።
0: መዶ ትኸውን
1: መን
0: መምህር
1: ሙሳ ኣሮን ኣይ ኮነትን ድሌት መምህር ይስሓቅ ዮሴፍ እያ እሳ ግበረለይ ድሌት ብርሃነ ካብ ሰንዓፈ 11 እንተዓዊትካ ኣለኻ ኣዝና ነመስግነካ ይቀኒልና ኒልና ድሌት ተሳትፎካ ይፈለየና ሓፃር መሰጋገሪት ጌርና ክንመለስ ኢና ዝከበርኩም ተኸታተልቲ እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ተፈኒዩ ረቡዕ ምሸት ድሕር ዜና ትግረ ዝድገሚ ቁፅሪ ቴሌፎንና 12245 ከምኡ 12247 ክትሳተፉ ንዕድም ክንመለስ ኢና።

0: ኣረ ኤርምያስ ቁፅሪ ምረፅ ኣብ ቀዳማይ ደረጃ ቁፅሪ 3 4 6 ኣለዋ።
1: ኣብ ቀዳማይ ደረጃ እንደ ኣለዋ
0: ቁፅሪ 2 4 6
1: ርተ
0: ኣረ ስፖርት ምትሰራ ኣለዋ ከምብበልካ ስፖርት ከምብበልካ ብዜጋ ካልእ ሃገር እናተዓለማ ዋንጫ ዓለም ዝዓተራ ሃገራውያን ጋንታታት ክንደየን? ክልተ ዕድል ጥራሕ ያደላትካ። ብዜጋ ካልእ ሃገር እናተዓለማ ዋንጫ ዓለም ዝዓተራ ሃገራውያን ጋንታታት ክንደየን? ከብረሃልካ ታሕቶ
1: ካልኦት ዜጋታት ማለት እዩ። ካብ ካልኦት ዜጋታት ዘምፀአን ማለት እዩ።
0: ኣሰልጠንተንሲ ካልኦት ዜጋታት ደቂ ሃገር እንደይኮኑስ ካልኦት ዜጋታት ኮይኖም ድተዓወታ ማለት እዩ ዋንጫ ድዓወታ ዝዓተራ
1: ኣሰልጠንቲ ዲካልካኒ ኣሰልጠንቲ
0: እዋ ታሕቶ ነፂራ ትልካ ደ
1: ነፂራ ትለ ኣላ ኣሰልጠንቲ
0: ቁፅሪ ኢካ ትነግረናኣርጀንቲና ቁፅሪ ነገረኒ ክንደየንሃገራዊ ጋንታታት
1: ተዓወታ ብከምኡ ቸይዝ ዶ ክትገብረላ ሞ ዜ ዜያን ቅር ቸይዝ ሃበና
0: ዋ ክንደይ ቾይስ ክበካ ክበካ ተኮይነ ቾይስ ሓሙሽተ እየ ክበካ
1: ዓራ እየ
0: ሓሙሽተ ክበካ
1: ራ
0: ዮ ራይ 4 3 2 1 0 ሓንቲ ዕድል እያ ማለት
1: ኣርባዕተ
0: ኣይኮነትን ኤርምያስ እታ መልሲ ዜሮ እያ ወይ ባዶ እተን ዋንጫ ዶ ሰዳ ቅድሚ ሕጂ ኩለን ብደቂ ሃገርን ተዓሊመን ዋንጫ ዶ ወሰዳ እየን። ኣራይ ኤርምያስ ኣዚና ነመስግነካ ስለ ተሳትፎካ ናብ ካልእ ደዋዲ ክንሰግር ኢና። ሄሎ ሄሎ ሄሎ
2: ሄሎ
0: መልሳ መስመር መን ክብል?
2: ሜሮን ባል
0: ሜሮን መን
2: ሜሮን መሓሪ
0: ካበይኻ? ሜሮን
2: ኣብ ገዛ ቀንሻ።
0: ኣራይ ሜሮን ቁፅሪ ምረፅ 4 6 ኣለዋ። ምርጫ እንዲያዝያ እንተ ዕድል እያ ዘላትካ ቁፅርካ ኣይከጉድለልካኒ ምርጫ ኣይከጉድለልካኒ ሃራይ ተጠንቂቅካ መልስ ከምብበልከ ካብ 1941 ክሳብ 1952 ኣብ ዝነበረ እዋን ኤርትራ ኣብ ትሕቲ ኣየናይ ገዛ ሓይሊ ነይራ? ሀ ኢጣልያ፣ ለ ወታሃድራዊ ምምሕዳር ብሪጣንያ፣ ሓ ግብፂ፣ መ ቱርኪ።
2: ርገመለ
0: ካብ 1941 ክሳብ 1952 ኣብ ዝነበረ እዋን ኤርትራ ኣብ ትሕቲ ኣየናይ ገዛ ሓይሊ ነይራ? ሀ ኢጣልያ፣ ለ ወታሃደራዊ ምምሕዳር ብሪጣንያ፣ ሐ ግብፂ፣ መ ቱርኪ።
2: ለ ወታሃደራዊ ምምሕዳር ብሪጣንያ።
0: ቁኑዕ መልሲ። ኣራይ ሜሮን ናብ ካልኣይ ደረጃ ንኺድ።
2: ንኺድ።
0: ኣራይ ቁፅሪ ምረፅ።
2: ክንደይ ክንደይ ኣለዋ?
0: ቁፅሪ 3 7 9 ጥራይ ተሓቲተን
2: ቁፅሪ ክልተ ትገብረለይ።
0: ኣራይ እዚኣ ሓንቲ ዕድል እያ ዘላትካ ክትምልሳ ተጠንቂቕካ መልስ።
2: ኣራይ
0: ከም ብበልካ ካብ ቆምቲ ኣባላት ባይቶ ፀጥታ ውድብ ሕብራት ሃገራት ወነንቲ ኒኩሌሳዊ ኣፅዋር ዝኾና መነመን እየን ትፈልጠ እንዲኻተን ኣባላት ባይቶ ፀጥታ ወይስ ክነግረካ?
2: ስገብረሃለይ ገረኒ
0: ባይቶ ፀጥታ ክንደይ ኣባላት ኣለዎ?
2: 54
0: ኖ ባይቶ ፀጥታ ባይቶ ፀጥታ ውድብ ሕብራት ሃገራት
2: 8 ራዊ

0: ሴኩሪቲ ካውንስል ማለት እዩ። ሓሙሽተን ቻይና፣ ፈረንሳ፣ ሩስያ፣ ኣሜሪካን ብሪታንያን ካብዚአን እተን ኒክሌርሳዊ ኣፅዋር ዘለዎን መነመን እየ ሓንተይ ዓታ ዓድል ተጠንቀቕ።
1: ኣሜሪካ፣ ሩስያ ፈረንሳ
0: ኣሜሪካን ሩስያን ፈረንሳን
1: ነዋ
0: ሜሮ ናይ መለስካየን ኩለን ይደ ኣለዎን ቻይና እውን ኣለዋ ብሪታንያ እውን ኣለዋ ኩለን ወነንቲ ኒክሌሳዊ ኣፅዋር እየን ንኣፍልጦ ተኾነካ ይቀኒልና ሜሮን ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶ መደብ መልሳ መስመር ኣብዚ ክንዛዝም ኢና ዝመፅእ ሰሙን ኢና ክንረኸብ ድሓንቀኒ

0: ኣብቲ ዓውደ ዘተ መብፃዕታትን ተመክሮን ኤርትራ ኣብ ምምካት ምድረ በዳነትን ደርቅን መጋሃጫን ጉስነትን ምዕቃብ ሂወታዊ ብዙሕነት ብመንፅር ስርዓተ ማሕድሮ መጋሃጫ ተራ ምግቢ እንስሳ ኣብ ሕርሻዊ ፍርያትን ምዕቃብ ሓመድን ማይን ኣብ ኤርትራ ኣተዓቃቅማ መጋሃጫ ምድላው ካርታ ኣጠቃቅማ መሬት ሕርሻን ሽፋን መሬት ዝብሉ ኣርእስትታትን መፅናዕታዊ ወረቃቅቲ ብክኢላታት ቀሪቦም ኣብቲ ዓውደ ዘተ ሓለፍትን ክኢላታትን ሚኒስትር ሕርሻ ሚኒስትር መሬት ማይና ከባብን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለዎት ትካላት ትምህርቲ ከምኡ ውን ብርክት ዝበሉ መሻርክትን ማሕበራትን ተሳቲፎም ነይሮም
1: ኮርፖሬሽን ዝራእትን ጥሪትን ኣብ ንእዞባ ናእፋ ብርት ዓዋጋ ኣገልግሎት ማሕረስ ብትራክተራት ይህብ ኣሎ እተን ትራክተራት ናብ ምምሕዳራት ከባቢ እንድለል ባቕላ መሬት ናቕፋ ኣግራዕ ሙዑን ኣበሎን ተዋፊረን ንሓደ ሰዓት ብሕሳብ 175 ናእፋይን ኣገልግሎት ዝህባ ዘለዋ ብያታዊ ኣገባብ ከካይድዎ ዝፀንሑ ንጥፈታት ኣብ ርእስቲ ኣድካሚ ምዃኑ ውፅኢቱ ኣዓጋቢ ከምዘይነበረ ዝጠቐሱ ሓርስቶት ኣብዘን ዝሓለፋ 3ለስተ ዓመታት ግን ብርትዓዊ ክፍሊት ንዝተመደባ ትራክተራት ተጠቒሞም መሬቶም ብእዋን ክሓርሱ ከለስልሱን ከደላድሉን ከም ዝሓገዞም ምህርቶም እውን ብኡመን ፅርክብ ከም ዝበለ ገሊፆም ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ መሓሙድ እድሪስ ብወገኑ እኹላት ትራክተራት ኣብ ግዜኡ ምውፋረን ኣብ ንጥፈታት ሕርሻ ዓብ ፅልዋ ከም ዘለዎ ብምግላፅ ብጠቕላላ እስታት 860 ሄክታር ከም ትሓርሲ ሓቢሮም ኣብ ዞባ ዓንሰባ ነበርቲ ከተማ ክረንን ሓጋዝን ብዝወሰድዎ ተበግሶ ብምኽንያት መዓልቲ ሰማእታት ኤርትራ 191,000 ኣፋ ንስድራ ስዋኣትን ደቂ ስዋኣትን ሓገዝ ገይሮም በዚ መሰረት ነበርቲ ምምሕዳር ከባቢ 6 ክረን 28,000 ኣፋ ሰራሕተኛታት ዝተፈላለያ ትካላት ኣብ ንእዞባ ሓጋዝን ወታደራዊ ሆስፒታል ግላስን ድማ ብድምር 163,000 ኣፋ ብምምሕዳራት ንዝተለለያ ስድራ ቤታት ኣበርኪቶም ኣብ ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ዓንሰባ ሓላፊ ተሃዱ ማሕበራዊ ድሕነት ወይዘሮ ገነት ሃብተ 20 ሰነ መዓልቲ ምሕዳስ መብፅዓን ምትግባር ሕድርን ከም ዝኾነት ብምጥቃስ ስለቲ ዝተወስደ ተበግሶ መጒሳ እዚ ከምዚኢሉ እንከሎ ኣባላት ማሕበር ወነንቲ ታክሲ ምንዋሳት ክረን ብ16 ሰነ ብቀፅሪ መቕብር ሓርበኛታት ክረን ማእቶታዊ ስራሕ ኣሰላሲሎም እቲ ዕማም ሕልና ዝቕስን ምዃኑ ዝጠቐሱ ኣባላት ኣብ መፃኢ ዝምልከቶም ኣካላት ተዋሂዶም ተመሳሳሊ ንጥፈታት ከሰላስሉ ድልዋት ምዃኖም ኣረጋጊፆም ነባሪ ምምሕዳር ባዶ 4 ኸረን ኣቶ ፍካር ሃብታኣ ብወገኑ ልዕሊ 37,000 ኣፋ ወፃኢ ብምግባር ንልዕሊ 2,000 ኣግራብ ሰማእታት ካብ ባልዓት ንምክልኻል ዝዓለመ ስራሕ ከም ዝዓመመ ወኪል ኤሪና ሓቢሩ ብካልእ ወገና መላእ ዞባ ዓንሰባ ካብ 11 ክሳብ 19 ሰነ ዝቕፅል ሰፊሕ ወፈራታት ኣብ መቐብር ሓርበኛታት ይካየድ ከም ዘሎ ከካብ ቦትኡ ዝበፅሐና ሓበሬታ ኣፍሊጦም ኣብ ኣስመራ ጨንፈር ሃማድአ ዞባ ማእከል ምስ ማእከላይ ቤት ፅሕፈት ሃማድአ ብምውሃድ ኣብ 13 ንዞባታት ኣብ ምህናፅ ድልድልትን ጥዒትን ስድራ ቤት ከምኡ ውን ምኩስኳስ ሃገራውነትን ክብርታት ሕብረተሰብን ኣብ ሓደስቲ ወለዶታት ዘተኮረ ዓውደ ዘተ ተኻይዱ ብ16 ሰነ ኣብ ንእዞባ ማይ ተመናይ ኣብ ዝተካየደ ዓውደ ዘተ ኣብ ጨንፈር ሃማድአ ዞባ ማእከል ሓላፊት ፖለቲካውን ውድባውን ጉዳያት ወይዘሮ ሰሎሜ ገብረ ስላሴ ዕላማት ዓውደ ዘተ ሕብረተሰብ ብሓፈሻ ወለዲ ድማ ብፍላይ መሪሕ ተራ ክፃወቱን ምዝኽኻር ከም ዝኾነ ሓቢራ ኣብ ማእከላይ ቤት ፅሕፈት ሃማድአ ሓላፊት ክፍሊ ፖለቲካውን ውድባውን ጉዳያት ሜጀር ትዕበ ክንድያ ብወገና ስድራ ቤታት ኣርኣያ ኮይነን ቆልዑን መንእስያትን ደቀን ብእሩም ስነ ምግባርን ፍቕሪ ሃገርን ተመልሚሎም ዝዓብሉ ባይታን ምጥጣሕ ክግበር ኣብ ዘለዎ ፃዕሪ መግለፂ ሂባ ወለዲ ንደቆም ኪኖቲ ዕለታዊ ዝገብርሎም ናብዮት ብትምህርትን ፍልጠትን ከምኡውን ብሃገራውነትን ክብርታትን ተኸስኪሶም ሃገርን ህዝብን ዝሕበኑሎም ዜጋታት ኮይኖም ንክዓብዩ ዕቱብ ፃዕሪ ከካይዱ ዘኻኺራ ንኣገዳስነት ናይቲ ዓውደ ዘተ ዝጠቐሱ ተሳተፍቲ ኣብ ምምልማል ብሉፃት መንእስያት ብቐሊል ዘይጥመት ተራ ስለ ዘሎ ብዝተወደበ መልክዕ ክካየድ ተማሕፂኖም ኣብ ንእዞባታት ዓዲ ቀይሕን ኣፍዓበትን ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ማእቶታዊ ንጥፈታት ፅሬት ኣከባብን ጉያ ሰማእታትን ተኻይዱ በዚ መሰረት ኣብ ንእዞባ ዓዲ ቀይሕ ዝርከቡ ኣባላት ማሕበር ምትሕጋዝ ሜካናይዝድ 74 ብ14 ሰነ ማእቶታዊ ንጥፈታት ኣብ መቐብር ሓርበኛታት ተምሃሮ መምሃራንን ሰራሕተኛታትን ኮሌጅ ትምህርትን ስነ ቋንቋን ፅሬት ኣከባቢ ከምኡ ውን 3 ንእዞባታት ዝተሳተፈኡ ጉያ ሰማእታት ከም ዘካየዱ ወኪል ኤርና ሓቢራ እቲ ብኣባላት ማሕበር ምትሕጋዝ ሜካናይዝድ 74 ዝተካየደ ማእቶታዊ ንጥፈታት ንክስኳስ ኣግራብን ፅሬትን ዘጠቓለለ ክኸውን ከሎ ንስድራ ስዋኣት ኣባላት ማሕበር ከዓ ገንዘባዊ ደገፍ ገይሮም

0: ሰለስተ00 ተማሃሮ መምህራንን ሰራሕተኛታትን ኮሌጅ ትምህርትን ስነ ቋንቋን ዝተሳተፎ ወፍራ ፅሬት ከተማ ድማ ንፅልፃል ኣግራብ ዘጠቓለለ ዩ ነይሩ። እዚ ከምዚ ኢሉ እንከሎ ኣብቲ ዕለት ብፌደሬሽን ውድድር ኣትለቲክስ ዝተወደበ ንኡዞባታት ሰንዓፈ ሰገነይትን ዓዲ ቀይሕን ዝተሳተፎ ጉያ ሰማእታት ተኻይዱን ንዕውታት ሽልማት ተዓዲሎን። ብተመሳሳሊ ኣብ ከተማ ፍዓበት ብኣጋጣሚ 20 ሰነ መዓልቲ ሰማእታት ኤርትራ ኣብ መቐብሪ ሓርበኛታት ህዝባዊ ወፍራ ተኻይዶም በቲ ብምውሃድ ህዝብን ሰራሕተኛታት ዝተፈላለዩ ትካላትን ሓደ ሰሙን ዘቐፀለ ስራሕ ቀፅሪ ናይ መቓብር ተነዲቖም ፕሮጀክት ዓዲ ሃሎ ቁፅሪ ሓደ ዘድሊ ማሽነሪ ብምውፋር ኣብ ኣሳልጦ ናይቲ ስራሕ ዓብ ዝተዋፅኦ ከም ዝገበረ ወኪል ኤሪና ሓቢሮም። ኣብ ዞባ ጋሽባርካ ንቑሕ ተሳትፎኩም ኣብ ምክልኻል ገበናትን በደላትን ክዓዝዝ ካብ 13-15 ሰነ ንዞባታት ሻምብቆን ላዕላይ ጋሽ ናብ ዝተካየደ ሰሚናራት መተሓሳሰብ ቀሪቦም ወኪል ኤርና እብራሂም ዓሊ ንዘዳለዎ ፀብጻብ ሚካኤል ሓጎ ክቅርቦ እዩ።
1: ድሕነት ሕብረተሰብን ምዕባል ሃገርን ንምርጋፅ ንቑሕ ተሳትፎኩም ኣብ ምክልኻል ገበናትን በደላትን ክዓዝዝ ኣዛዚ ፖሊስ ዞባ ጋሽባርካ ለትናል ኮሎኔል ሃይለ ሚካኤል ተስፋ ጋብር ምስ ነበርቲኑ ዞባታት ሻምብቆን ላዕላይ ጋሽን ኣብ ዘካየዶ ሰሚናራት ኣተሓሳሲቡ ኣብቲ ካብ 13-15 ሰነ ዝተካየደ ሰሚናራት ሰላምን ልዕልና ሕግን ምርጋፅ ናይ ሃገርን ህዝብን ሰላምን ፀጥታ ንምውሓስ ሕግን ስርዓትን ምኽባር ከምኡ ውን ገበን ከይፍፀም ምክልኻል ምዝፍፀም ድማ መርሚርካ ናብ ፍርዳዊ ኣካል ምቕራብ ካብ ቀንዲ ተልእኮ ፖሊስ ኤርትራ ምዃኑ ዝሓበረ ሌተናል ኮሎኔል ሃይለ ሚካኤል ማዕረ ምዕባለ ቴክኖሎጂ ገበናትን በደላትን እናተራቕቑ ምምፅኦም ብምጥቃስ ንምቁፃሮ ምትሕባር ህዝብን ፖሊስን ኣገዳሲ ከም ዝኾነ ገሊጹ። ብደረጃ ዞባ ካብ ጥቕላላ ኣብ መደበራት ፖሊስ ዝተመዝገበ ጥርዓናት መጠን ፈፀምቶም ዘይተረኸቡ ገበናት ምስ ናይ ዝሓለፈ ዓመት ብምንፃር ብ200ታዊት ከም ዝጎደለ ወዲቑ ተረኺቡ ናብ ፖሊስ ናይ ዝተረከበ ንብረት ድማ ብ500ታዊት ክብ ከም ዝበለ ብተወሳኺ ገሊጹ። ኣብ መሓደርቲ ናይቲ ንኡስ ዞባታት ብወገኖም እቲ ሰሚናራት ኣብ ምብራኽ ኣፍልጦ ንቕሓትን ሕብረተሰብ ኣብ ሕግን ምክልኻል ገበንን ልዑል ምዃኑ ብምጥቃስ ምትሕባሩ ምስ ፖሊስ ከም ዝዕዝዙ ኣረጋጊፆም ተሳተፍቲ ድማ ተመሳሳሊ ኣስተምህሮታት ክሕይል ኣብ መርዓታት ዝረአ ዕግርግር መግቲ ክግበረሉ ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ ከምኡውን ሓደገኛ ወልፍታት ምግታእ ብውህደት ክስራሕ ተላብዮም።
0: ዝስዕብ ዜናታት ሃገራት ወፃኢ ክቡራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ መራሕቲ ሃገራት ጉጅለ ሸውዓተ ንዩክሬን ዝገብሮ ወታደራዊ ደገፍ ክብ ከብልዎ ምዃኖም ሓቢሮም እቶም መራሕቲ ነዚ ዝገለጹ ካብ 15-17 ሰነ ኣብ ፈረንሳ ኣብ ዘካይድዎ መበል 52 ዓመታዊ ዋዕላ እዩ። ኣባል ሃገራት ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ንዩክሬን ዝገብርኦ ሚሳይላትን ፀረ ሚሳይላትን ዘጠቓለለ ወታደራዊ ደገፍ ከም ዘዕብየኦ እውን ገሊፀን ዘለዋ በዘይካዘይ ቁጠባ ሩስያ ንምሕሳይ ዝዓለመ ተወሳኺ እገዳታት ከም ዝውስና ኣብቲ ርክባ ነፂራን ንኣሜሪካ ብሪጣንያ ፈረንሳ ጀርመን ኢጣልያ ካናዳ ጃፓንን ኤውሮጳዊ ሕብረትን ዝሓቁፍ ጉጅለ ሸውዓተ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 150 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝለኣኸ ፀብጻባት የረድኡ። እዚ ከምዚ ኢሉ እንከሎ እተን ሃገራት ቁጠባዊ ዝምድና ንምድንፋዕ ዝሕግዝ ሓያሎ ስምምዓት ከም ዘኸተመ ሓቢራን ጉጅለ ሸውዓተ ልዕሊ 55 ትሪልዮን ዶላር ጃምላዊ እቶት ማለት ኣስታት 300ታዊት ካብ ጠቕላላ ቁጠባ ዓለም ይሽፈን። ሩስያን ሃገራት ደቡባዊ ምብራቕ ኤስያ ማለት ኣስያንን ኣብ ዝተፈላለየ ፅላታት ዘተኮረ ስምምዓት ተፈራሪማን እተን ሃገራት ኣብ ከተማ ካዛን ሩስያ ኣብ ዘካየድ ዘለዎ ዓመታዊ ዋዕላየን ነቲ ቁጠባ ነዳዲ ፀጥታን ካልእን ዘጠቓለለ ስምምዕ ከቲማን ብዘይካዚ ኣብ ምምዕባል ፅላት ቴክኖሎጂን ንሰላማዊ መዓላ ዘገልግል ኒክሎሳዊ ፀዓትን ክተሓጋገዛ ምዃነን ኣፍሊጠን ኣለዋ። ፕረዚደንት ቭላድሚር ፑቲን ኣብ ዝሃቦ መግለፂ ውድብ ሃገራት ኣስያን ካብ ዛዕበዩ መሻርክቲ ሩስያ ምዃኑ ብምጥቃስ ሃገሩ ምስቲ ውድብ ዘለዋ ምትሕባር ከም ተስፍሖ ነፂሮም 225 ልዕሊ 30 ቢልዮን ዶላር ንግዳዊ ምልዋጥ ዘካየዳ ሩስያን ሃገራት ኣስያንን ነቲ ኣሃዛ ብዚ ዓመት እዚ ብልዕሊ ፍርቂ ከም ዘዕበዮ ገሊፀን ኣለዋ። ህንዲ ብውሽጣዊ ዓቕማ ዘማዕበለቶ ክሩዝ ሚሳይል ከም ዝፈተነት ገሊፃ እቲ ፅዋር ክሳብ 1,000 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ብምዃኑ ዓቕሚ ምክልኻል ህንዲ ንምምዕባል እወታዊ ኣበርክቶ ከም ዝህልዎ ይእመት። እቲ ፅዋር ብቐጥታ ናብ መሳርዕ ምክልኻል ከም ዝፅምበር ሚኒስትሪ ምክልኻል ህንዲ ፍሊጡ ኣሎም።

እንዲ ወታደራዊ ዓማ ንምድንፋዕ ዝኽእል ዝተረቐቐ ሚሳይላት ብብዝሒ ኸተፍር ምዃና ብምጥቃስ ምምዕባል ልዕሊ ፍጥነት ድምፂ ዝውንጨፍ ተወሳኺ ሚሳይላት ቀዳሚነት ሂባ ከም ትሰርሐ ኣለዎ ትገልፅ ጸኒሓላ። ኣብ 224 ንፈለማ ግዜ ልዕሊ ፍጥነት ድምፂ ዝውንጨፍ ናይ ነዊሕ ርሕቀት ሚሳይል ዝፈተነት ህንዲ ነቲ ፅዋር ብዓይነትን መጠንን ክብከተብሎ ምዃና ሓቢራ እያ። ምፍራይ ጥራይ ዘይኮነ ካብ ካልኦት ሃገራት ትገብሮ ሸመተ ፅዋር እውን ከም ትዕብዮ ብምሕባር ካብ ሩስያ ኤስ-400 ዝተሰመየ ስርዓት መከላኸሊ ሚሳይል ከም ትዕድግ ገሊጻ ኣላ። ህንዲ ወታደራዊ ፅላላት ንምምዕባል ገዚፍ ወፍሪ ካብ ዝገብራ ዘለዋ ሃገራት ምዃና ጸብጻባት የረድኡ። መንግስቲ ኤኳዶር ውድብ ገበናት ንምግታእ ን6 መዓልታት ዝጸንዕ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ። እቲ ብቐጥታ ተግባራዊ ኮይኑ ዘሎ ኣዋጅ ሓይልታት ፀጥታን ፖሊስን ኣብ ልዕሊ ገበነኛታት ተሪር ስጉምቲ ክወስዱ ዘፍቅድ ምዃኑ መንግስቲ ኤኳዶር ሓቢሩ ኣሎ። እዚ ኣብ 10 ኣውረጃታት ኣዊጁ ዘሎ ውሳነ ውሽጣዊ ፀጥታ ንምውሓስ ኣገዳሲ ምዃኑ ብምግላፅ ድማ ክናዋሕ ከም ዝኽእል ኣሚቱ። መንግስቲ ኤኳዶር ኣብ ዝሓለፈ ዓመት እውን ውሽጣዊ ዕግርግር ንምግታእ ዝሕግዝ ህፁፅ ናይ እዋን ሓደጋ ድንጋጌ ኣብ 7 ዞዋታት ምእዋጁ ዝዝከር እዩ። ኤኳዶር ዘይሕጋዊ ምስጋር ዕፀፋር ዝጠንቁ ብብዝሒ ገበናት ካብ ዝረኣየለን ሃገራት ደቡብ ኣሜሪካ ምዃና ይጥቀስ። ሰራዊት ኢራን እስራኤል ኣብ ደቡባዊ ሊባኖስ ተካይዶ ዘላ መጥቃዕታት ምስዘይተቋርፆ ተሪር መልሰ ግብሪ ከም ዝህበሉ ጠንቂቑ። እዚ መጠንቀቕታ ዝተዋህበ ሰራዊት እስራኤል እቲ ማል 16 ሰነብ ደቡባዊ ሊባኖስ ብዘካየዶ መጥቃዕቲ 4 ሰላማውያን ሰባት ድሕሪ ምቕታሎም እዩ። ላዕለዋይ ወታደራዊ ኣዛዚ ኢራን ኣብ ዝሃቦ መግለፂ ሰራዊት እስራኤል ኣብ ውሽጢ 2 መዓልታት ጥራይ ኣብ ደቡባዊ ሊባኖስ 84 ጥሕሰታት ምቁራፅ ተወሳኺ ከም ዝፈፀመ ሓቢሩ ኣሎ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ ጅቡ ወገኑ ምስ ኣሜሪካ ዝብፃሕ ናይ መወዳእታ ስምምዕ ንምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስ ዘጠቓልል ከም ዝኾውን ኣፍሊጡ። ይኹን እምበር ሰራዊት እስራኤል ኣብ ሊባኖስ፣ ሶርያን ወሽመጥቃዛን ዘይተወሰነ እዋን ከም ዝጸኒሖም ቀዳማይ ሚኒስትር ቤንያሚን ነታንያሁን ሚኒስትር ምክልኻል እስራኤል ካትዝን ዝገልጹ ዘለዉ። ኣሜሪካን ኢራንን ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ኩናት ንምቁራፅ ዝኽእል ስምምዕ ሰላም ብ15 ሰነ ከም ዝበጽሐ ዝዝከር እዮም። እቲ ስምምዕ ዝመጽእ 49 ሰነ ኣብ ስዊዘርላንድ ብወግዒ ክኽተም መደብ ተታሒዙ ኣሎ። ባይቶ ኤውሮጳዊ ሕብረት ኣብ ልዕሊ ዝተፈላለየ እታዊ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ዝፀንሐ ቀረፅ ንምስራዝ ንዝኽእል ውሳነ ትማሊ 16 ሰነ ብዓብላሊ ድምፂ ጽዲቑ። እቲ ውሳነ ብፕረዚደንት ዶናልድ ትራምፕን ፕረዚደንት ኮሚሽን ኤውሮጳዊ ሕብረት ኦርሳላ ቮንደር ሌየንን ኣብ ወርሒ ሓምለ 2025 ዝተኸተመ ንግዳዊ ስምምዕ ንምትግባር ዝዓለመ እዩ። እቲ ክሳብ መወዳእታ 2029 ዝፀንሕ ውሳነ ንረባሕታት ኤውሮጳ ዝሕሉ ተሪር ቅድመ ኹነት ዘጠቓለለ እዩ። ብመሰረት ቅድመ ኹነት ኣሜሪካ ክሳብ 31 ታሕሳስ 2026 ኣብ ልዕሊ እታዊ ፍርያት ሓፂንን ኣሉሚንየምን ዝወሰነቶ ተወሳኺ ቀረፅ እንተዘይኣልያ ኤውሮጳዊ ሕብረት ነቲ ስምምዕ ናይ ምስራዝ መሰል ኣለዎ። ብዘይካዚ ካብ ኣሜሪካ ዝኣቱ ፍርያት ንፅላታት ኢንዱስትሪን ሕርሻን ኤውሮጳ ዝሃሲ ኮይኑ እንተተረኺቡ ብኡ ንብኡ መርመራ ክጅመርን እቲ ቀረፅ ናብ ዝነበሩ ክምለስ ንኽእል እዩ። ኤውሮጳዊ ሕብረት ምስ ኣሜሪካን ዝኸተሞ ንግዳዊ ስምምዕ ክሳብ መጀመርያ ዝመፅእ ወርሒ ሓምለ ብምልኣት ንዘየተግብሮ ዝወጠኖ ወሳኺ ቀረፅ ተግባራዊ ከም ዝኸውን ፕረዚደንት ትራምፕ ኣቐዲሙ ምጥንቃቑ ዝዝከር እዩ። ፕረዚደንት ትራምፕ እቲ ሕብረት ነቲ ኣብ ዝሓለፈ ዓመት ዝተበፅሐ ስምምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያት ወሲንዎ ንዝነበረ 15 ሚታዊት ቀረፅ ናብ 25 ሚታዊት ክብ ከም ዘብሎ እዩ ክገልፅ ጸኒሑ። ክልቲኦም ወገናት ዝሓለፈ ዓመት ዝኸተምዎ ስምምዕ ኣሜሪካ ኣብ ልዕሊ እታዊ ፍርያት ኤውሮጳዊ ሕብረት ወሲናቶ ፅንሐት ቀረፅ ናብ 15 ሚታዊት ከተውርዶ እቲ ሕብረት ከዓ ኣብ ልዕሊ እታዊ ፍርያት ኣሜሪካ ቀረፅ ከየኽፍል ከምኡ ናብ ኣሜሪካ ወፍሪ ክገብርን ብኣማይት ቢልዮናት ዶላር ዝግመት ኣፅዋር ክሽምትን ዘጠቓልል እዩ ነይሩ። ኪዳን ሰሜን ኣትላንቲክ ኔቶ ሳምቲ ዝተሰመየ ስርዓት ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፍር መንግስቲ ቱርክ ፍሊጡ። ሚኒስትሪ ምክልኻል ቱርኪያ ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣካል ቀዋሚ መደብ ምክልኻል ኔቶ ኮይኑ ፀጥታ ክልል ኣየር ሃገሩ ንምውሓስን ሓበራዊ ዓቕሚ ንምድልዳልን ዝዓለመ ከም ዝኾነ ሓቢሩ። እቲ ብፈረንሳን ኢጣልያን ብሓባር ዝማዕበለ ስርዓት ምክልኻል ሚሳይል ንባለስቲክ ሚሳይላት፣ ክሩዝ ሚሳይላት፣ ሰብ ኣልቦ ነፈርትን ነፈርቲ ውግእን ብብቕዓት ናይ ምካት ዓቕሚ ዘለዎ ምዃኑ ተገሊጹ። እዚ ምዕባለታት ዝኽሰት ዘሎ ዞባዊ ወጥርን ስጋኣትን ንዓብብ ዝመፀሉ ዘሎ እዋን እዩ። ኔቶ ኣብ ዝሓለፈ ወርሒ መጋቢት እውን ስራሓት ኣሜሪካ ዝኾነ ተወሳኺ ስርዓተ ምክልኻል ኣየር ፓትሪዮት ኣብ ደቡባዊ ክፋል ቱርክ ከም ዘዋፈረ ዝከር እዩ። እዚ ከምዚ ኢሉ እንከሎ ዓመታዊ ዋዕላ መራሕቲ ኪዳን ሰሜን ኣትላንቲክ ኔቶ ዝመፅእ 7/8 ሓምለ ኣብ ቱርክ ክካየድ መደብ ተታሒዙ ኣሎ።
ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ መሸጣ ነዳዲ ሩስያ ዳግማይ እገዳ ክፅድቕ ከም ዝኽእል ኣጠንቂቖም። ፕረዚደንት ትራምፕ ትማሊ 16 ሰነ ፈረንሳ ብዝተኸፍተ መበል 52 ንዋዕላ መራሕቲ ጉጅለ ሸውዓተ ብዝሃቦ መግለፂ እቲ ስጉምቲ መፃቦ ሆርሙዝ ድሕሪ ምኽፋቱ ከም ዝውሰድ ገሊጹ። ቤት ፅሕፈት ግምጃ ኣሜሪካ ብዝሓለፈ ወርሒ መጋቢት ቀረብ ነዳዲ ንምርጋእ ሃገራት ተኣጊዱ ካብ ዘሎ ነዳዲ ሩስያ ክሽምታ ን30 መዓልትታት ፍቓድ ከም ዝሃበን ንክልተ ግዜ ከም ዘናውሑን ዝፍለጥ እዮም። ኣሜሪካ ካብ ሩስያ ነዳዲ ብልዕሊ ዝሽምታ ሃገራት ወሳኺ ቀረፅ ከም ትገብር ኣቐዲማ ምጥንቃቓ ዝከር እዮም። ኣብዚ እዋን እዚ ኣስታት 900ታዊት መሸጣ ነዳዲ ሩስያ ናብ ቻይና፣ ቱርክን ህንድን ይቐንዕ ከም ዘሎ ይጥቀስ። ዜና ንምዝዛም ኣርእስታት ደግመልኩም። ዓለምለኻዊ መዓልቲ ምምካት ምድረ በዳነትን ደርቅን ብደረጃ ሃገር ሎሚ ኣብ ኣስመራ ተዘኪራ። ኮርፖሬሽን ዘራእትን ጥሪትን ኣብ ንዞባ ናቕፋ ብርቲ ዓዋጊ ኣገልግሎት ማሕረስ ብትራክተራት ይህብ ኣሎ። ኣብ ንዞባታት ዓዲ ቀይሕ ናፍ ዓበትን ብምኽንያት 20 ሰነ ማእቶታዊ ንጥፈታት ተሰላሲሉ። መራሕቲ ሃገራት ጉጅለ ሸውዓተ ንዩክሬን ዝገብርዎ ወታደራዊ ደገፍ ክብ ከብልዎ ምዃኖም ሓቢሮም። ሩስያን ሃገራት ኣስያንን ኣብ ዝተፈላለየ ፅላታት ዘተኮረ ስምምዓት ተፈራሪማን። ህንዲ ብውሽጣዊ ዓቕማ ዘማዕበለቶ ክሩዝ ሚሳይል ከም ዝፈተነት ገሊጻ። ሓፈሻዊ ዜናታት ተዛዚምሎም ዝተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ገጽታ ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞንሃንደ
2: ኣይፈለጥኩን መፅሓርያ ኣንጃል
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ባሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
3: እንታይ ማለት ከይ ተረዳእኒ
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

0: ሓድነታዊ ቃልሲ ህዝቢ ኤርትራ ክዕወት ዝኽኣለ ኣብ ብዙሓት ካልኦት ተመሳሰልቲ ቃልስታት ብዙሕ ዘይትረአየ መሰረታዊ ጉዳይ ስለ ዘማልአ እዩ። ህላወን ብልዳለን ልጅን ብፍላይ ድሕሪ ምውላድ ህዝባዊ ሓይልታት ሓድነት ኤርትራ እዚ ሕቶ እዚ ከም ቅድሚ ኩነት ንዓወት ስለ ዝተረአየ ካብ መፋርቕ ሰብዓታታት ሒዙ ብዙሕ ተሰሪሑሉ እዩ። ኣብ 1975 ዓቕቢ ሰብ ትውድብ ብብዝሕን ዓይነትን ብዝላ ወሲኹ ተንቀሳቐሲ ቅዲ ኩናት ክኽተል ምስ ጀመረ ድማ ደጀን ንምምስራትን ንገለገለ ጠለባት ሰራዊቱ ኣብ ምምላእ ዝነጥፋ ንኣሽቶ ኣካላት ንምቓምን ግዜ ይወሰደን። እዘን ኣካላት እዚኣተን ኣብቶም ዝቐጸሉ ዓመታት ኢደ ስራሓት ኣብ ዝተባህለ ኣሃዱ ተወዲበን ቀስ ብቐስ ዓብየንን ካብኣተን ትፅቢት ዝተገብረሉ ኣበርክቶ ገይረንን እየን። በዚ ናይ ሎማ ኣተሓሕዛና ግን ንቑም ነገረን ብሰፊሑ ምዝርዛር ዝከኣል ኣይኮነን። ንኣበርክቶኦን መታን ክመዝኑልና ንዝሓለፈኦም መድረኻት ክዕልሉናን ኣብ መወዳእታ ዝበፅሖ ደረጃ ምዕባለ ብመጠኑ ክገልፁልናን ንሓያለ ካብ መስረተንን ገዳይም ኣባላተንን ብሓፂር ክንዘራርብ ጥራይና ክኢልና ካብ ባሕሪ ብጭልፋ ተጋዳላይ ብርሃነ ወልደ ኪዳን ሓደ ካብኣቶም ኮይኑ ኣብቲ ኣሃዱ ንነዊሕ ግዜ ካብ ዝሰርሑ ሓለፍቲ እዩ። ንኣድላይነቱን ኣቃውምኡን ብዝምልከት ዝብሎ ኣለዎ።
1: ሓደ ካብቲ ፍሉይ መለለይ ናይ ህዝባዊ ግንባር ሲ ንመግዛእታዊ ስርዓት ብሓይሊ ብረት ምስጓጉ ጥራይ ዘይኮነ ሲ መሰረት ናይ መጻኢ ኤርትራ ክኸውን ዝኽእል ሰረታት እናንፀፈ ይኸይድ ምንባር እዩ። እዚ ብኩሉ መዳያቱ ምስ ቁጠባብ ዝተኣሳሰረ ምስ ናይ ህዝቢ ምውዳብን ምንቃሕን ዝተኣሳሰረ ናይ ዜናዊ ስራሓቱ ካልእ ዝተፈላለየ መዳያት ሲ ኩሉ ካብ መጀመርታ ሰረት ኣንፂፉ እዩ ክኸይድ ፀኒሑ። እዚ ከዓ ብተመክሮ ኣነ ካብ ዝረእኽዎን ካብ ዘንበብክዎን ከዓኒ ንህዝባዊ ግንባር ፍሉይ ዝገብሮ እዩ። ናብዚ ናይ ናህና ናይ ጨንፈር ኢደ ስራሓታ መሰራርታ መፂና ክንሪኦ ከለና መጀመርታ ኣብ 1974 እዩ እቲ ሽዑ ዝነበረ ተዋጋኢ ሰራዊት ወይቲ ሓይልታት ንዝነበሮ ብረት ዝፅግን ወይ ዝነበራ ረድዮን ሰዓታትን ዝፅግን ስለ ዘይነበረ ሕጂ እዚኣተን ዝተባላሸዋ ከዓኒ ኣብ መኽዘን ይቕመጣ ስለ ዝነበራ ነዚኣቶም ዝፅጉኑ ይኽእሉ እዮም ዝበሃሉ ሰባት ኣርባዕተ ሰባት ክልተ ናይ ፅገና ረድዮን ሰዓትን ክልተ ከዓ ናይ ብረት ምስ ሓሓደ ተሓጋገዚኦም ብ6 ሰባት እዩ ትራሕባ ዝብል ኮይኑ ራሕባ ብመሰረቱ ናይ ዓረብ ቋንቋ ኮይኑ ፅገና ማለት እዩ። ስለዚ ራሕባ ኣብ ወር 5974 በዞም ኣርባዕተ ቁሩብ ፍልጠት ዝነበሮም ክልተ ሓደስትን ብ6 ሰባት ቆይሙ ዕላሙ ከዓ ነዚ ዝጠቐስኮ ነቲ ወይ ዝድርበ ዝነበረ ወይ ኣብ መኽዘን ዝቕመፅ ዝነበረ ብረትን ረድዮን ሰዓትን ንምፅጋን ተባሂሉ እዩ። ሽዑ ዝነበሮ መሳርሒታት ድማ ኣዝዩ ውስን ናይ ከም በዓ ካቻቢተ መሳሊ ሓደሓደ ፒንሳት እዚ ኮይኑ ዝኾነ መሳርሒ ኣይነበሮን። ምስ ግዜ እዚ እናኸደ ምስ ከደ ግን ብፍላይ ኣብ መወዳእታ ናይ 1974 ምስ ምውዳቕ ናይ ስርዓት ሃይለ ስላሴን ምምፃእ ናይ ደርግን ኣብ ሰውራ ኤርትራ እውን ሓደ ርኡይ ዝኾነ ናይ ምዕባለ ለውጢ ተኸሲቱ ብዙሓት መንእስያት፣ ብዙሓት ምሁራት፣ ብዙሓት ዝተፈላለየ ሞያ ዝነበሮም ናብ ሰውራ ክውሕዙ ስለ ዝጀመሩ ኣብ 1975 ከዓ ብዙሕ ክእለት ዝነበሮም ሰባት ስለ ዝመፁ እንደገና እቲ ራሕባ ኣብ ወርሒ 7975 ዳግማይ ተወዲቡ ሓደስቲ ተወሰኽቲ ኣካላት ኣብ ርእስተን ዝነበራ ናይ ፅገና ብረትን ፅገና ሬድዮን ሰዓትን ሓደ ኣካል ናይ ሓፂን ኣካል ናይ ዕንፀይቲ ከምኡውን ናይ ስፌት ቆርበት ዝኣመሰሉ ኣካላት ክኸውን ክኢሉ ምክንያቱ እቶም ሽዑ ዝመፁ ብዙሓት ከም ዝገልፆ ዝፀናሕኩ ሞያውያን ስለ ዝነበሩ
2: ተኣውራዊት ሳሕል ደጀና መበገሲ
0: ነዘን ትካላት እዚኣተን ኣብ እግሪ ተክለን ዝተዋህበን ዕማም ገዚፍ እዩ ነይሩ። ዕማምን ንምስልሳል ዝኽእለን እሁል ዕጥቂ ግን ኣይነበረንን።
1: ካልኦት ዝተፈላለዩ ትካላት ዝነበርዎ ዝበሃል ናይ ሕርሻ ትካል ነይርዎ ዝበሃል ወይ ካልእ ዝነበረ እናኸድካ ዝእከብ ከምኡውን ኣብ ቅድመ ግንባር ዝነበረ ሓይልታት ብውድባት ናይ ከተማ ውድባት ዝነበሩ ዘምፅዎ ዝነበሩ ሒዞም ዝኣትዉ ዝነበሩ መሳርሒታት ቁርብ እናደለወ ክኸይድ ክኢሉ ማለት እዩ።
3: ክንብገስ ከለናስ ዋላ ሓንቲ ነገር ኣይነበርናን መሳርሒ ኮይኑ ኣይነበረ ትውድቡ መሳርሒ ኣይነበረ ሓታማ መገሲት ሓንቲ ሳንዱቕ ምዘን ትራክተር ናይ እስቡ ዝሰራሓ ዝነበረ ካብ በዓል ከባቢ ሽዕብ ድመፃ ሓንቲ ሳንዱቕ ናይ ሓደ ካርባንቴረ ሕጆማ ምስ ኣመፅኦም እዚኣ ሕጂ መጋዝ ነርዋ መጋዝ ናይ ሓፂን ነርዋ ብያለ ተኸተባት ነርዋ ብዚኣ ና ንብገስ ሕጂ መሳርሒ ነበረን ከም ዝብለካ ዘለኹ ሲ ኣዝኻ ብጉልበት ኢካ ተሃለኹ ካልኣይ ነገር እንታይ ምስካ ቶም ጥረ ነገራት ብጉልበት ኢካ ተምፆም ንኣብነት ንሕና ማጨው እንተለና ኮይና ተሰኪምና ካብ ደብዓትና ክምፆም ካብ ማጨው ተዘኻ

0: حتى خمسهم كلنا خلت عسل ساعتين بكساد نفس الكيمياء من غيد بسب حجي حدينا قرب صقم نيرنا خلاي نغير كاني مسارح نيرنا زي مسارحي كم زبل كاد له بمسار مغاز تخاتولين انت قبل نيرنا شعو كاب دحراي دمص ماشينات مصسي شعو سرحني يسرح حقسنا انا مهنياتو ليتن معالتن تبال حيتك سند لخنتون قدات تفتحهم كلها شعو تسمعك عقبت
1: مين راه جاويت ساحل دجنا
2: እንፈር ኢደ ስራሓት ሓደ ካብቶም ካብ ግዜ ናብ ግዜ ሮኢ ምዕባለ ዝረኣዩን እናሰፍሑ ዝመፁን ኣካላት ውድብ እዩ ነይሩ ብፍላይ ኣብ ሰማንያታት ከዓ ንብዙሓት ሓደስቲ ፋብሪካታት ዝሓቁፍ ገዚፍ ኣሃዱ ንምዃን በቒዑ እዩ በብሸነኸን ሽዑ ንዝነበሩ ፍሉያት ሽግራት ንምቅላል ዝቆማ ፋብሪካታትን ኣብያት እዮም
3: ሽዳ ኣገዳሲት ባእታ ኣብቲ ሓርነታዊ ኩናት ስለዚ ኣብ ክንዲ ሓንሳብ ትርከብ ሓንሳብ ትስዓን ትኸውን ኣብ ሜዳ ክነፍርያ ነብስና ንክእል ኣለና ብሽዳ ዝብል ሓሳባት ምንጭ እዩ ኣብ 78 ሕጂ ብ79 ካብ ዓዲ ጥልያን ብተሳትፎ ናይ ሓፋሽ ውድባት ናብ ዓዲ ጥልያን ዝነበሩ ተገዚኣታ መሽን ኣብ 1980 ኣብ ስዋኪን ዝበሃል ገለገለ ናይ ሞዲፊካሪ ስራሓት እንዳተሰርሓላ ንገላዋ ርሓብኡ ሰሪሓ ካብኡ ኣብ 1980 ንሜዳ እትያ ኣብ 81 ከዓ ኣብ ሜዳ ሰርሓ ቀፂላ ማለት እዩ ሽዳስ ዳርጋ ካብ ብረት ፈሊኻ ስለ ዘይተሪያ ቀፃልነት ዘለዎ ወስታይ ቀረብ ክህልዋ ስለ ዘለዎ እዛ መሽን እዚኣ ተገዚያ እቲ ዝበዝሕ እዋን ኣብ መፍራይ ሽዳ እያ ነራ ተኣኸዱ ሓደ ሓደ ናይ ቴክኒክ ክስታይ ጓርኒስዮነታት መሳሊ እውን ብጥበብ ናይቶም ኣብኡ ዝነበሩ ክኢላታት ስራሕ ነይሩ ዝከረኒ ድሪል ኣትያ ሜዳ ንዓኣ ዝኸውን ጓርኒስዮን ተሳኢኑ ብጥበብ ናይ ሰራሕተኛታትና ተሰሪሑ ስራሓ ቀፂላ ከምዚ ናይ ቴክኒክ ኣቑሑት ስራሕ ነይሩ ብዓብኡ ግን እቲ ስራሕ ናይ ፕላስቲክ ስራሕ ስለዝነበረ ክሰፋሕ ኣለዎ ዝብል ፕሮጀክትታት እንዳተፀንዐ ቀሪቡ ኣብ 88 ናይ ኩባያ እዚ ናይ ፋርማሲ ኣስቃጥላታት ነዚ ኸኒናታት ዝኸውን ብያቲ ራሕባ እዚ ናይ ዲኤምኬ መግቢ ህፃናት መዐሸጊ እውን ክፈሪ ጀሚሩ ካብ 89 እንዮ ስለዚ እቲ ቀንዲ ስራሓ ሽዳ ይኹን እምበር ዳሕራይ እንዳሰፍሐ ኸይዱ ናይ ፕላስቲክ ኣቑሑት እውን ክፈሪ ጀሚሩ

0: መራት ቀንዲ ዕላማ መቀያሪ ናይ ኣፅዋራት መኻይን ታንክታት እዩ እቲ ቀንዲ ስራሑ። ድሓር ግን ምስቲ ናይ ምብዛሕ ናይ ህዝቢ ዋላ እቲ ሰውራ ሓራ ቦትኡ እንዳሰፍሐ ምስከ ድሞ ኩሉ ኣብ ሕብረተሰብ ዘድሊ ናይ ሓፂን ስራሓት እዩ እቲ ዝዓምም ነይሩ እዚ ኣሃዱ እዚ ኣብቲ ናይ ሽት ሜታል ክንብል ከ እታ መጀመርያ ረሓባ ፈርኔሎ ስንኬሎ ጥራሕ ድነበረት ቤት ትምህርትታት ኣብ ሓራ ቦታ ቤት ትምህርቲ እንዳተሰርሐ ቤት ፅሕፈታት እንዳበዝሐ ምስ ከደ ኩሉ ማዓፁኡ ሳንዱቁ ምስታይ ኮይኑ ዋላ ምሩኻት እውን ብብዝሒ ስለ ዝነበሩ ንዕኦም ዘድሊ ኩሉ ፈርኔሎ ስንኬሎ ገለመለ ካልእ እውን ነዚ ነተን ኣህዱታት ናይ ኣልሚኒየም ድስቲ ካብ ብዓብ ኣሃዱ ጀሚርካ ክሳብታ ንእሽተይ ናይ ፋሚሊ ዝኸውን ድስቲ ንእንዳ ህዝቢ ከይተረፈ ብኣልሚኒየም ይሰርሕ ማለት እዩ። እዚ እቲ ወልዲንግ ሾፕ ዝበሃል ከዓ ዓበይቲ ዝለሓም ነገራት የልሕም ጥራሕ ደይኮነ ንመሳርሒታት በዕሎም ንኣብነት ፕሬሳ የድሊ ናይ ብሎኬቲ ናይ ሕጡብ ስርሒ ዘድሊ ጉንዲ ዝጨድድ ዓርከብ ከባይ ተጨዲዱ ከም ጥረ ነገር ዕንጨይቲ ከገልግል ዝተባሃለ ከዓ ንዕኡ ትጨድድ መሳርሒ ካ ይሰርሕቲ እንዳ ምልሓን ዋላ ዓፃፊት ጠቕላሊት ላሜራ ንሓፂን ዝቆርፅ ሴጋ ዲስኮ ዝኩታ መሳርሒታት ን ከይተረፈ ይሰርሕ ነይሩ። እቲ ማሽን ሾፕ ዝበሃል ከዓ ካብ ድደቐቐ ከሳብቲ ዝዓብየ ዝበሃል ናይ ውድብ መቃየር ኣቑሑት ዝሰርሕ ኣሃዱ እዩ። እዚ ኣሃዱ እዚ ብፍላይ ፎንደርያ ሓፂን ከነምክኽ ምስ ጀመርና ሞ ከዓ እቲ እዝዩ ዝተሓላለኸ ቅርፅታት ካይተረፈ የፍሪ ማለት እዩ።
1: መድሃኒት ሚት ሓሚት ካብ ደገ መፅእ ስለ ዝነበረ ብውሕድ መጠን ጥራሕ ዝርከብ ዝነበረ ድሓር ክብሪ ስለ ዝነበሮ ብናይ ወፃኢ ሸርፊ እውን ኣዝዩ ምስቲ ዝነበረ ሓገዝ ዘይምንባር ብዙሕ ስእነት ነይሩ። ገለገለ መድሃኒታት ከዓ ከም ዝበዓለ ኢንፊዥን ከበድቲ ብምዃኖም ንትራንስፖርት ብዙሕ ሽግራት ነይሩ። ስለዚ እዚ ሳብ ሜዳ እንተፍረናዮ ደ መሓሸን ዝብሊት ነቲ ብሳይት ኣቢልዎ። ስለዚ ኣብ መንጎ እቲ ናይ ስትራቴጂያዊ ምዝላዕ ስለዝመፀ እቲ ሓሳባት ንገለ እዋን እኳ ተቋሪፁ እንተነበረ ኣብ 1982 ግን እቲ ናይ ኢንፊዥን ኣሃዱ ክቀውም ክኢሉ ብኣዝዩ ትሑት ዝኾነ መሳርሒ ትሑት ዓቕሚ ዝነበሮ ብዙሕ ሽግራት ዝነበሮ መሳርሒታት ማለት እዩ። ብተመሳሳሊ እቲ ናይ ከኒና መፍረ እውን ኣብ 1984 ብትሑት ዓቕሚ ዝነበሮ መሳርሒታት ጀሚሩ። እዚ ከም መጀመርታ ጀመር እምበር ነቲ ኣብቲ ውድብ ዘድሊ ዝነበረ መድሃኒት ፈፂሙ ክብድሆ ኣይክእል ነይሩ። ምክንያቱ መሳርሒታት ኣዝዩ ድሕርን ትሑት ዓቕምን ዝነበሮ እዩ ነይሩ። ካብኡ ቀፂሉ ውፅኢቱ እንዳተረኣየ ምስ ከደ ኣዝዩ ብዝበለፀ ክምዕብል ኣለዎ ተባሂሉ ባልካብ 1986 ክሳብ 89 ኩሉ መሳርሒታት ናይ ኢንፊዥን ኣሃዱ ዝበሃል ብሓደስትን ምዕቡልን ፅቡር ዓቕሚ ዝነበሮን መሳርሒ ተተኪኡ ናይ ከኒና እውን ልክዕ ከምኡ በልካ ኩሉ ዝነበረ መሳርሒታት ወፅኡ ተተኪኡ ሓድሽ መፍረ ናይ ካፕሱል ከዓ ተጀሚሩ።
2: ምድርን ሰማይን እንተተላገበ ቅምዓይን መርፍእ ኩሉን ተፀበበ ኣትዩ ተብሎ ሓፂር ፈንጢስካ ናይ ኩሉ መፍትሕ ናፅትካ ጨቢጥካ ተጋዳላይ ዝብሎካ ስታዩ ፍጥረታይ
3: 1979 ኣብ ጀላሃንቲ ማለት እዩ ምስቲ ዝነበረ ሕፅረት መግቢ ናይ ተወሳኺ መግቢ ናይ ህፃናት ከም መፅናዕቲ መጠን ተጀሚሩ ማለት እዩ። ብድሕሪኡ ግን ከም ፋብሪካ መጠን ብ1983 ካብ 81 ጀሚሮ 83 ኣብ ፕሮዳክሽን ዝበፅሓሉ 83 እዩ ነይሩ ማለት እዩ። እዚ ናይ ንእስ ኮሚሽን መግቢ ክቆም ከሎ ነቲ ዝነበረ ሕፅረት ናይ ህፃናት ይኹን ናይ ኣዴታት ይኹን ናይ ሕሙማት ይኹን ናይ ስንኩላን ይኹን ከምኡውን ናይቶም ኣብ ከባቢና ዝነበሩ ሰብ ክሳግም ንዕኡ ንምእላይ ተባሂሉ ዝተገብረ መግቢ እዩ ማለት እዩ። እዚ ክግበር ከሎ ከዓ ተወሳኺ መግቢ ማለት እየ ተወሳኺ መግቢ ሓደ ሕፃን ካብ 6 ወርሒ ኒኒዎ ተወሳኺ መግቢ ስለ ዘድልዮ ንሕና ኣብቲ ዝነበርናዮ ግዜ ከዓ እዚ ተወሳኺ መግቢ ካብቲ ዘሎና ጥረ ነገራት ማለት ካብ ማሸላ ካብ ፀባ ካብ ሽኮር ካብ ዓተር ማለት እቲ ንሕና እንጥቀመሉ መግቢ ካብኡ ከዓ ንህፃናት ከመይ ገይሮም ክዓብዩ ከም ዝኽእሉ ከመይ ገይሮም ሰብነቶም ክነጥቁ ከም ዝኽእሉ ከመይ ገይሮም ንሕማማት ከዓ ክከላኸሉ ከም ዝግብኦም ኢልና ኢና መ

0: ኣብ ማሰራቱ ናይቲ ኣካል ኣብ ግዜ 75 መፋርቕ እዩ ነይሩ። እሱ ከዓ ኣብ ሳሕልን ኣብ ሰሜን እዩ ተጀሚሩ። እቲ ኣብ ሳሕል ዝነበረ ካብ ወፃኢ ዝተገዛእ መኻይን ብ11 መኻይን ክጅምር ከሎ፣ እቲ ኣብ ሰሜን ዝነበረ ከዓ ካብ ፀላኢ ዝተመንዘአ ብ6 መካይን እዩ ጀሚሩ። ስለዚ ብመሰረቱ ናይ ክልቲኡ ዕላማ ነቲ ዕርቃን ናይ ሰራዊት ምሽፋን ተገር እዩ። እዚ እቲ ብውሑድ ዓቕሚ ይኹን እንዳ እምበር በብእዋኑ ካብ ማዓስከራት ናይ ፀላኢ እንዳተመንዛዓ መፃ ስለ ዝነበረ ቲ መሳርሒታት ዓለባ እውን ከምኡ ዓይነት መፅእ ስለ ዝነበረ እቲ ትካል ብፍላይ ከዓ ኣብ ሰሜን እቲ ዝያዳ ዓለባታት መፅእ ስለ ዝነበረ እቲ ናይ ሳሕሊ ዝነበረ ትካል ስፌት ናብ ሰሜን ከም ዝመፅእ ተገይሩ ማለት እዩ። ኣብ ዒራዒሮ ዝተባሃለ ቦታ ተጠርኒፍና ነቲ ስራሕ ናይ ስፌት ክንጅምር ክኢልና ማለት እዩ። ብተወሳኺ እሱ ጥራይ ዘይኮነ ኣብ 76 እውን ኣብ ደቡብ ኣብ ዓሊ ገደ ናይ ስፌት እውን ቆይሙ ነይሩ። ነቲ ኣብኡ ዝነበረ ናይ ሰራዊት ዕርቃን ንምሽፋን ተባሂሉ ዝተገብረ እዩ። ብድሕሪኡ እቲ ኣካል ንሰፍሐ ወይ ናይ ኣድማ ስራሕ ተባሂሉ ድሕሪ ናይ ክረን ምሕራር እቲ ኣብ ሰሜን ዝነበረ ናይ ኢደ ስራሓት ዝበሃል ናብ ሳሕል ክወርድ ኣለዎ ስለ ዝተባሃለ ኣብ ሳሕል ኮይንና ብዝያዳ ብዝሰፍሐ ብዝበዝሐ መካይንኩም ነቲ ዕማም ክንጀምሮ ክኢልና። ኣብዚ እውን እቲ ሓደ ካብ ሰሜን ሒዝናያ ዝመፀና ዓለባታት ነይሩ፣ ካብ ወፃ እውን መፀና ዓለባ ነይሩ ተገዚኡ ነቲ ስራሕ ብከምዚ ክንዕሙ ክኢልና ማለት እዩ።
1: ኩሉ መፍትሕ ናብ ኢትካ ጨቢጥካ ተጋዳላይ ዝብሎካ ስታዩ ፍጥረትካይ
2: ብረት ዝበሃል ተሲሩ ሓንቲ ብረት ተራዕደዩላትካ ዳርጋ ሓደ ሓይሊ ኣብ ጠጠው ኢልካ ዳርጋ ዝዋዕለ እዩ። ስለዚ መጀመርያ ሕጂ ብዕንጨይቲ ዝመፁ ሰለፍ መፃክተኪ ንዓት ሽጎጥ ገለመለ እዞም ናይ ፀላእ ዘነብሩ ኸውን ኤምዋን ካልኦት ዝመሰሉ ይሰብርዎም ነሮም ነዞም ላዓታት እዚኣቶም። ስለዚ መሰረቱ ነዞም ብረት እዚኣቶም ለይትን መዓልተን ፅዕርካ ላዓታቶም ገለመለኦም ኮይኖም ኣብ ኩናት ከም ዝርክቡ ምግባር። ካልኣይ ነገር እዘን ናይ ሬድዮ ዘለካ ርክባት ኩሉ ግዜ ሬድዮ ዝክብ ነረና እዘን ሬድዮ ዝክብን ሰነድ ቆድልየን ነረን ማተርያል ገለ ዝበሃል ኣይነበረና ነዘነናተንታሽ ምገበርና ካብ ሕሪኡ እውን እቲ ሕክምና ኣጋር ሓኪም ገለታት ነሩ ሕክምናታት እናቁማ ይመፅእን እዚ ናይ ሕክምናታት ዝበሃል ዘሎ ሕቶታት ወይን ሕጂ መስሓብ ትራክሽን መራኩስ ካልእ እዚ ንዕዘድል መሳለጢታት ነቲ ሕክምናታት ዝደሊ ብዕንጨይቲ ዝምልከት ኩሉ ተኸትሎ ዳሕራይ እውን ኣብተ ፅሕፈታ እንዳተመሰረታ ኸደ ቀደም ተኸትሎ ይነበረ እንዳሓር ግን ተሰውራ እንዳዓበየ ቁርፁ እንዳሓዘ እንዳመፅእ ከይድ ከሎ ሕጂ ጣባሉ ገዛርሱ ኣርማድታት ካልእ መቐመጢ ተኻትሎታት እንዳመፅእ ከይዱ ምስኡ ምስተን ሓደ ክልተ ድመፃና ዝነበራ መካይን እተን መካይን ስቦንዳ እናተተን እነትርአን መብዛሕተን ነረን ስቦንዳ ናተን ክንገብር ስቡረ ስቦንዳ ናተን ክንገብር ክንክእል ኣለና። ካልእ እውን ዳሓር ደፋእ እንዳለመፅኡ ቤት ፅሕፈታት ዓብዩ ትካላት ወይ መፅአን ሕጂ ናይ ፋርማሲ ናይ ላቦራቶሪ ናይ ካልኦት ተኻትሎታት ግን ነና ፈውሲ መድኒት ናይ መድኒት ፋብሪካታት መፅ እዚ ፋብሪካታት ዝኮይን ንሕና ብግቡእ ነቲ ንዕዱ ዝል ፈርኒቸር ኹን ተኸትሎታት ኹን በዓልና ክነዳሉ ክኢልና ማለት እዩ።
3: ምስኡ ትዕጥቂ ጥራሕ ንመትሓዝ ጥይት ገለ ዘይኮነ እንከላይ ነቲ ናይ ጫማ እውን ተወሳኺ እቲ ንእኽሊ ዶ ንምኽዘን ዶ ንገዛውቲ ዶ ቴንዳታት ንምስራሕ እውን ዝዓለመ እዩ ነይሩ። ሕጂ እቲ መጀመርታ ክሰርሖ ዝጀመረ ግን ምስፋይ ዕጥቂ ኣብ 1975 ቆይኑ ኣብ ወርሒ 7 እቲ ክቀመሉ ዝደለየ ምክንያት ድማ ነቲ ናይ ዕጥቂ ሕፅረት ዝረአ ዝነበረ ንዕኡ ንምዕማሚ ወይ ንዕኡ ንምቕራብ ይቆይኑ ቀንዲ ዕላሙ
4: ሓደ መፍራይ ናይ ሞዴስ ማለት እዩ። እቲ ካልኣይ ከዓ ናይ ሳሙና

0: እዚ ናይ ሳሙና ንርእሱ ነዊሕ ፈተነታት ዝካየደሉ ዝነበረ ቅድሚ ምዝላቅ ካብ ከረን ጀሚሩ ዝካየደሉ ዝነበረ እዩ። ኣገዳስነት ናይ ምቓም ነዚ ናይ ንኡስ ኮሚስዮን ፅሬት እንታይ እዩ? እቶም ሳሙና ብቐንዱ ሞዴስ ድማ ኣድላይነት ኣብቲ እዋንቲ ናይ ሳሙና እኳ ርዱእ እንተኾነ ናይ ደቂ ኣንስትዮን ምስ ብዙሒ ተሳታፍነት ናይ ደቂ ኣንስትዮ ኣብቲ ሜዳ እቲ ሽግር ኣቃሊልካ ዝረአ ስለ ዘይነበረ ነዚታት ኩሉ ግዜ እንዳ ገዛእኻ እንዳ ዓደካ ክትፈትሖ ነቲ ሽግር ምቕፃል ባዕልኻ ኣፍሪኻ ገሌ ናይ ገንዘብ ኹን ናይ ቁጠባ ናይቲ ውድብ ምድሓን እዩ እቲ ቀንዲ ዕላማ። እቲ ናይ ሞዴስ ኣቅድም ኣቢሉ ጀሚሩ ስለ ዝነበረ ምቕፃሉ እዩ ብመደብ ብስሩዕ ጌርካ ናይ ብፋብሪካ ደረጃ ብስሩሕ እሞ እቲ ጠለብ ፈሊጥካ ድማ ክንደይ ትሰርሕ ባጀት እንዳውፃእኻ ክካየድ ምንቲ እቲ ክታይ ነቲ ሽግር ከዓ ብዓንዲ ርእሱ ይፈትሕዎ። ምክንያቱ እታ ማሽን ተገዚኣ ዝመፀት ተተኺላ ትሰርሕ ዝነበረት ብናይ ብዙሒ ምፍራይ ናይ ሞዴስ ፀገም ስለ ዘይነበረ እቲ ጠለብ ዝበሃል ናይቲ ውድብ ኣብ ናይ ደቂ ኣንስትዮ ተማሊኡ ተፈትሑ ሚኢት ካ ሚኢት ተፈትሑ ይቕፅል ነይሩ። ሕጂ እውን እንተኾነ ገና ኣብ መደፈራት ተተኺሉ ነዚ ኩሉ ዕዳጋታት ንሪኦ ዘለና ገና እታ ማሽን እቲኣ ተፍርዮ ዘላ
1: እዘን ፋብሪካታትን ኣብያቱ ዕዮን እዚኣተን ዕማማተን ብግቡእ ኣሰላሲለን ሽግራት ውድብ መታን ከቃልላ ዘድልይዎን ጥረ ነገራት ብቐፃሊ ክረኽባ ነይርዎን። እንተኾነ ግን ብቐሊሉ ይረኽብኦም ኣይነበራን። ገለ ካብኣተን ብፍላይ ካብ ከባቢአን ኣራርየን እየን ፀገማተን ክፈትሓ ዝፍትና ነይረን። ካብ ፀላኢ ዝምንዝዑ መሳርሒታትን ጥረ ነገራትን ከዓ ቀንዲ ምንጨን እዮም ነይሮም።
2: ዋሕልታት ካብ 76 ጀሚሩ ወይ ካብ መወዳእታ 75 ኣትሒዙ ንጥፈታቱ ኣብ ከበሳታት ናይ ኤርትራ እውን ኣዝዩ ስለ ዘስፋሕፍሐ ምዝ ምስፍሕፋሕ እዚ ተኣሳሲሩ ሕጂ ሓደ ንኡስ ጨንፈር ናይ ኢደ ስራሓት ካብ መጀመርታ 76 ነዚ ሰሜናዊ ግንባር ናይ ፅገና ኣገልግሎት ክህብ ተባሂሉ ዝቆመ ገለ ነይሩ። ሕጂ እዚ ኣህዱ እዚ ጥራይ ነቲ ኣብቲ ሰሜናዊ ግንባር ዝነበረ ሓይልታት ናይ ህዝባዊ ግንባር ኣድላይ ናይ ፅገናን ምስኡ ዝኸይድ ስራሓትን ባል ጥራይ ዘይኮነ ምስቲ ህዝባዊ ሓይልታት ካይዶ ዝነበረ መጥቃዕትን ድምስሶ ዝነበረ ማዓስከራት ናይ ፀላኢ እናኸደ እውን ኣድለይቲ ዝበሃሉ ንብረት ናይ ፀላኢ እናኣከበ ንሳሕል እውን ዝምግብ ዝነበረ እዩ። ተወሳኺ ምስተን ሓይልታት እናተዋሃደ እውን ካብ ከተማ ዝተፈላለየ ንብረት እውን ከም ዝወፅእ ይግበር ነይሩ። ንኣብነት ሽዑ ካብተን ኣዝየን ዓበይቲ ዝነበራ ዝወፃሲ ሓንቲ ዕብይ ዝበለት ጀነሬተር ሓንቲ ዓባይ ናይ ፅርበት ዕንፀይቲ ማሽን ሙሉእ ዘጠቃለት ኮምቢናቶ ትበሃል ከምኡውን ካልኦት ሰለስተ ቸርኮላር ኢሎም ዝፅውዕዎን ብኤሌክትሪክ ዝሰርሓ ናይ ዕንፀይቲ መሳርሒታት ካልእውን ዝተፈላለየ ናይ ኢድ መሳርሒታት ዝወፀለ ነይሩ። ምስ ከምዚ ዝኣመሰለ እቲ ምዕባለ ናይ ኢደ ስራሓት ሕጂ እናሰጎሞ ብዝኸደሉ ዝነበረ እዋን ምሕራር ናይ ከተማታት ከዓኒ ዝያዳ ሕጂ ንዓቕሚ ሰብን መሳርሒታትን ናይቲ ጨንፈር ኣዝዩ ክባቢልዎ ካብ ናይ ፅገናዊ ኣገልግሎት መሃብ ጥራይ ዘይኮነሲ ዝተፈላለዩ ኣቑሑት እውን ከፍሪ ምስ መነባብሮ ናይ ተጋደልቲ ዝኸዱ ኣቑሑት ከፍሪ ንስራሓት ናይቲ ውድብ ኣብ ክፍለ ስራሓቱ ዘገልግሉ ናይ ዕንፀይቲ ኣቑሑት ኮይኑ ናይ ሓፂን ኣቑሑት እውን ከፍሪ ጀሚሩ ከምኡውን ካብ ከተማ ዝወፀ ብርክት ዝበለ ዝለፍዐ ቆርበት ክሳብ 4,000 ዝኣክል ቆርበትን 750 ጠቓ ካከ ዓለባን እውን ስለ ዝነበረ እዚ መሰረታዊ ጥረ ነገር ነቲ ናህና ናይ ስፌት ቆርበት ዕጥቂ ዝሰፊ ዝነበረ ኣካል ይኹን ነቲ ናይ ስፌት ክዳን ኮይኑ ስለ ዘገልገለ በቲ ከዓኒ ኣብ ከተማታት ናይ ከረን ደቀ ምሓረ በዓል ግንዳዕ ከምኡ ዝኣመሰለ እውን በዓል ዕላ በርዒ ብርክት ዝበለ ንብረት ስለ ዝተረኸበ ካብዚ ሕጂ እቲ ናይ ኢደ ስራሓቲ ኣዝዩ ደንፊዑ ክወፅእ ክኢሉ ማለት እዩ።
3: ቀረብ ናይ ስፔር ፓርትስ የፀግም ነይሩ እዩ። ቀረብ ናይ ጥረ ነገራት እውን የፀግም ነይሩ እዩ። ብዝተኻእለ መጠን ግን በቢ ዝመፀሉ ከዓ ኣማቂኢልካ ንኩሉ መቃሪሕካ ናይ ምሃብ ድማ ሓደ ተግባራት ናይቲ ስራሕ ናይቲ ዕማም ናይቲ ትካል ናይቲ ንኡስ ኮሚስዮን ስለ ዝነበረ ንሱ ብኡ መጠን ግበር ካልእ ወይን ሓፋሽ ውድባት ክኸውን ኢሎም ዝገመትዎ ግን መምርሒ ወይ ከዓ ከመይ ጌርካ ከም ተተኽሎ ወይ ከዓ ከመይ ጌርካ ከም ተንቀሳቀሶ ዝሕብር ሓበሬታ ዘይብሉ እውን ይመፅእ ነይሩ። ዓበይቲ ጀነሬተራት መፃ ነይረኒ ናያን ሕጂ እውን ኩሉ እቲ ናይ ውሽጠን ሳላቶም ዝነበሩ መሃንድሳት ኮነ ቶም ቴክኒሽናት ኩሉ እንደገና ርኢኻ ከም ድቀሳቀስ እንዳገበርካ ነቲ ፀገማት እውን ክሽፈን እፍተን ነይሩ ማለት እዩ።

0: ኣብ ኩሉ ኹርናዓት ሃገርና
1: ጥረ ነገር ናይ ወፃኢ ካብ ዓደልያና ንገዝኦ ነርና ግን ከመይ ገይርካ እዘን ዝረኸብካየን ጥረ ነገር ዕድሚአን ተናውሐን ዝብል ሓሳብ ቀፃሊ ስለዝነበረ ካብ ሱዳን ኣረጊት ሽዳ ይመፀና ኣብዚ እውን እቲ ኣበርክቶ ናይ ሓፋሽ ውድባትና ኣብ ሱዳን ኣቕሊልካ ዘይረአዩ ነይሩ ካብ ፈቐዱ ጓሓፋት ኣርዮም ኣረጊት ሽዳ ይሰዱልና ሓፂብና ጥሒና ኳሊቲ ናይቲ ጫማ ኣዝዩ ብዘይሃሲ መንገዲ ፍርቂ ፍርቂ ገርና ምስቲ ሓድሽ ጥረ ነገር ሓዊስና ንሰርሖ ካብ ተጋደልቲ እውን ብምእኩል ኣገባብ ብኮሚሽን ስንቂ ተጠርኒፉ መፀና እሱን ሓፂብና ጥሒና እንደገና ንጥቀመሉ ብከምዚ ገርና እዚና መቁጠብ ነርና እቲ ሓድሽ ጥረ ነገር
0: ካብቲ ሰባዓታት ምውላድ ናይ ውድና እግሪ ከይተኸለት ኣብዕ ሸላገና

ኣብቲ መጀመርያ እዋን ንናእሽቱ ነገር ክድለ ከሎውን እዚ ናይ ዘይቲ ታኒካ ድዩ ገለ ኣቑሑት ዝመፀ ነገር ብኡ ዝርከብ ነገር እዩ ብኡ ጥራሕ ዝርከብ ስራሕ እዩ ክስራሕ ዝኽእል ዋላ ትኽእለት ማለት እንዳ ሓፂን ዝበሃል ኣዝዮም ብዙሓት ክኢላታት ኣብ ኤርትራ ዝነበሩ ኣብ ኢትዮጵያ ዝነበሩ ካብ ደገ ተማሂሮም ዝመፁ ብዙሕ ክኢላ እዩ ነይሩ እንዳ ሓፂን ግን ዝስራሕ ዝበሃል ብመጠንቲ ከምዚ ትብሎ ዘለካ ናይ ጥረ ነገር ድዩ ናይ መሳርሒ ህላወ ድዩ ዝደረተ እዩ ነይሩ በቲ ዝርከብ ዝበሃል እዩ ዝስራሕ ነይሩ ድሓር ግን ብዙሕ ጥረ ነገር እውን ካብ ሱዳን ዝዓደግና ንምፅእ ነርና ኢና ግን እቲ ኢንትሪኬት ዝበሃል ቅርፅታት ላሜራ ድዩ ፌሮ ኣንጎ ድዩ ተንዲኖ ድዩ ገለ ካብ ሱዳን ከተምፅእ ትኽእል ኢኻ ፍሉይ ቅርፂ ዘለዎ ንስፔር ፓርት መስርሒ ግን ሬድ ኮይኑ ውን ኣብ ዝኾነ ኣይፀንሕን እዩ ከምኡ ስለ ዝኾነ እቲ ከነምክኽ ምስ ጀመርና ባዕለን ክነፍርን ክኢልና ማለት እዩ ኣብ ሓራ ከተማታት ዝነበረ በዓል ደቂ ምሓረ ከረንዶ ዋላ ክሳብ ኣውጋሮ ከድና ከዓ ሓፂንካ ንምፅና ስለዚ ካብ ሓራ ቦታታት ዝርከብ ዘበለ ዝኾነ ናይ ፀላኢ ቦታ ከዓ ኣብ ደድሕሪ ዝኾነ ኩናት ከዓ ኣብኡ ኣለና ገለ ንርከብ ሓፃዊ ንምፅ

ራ ነገራት ዳርጋ ሚት ካሜቲ ካብ ደገ መፅእ ነይሩ እቲ ሓንቲ ጥረ ነገር ኣሜራ ትርከብ ነበረት ማያ ንእሱ እዚ ዓብዪ ብዙሕ ካቨር ዝገብር እዩ ማይ ምክንያት ማይ ዲስቲል ትንገብሮ ነርና ነቲ ናይ ኢንፊዥን ቲዝበዝሐቲ ማይ ስለ ዝኾነ ካልእ ግን ኩሉ ካብ ኤውሮጳ እዩ ዝመፅእ ነይሩ ብሱዳን ኣቢሉ እዚ ንምርካቡ ኣብቲ መጀመርታ እዝዩ ኣሸጋሪ ነይሩ ናልባሽ ኣይከኣልን እዩ ዝብል እውን ምሳይ ነይሩ እንተኾነ መድሃኒት ናይ ግድን ክግዛእ ስለ ዝነበሩ ኣብ ክንዲ ብውዱእ ብጥረ ነገራት ክመፅእ ክትካእ ክእል እዩ ስለ ዝተባህለ ንዕኡ ወፃኢ ግበረሉ ነይሩ ብውድብ ማለት እዩ እዚ ከዓ ብናይ ማሕበር ረድኤት ኤርትራ ኣተሓባባርነት ተተገዚኡ ላኣኽ ነይሩ ፋክት ሓርሲ

0: ብዙሕ እቲ ቀረናቱስ ኣዝዩ ዝምስገን ነይሩ ክበሃል ካል
1: እቲ ናይ ፀላኢ ዝበሃል ንብረት ትኩነታት እንዳዓበየ ምስከደ ካብቲ ናይ ድብያ ዘሎ ኣብ ቀዋሚ ኣበጥቃዕ ዝኮነ ኩነታት እዳተሳገርና ክንከይድ ከለና ዝመፅ እዩ ስጋዕ

0: روسيا دي نوع يبقى لنا خينا خبون جون بحري وحج ده قد اكو مزوم معبل ضد مصوم طوالو نوع من عرنيان حجي خا امتى انت قبل يرنا تك تري تكون زيناي مركز انت قبل يرنا قالوا ان حدا حدا كم كم بيتا كم قال كم قال مثلا بود مصي نتقوم لهم تشمات نير سوت راديو يكون حجز مع المرسى قلوب قال متات قال لنا بركه متاتات عسكرت بوتاتات نيروناي دنالي نعوين دحر خندي بوتاتات زي اتينيا نتي او دنا برع او افرشنا ني من خاطر مجينا ندير انتنا حدا خمنج وين مالتي بدحر يشع زناي كتمات كنت قال لي جمر دنبرنا وانات على نقفا مسال مسكوني قرر من خاطر قلنا عندنا مثلا كيت كلنا حجيتهم طره نغير انت عندنا خنو خيدهم تتكوس بزحات صلاه انصرنا تتكوسهم بزحات سندق موصي جميره زوم سندق زوم كمنجي نتخال قلقلنا دلو قديات كنا زوم جميرنا دحري خدمات عم تحضرنا خدمات وين تاخخون نكون طره نغيرات نمشي وانا احنا زل كلا وين بزحات مقلنا حنيام زخدنا له مرالتا ديوم خالد ديوم تخاطرو ديوم ስለዚ ምንጭ ናይ ጥረ ነገር ካብ ፀላእ ሲ ዳሕራይ ዝበዝሐ ጥረ ነገር ክንወስድ ክኢልና ዋላ እሱ ኮይኑ እምበር እዞም ዝብለካ ብሉ ክዕበል ዳሕራይ ካብ ሰሜናዊ ባሕር ወይ ንብረት ንገለመለ ተጠቐምናሉ ባላሳንድሮ ዝበሃል ገረብ ነይሩካ እዞም ኩሎም እዚኣቶም ውን ኣብ ጣውላ ኣብ ሴድያ ኣብ ካልእቲ ናይ ፈርኒቸር ንሰርሑ ዝነበርና ኣብቲ ናይ ቤት ፅሕፈታት ይኹን ዋላ ናይ ሕክምናታት ካልእ ተኻትባት ውን ንጥቀመሉ ነርና ኢና ምክንያቱ ከም ቀንዲ ተንቀሳቃሲ ሓፂን እቲ ተኻትብሮ ክትሪኦ ከለካ ዕበል ስለዚ ኣቶም እዩ ነሮም ማለት እቶም ጥረ ነገር ንጥቀመሎም ነበርና ድሕሪኡ ድሕሪ ምዝናቕና ምስ ከድና ውድብ ዓብዩ ንሕም ትኩሶ ጠይቱ ዓበይት እዮም ንቁጣታት ክንደፍእ ከለና ምስ ንቁጣታት ድፋኣል ዘሎ ምን ምስ ግንባር ተሰማኒዕካ ቶም ደልካ ጥረ ነገር ዕንጨይቲ ድዩ ካልእ ድዩ ንዓነት መስሊ ድዩ ንእክብ ነርና ዋላቶም ግንባራት ዝነበሩ ትእዛዝ ተዋሂቦም ክተሓባበርና ክእኩብልና ጀሚሮም ኣብቲ ክእኩብልና ጀመሩ እዋናት ኮይን ድሓን ምንጭታት ናይ ጥረ ነገር ክንረክብ ጀመርና እዩ ዛ ካሊእ ነበረ ዳሕራይ መንግስቲ ኢና ተቀይርና ኣብቲ ዳሕራይ ንዳዕበየ ግዜ መስከደ ባጀት ክስላዓሎም ጀሚሮ ምክንያቱ ክንዝኽም ከለና ገለ 40-50 ካብ 100 ካባና ንድሕር ዝፍታሕ ኮይኑ 60 ካብ 100 እቲ 20-30 ካብ 100 ድማ ዝግዛአሉ ኩነታት ድማ ክፍጠር ተጀሚሩ ማለት እዩ ሕጂ ዚ ናይ ብረት ናይ ካልእ ናይ ካልእ ግልብላ ፀጎድ ሓዘ ግን ሕጂ ብቲ ናይ ፈርኒቸር ዝበሃል ዘሎ ነገር ናይ ኣብየተ ፅሕፈታት ሕክምናታት ካልእ ፋብሪካታት ገልመን ምስመፀ ንዑን ፍሉይ ሓገዝ ክግበርና ጀሚሩ ንኮምቤሳቶ ንኮላ ንቸርኔራ ንማኒልያ ንገልመለ ዝኣመሰሉ ክግበርና ስለዝጀመረ ድሓን ታሽሙ ገብ ጀሚርና ማለት እዩ
1: ገፅታ ገፅታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
2: እሞድሓንደ
3: ኣይፈለጥኩን መፅኻ ርያ ኣንጃል
1: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትፀናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቆፂርካ ሕነ ክትፈድየሉ ግዜ ተፀቢኻ ገፅታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ንኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
4: ቅድሜኹም ፀሓይ ዝረኣና ምዃና ዝፈለደ
5: እንታይ ማለት ከይ ተረዳእኒ
1: ሓደ ተፀጊሙ ዓቕሉ እናፅበበ ሓደን ውላድ ደልዩ ብዓቕሊ ዝፅበ ሓደን ብስስዐ ንሓዊ ዓዚቡ ዘይፀግብ ሸውሃት ተንኰል ኩሉ ዓቕሙ ገፅታ
4: ካልእ ነገር ተዓልም ስለ ዘለካ መርቀሲንካ ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
1: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እዩ ገፅታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና

0: ንኽራሩ ልክዕ ከም ሰብ ከዛርባ ቁሩብ ዝተረፈ ቆልዓ ክትርኢ ፀኒሕካ ንዘመናዊ ሙዚቃ ዓለም ገና ብንኡሳ መሊኻ ብጊታራ ንውሽጥኻ እትምገብ ቀይሕ ዕንበባ ምስ መዞና ኪኢላታት ሙዚቃ ኣብ መድረኽ ደባ ጥዑም ድምፂ ከተውፅእ ምስ ሰማዕከያ ኣብቲ ዳራሽ ዝቐርብ ዝነበረ መደብ ናይ ቂሓት ዕንበባ ድዩ ናይ ዓበይቲ ክትፈልዮ ድንግርግር የብለልካ መዐቀኒታት ድምፂ ከይሰሓቱ ንዜማታት ሃገርና ባዕሎም ኣብ ዝሰርሕዎ ሙዚቃ ኣትዮም ብፍሉይ ወኒ ክደግምዎ ምስራእኻ ከዓ እሞ ሃማማትእህ ዝዋደውብ ፍርኡ ይበልዕ ከም ዘሎ ይስወጠካ እቲ ደርፊ ብላይቭ ምዃኑ ከይኣክል ገለ ካብኡ ብውሽጣዊ ዓቕሞም ዘፍረይዎ ምዃኑ ምስ ተነግረካ ድማ እዚ መደብ ልክዕ ዕላሙ ይወቅዕ ከም ዘሎ ኣይትስሕቶን ስለ ዝኾነ ይምበኣር ተባሃገ ቅንያት ዝገብሮም
1: ኣብዚ ተኣኪቦም ክመፁ ከለዉ ክረንሕሎም ክራኸቡ ከለዉ ሓደ ብቲ ሃገራዊ ፍቕሪ ስኒት ይፈጥር እዩ ካልኣይ ነገር ከዓ ንሕሕዶም ተወዳደርቲ ኮኑ ሕጂ ኩሎም መን እንታይ ሰሪሑ ኣብዚ መድረክ ሪኦም ኣለዉ ፅባሕ ንግሆ ከመይ ገይሮም ከመሓይሽዎ ከምዝኽእሉ ነቲ ስራሓውቶም ገምጊሞም ክኸዱ እቲ ብሓደ ኣብ ሓደ ቦታ ናይ ምፅናሕ ንውሕድ ግዜ ኣዝዩ ጠቃሚ እዩ

0: ኣብዚ ቅንያት ናፅነት ኮንካ ምዞም ንጥበብን ባህልን ተዓጢቖም ንዘለዉ ቅሕቲ ዕምባባ ግዜኻ ከተሕልፎ ስማዓካ ስምዒት ፍሉይ እዩ። ጌና ነዚ ዓለም ብዙሕ ከበርኩትላ ዝዳለዉ ዘለዉ ናይ ሎም ዕምባባ ካብ ኣብየ ቦታኡ ተኣኪቦም ንዓይኒ ዝማርኽ ስምረት ንእዝኒ ዘጥሊ ሙዚቃ ካብኦም ከተስተማቕሩ ከለኻ ጥባሕ ዝፈርይዎ ፍረ ብኣግኡ ትስእሎም። ካብ 12 ንኡሳን ዞባታት ዞባደዉ መፂኦም ኣብ ከተማ መንደፈራ ምስ ጥበቦም ክዛውኑ ይቕንዩ። ነዛ ከተማን ህዝባን ድማ ብፍሉይ የዘናግዕዎም። ሃማት ዞባደቡ ናይ በይኖም ማለት ቅንቅሕቲ ዕምባባ ብምድላው ኩለ ጎን ኣውዕቤት ከምፅኡ ኣብ ሓያል ፃዕሪ ቀኒዩ። ቅሕቲ ዕምባባና መሰረት ብርሁ መፃኢና ኣብ ትሕቲ ዝብል ቴማ ድማ ዩ ብውዕወ መንፈስ ተኸይዶም።
1: ቅሕቲ ዕምባባ መሰረት ናይቲ ኩሉ ውዳቤታት ናይ ቀያሕቲ ዕምበባ ኢልና ስለንጅምር እዚ ከዓ ዝያዳ ፀላዊ ክኸውን እቶም ቀልዑ ከዓ ኣብቲ ናይ ንእስነቶም ኣብቲ ናይ ህፃንነቶም ግዜ እቲ ዘድሊ ኩሉ እቲ ሕዝቦ ዘለዎም ክብርታት ሃገራዊ ኣካዳሚኦም ክዓብ ኣለዎም፣ ሞያ ክጥሪ ኣለዎም። ካብኡ እቲ መሰረት እዩ ናይ ኩሉ ኣብ ፅባሕ ንጎ ተረካብቲ ሕድሪ ከም ምዃኖም መጠን እቲ ቀንዲ ኣተኪርና ክንሰርሓሉ ካብቲ ካልእ ዘለዉ ዳቤታት ኣክንምሱ ተጨፍሊቑ ድኸይድ እዚ ብኣተኩሮ ክንሰርሓሉ ፍልይ ኣቢልና ዝያዳ ሎም ዓመት ከም መጀመሪ ኢና ሒዝናዮ ዘለና። ካብ ዓመት ናብ ዓመት ከዓ ዝያዳ እንዳ ዓበየ ክኸይድ ተባሂሉ እዩ ካብኡ ፈሊናያ ማለት እዩ። በይኑ እንድሕር ሒዝክያ ኸዓ ዝያዳ ክዓቢ ተኽእሎ ዝያዳ ከም ዝረኣናዮ ማለት ውፅኢቱ ዝያዳ ፀላው እውን ነይሩ ማለት እዩ። ሕጂ ዝያዳ ፀላው ንክኸውን ዝያዳ ነቶም ህፃናት ከዓ መሳጥን ተንካፍን ዝኾነ ነገር ሰዓብቲ እውን መታን ብዙሓት ስዕቦ ክኸውን ኢና ፈሊናያ ማለት እዩ። ንቐፃሊ እውን ዓመት ዓመት ከም ዕዮ ገዛ ሒዝናየ ኣለና ማለት እዩ።

ካብ ኩለን 12 ርእሳን ዞባታት ኣብ ርእሳን ዞባታት ጥራይ ዘይኮነ እውን ኣብተን ምሕዳር ከባቢታት ወሪዶም ነዞም ንኣሽቱ መንእሰያት ከምዚ ገይሮም ኣወዳዲሮም ኣዝዩ ብሉፅ ውድድር እዩ ነይሩ። ንክትፈልዮ እውን ኣፀጋሚ ነይሩ። ንሕድሕዱ ዝበላለፅ እቲ ኣዘማምሮኦም ዘለዓልዎ ዛዕባታት ኣብቲ ሃገራዊ፣ ኣብ ትምህርቲ፣ ኣብ ስድራ ቤት፣ ኣብ ተምሃሮ ዘተኮረ መዝሙራት ከምኡውን ግጥምታት ነይሩ። ኣዝዩ ብሉፅ ነይሩ። ውዕ ዝኾነ መንፈስ ናይቶም ተምሃሮ ነይሩ። እዚ ከምዚ ዓይነት ከዓ ፅባሕ ንገዞም ቆልዑ እዚኦም ተካእቲ ናይቶም ዓበይቲ ንክኾኑ ካብ ታሕቲ ከተበግሶም ከለካ ፅባሕ ንጎ ሓደ ዓብሪ ነገር ይፍፀም እዩ። ኣብቲ ናይ ዲስፕሊን ይኹን ካልእ ማሕበራዊ ነገራት እውን ብከምዚ ኣገባብ እናተኮስኮሱ ተመፂኦም ዓብ ስራሕ ተሰሪሑ ወይ ክስራሕ ይኹን ንብል ንኽእል ኢና። እዚ ኣብዘን ሰለስተ መዓልቲ ዝረኣናዮ ውድድራት ከዓ ኣዝዩ ብሉፅን ተወዳዳርን ስራሕ ቀሪቡ ክንብል ንኽእል።

ቆልዓእታ ንስኻ ዝረአኸዮ መገዲ እዩ ዝስዕብ እቲ እኳ ሰላ ንፅህንኡ እንተዘይ ጥዒምዎ ዝበኪ እንተ ጥዒምዎ ዝስሕቕ ህፃን ንንፅህንኡ ጉርሒ ወዲ ሰብ ብምስ ነጠቦ እቲ ሓቀኛ ዓለሙ ጠፊኣ ናብታ ዓለም ዘፅንሓትሉ ስለ ዝብገስ ንሳ እንተዘይፀቢቓ መገዲ እዩ ዝስሕት። ነዚ ዝተረድአ ሕማማት እዝዋ ደቡብ ዓመት መፀ ንቀያሓት ዕምበባ ዝሃንፅን ብቕዓቶም ዘለልዩሉን መደብ ብምድላው ነዚ ግሩም ፅባቐ ናብ ተዓዘብቲ ኣቕሪቦም።

ካብ ታሕቲ ከተበግሶም ከለካ ፅባሕ ንጎ ሓደ ዓብ ነገር ይፍፀሚ ኣብቲ ናይ ዲስፕሊን ይኹን ካልእ ማሕበራዊ ነገራት እውን ብከምዚ ኣገባብ ተኮስኮሱ ተመፂኦም ዓብ ስራሕ ተሰሪሑ ወይ ክስራሕ ይኹ ንብል ንኽእል ኢና። እዚ ኣብዘን ሰለስተ መዓልቲ ዝረኣናዮ ውድድራት ከዓ ኣዝዩ ብሉፅን ተወዳዳርን ስራሕ ቀሪቡ ክንብል ንኽእል።

0: እዚ ቅንያት ብሓባር ስለ ዝኾነ ኬንያ ውድድር ኣብ ንሓድሕዶም ዘጥርይዎ ዝነበሩ ፍቕሪ እዩ ጐሊሑ ዝረአ። ሓንቲ ንእዞባ ነታ ሓንቲ ብሞራል ትድግፋ። ብዝቐርብ ዝነበረ ሙዚቃ ምዝንጋዓ እምበር ህልኽ ኣይነበረን። ባዕሎም እቶም ህፃናት ተመላላእቲ እምበር ተወዳደርቲ ከም ዘይኮኑ ክነግርካ ከለዉ እዚ ቕነ ብዙሕ ዝኽሰበሉ ከም ዝኾነ ትርዳእ።
1: እቲ ቀዳማይ ዝኸሰብ ኩሉ ኣነ ብናተይ ማለት እዩ። እቲ ቐንዲ ዕላማይ ንዓይ ከም ሰብ ክሃስብ፣ ፍልጠት ክሃስብ፣ ቀሕቲ ዕምበባ ኮይነ ሲ ካብ ዝተፈላለዩ ሕጂ ኣነ ኣብዚ መፅ ውሑዳት ሰባት እየ ዝፈልጥ ነር። ሕጂ ግን ምስ 12 ንእሳን ዘባት ሲ ጥዑይ ገይረ ምስ ደቂ መንደፈራድዩ ደቂ ማይ መነዲ ቀማይ ዓይኒ ምስ ኩሎም ሲ ተላለ እሱ ንዓይ ሲ ሰብ እንዲ መክሰብ ካብ ዓለም ሰብ ከስ ይበል ወላ እውን ፍቕሪ ከምዚ ምሽ እቲ ክብለካ ከሎ ገለ ኩሉስ ደስ ይብለካ ሰብ እንዲ መክሰብ ከዓ ኣነ በዛ ነብሰይ ሰብ እየ ከስ ይበል ነታ ሰብ ክረክብ ዝመፃኸዋ እንታይ ዓይነት እንታይ ዓይነት ስነ ምግባር ካብቲ ሰብ ክምሃር ከም ዘለኒ ካብ ምንታይ ዓዲ ምዃኑ ገለስ ምሽ በቃ ሰብ ይመክሰብ ሞ ሰብ ኣነ ሰብ ይኸሲበ ዝብል በዛ ነብሰይ ማለት እዩ።

0: ይርዱን እዮም ከፀንዕ ስለ ድርዩኒ ድማ ድሕሪ ተፅኒዑ ካጂ ናዊኽ ትዘብለላ ገሎም የውፅኻ ድሕሪ ተፅንዑ ኮንካ ኩሉ ንፅዕዮ ገዛ ገለ ተፃፍ እንተር ኮንካ ግን ጎንጎኒ ትምህርቲ እያ ትኸይደላ ኢሎም ኣይፃብኡኸን እዮም ካብ ድሌትካ ኣይንግፋን እዮም
1: ትምህርቲ ኮ ቀንዲ ኣገዳስቲ ኣብ ሂወት ትምህርቲ እዩ ዋላ ትምህርቲ ገዲፍካ ናብዚ ዝምባላኻ ድሕሪ ተኸይድካ ብዘይ ትምህርቲ ዝኾነ ነገር የለ እንጂ ትምህርቲ ብዓብዪ ትምህርቲ ብጎን እዚ ንምሃር ደለና ብጎን እዚ ኢና ነፅንዖ ነዚ ከዓኒ ብጎን ትምህርቲ ኣብ ትርፊ ግዜና ትሬይንን ፕሮግራም ንገብረሉ

0: እዚ ኣብዚኣ ዝእከቡ ቆልዑ ክንየቱ ኣብዚ መፅኦም ዝስምዕዎም ዝስምዖም ደስታ ካብ ገዛ ወፅኢኻ ከመይ ጌርካ ክትነብር ትኽእል ካብ ገዛ ከምስ ወፃእካ ሂወትካ ከመይ ጌርካ ትመርሕ ብቕዓትካ ብመንፅርቲ ዝረእኻዮ ኣብቲ ዞባካ ትፈልጦም ጥራይ ዘይኮነ ካብ 12 እዩ ዞባታት ምስ መፁ ኣብኡ ትፋልጦም ምክንያቱ ሳድራ እንዳገፍሐ ሰርክል ወይካ ሰንጠቂት ናይ ስድራ እንዳገፍሐ እንዳገፍሐ እዩ ዝመፅእ እዚ ሕጂ ኣብ ምንታይ ኣብያካ ትዕቅኖ እንተልካ እዚኦም ቆልዑ እዚኦም ኣብዚ ኣለዉ ተምሃሮ እዮም ሕጂ 12 ክፍሊ ንክምሃሩ ንሰባ ምስ ወረዱ ኣብኡ ኣጋሽ ኣይኮኑ እዚኦም ኣባላት ማሕበር ኣብዚ ገዛ መፅኦም ተላልዮም ብሓንሳብ ሰሙንዲኦም 2 ዓ 3 ዓ ዝገበሩ ካብ ገዚኦም ክወፁ ከለዉ ነፍሶም ከመይ ዘመሓድሩ ሓዎም ኣለዎም ሓፍቶም ኣላቶም ስለዚ እቲ ቦታ ይሕድሶም እኒ ምክንያቱ ሕዋቶም ዝፈልጥዎም ሰባት ነቲ ማሕበራዊ ውህደት ቀልጢፉ ክርዕምዎ ይኽእሉ ስለዚ እዚ ኣዝዩ ፅቡቕ መደብ እዩ ኣብ ናቶም ተመክሮ ኣብ ናቶም ፍልጠት ኣብ ናቶም ጠባይ ዝውስኽ ዓብ ነገር ስለ ዝኾነ በዚ ኣጋጣሚ ሓደ ዓብዪ ትምህርቲ ዝቆስምሉ መድረኽ ወይ ከዓ ባይታ ኢለ ዝገልፆ ማለት እዩ
1: ውድድር ምዃኑ ከይተርፎ ኩሎም ኣባላት ቅሓት ዕምባባ ክዕወት እዩ ዝነበረ ባህጎም ይኹን እምበር ድያን ውፅኢት ዝነግሩሉ ሰዓት ምስ ኣኸለ ነታ ዋንጫ ሓንቲ ንኡ ዞባ ክትወስዳ ምዃና ፍሉጥ ስለ ዝነበረ ኣብቲ ገዛ ፍርሂ ይንበብ ነይሩ ኣስማት ዕውታት ክንገር መጀመረ ዝነበረ ውዕኡ መንፈስ ዕብየት ናይቲ ውድድር እዩ ዝገለጽ ብዓወት ንኡ ዞባ ዓረዛ ድማ መደምድምታ ረኺቡ ንዓወት ናይ ዛ ንኡ ዞባ ዝፅምብሉ ኣባላት ናይ ካልኦት ንኡሳን ዞባታት ክትርኢ ከለኻ ፍቕሪ ኣብቶም ቆልዑ ከም ዘለዉ ትክንዘህብ በዚ ድማ እዚ ናይ ፈለማ ቅነ ቅያሕቲ ዕምባባ ዝዋዶብ መፈፀምታ ረኺቦም
2: ቀዳመይቲ ኮይና ዝተዓወተት ንኡ ዞባ ዓረዛ ቀዳማይ ኮይኖም ተሓዊቶም ኣሎ።

0: ለሕጂ ተልኦ ሆና ይብለና ውጩ ነዚ ኣብ ከባቢ ጢዖ ዘሎ ፀላኢ ምድብሳሽ ንሓለፍተይ ከዓ ንዓና ሞራል ንምስዳቂል እዩ ንሓለፍተይ ከዓ መነመን እዮም ዝኸዱ ምሳይ ኢለ ተወኪሰ እዮም ሓለፍተይ ከዓ ብርጌ 63 ምስ በሎኒ ዓሰብ ኣለኹ ኢለ እዮም ሓሙሽተ ሓይልታት ሓሙሽተ ወጥለን ናይ ኮማንዶ ከዓ ነረ ኣብዚ ብጣቂዒትን ጨብጨባን ሰብ ከዓ ኩሉ ከምብተይ ክዕንድር ጀሚሩ
1: ሓደ ብርጌድ ናይ ናትና ኣጋር እውን ብባሕሪ ዝተበገሰ ነይሩ ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን እቲ ኣጋር ይኹን ብሲሞቲ ገይሩ ብምዕራብ ገይሩ ንጢዖ ተበጊሱ ማለት እዩ ኣብዚ ሙሉእ ለይቲ ክንከይድ ሓዲርና ኣብ ከባቢ ጢዖ ምስ በፃሕና እቶም መገዲ መሪሖም ዝኸዱ ዝነበሩ ናይ ስለያ ይኹኑ እቶም ህዝቢ ኣብ ጥቓ ፀላእ ከም ዝበፃሕና ተሓቢሩ ማለት እዩ
2: ሓደ ጉጅለ ናይ ዜና ገርዓሎ ተበጊስና

0: ኣብ ቀረዓሎም ሰኣተና ኣዝዩ ብዙሕ ሰብ ኩሉ ክፍልታት ናይ ትውድብ ሰራዊት መካናይዝ ኩሉ ተኣኪቡተን እዩ ኣብቲ ቦታቲ ሓሙሽተ ኣባላት ዜና ኢና ኣቲናብኡ እቲ መግለፂ ተዋሂቡ ስራሕ ንስራሒት ነዚ ናይ ደንከን ንጠዖ ምዃኑ እውን ተሃቢሩ ኣብዚ ሕጂ እቲ ነጥበታት ናይ ዜና ብክልተ መንገዲ ክስነድ ከም ዘለዎ እዩ ተሃቢሩ ሓደ ብመሬት ሓደ ብባሕሪ እቶም ብባሕሪ ምስ ሓይሊ ባሕሪ ተመዲቦም ዝኮኑ ተኸስተ ግረመድን ዮናስ መሓርን ሓደ ሽሙ ዘይዘከርክዎ ናይ ሓይሊ ባሕሪ ሰኣላይ ነይሩ እቶም ብመሬት ተመደብና ንኸይድ ከዓ ማንኤል ሓድጉ ተኣዛዝ ኣብርሃ የማነስ እዩ ነይሩ
1: ንሸነኽ ምዕራብ ከይድና ንሲሞቲ ምስ ሓዝና ካብኡ እንዴ ዘሎ ምብራቅ ገፅካ ስለትጥምት በዓልጢዖ ንጎላጎል ስለዝኾነ ብሙሉን መኻይን ሉቺ ትፋያ ተባሂለን ሉቺ ትፍየ ንኸዳ ስለዝነበራ ምስ ዝነበረ ምቆት ምስ ዝነበረ ጎላጎል ፀላእውን ከይሪኦ ስለዝፍራሕ ዝነበረ ነብሶ ወከፍ ኣብ ውሽጢ ጋቢና ኣትዮ ከይ ዝመርፅ ሰብ ኣይነበረን ልክ ከም ኣቑሑት ብድሕሪ ተፃዒኑ ከይድ ይደል ነይሩ እቶም ሽዑ ዝነበሩ ኣውቲስታታት ከይተዘከሩ ክኾኑ ስለዘይግብኦም ማዕረ ሓደሓደ ግዜ ትኻስ ወሲድዎም ማኪናን ማኪና ዝጋጭዋሉ ግዜ ነይሩ እዩ
2: ኩሉ ሰራዊትና ይበገስ ተባሂሉ ተበጊሽና ካብ ማርሳ ፋጥማ ተበጊሽና ንጥዕ ክንኣቱ ከቢድ ሳጅ ኣለዎ ብፍላይ ዘን መኻይን ዳርጋ ወፀት በለስ ኣይነበረን መብዛሕትኡ እንተን ወፅአን ድበሃላ ዘን ወተሃደራዊ መኻይን ዘን ታንክታትን እየን ኩሉ ሰራዊት ከዓ ካብ መኻይን ወሪዱ ናብተን ታንክታት ዳርጋ ደይቡ ፀላኢ ማለት እቲ መሬት ምስ በርሀ ዋላ እቲ ጥዑ እውን ዋላ እቲ ብሓበሬታ ናይ ካርታ ተፈለጥካዮ እቲ ንፁር ክስታይ ግን ንፈልጦ ይነበርና
3: ኣፍልጦ ይነበረናን ጥራይ ንቅድሜካ ትኸይድ ብዓይንኻ ምስ ረእኻዮ ጥራኢኻ እዚኣ ትኸውን ኢልካ እቲ ስጉምቲ ክውሰድ እምበር ብልክዕ ናብኣ ክእትዉ ዝኽእሉ ነታ ቦታ ዝፈልጥዋ መራሕቲ ይነበሩን ኣብ መወዳእታ ውጭ ኸማን መስጊድ ኣላታ መስጊድ ድረኣየ ጢዖሳያ ማለት እዩ ልሽዑ መስጊድ እንደሪኢኹም ንሳያ ስለዚ መስጊድ ኣብ ቅድሚኹም እንዳረኣኹም ኪድ ምክንያት ዝነውሐት ስለ ዝኾነት ንሳ ክትረአያ ካብ ምባል ከምቲ ዝተባህለ ከዓ ስጋብ ሰዓት ትሽዓተ ኢና ብመካይን ከይድና ግን ግመ ነይሩ
4: ጢዖ ክነቅቱ ከለና ዝክረኒ ጢዖ ቁቁር ክንሪኦም ዝጀመርና ከባቢ ሰዓ ሸውዓተ ገለ ኮይኑ ሸውዓተ ገለ መለ ጎደ ሰዓ ሸውዓተ ነፋሪት መፅያ ብለ ለና ርአና ትፅቢድ ድዮ ዝነበሮም እቶም ፓይሎት ክንዲ ዝኣክል ሰብን ገለን ፅኤልና ክንመፃ ንክእል ኢና ድዩ ዝበሃል ነይሩ ወዘተ ዋላ ሓንቲ ተቃውሞ ተረይርከ ይገጠመና ናብ ጢዖ ተፀጊዐና
5: እቲ ናይ ውግእ ደንከል ካብቲ ውግእ ሲ እቲ ምድረ በዳ እዩ ዝሃሲ ነይሩ ምክንያቱ ፅርግያ የለን ኩለንተን ማካይን ከዓ እተን ማርቸደስ ከምተን ታንክታት እየን ኮይነ ተን ታንክታት ከዓ ነተን ኩለን እስንን ስሒበነን ዝኸዳ ነይረን ስለዚ ተፃዒንካ ትኸይድ ናይ ጢዑ ከዓ ልክዕ ከምኡ እዛ ሕጂ ታባ ውጭ ዝበሃል ዘላ እዛ ዝበረኸ ተረኺባ ሽዑኡ ኣብኣዮም ወፂኦም ንዓኻ ሓይልና ከዓ ፈትሽና ይኸ ሓንቲ ፅንሐን ቀጥታ ሽዑ ውጭ ኣብኣዩ ተሰቂሉ ድሕሪዚ ሕጂ ኣብኣ ኮይኑ እዚ ስለዝነበረ ነፈርቲ መፅአን ደብዳብ ገይረና ኣሎም ንሕና ሕጂ ስጋብታ ፀላእ ትኩሰልና ስኢልና ኢና ኣትና ኣብ ታንክታት ኢና ተፃዒና ፀላእ ሕጂ መድፍዕ ጀሚሩ ባዕሉ መድፍዕ ስለዝጀመረ ኩናት ተጀሚሩ ኣሎ ማለት እዩ ካብ ታንክታት ወሪድና
6: ኣብ ጢዖ ተሰሊፉ ዝነበረ ኣፅዋር ሓይሊ ባሕር ወገን ማለት ኣብ ፈጣናት ጀላቡ ዝተፃዕና ቢኤም 21 ማለት ሓደ ሻምብቆ 2 16 ሚሜ 2 75 ሚሜ 2 ዙ 23 ሚሜ 3 ሰራዊት ዘመላልሳ ጀላቡ 4 ተተኳስን ነዳድን ዘመላልስ ጃልባ 1
7: ሕጂ ንሕና ሰዓትና ተዋሂቡና ኣጋር ሰራዊት ከዓ ኣቦካ መፅእ እታ ሚዛን ኣብኡ ክትሕሎ ተባሂሉ ግን ኣብኡ ናይ ኣጋር ሰራዊት ፀገም ኣጋጢሙ ምሽካል ኣጋጢሙ ሕጂ ንሕና ወጊሕና ሃሪምና ግን ሰሊጡና ኣብቲ ማዓስከረን ኣቃፂልና ኣቢልና ንኣንደዳይ ዝብሎ ናይ መብራቕ ናይ በዓል ገልዓሎ ዘሎ ጎቦታት ኣብኡ ተመሊስና ውዒልና
8: ሸነኽ ሰሜን ካብቲ ስግር ደርመሰት ኣላ ህፃ ኣብኡ ከነውርድ ሰራዊት ይትመደብ እጂ መጨረሽታ ንሕና ፅዒና ብግስ ምስ በልና ከባቢ ገሊኣ ዕምደዳይ በፂሓ ገሊኣ እንዳኸደት ኮላ ግን ብመሬት ኣይሰለጦምን ኣጋር ብደጌርቶ ገይሩ ብነው ካብ ዝጥወ ውዒልና ሓደ መዓልቲ ማለት እዩ ኣብ 27 እንደውግሕ ለይቲ ግን ንሕና 275 2 ረሽራሽን ዝሓዘት በጠሎ ንናሕና ንጥዕዮ ተበጊስና ድሓር ግን ኣብ ምውጋሕ ገፁ ስለ ዝኸደ ከዓ 3 ፈረቓ

0: ገለ ምስ ኮነ በቃ ኣዘዝትና ነበሩ በልዎን ዝብል መምርሒ ምስ መፀ ተኽሲ ተጀሚሩ ማለት እዩ። ተኽሲ ተጀሚሩ ህውኽ ኢልና እውን ኣይከድናን ዳርጋ ክሳብ ድበር ፀኒሕና ወፅ ኮልናስ በሪሁ ነይሩ በሪሁ ንሕና ኣብ ከባቢኡ ዘለዋ በዓል ሳሕል ምዕድር ገለ መለ ተኣሊና ርሑቕ ኣይኮነን ካብኡ እቲ ሸራታት ኤልልና ካብ ነፋሪት ሰዓሸዓተ ከባቢ ከዓኒ ብኣጋር ኣትዮም እሶም ከኣት ከለዎ ብቲ ቀትሪ ንሕና ዝኾነ ዝገበርናይ ሓገዝ ኣይነበረን ግን ናብ መሬት ገፁ ድርኢ ነበረ ብረታት ሽዑ እቲ ኣጋር ከኣት ከሎ ኩሉ ናብ ባሕሪ ገፁ እዮ ኣንፈቱ ገይሩ ነይሩ
1: ጥሜት ነርና ሽዑ ናይ ብሓቂ ዝኾነ ግን ንዕኡ በዲህና ንኸይድ ነዳዲ ክንመልአን ስለ ዘለና እንደገና ነዳዲ ይመልአን ሕጂ ንዓይ እንታይ ይብለኒ ዓንዲ ሕሸል ሙሉእ ማለት ክከይድ ውዒ ለምሰል ሙሉእ ለይቲ ከዓ ንዕአን ኩለን ክመልአን ኣለኒ እሰን መመሊአን እየን ድቅሳት ማካ ኣነ መሊአ እንደገና ከዓ ንጎ ወጋሕታ ምስአን ክኸይድ ኣለኒ ስለዚ ናይ ቁሩብ ሰዓታት ክዕርፍ ከምዘለ ናይዕድልንን ዕሪፈ ሞበይ ከርክመደዳር ዘይተረብ ናባይ ትስራሕ ኢለ ዳርጋ ንጢዑስ ክንደይ ክተርፈና ከሎ ረግረግ ይጅምረና ሕጂ ዚ ረግረግ ጀሚርና ነቲኣ ክተውፅእ ማተካ ይትተሓዝን እያ ርዴት ኣለዋ ወታደራዊ መኪና ስለ ዝኾነ ነቲኣ ከተውፅእ ነቲኣ ከተውፅእ ነቲኣ ከተውፅእ መቸም ተራባሪብና ንኸይድ ኣብ መጨረሻ ብዘለና ዓቕሚ መቸም ተፀጊዕና ያላ ውረት ተባሂሉ ዳርጋ 5-6 መኪና ሰራዊት ሒዞም ናፍቲ ኩናት በፂሖም እዮም ዋላ ዝተሃርሙ መራሕቲ ማካይን ከማ ነይሮም እቲ ኩናት ኣብ ርእሲ መኪና ከለዉ እዮም ጀሚሮሞ
2: ስታስቲካዊ ሓበሬታ ከም ዘረጋግጾ ጸላይ ብዓቕሚ ሰብ እኳ ጸብለልትነት እንተነበሮ ወገን ኣብ መካናይዝ ዳፅዋር ዝያዳ ናይ ጸላይ ዓጢቑ ስለ ዝነበረ ብልጫ ነይርዎም እንተኾነ ኣብቲ ካብ ገልዓሎ ንጢዖ ዝነበረ ጉዕዞ ካብተን ወገን ዓጢቕወን ዝነበረ 15 ታንክታት 7 ታንክታት ኣብቲ ውግእ ኣይተሳተፋን መዳፋዓትን ረሻሻትን እውን ቀጻሊ ምሽካል የጋጥም ስለ ዝነበረ ዝበዝሐ ኣብቲ ስራሕ ኣይተሳተፈን
3: ጸላይ ናይ 3 ታንክ የን ነይረኖ ፀረ ታንክ ነይሮ መድፍ ነይሮ ረሻሽ ነይሮ መጠውኒ ግን እቲ ኣጋር ሰራዊን እውን ሓያል ኣይነበረ ናይ 3-4 ሻለቃታት ካብኡ ዝሓልፍ ኣይነበረ እቲ ውግእ ቲዖ ከይበፃሕ 15 ኪሎ ሜትር ምስ ተጀመረ ጸላኢ ቀልጢፍ እዩ ካብቲ 15 ንጢዖ ኸይዱ
2: ካብ ገልዓሎ ንጢዖ ኣስታት 140 ኪሎ ሜትር ተጓዒዙ ንግሆ ጢዖ በፂሑ ወጊሑ ስለ ዝነበረ ወገን ኣታሓዛ ጸላኢ ከጽንዕ ዕድል ኣይረኸበን እንተኾነ ታንክታትን ኣጋር ሰራዊትን ማዕረ ማዕረ ረሻሻት ድማ ቁርብ ድሕር ኢሉ ተገዲሙ ናብቲ ማዓስከር ከም ዘምርሕ ኣብ ቅድሚኡ ዝፀንሐ ጸላኢ እንዳሃረመ ካኣቱ ተሓቢሩ ጸላኢ ተኽሲ ምጀመረ ድማ እዩ ብልክዕ ቦትኡን ኣፅዋሩን ክፈልጥ ዝኽኣለ ብድሕሪ እዚ ወገን ኣንፈት መጥቃዕትን ኣተዓዳድላ ዓቕምን ክፈልጥ ስለ ዝኽኣለ ነቲ ውግእ ንምእላዩ ተኻኢሉ ናይ 0 ሰዓት 6 ባደባዶ እኳ ክጅምር መደብ እንተነበረ ብሰንኪ ራሕቂ ጉዕዞ ብደቡባውን ምዕራባውን ሸነኽ ኣብ ዝርከብ ጎላጉል ስለ ዝረፈደ ሰዓት 9 ባደባዶ ንግሆ ብቐጥታ መጥቃዕቱ ብምጅማር ሙሉእ መዓልቲ ውግእ ተኻይዱ ሰዓት 15 ባደባዶ ድሕሪ ቀትሪ ጢዖ ሓራ ገይርዋ
4: ጢዖምን በይንኣቱ እንታይ ገለመለ ዋላ ሓንቲ የብልናን ምክንያቱ ተሓሕዛ ፀላእ ስለ ዘይንፈልጦ መታዕተተዊና ከዓ ክንውስን ኣይንኽእልን ኢና ብተኽሲ ናይ ፀላእይ ጥራይና ንምራሕ ጠላኢ ሰዓት 9 ምስ ተፀጋዕናየ ተኽሲ ጀሚሩ ባዕሉ ነዚ ካብቲ ተኽሲ ናቱ ተበጊስና ከዓ ኣፅዋርናን ሰብናን ኣማዓራሪና ብሉ መዓልቲ ክነዋጋ ውዕልና ማለት እዩ
5: ማርሰፋጡም ኣብ ሰዓተና ቦቢልና ገዝጊስና እዚ መስመር እዚ ብምሉእ ሳጃ ንመጓዓዝያ ምቹእ ስለ ዘይነበረ ገለ ኣህርታት ይሽከላ ገለ ይቕፅላ ገለ ኣህርታት ይሽከላ ይቕፅላ ዕለት 27 ሰዓት 9 ከባቢ ኣብ መንጎ እዚ ታባውጭ ንብሎን ኣብ መንጎ ጉራራሕ ንብሎ ቦታ ጎልጎል ኣብኡ ኢና ንተኣኻኸብ ኣብኡ ምስተኣከብና መጥቃዕቲ ካብኡ ኢና ንብገስ
6: ስለዚ ምርጫ ትበሃል ነገር ተደየለ በቢ ዘለካ ነፈልካ ወሪድካ ሞታው ጥራሕ ዝወደቐ ይለዓል ገለ ይለዓል ትዕድልናና ኣብቲ ቀዳማይ ድፋዕ ዝብሎ ዝገበሮ መንበሪ እየን ትበሃል ሕፃ ገይራ ዝብናርቲ ሕፃ ቁሩብ ትኸሚር ዝነበረ ብዙሕ ክስራሕና ኣይከኣለን ቀልጢፍና ነቲያ መውዓል ዝበሃል ናተን ሒዝና እቲያ ወደብ ኢና መፂና ኣዋደብ በቃ መንጥል ተመንጠል እዩ ኩሉ ነገር ማለት እዩ መወዳእታ ክፈትሓ ዝኽእል ፈትሓ ድሓር ትፈትሓ ወዲ በላይ እዩ ንወዲ በላይ መወዳእታ ሓንቲ ታንኪ ምፃልናን ዝያዳ ደህያ ናይ ኣማን ፀጥታላ እዩ ደህና ነሮም ታንኪ ምስ መፃትና ኣብ ኣሰቂልና እዩ

0: ሓደ መራሒል ናይ ወዲና ኣሰባኢሉ ካልኦት ተራገረ ኣትዮም መራሒሉ ኣሰውዩ ትስዎ ኣሰውዩ ሓንቲ ክናሃለ ምስ ረገፅና ድሕሪ ፀላይ ፋሒል ወይ ኢድ ሂቡ ገዲ ባሕር ዝኣቱ ተበታቲኑ
1: ሓደ ድኻም ናይ ፀላእ እንታይ ነይሩ በቲ ንሱ ድመፆ ብኡይ መውፅእ እዩ ካልእ መውፅእ የሉን ባሕሪ ተ

0: እቶም ክልተካ ተባላሸንእዮም ድ ሓዲገንኦም ኩሉ ፀላኢ ኣብ ሓደ ኩጀት እታ ኩጀት ከዓኒ መዓት በዓቲ ዘለዋ ሰብ ክኣትዎ ዘይክእል ብባሕሪ ሃጓፍ መሬት ዘለዎ እዩ ድልዱል ድፋዕ ዝገበራሉ እዩ ኣብዚ ስዒልካ ይኩም ካንታኣቱ ደብዳብ ክካየድ ኣሎ ፅንሑ ተባሂሉ ሓይልታት ነዚ ሓንሳብ ፅንሑ ንሕና በቲ ድሕቦኦ ባዕትታት ብጎንካ ክህረም ተባሂሉ ምስ ቀረበ ኣይፀንሐን ድመውት መይቱ ዝማረካ ተማሪኹ ስለዚ ንጢዖ ኣነኸባና ክትሪኦ ክል ሓደ ብፃይና ብሳይ ዝነበረ ሓኪም ተሰዊኢና
1: ኣዝዩ ከቢድ ውግእ ነይሩ ክሳዕ ባሕሪ ኣትዩ ፀላእ እዩ ዝዋጋእ ነይሩ እቲ ንዕና ዝሓገዘና ግን ናህና ተመክሮ የብሉ እንቲ ኣብኡ ነበረ ሓምሻይ ነበልባል ክፍሎ ጦር እዩ ዝበሃል እታ ሓንቲ ብርጌድ እያ ከ ጢዖ ነራ 141 እትበሃል ሓንቲ ብርጌድ እዛ ብርጌድ እዚኣ ከ ክልተ ሻለቃ ናታ ኣብ ጢዖ ፀኒሕና እቲ ክልተ ሻለቃ ግን ካብ ጢዖ ወፃኢ ንጢዖ ዝሕሉ 45 ኸውን ማእስከራት ነይርዎ በዓል ብሔታ በዓል ኣዮሚን በዓል ዓዳይሎ 5ሽተ ዝኸውን ማእስከራት ነይርዎ ስለዚ እቲ ዝጠቕመና ንዕና እዚ ኩሉ ማዓስከራት ንድሕሪት ገዲፍና ኢና ንጢዖ ንኣቱ ዘለና ማለት እዩ እቲ ጢዖ ዝነበረ ሓይሊ ክስምድድ ክብህርስ ባህርያዊ እዩ ምክንያቱ ዘይትፀበየ እዩ ክንመፀቲ ኮይናስ በተን ሓለዋ ናይ ጢዖ ተመዲበን ዘሎ ኣህታት ምስአን ተዋጊእና ክንመፅ ነይርና
2: ብሸነ ከየማን ሓደ ማዓስከር ነይሩ ናይ ብሕታ ዝግቦ ንዕኡ ከም ዘለዎ ገዲፍና ትራይ ንቅድሚት ክሪፅናይና ኸልና
3: ኣብ ብሕታ ዝተባሃለት ቦታ ካብ ጢዖ 57 ኪሎ ሜትር ራቢላ ርሕቀታ ንሸነኽ ባዳ እያ ኣብ መንጎ ጢዖ ባዳ ዓደይሎ ትርከብ እስትራቴጂካዊት እያ ካልኣይ ከዓ ማይ ዘለዋ ቦታ እያ ካብቲ ከባቢ ስፍሊት እያ ነይራ ኣብኡ ሕጂ ሓደ በጠለን ናይ ፀላእ ነይሩ ሰለስተ ታንክ ተመዲብዋ ነይሩ እታ ማእስከር ንምድምሳሳ ውጩ ንኩሉ ኩነታት ኣብ ግምተ እት እሞ እምበኣር ድሕሪ ሸነኽ ድሕሪ ታለያ ኮይና ንሕና ጢዖ እንተሒዝና እያ እሱ ዝኸደ ስለ ዘይብሉ ነዚኣ ሕጂ እግነርና ንኸቶ እዚኦም እተን ታንክታ ሰለስተ ተሓሲቡ ዝነበረ ንዑ ገዲፍና ጢዖ ከነገድመና ኣብ ድበፅሐ የብሉ ናብኡ ከሎ ክጠፍእ ኢልዎ ድሕሪኡ ጢዖ ምስሓዝናያ ኣብ መጨረሻ ንፅባሒቱ ትፅዋሮም ደርብዮም ማይ ፀሚኦም ኣብቲ ጉቦታት ነይሩ ናብኡ ገፆም ምስከዱ ገሊኦም ህዝቢ ተቐቢልዎም ብድሕሪኡ ኩላታ ማዓስከርሲ ብከም ዝተወድአ
4: ሕጂ ጢዮ ክንከይድ ከለና ካብቲ ሓንቲ ሓይሊ ዝተበላሸዋ ተረፋ ታንክታት ነይረን ኣብ ባሕሪ ዝገደፈዎ ሓንቲ ታንኪ ነይራ ማርሽደስ ከዓኒ ሕፃ ኮይኑ ምስጋር ኣብይዎን ሕጂ ዝግበር ስለ ዘይነበረን ነዘን ሓይልታት ኣብ ታንክታት ፀዓንውን ተባሂልና ሃሰስ የልካ ሽዑ ጢዮ ተረኺባ ጢኦ ምስ ረኸብና እያ ፀላእቤ ናይ ቦታ ሒዙሉ ንፈልጦ የብልናን ሓንቲ ክነረጋግፀላ ንኽእል ተኽሱ ከፊት ኣብይኩም ከምዝሓዘን ምፍላጥ እዩ ኣብቲ ሕፃ ከ ተን ታንክ ፀጊዕዎን ፀኒሑ ንሕና እውን እኩላት ታንክታት ነይረን ናትና ጥራይ 8 ነይረን ካልኦት እውን ዘርከባና ስለ ዝነበረ እኩላት ታንክታት ነይረና እታ ናይ ጢዖ ኩነታት ሰዓት 3 ተወድአ
5: ፀላኢ ካብ ጢዖ ኣቐዲሙ 14-15 ኪሎ ሜትር ሒዝዎ ይፀንሕ ማለት እዩ ስለዚ ምስተን ቀዳሞት ኣህዱታት ዝነበሩ ምግጫው ይፍጠር ግን ውሑድ ከምዚ ፀረ ስለያ ኢሉ ዝሓለፈ ስለነበረ ቀልጢፉ ንድሕሪ ትኸይድ ማለት እዩ ኣብዚ ሽዑ እዚ ኩሉ ኣጋር እዚ ኩሉ ማካይን ኤምዳ ድፀዓና ገለመለ ድፀዓና በቃ ኣብ ሑፃ ሌጣ ሑፃ እዩ ዝኸይድ ከምዚ ክመፃካ ከሎሲ ሓደ ዓብ ዓርሞሸሽ ገለ ዝመፃካ ዘሎ እዩ ዝመስለካ ምናልባት ንፀላእ እውን ኣሰንቢድዎ ክኸውን ይኽእል እዩ ስለምንታይ መሕቢኢ ይብላን ቀላጢያ ዋ ሓንቲ ናብዝን እውን ዘብል የብልካን ኣብዚ ተገዲምና ሽዑ ንጢዖ ስጋብቲ መስመር ተኽሲ ነቶም ሓይልታት ፅዒና እቲና እዮም ነፍሲ ወከፍ ታንኪ እንተወሓደ 20-30 ተጋደልቲ ናይ ፓራኮማንዶ ሒዛ እያ ተኣቱ ናብቲ ውግእ ስጋብቲ ውግእ ዝቐርብ ማለት እዩ ኣብቲ ውግእ ምስ ተፀጋዕና ንጢዖ ንኸባ ማለት እዩ ንጢዖ ምስ ከበብናያ ሕጂ ጢዖ ብባህርያዊ መገዲ እዚ ካምሲን ዳኣከቦ ቦታታት ነይርዎ ኣብቲ ገምገም ባሕሪ ከዓኒ ፀለምቲ እማን ዓይነት ምስ ድፋዕ ዝመስል ነይሩ እዚ ኩሉ ደብዳብ እንተገበርና ፀላኢ ኣብኡ ድፋዕ ሒዙ ኣትሪሩ ሒዞም ማለት እዩ

0: ብድሕሪኡ ብፀጋምና ዝነበረት ቅድሚኡ ሓደ መራሒ ጋንታ ወዲ ነቢያት ዝበሃል ናይ 52 ኣብቲ ኩነታት ናይ ሕርጊጎ ተላሊና ስለነበርና ቲሌላ እውን ነዚ ስለጠቕመና ንዓይናስ በዚ ኣለዋ በዚ ኣለዋ በዚ ኣህረመልና ኢልኒ ታንክ እቲናያ ኣብ ካምሲን ዝተኣከቦ ንሻምብቆ ልክዕ ምዚኣ ምስ ገበርክዋ ነቶም ናይ ሓይሊ ባሕሪ ከዓኒ ብላዕሊላዕሊ ከምዚ ኢላ ትመፅእ ነራ ምልክት ጌርናሉ ምልክት ጌርናሉ ኣይ ሰምዓናን ምስቲ ናይ ድምፅት ናይ ታንክን ናይ ወግእን ክሰምዓካ ይክእልኒ እዩ ፀረ ታንክ መፅኡ ይሃርማ እታ ናይ ሓይሊ ባሕሪ ኣብኣ ትቃፀል ማለት እዩ
1: ኣብ መሬት ኣብታ ፎርቶ ናይታ ማርሳ ናይ ጥዕኦ ኣብኣ ተተኺሉ ዝነበረ መድፍዕ ናይ 76 ይትኮስ እዚኦም ከ ረዲ ኩሎን በቦትአን ሒዘን እየን እሳ ግን ካብኣ ተተኩሱ ንጎኒ ነዚያ ንሃና ናይ ወገን ታንኪ ናይ ሓይሊ ባሕሪ ብጎኒ ይሃርማ ሕጂ ዝመድፍዕ እዚ ምስ ተተኮሰ ነታ ታንኪ ኣብ ድሕሪት ወገን እዩ ዝሃርማ ነታ ናይ ወገን ናሃና ማለት እዩ ጎንበል ኣብርሃም ጎንበል ንብሎ ዝሕዛ ዝነበረ ብድሕሪት ሃሪሙ እቶም ኣባላት ኣብዚ ናብዚ ንትኩሱ ዝነበሩ ክልተ ፊትን ድሕሪትን ዝነበሩ ንሳቶም ይስውኡና ክልተ ስውኡና ክልተ ከዓ ካብኣቶም ንቅድሚት ወገን ዝነበሩ ዝተተኸስቲ ይውግኡ
2: ፅዕፅዕ ኩናት ነይሩ ተዋጊእና ተዋጊእና ብዝኾነ ኣብታ ሰዓት 11 ታንክና ተረ ኣነ ብከቢድ ስንክል መሓሪ ጎይቶኦምን ሓጎስ በርህን ኣብኣ ይስውኡና ፀትናዮም ኣሕዋትናዮም በቃ ኣብኣ ይስውኡ እጂ ትተሃራርማ ብጎኒ እዩ ነይሩ ድሕሪት ኮይኑስ ጎኒ እዩ ነይሩ ኣብቲ ናይ መድፍዕ ተትኸውን ነይሩ ኩላህና ክሳይ ምኮና ነርና ኣይምተረፍና ዝኾነ ግን እታ ታንኪ በቲ ጎና ስለተሃርመ እሶም ተሰውኦም ኣነ ከዓ ብከቢድ ተሃሪመ ዓብደርቃድር ሸዲን ከዓ ፎኪስ ማህረምቲ ይህረም ኣብኒ ኮይኑ 76 ዝሃርምና ነይሩ መቸም ድሕጉሰ እንተልዩ ከዓ ሽዕቡ እታ ዳሃረመትና ንዓናስ ኣብቲ ሓንቲ ታንክ ዝነበረ ክፍለ ሃርማ ብኒ
0: ንዓና ከዓ ክንትኩስ ስለ ዝረኣየና ቐፃሊ ኣብቲ ንታንክታት ንትኩስ ኣብቲ ኣጋር ንትኩስ ስለነበርና ፀላእ ከዓ ነታ ታንክና ስለ ዝረኣያ ፀረ ታንኪ ገይሩ ነቲ ላዕለዋይ ኣካል መእተው ናይ ኣዛዝ ታንኪ ንዕኡ ይሃርሞ ማለት እዩ እሱ 50 ሜትሮ ንድሕሪት ይወድቕ መለስ ያቆብ ዝበሃል ሓኪም ምሳና ነበረ ኣብኣ ይውጋእ ማለት እዩ እቲ እቲ ዝበዝሐ ሓይሊ ናይታ ታንኪ ግን ኣብ ድፋዕ እቲናየ ስለነበርና ሓደጋ ኣይነበሩን ትማህረምቲ ጥራይ እንታይ እያ ተሓማቕ ነራ ኣነ ክትኩስ ኢለ ከምዚ ኢለ ስለይርኢ ስለነበርኩ ኣብኣ ፀኒሐ እንተ ዝኸውን ምናልባት ከቢድ መስዋእቲ መጋጠመ ነይሩ ኣነ ግን እቱ ክብል ከለኹ ነቲ ዳሕርዋይ ኣካል ሒዝዎ ኸይዱ ስለዚ ኣብኣ ካብ መስዋእቲ ድሒነ ሕጂ እቲ ቱሬት ኣዛዝ ታንክ ዝኣትወሉ ኣሎ ማለት እዩ ኣዛዝ ታንክን እዚ መድፋዕ ጅን ኣነ ብኣ ርአ ዕላማ ኣቴ ክትኩስ ምስ በልኩ እሱ ከዓ ርእኒ ፀኒሑ ፀላእ ማለት እዩ ምሳሃረሞ ነቲ ላዕለዋይ ኣካል ሓጢጥዎ እዩ ዝኸይድ ማለት እዩ 50 ሜትሮ ዝኸውን ንድሕሪት ተሓፂን ተደርብዩ ጋራጅ መፂኦም ሽዑ ካብ ካልኦት ካብተን ታንክታት ይዕረማት ኣ ታንክ ኸን ኣብ ውግእ ቀፂል ኣብ ድሕሪ እዩ ማለት እዩ ኣይተሰናኸለትን
3: ሓንቲ ግን ዝከረኒላ ሰዓት 9 ገለ ከባቢታት ቅልዕ ኢላ ታግመ ምስ ወፀት ነፋሪት ነቲ ሙሉእ ሰራዊት ዳኣቱ ዝነበረ ማኪኑ ርእይዎ እዩ ብኤቪኤም ከም ተሰምዐ ዝክሮ ዝክሮን ኣይፈልጥን ምስቲ ግዜ እቲ ከዓ ናይ ሳዳም ወራር ስለ ዝነበረ እቲ ፓይሎታ ይልወሰጋ ይህማ የሳዳም ወራር ኣይዘለም ኢሉ ተመሊሱ ኸይዱ
4: ሓይሊ ባሕሪ ህዝቦት ሰራዊት ወጋሕታ 27 ለካቲ 1991 ካብ ሰዓት 4 ባዶባዶ ክሳብ ሰዓት 6 ባዶባዶ ነቲ ብመሬት ዘጥቅዕ ኣህዱታት ደገፍ ክገብር ብዝነበረ መደብ ኣብ ልዕሊ ማዓስከራት ጢዖ ብርቱዕ ደብዳብ ስለ ዘካየደ ጸላኢ ሓለውኡ ናብ ባሕሪ ከም ዘተኩር ስለ ዝገበሮ እቲ ብመሬት ዝግዝግዝ ዝነበረ ህዝባዊ ሰራዊት ክሳብ ንጢዖ 3 ኪሎ ሜትር ዝተርፎ ብመካይን ተጓዒዙ ጸላኢ ድምፂ ታንክታትን መካይን ወገን ምስቲ ንሰማይ ዘዕርግኦ ደሮናን ምስ ረኣየ ኣዝዩ ተዳሂሉ ኣዛዚ ናይቲ ከባቢ ሰራዊት ጸላኢ ንሰራዊት ጸላኢ ንሰራዊት ህዝባዊ ግንባር ክምክት ረዳት ክለኣኸሉ እኳ እንተሓተተ ብዘይካ ጸኒዕኻ መከት ዝብል ካልእ ረዳት ኣይተለኣኸሉን ብግብሪ እውን ዝከኣል ኣይነበረን
5: ደቡብ መፂና ነታ ኣብ ባሕሪ ስለ ዳዓፀነያ ነታ ጢዕ ግን ካብ ጢዕ ድወፀ ሰራዊት የለናዩ ሓንቲ ጃልባ ጥራሕ ንሕና በቲ ገምገም ባሕሪ ስለ ሓንቲ ጃልባ ክትከይርና እንተይ ኣዘ ናይ ወታደራ ድያ ናይ ሲቪል እዩ ዜርዋና ሕጂ ንባዕሉ ሰራዊት ናብቲ ባሕሪ ሃዲሙ ይኣቱ ክሳብ ኣብዚ ከባቢታት ምስ በፅሐ እንደገና ናባኻይ ድምለስ

0: ንሕና ብመሬት ኮይና ብጥኢት ንቐትል ብነ ብባሕር እውን ካኣቱ ስለ ዘይክል ካብቲኡ ዝነበረ ሰራዊት ናይ ፀላእ ዋላ ሓደ ብወፀለን በዚ ተደምሲሱ።
1: እቲ ኩናት ሓያል ጥዒ ተኻልእ ጉዕዘይ ነይሩ፣ ዝኾነ ግን ዕውት ኩናት ነይሩ። ሳሳይ ሓይሊ ካልኣይ ሓይሊ ከዓ ኣብ ውሽጢ ጥዕና ኣቲና እቲ ኩናት ሓያል እዩ። እቲ ኩናት ክሕይል ከሎ ግን ብዕውት ከዓ ወፂና ፀላኢ ድወፀ የለን ኩሉ ጥፊኡ ማለትስ ምሩኽ እምበር ዝመተን ምሩኽ እዩ ድወፀ ሰብ የለን። 777 ተማሪኾም ሓደ ካብኣቶም ኤርትራዊ እዩ።
2: ብትሕዞ ስለ ዝኾነ እቲ ኩናት መፀ ምህላውናስ ምሉእ ለይተን ዓገግ ክንብል ሰምዓና ነይረ። ኣብኡ ተጀሚሩ ኣብኡውን እሰኑን ረዳት የብልን። ብድሕሪት ባሕሪ እዩ ጥራይ ክዋጋኣ ጥራይ ስለ ዘለዎን ትዕድል ካልእ ምርጫ የብለን። ኣብኣ እቲ ውግእ ናይ 4-5 ሰዓት ክኸውን ተወዲኣ።
3: ኣብ ከባቢ ጥዑ ምስ መፃሕና ክቡር ብፃይ ብርገደር ጀነራል ፍፁም ገብሪ ሂወት ወዲ መምህር መግለፂ ገብረልና ማይ ከይንፈሊ ነተገባር እውን ኣታሓሕዛ ፅቡቅ ጌርና ክንሕዞ ከም ዘለና መግለፂ ተገይሩ ብድሕሪኡ መሪሕና ተኽልና እንዳኸድና ከለና ሓይልና ይቅድም ትመርሕ ነራ ካልኣይ ሓሊ ፓራ ኮማንዶ ክፍለ ሰራዊት 96 እንዳኸድና ከለና እቲ ወታደር ንቕይሮም እምበር ትዋርድያ ዝፀንሐና ከምዚ ክንዋግኦም ኢልና ዝመፃና ስመስሎም ኣይነበረ ንሳቶም ድሓር ነቶም ኣብ ላዕሊ ኣብ ጋቢና ናይታ መኪና ኮፍ ኢልና ዝነበርና ምምስሳል ተባሂሉ ኩልና እቲ መድፋዕ ጅብሬን መድፋዕ ጅ ኣርቢጂ ሓኪም ጋንታ ኣብቲ ላዕሊ ጋቢና ይቃወምቱ ትምስዕቱ እቲ ሓኪም ምሳንጡ ረንጀር ናይ ላዕሊ ክዳን ገይርና ተኺልና ሒልና እንዳቐረብና እዚ ወታደር ኣብዚ ዘሎ እዚ ስካላ ዘሎ ሓፂን ናይ ዋርድያ ሳንዱቕ ዘለዎ ብላዕሊ ፎቅ እዮም ዝብሎ ሶም ብኣምሓርኛ ኣብኡ ከሎ ንኣቱ ኣይመሰሎን ልክዕ ከባቢ ፋዱሲ ነይሩ ነዚ ዋርድያ ካብ ዘሎ ናሃርሞ ማለት እዩ ይወድቕ ንግደም በጠሎና ክርድን ተባሂላ ትኽርደን ብገምገም ባሕሪ ንዋግኦም ሽዑ ክዓጥቁ ላዕልን ታሕቲ ንብሉ ኣስታት 5 ሰዓት ተዋጊእና ማለት እዩ። ድሕሪ 5 ሰዓት ሙሉእ ብሙሉእ ንጥዖ ንቋፃፀራ ልክ ኣብታ መግለፂ ጀነራል ፍፁም ዝበላ ኣብዚ ኣጢቕዎ ደሎ እቲ ፀላይ 3 ታንኪ ሓንቲ ረሻሽ ሓንቲ ዶዘር ኣለዋ ኢሉ ገሊፅልና ነይሩ። ጥዑም ሰሓዝናዮ ድማ ልክዕ ንሰን ፀናሕና ማለት እዩ።
4: ኣብቲ ውግእ ዝነበረ ኣሰላልፋ ወገን ብሸነኽ ደቡባዊ ምብራቕ ፓራ ኮማንዶ በጠሎኒ ክፍለ ሰራዊት 85፣ ብየማን ፓራ ኮማንዶ በጠሎኒ ክፍለ ሰራዊት 96፣ ብሸነኽ ምዕራብን ሰሜንን ድማ ፓራ ኮማንዶ በጠሎኑታት ክፍለ ሰራዊት 16፣ ክፍለ ሰራዊት 52 ከምኡ ውን በጠሎኒ ሃንደሳ ውድብን እየን ነይረን።
5: ፀላኢ ካብ ዝነበሮ እዩ ተበጊሱ ናርጋ ወፂኡ ተቀባቢልና መገዲሲ ናርጋ ብምሉኡ ሰብ ኩላ ተገደመ እያ ተባሂላ ሕጂ እቲ ንባሕሪ ከጥቅዕ ተባህለን ዋላ እውን ገለ ኣባላት ናይ ሃንደሳ ገለ 5 ነተወቅቱ ሒዞም ካብ ጢዖ ንሳሮይታ እዩ ዝኸይድ መገዲ ክዓፁ እዩ ተባሂሉ ነይሩ። ሕጂ ንሱ ተሪፉ ኩሉ ካብ ሓንሳብ እዩ ተባሂሉ
6: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይራ እያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዝኣከቦ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ። እቲ ካልእ ዝነበረ ፅንኩርነት ናይቲ ኩናት በጢልካ ክትዋጋኡ ናይ ትኽእልና ሙቆት ስለ ዝኾነ ደው ክትብል ከዓ ፀሓዩ ደንከል እዩ ኣዝዩ መሪር ዝኾነ ኩነታት እዩ ነይሩ። ዝኾነ ብዚ ብደረጃ ጋንታና ሓደ ኦፕሬተር ነይሩ ተሰውኢና ዮናስ ዝበሃል ኣብ ጢዖ
7: ሕጂ ፍሉይ ናይ ፀላኢ ኤክስታይ ዝተራእየና እነ ኣብኡ ኣብ ጢዑ ሕጂ እቲ ቦታ ስሑፃይ ሕጂ ትሪኦ ትፀንሕ ፍርፍር ኣቢሉ ይኣቱ ይኽወለካ ሕጂ ንሕና ብጎልጎል ኢና ነርና እሱ ቅርብ ብረክ ዝበለ ነሩ ከባና እቲ ዝነበርና እዩ ንሕና ማለት ሕጂ ህሮሞ ህሮሞ ክትብል ፀንሕ ትሑፃ ክፍት ኣቢሉ ይኣቱ ሕጂ ኣብ ቅርብ ፀገም ነይሩ ማለት ብልሓት ናይ ፀላ ንምግላፅ
8: ምክንያቱ ደንከል ከም ዝፍለጥ ናይ ብሓቂ ኣፃምእ ዘለዎ ቦታ ንደቂ ኣንስትዮ ይኮነንሲ ንደቂ ተባዕትዮ እውን በዳህ ቦታ እዩ ላ ፅንዓት ናይተን ደቂ ኣንስትዮ ዝተመኪቱ እዩ።

0: ኣብቲ ግዜ እቲ ልሕጂ ሓኪም እንዴ በተናተይ ሞያ ወላ ክዛረብ ኩናት 2 መዓልቲ ግበር 3 መዓልቲ ግበር 3 ለይቲ ሕደር ኩሉ ግዜ ታ ሰኸም ኣብ ዕቆን እያ ደላ ኣብቲ ሃሩርቲ በቐጥ ገዲፉሲ ሃበግ በግ ዝወፀና ግዜታት ነይሩ።
1: ታንክታት ህዝቦ ሰራዊት ምስ ኣጋር ሰራዊት ተሰሪዐን ምስ ኣተዋ ድሕሪ ሓፂር ፅዑቕን ምልውዋጥ ተኽሲ ጸላይ ምውታቱ ራሕሪሑ ናብታ መውፅእ ዘይብላ ሓውሲ ደሴት ጢዖ ኣተወ። እግሪ እግሩ ዝስዕቡ ዝነበሩ ተጋደልቲ ካብ ብምብራቕ ንምዕራብ ኣብ ጎላጉል ተሃኒፁ ዝነበረ ነዊሕ ካናላታት ጸላኢ ሓሊፎም ብመንጎተን ካብታ ከተማ ንደቡብ ዝነበራ 3 መዓስከራት ሰጊሮም ናብታ ከተማ ተጸንበሩ። ኣጋር ሰራዊትን ታንከኛታትን ህዝባዊ ሰራዊት ተዋሃይዱ ንቕድሚት ይግስግስ ስለ ዝነበረ ጸላኢ ንኣማጻጻ ህዝባዊ ሰራዊት ምስ ተዓዘበ ብገማግም ባሕሪ ከምልጥ ሃቂኑ። እንተኾነ ህዝባዊ ሰራዊት ብዘደነቕ ቅልጣፈ ተወርዊሩ ብምእታው ታሪክ ቅያታት ማርሳ ተኽላይን ባፅዕን ኣብ ጢዖ ደጊምዎም። ገማግም ባሕሪ ጢዖ ብዝሞቱ ወታደራት ጸላይ መልአ
2: ከባቢ 6 ሰዓት ዝወሰደ መጥቃዕ ተካይድና ማለት እዩ። ኣብዚ ሕጂ ዘይርሳዕ ነፈርትና ኢትዮጵያ መጽአን ብዙሓት ማካይን ተሸኽላ ነይረን። ሓፈሻዊ ግን ሓበሬታ ስለ ዘይሃበት ናይ መሬት ቀጥታ ቀልጢፍና ናብቲ ከተማ ስለ ዝኣተና እቲ ናይ መሬት ምስተን ናይ ነፈርቲ ክረኸብ ስለ ዘይከኣለ ነፈርቲ ዘዘይረን ጥራይን ዝኸዳ ነይረን ማለት እዩ። በቲ ወሰን ናይ ጢዖ ብኣህርማ ነይረን ማለት እዩ።
3: ነታ ካሃድም ዘድዩ ዘሎ ጸላኢ ዓፂናዮ ማለት እዩ። ብሓንቲ ጋንታ ጌርና ዓፂናዮ ጸላኢ ሕጂ ናበይ መፅኡ ተጠቕሊሉ ንፅዖ ኣብታ ማእከል ዓዲ እዩ ከኣቱ ክጥር ነፍኪ ኢሉ። ስለዚ ካብዚ ጸላኢ ብምሉእ ስለተዓፅወ እታ ምርጭኡ ምውጋእን ወይ ሞትን ምምራኽን ጥራያ ተዓድሉ ዘላ
4: ኣጋርካ ታንክኻ ሓደ እዩ። ብፍላይ ኣብ ገለገለ ትመርሖም እሞ ድሓር ግን ይርክቡካ እዮም። ኣነ ናይ ብሓቂ እዩ ማለሲ እቲ ፅንዓት ናይቶም ኣጋር ኣሃዱታት ፓራኮማንዶ ዝበሃል ናይ ብሓቂ እየ ዘድንቖም። በቃ ማለሲ ካብ ታንኪ ምሳኻ ይፍለይን እዮም ተሰቂልዮም እዮም ዝኸዱ ኣብታ ቦታ ሕጂ ምወርዱ ምሳኻ ከዓ ኣትዉ ማለት እዩ። ስለዚ ምትሕብባር ናይ ኣጋር ኣሃዱታትን ናይቲ ሓይሊ ባሕሪ ናይቲ ሜካናይዝ እቲ ልዕሊ ኩሉ ከዓ ኩልካ ብሓንሳ ኢኻ በቃ ነዚ ኩሉ ምረት ትስከሞስ ብሓንሳ እምበር ከም ታንኪ እውን ብዙሕ ኣይንበሮኦ እንኳ 3 ታንኪ እን ፀኒሕና ናብ ጢዖ ሓንቲ ቃፂልና እያ ተንክልተ ከዓ ተማሪኸን ማለት እዩ።
1: እዚ ኣብ ጢዖ ዝነበረ ናይ ሓምሻይ ክፍለ ጦር ሰራዊት ዋላ እኳ ናይ ውግእን ወራራትን ተሞክሮ እንተዘይነበሮ ከም ዓይነት ብኣካዳሚ ደረጃ ብስለት ብዝነበሮምን ኣካላዊ ብቕዓት ስልጠናን ብግቡእ ዘማልኡ ምዱብ ሰራዊት ኮይኑ ንናይ ደንከል ክሊማዊ ባህሪ ተፃዊሩ ንነዊሕ እዋን ፀኒዑ ክዋጋእ ዝኽእል እዩ ተባሂሉ በቲ ስርዓት እምነት ዝተነብረሉ ሰራዊት እዩ ነይሩ።
5: ሰራዊታዊ ዝነበረ ምስ ህዝባዊ ግንባር ብዙሕ ውግእ ዝገጠመ ኣፍልጦ ናይ ህዝባዊ ግንባር ዘለዎ ገለ ይኮነ ነጋዳይ ተቐይረ ሰራዊት እዩ ነይሩ። ሬድዮ ብቐጥታ ምስ ላዕለዋ እዚ ዘይረኽብ ኣለዎኡ መጥቃዕቲ ጢዖ ከዓ ብዙሕ ተሪር ኣይኮነን ግን ብፍላይ ኣብቲ ኣጋ መወዳእታ እቲ ናይ ባሕሪ ንሸነኽንዮ ጥምት በዓቲ ድመስልና ባሕሪ ድጥምት ኣብኡ ተሓቢአን ካብኡዎ ወፅአን እንዳተኮሳ ሸጊረናና ነ ባሕሪ ብድሕሪት ተጠዊኻ ከምዚ ሓላፍ ዘላፍ ስለዝውት ባሕሪ ብድሕሪት ተጠዊኻ ቦምባ ብምእታዊ ገለ ኢና ፈትሕና ካብኡ ዝወፀ ፀላኢ የለን ተኣዱ ተኸሚኹ ጢዖ ተቋፂርና
6: ጢዖ ውግእ ግን ፅዕፅዕ ክብለ ይክእል ኒያነ ምክንያቱ ምስ ነጋደ ኢና ትውግእ ተኻይዱ ሸቃጦ እዮም ፀኒሖምና ሰልዲ ዝቆፀርናዮ ሓደ ክልተ ኢልና ንቁፀሮ ቦንሰላ ከምዚኣነለካ ባሻይ ተወግአኒ ባፅዕ መስኣል ሃበኒ ኢለ 10 ብር ሂብኒ ነዚ ኩሉ እንዳረከብ ኳስ ነዚ ኣትበኒ ኢለ መዓት ገንዘብ ኢና ፀኒሕና እቲ ፀላኢ በታ ስጋ ባሕሪ ስለ ዝዓፀናዮ ኣብተን እታ ፅዕፅዕ ትባሃልሲ ኣብተን ገዛ ጣውላ ኮይነን ንዝሓለፈ ተጋዳላይ ጠሸቕ ምባል ኣብኣያታ ፅዕፅዕት እምበር እታ ዓዲ ምስኣተነያ ንባሕሪ ኣት ፀላኢ ንባሕሪ ኣት ከዓ ዝጋባ ፍንጩ ከይድ ዓቕሉ ምስ ፀበቦ ናባና ምለስ ብኡ ምስ ቆለብናየ ንባሕሪ ከይድ ብከምዚ ተዳኺሙቲ ፀላኢ
1: ድሕሪ ውግእ ከም ዝተረጋገፀ ፀላኢ ናይ ሓምሻይ ክፍለ ጦር መበል 141 ብርጌድ ማለት 1460 ዓቕሚ 4 ሻለቃታት ዝነበርዎን ካልኦት ምስኡ ተደሪቦም ዝነበሩ ናይቲ ክፍለ ጦር ኮማንዶ ሻለቃ ማለት 350 ዓቕሚ 1 ሻምብል ታንክኛ 1 ሻምብል ናይ 76 ሚሜ መድፍዕ 1 ሻምብል ሞርታር ማለት ብድምር 1 ሻለቃ መካናይዝት 200 ዓቕሚ ሓደ ሻለቃ ዕጡቕ ምልሻ ናይ ዓፈር ማለት 350 ዓቕሚ ዝሓዘ ብጠቕላላ 2360 ዓቕሚ ዝሓዘ እዩ ነይሩ። ኣፅዋር ታንክ 3 ዙ 23 2 76 ሚሜ 3 ቢቴን 5 82 ሚሜ ሞርታር 10 ብሬናት 52 ኣርቢጂ 53 ፎኪስ ብረት 1980 ዓጢቑ ነይሩ።
4: ኣብዚ ዘይንርስዖ ተስፉ ተወልደ ብርሃን ወዲ ባሓይ ዝበሃል ተሰዊኡና
6: ዝዝክሮ ግን 14 ኣብጢዑ መስዋዕት ከፊልና ኢና ሓደ ስዋጋብ ዘለዎ መራሒ ጋንታ ትምልክት ዝነበረ ማለት እዩ።

0: ድሕሪ ናይ 6 ሰዓት ምሪድ ውግእ ፅዕተዋፅናዮ ማለት እዩ
1: ንከተማ ጢዖ ኣብኡ ዝነበረ ሰራዊት ደምሲስካ ንማርሳ ሕዱ ገፅካ ምኻድ ኩሎም ተፀራሪቦም ጠፊኦም እቲ ቀዳማይ ዞን ናይ ዞባ ደንከልያ ኣብዚ ከምዚ ዓይነት ዕለት 27 ወርሒ 2 91 ሓራ ኮይና ተቀዳመይቲ ዞን ማለት እዩ።

ሰላምን ጥዕናን ንኣኻትኩም ይኹን ፈነወየር ቲቪ ኣብ ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ንሎሚ ረቡዕ 17 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ነጥብታቱ ይፍልም። ኮርፖሬሽን ዘራእትን ጥሪትን ኣብ ንኡስ ዞባ ናቕፋ ብርትዓዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎ። ሚኒስትሪ ምክልኻል ብዝተፈላለየ ዓውድታት ዘሰልጠኖም 175 ኣባላቱ ኣመሪቖም። ኣብ ዞባ ጋሽባርካ ንቑሕ ተሳትፎኩም ኣብ ምክልኻል ገበናትን በድላትን ክዓዝዝ መተሓሳሰብ ቐሪቦም። እስራኤል ኣብ ደባዊ ሊባኖስ ተካይዶ ዘላ መጥቃዕትታት ምስ ዘይተቋረ

0: ጾ ተሪር መልሰ ግብሪ ከመትህበሉ ኢራን ኣጠንቂቓ። ኤውሮጳዊ ሕብረት ሰብ ልዕሊ እታዊ ፍርያት ኣሜሪካ ንዝፀንሐ ቀረፅ ንምስራዝ ዝኽእል ውሳነ ኣፅዲቖም። መንግስቲ ቱርኪ ኔቶ ስርዓት ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፈረ ኣፍሊጦም። ዝርዝር ዜና። ኮርፖሬሽን ዘራእትን ጥሪትን ኣብ ንኡስ ዞባ ናቕፋ ብርስዓዊ ዋጋ ኣገልግሎት ማሕረስ ብትራክተራት ይህብ ኣሎም። እተን ትራክተራት ናብ ምምሕዳራት ከባቢ እንድለል፣ ባቕላ፣ ማሬት፣ ናቕፋ፣ ኣግራዕ፣ ሙዑን፣ ኣበሎን ተዋፊረን ንሓደ ሰዓት ብሕሳብ 175 ናቕፋይን ኣገልግሎት ዝህባ ዘለዋ። ብያታዊ ኣገባብ ክካየድ ዝፀንሐ ንጥፈታት ኣብ ርእሲቲ ኣድካሚ ምዃኑ ውፅኢቱ ዓጋቢ ከም ዘይነበረ ዝጠቐሱ ሓረስቶት ኣብዘን ዝሓለፋ 3 ዓመታት ግና ብርትዓዊ ክፍሊት ንዝተመደባት ትራክተራት ተጠቂሞም መሬቶም ብእዋኑ ክሓርሱ ከለስልሱን ከደዳድሉን ከም ዝኽኣሉ ምህርቶም እውን ብኡ መንፅር ክብ ከም ዝበለን ገሊፆም። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ መሓሙድ ኢድሪስ ብወገኑ እኹላት ትራክተራት ኣብ ገዚኡ ብምውፋርን ኣብ ንጥፈታት ሕርሻ ዓብ ፅልዋ ከም ዘለዎ ብምግላፅ ብጠቕላላ ኣስታት 860 ሄክታር ከም እትሓርሰ ሓቢሮም። ኣብ ከተማ ተሰነይ ዝርከቡ ስራሕተኛታት መንግስቲ ካብ ወርሓዊ ደመዞም ዘዋፀዎ 190,000 ናቕፋ ብምክንያት 20 ሰነ ን95 ስድራ ስዋኣት ኣመቓሪሖም። ስድራ ስዋኣት ናይ ምእላይ መደብ ብህዝብን ወነንቲ ትካላትን ንነዊሕ እዋን ክስራሓሉ ምፅንሑ ዝሓበረ ኣመሓዳሪ ንእዞባ ተሰነይ ኣቶ ስዩም ገብረ ኢየሱስ ነቲ ተበግሶ ንዝወሰዱ ስራሕተኛታት መጊሶም። ኣብ ዝሓለፈ ዓመት ብተመሳሳለ ኣገባብ ስራሕተኛት መንግስቲ ዘዋፀዎ 170,000 ናቕፋ ን70 ስድራ ስዋኣት ከም እትመቓርሐ ወኪል ኤሪና ሓቢሮም። ፀሓፊ ህግደፍ ኣብቲ ንእዞባ ኣቶ ዓብድል ሓሚድ እስማዒል ብወገኑ እቲ ዝግበር ደገፍ ኪኖቲክ ቅጠባዊ ረብሕኡ ዝኸይድ ረዚን ትርጉም ከም ዘለዎ ብምጥቃስ ካልኦት ኣካላት እውን ክስዕብዎ ኣዘኻኺሮም። ብካልእ ወገን ብኣጋጣሚ 20 ሰነ ስራሕተኛታት ትካላት መንግስቲ ኣብ ፀሮና ነብርቲ ሓውሲ ከተማ ፀሮናን ካልኦትን ኣድማዐ ወፍራ ኣካይዶም። እቲ ብ14 ሰነ ዝተኻየደ ማእቶት ምንዳቕ መቓብር ሓርበኛታት ከምኡውን ምኩስኳስ ኣግራብን ካልእን ዘጠቓለለ ነይሮም። 14 ሰነ ኣህግራዊ መዓልቲ ልግስደም ብደረጃ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ጊንዳዕ ተዘኪራ። ኣብ ወንበር ወለንታውያን ለገስቲ ደም ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ተወልደ ተስፋዝጊ ዕላማ ናይቲ ዝኽሪ ኣባላት ማሕልኦም ክሕድሱም እቶም ዛጊት ዘይለገሱ ዘለዉ ድማ ኣብዚ ሕልናዊ ዕግበት ዝህብ ቅዱስ ተበግሶ ክፅምበሩ ንምትብባዕ ከም ዝኾነ ብምሕባር በብእዋኑ ደም ዝልግሱ ዘለዉ ዜጋታት መጊሶም። ንጥፈታት ማሕበር ኣብቲ ዞባ ናብ 10 ንኡስ ዞባታት ብምስፍሑ ምስ መሻርክቲ ኣካላት ብምውሃድ ኣድማዕ ስራሕ ይዕመም ከም ዘለውን ኣረጋጊፆም። ሜዲካል ዳይሬክተር ዞባዊ መኮሶ ሆስፒታል ጊንዳዕ ዶክተር ሳሙኤል ወልደ ገብርኤል ብግድኡም ብጉዱሳት ወለንታውያን ዝልገስ ደም ኣብ ምድሓን ሂወት ኣገዳሲ ተራ ከም ዝፃወት ብምሕባር ንቕሓት ሕብረተሰብ ኣብ ዝሓሸ ደረጃ እኳ እንተሎ ናብቲ ዝድለ ደረጃ ንምብፅሑ ግና ስራሕ ከም ዘድልዮ ኣረዲኦም። ፕሬዚደንት ማሕበር ለገስቲ ደም ኣብቲ ዞባ ኣቶ ረዘነ ፍስሓ ድማ ቀጻልነት ወለዶታት ንምውሓስ ኣፍልጦን ርድኢትን ናይቶም ደም ክልግሱ ዕድሚኦም ዘፍቅደሎም መንእስያት ምብራኽ ኣገዳሲ ከም ዝኾነ ብምዝኽኻር ክሳብ ሕጂ ብድሌትን ተበግሶን ስሩዕ ልግስ ደም ዘካይዱ ዘለዉ ኣባላት መጊሶም። ንተራን ኣበርክቶን ወለንታውያን ለገስ ደም ዘመጎሰ ኣካየደ ስራሕ ምምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ክብሮም ዓንደ ሚካኤል ቀጻልነት ልግስ ደም ንምውሓስ ብደረጃ ዞባ ኮሚተ ሰረት ምትሓ ስለ ዘድሊ ምምሕዳር ዞባ ኣብ ጎኒ ማሕበር ኮይኑ ከም ዝሰርሓሉ ኣረጋጊፆም። ኣብ ዞባ ጋሽባርካ ንቑሕ ተሳትፎኩም ኣብ ምክልኻል ገበናትን በድላትን ክዓዝዝ ካብ 13 ክሳብ 15 ሰነ ንኡስ ዞባታት ሻምብቆን ላዕላይ ጋሽን ኣብ ዝተኻየደ ሰሚናራት መተሓሳሰብ ቀሪቦም። ወኪል ኤሪና ኢብራሂም ዓሊ ንዘዳልዎ ጸብጻብ ሚካኤል ሓድጉ ክቕርበልና እዩ።
1: ድሕነት ሕብረተሰብን ምዕባል ሃገርን ንምርጋፅ ንቑሕ ተሳትፎ ኮማ ብምክልኻል ገበናትን በደላትን ክዓዝዝ ኣዛዚ ፖሊስ ዞባ ጋሽባርካ ሌትናል ኮሎኔል ሃይለ ሚካኤል ተስፋ ጋብር ምስ ነበርቲ ንኡስ ዞባታት ሻምብቆን ላዕላይ ጋሽን ኣብ ዘካየዶ ሰሚናራት ኣተሓሳሲቦም። ኣብቲ ካብ 13 ክሳብ 15 ሰነ ዝተኻየደ ሰሚናራት ሰላምን ልዕልና ሕግን ምርጋፅ ናይ ሃገርን ህዝብን ሰላምን ፀጥታን ንምውሓስ ሕግን ስርዓትን ምኽባር ከምኡ እውን ገበን ከይፍፀም ምክልኻል ምዝፍፀም ድማ መርሚርካ ናብ ፍርዳዊ ኣካል ምቕራብ ካብ ቀንዲ ተልእኾ

ፖሊሲ ኤርትራ ምዃኑ ዝሓበረ ሌተናል ኮሎኔል ሃይለ ሚካኤል ማዕረ ማዕረ ምዕባለ ቴክኖሎጂ ገበናትን በደላትን እናተራቕቑ ምምፅኦም ብምጥቃስ ንምቁፃሮም ምትሕባር ህዝብን ፖሊስን ኣገዳሲ ከም ዝኾነ ገሊጹ። ብደረጃ ዞባ ካብ ጥቕላላ ኣብ መደበራት ፖሊስ ዝተመዝገበ ጥርዓናት መጠን ፈፀምቶም ዘይተረኸቡ ገበናት

0: ዝነበሩ ምስ ፖሊስ ከም ዝዕዝዙ ኣረጋጊፆም። ተሳተፍቲ ድማ ተመሳሳሊ ኣስተምህሮታት ክሕይል፣ ኣብ መርዓታት ዝርአ ዕግርግር መግቲ ክግበረሉ፣ ሕፅረት ኣገልግሎት መጓዓዝያ ቆላሕታ ክግበረሉ፣ ከምኡ ውን ሓደገኛ ወልፍታት ምግታእ ብውህደት ክስራሕ ተላብዮም።
1: ኣብ ዞባ ደቡብ ብ9 ዓውደታት ሞያ ክስልጥኑ ዝፀንሑ ልዕሊ 550 መንእስያት ብ13 ሰነት ተመሪቖም። ኣቶም ኣኻብ 3 ክሳብ 6 ኣዋርሒ ብግብርን ክልሲ ሓሳብን ዝሰልጠኑ መንእስያት 425 ካብ ንኡስ ዞባ መንደፈራ፣ 128 ድማ ካብ ንኡስ ዞባ ዓዲ ኳላ እዮም። እቲ ስልጠና መሳርሒታት ሙዚቃ፣ ምዝርጋሕ መስመራት ኤሌክትሪሲቲ፣ ምትካልን ምፅጋንን መርበብ ፀሓያዊ ፀዓት፣ ቴክኖሎጂ ኮምፒተር፣ ስነ ፅባቐ ፀጉር ርእስን ገፅን፣ ስነ ፅሑፍ፣ ቀዳማይ ረድኤት፣ ከምኡውን ካራተን ትርኢትን ዘጠቓለለ እዩ ነይሮም። ሓላፊ ሓማማት ዞባ ደቡብ ኣቶ ግርማይ ገብሩ ኣብ ዘስምዖ ቃል ማሕበር ዝርግሕኡ ንምስፋሕ ከምኡ ውን ኣብ ህመዞን ስንዓን ዝነጥፉ መንእስያት ዝያዳ ባይታን ዕድልን ንክረኽቡ ብውጥን ይሰርሕ ከም ዘሎ ኣብሪሆም። ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ኣብ ዝሃቦ መዛዘም ቃል መንእስያት ከባቢኦም ንክልውጡ ፈለማ ነፍሶም ክልውጡ ከም ዝግባእ ብምዝኽኻር ኣርእያ ስነ ምግባርን ኣብነታውያን ዕዮን ክኾኑ ምዒዶም። ቤት ፅሕፈት ሓማማት ኣብ ንኡስ ዞባ ዓሰብ ብቑዓት ንጥበባውያን ንምፍራይ ንዝወደቦ ን4 ኣዋርሒ ዝቐፀለ ንጥፈታት ብ13 ሰነ ተዛዚሞም። ሓላፊቲ ቤት ፅሕፈት መንእሰይ ዓሊ ኣሕመድ ሓዩ እቲ መደብ ድራማ፣ ግጥሚ፣ ቅብኣ፣ ትልሂትን ስነ ፅሑፍን ከም ዘጠቓለል ብምሕባር ነቶም ብወገኖም ክነጥፉ ንፀንሑ ስነ ጥበባውያን ንምጥርናፍ ብቕዓቶም ንምፍታሽን ንምምዕባልን ዝዓለመ ከም ዝኾነ ኣብሪሆም። ኣብቲ 800 ዓቕሚ ሰብ ተሳተፎ መደብ 28 ሃገራዊ ደርፍታት፣ 35 ግጥምታት፣ ከምኡውን መዛሙር፣ ድራማ፣ ስነ ፅሑፍ፣ ሞኖሎግ፣ ቅብኣን ትልሂትን ፈርዮም። ሓላፊ ሃማማት ዞባ ደቡባዊ ቀይሕ ባሕሪ ኣቶ ዑስማን ዓብደልቃድር ኣብ ባህላውን ዘመናውን ብቑዓት ስነ ጥበባውያን ንምፍራይ ዝካየድ ዘሎ ፃዕሪ ዝምስገን ውፅኢት ይርከቦ ከም ዘሎ ብምጥቃስ ቀጻሊ ከም ዝኾነ ኣብሪሆም። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ። ሰራዊት ኢራን እስራኤል ኣብ ደቡባዊ ሊባኖስ ተካይዶ ዘላ መጥቃዕትታ ምስ ዘይተቋርፆ ተሪር መልሰ ግብሪ ከም ዝህበሉ ኣጠንቂቖም። እዚ መጠንቀቕታ ዝተዋህበ ሰራዊት እስራኤል ትማሊ 16 ሰነ ኣብ ደቡባዊ ሊባኖስ ብዘካየዶ መጥቃዕቲ 4 ሰለማውያን ሰባት ድሕሪ ምቕሳሎም እዮም። ላዕለዋይ ኣዛዚ ወተሃደራዊ ኣዛዚ ኢራን ኣብ ዝሃቦ መግለፂ ሰራዊት እስራኤል ኣብ ውሽጢ 2 መዓልታት ጥራይ ኣብ ደቡባዊ ሊባኖስ 84 ጥሕሰታት ምቁራጥ ተኩሲ ከም ዝፈፀመ ሓቢሮም። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ ጂ ብወገኑ ምስ ኣሜሪካ ዝብፃሕ ናይ መወዳእታ ስምምዕ ንምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስ ዘጠቓልል ከም ዝኸውን ኣፍሊጦም። ይኹን እምበር ሰራዊት እስራኤል ኣብ ሊባኖስ፣ ሶርያን ወሽመጥ ቃዛን ዘይተወሰነ እዋን ከም ዝፀኒሖም ቀዳማይ ሚኒስተር ቤንጃሚን ናታንያሁን ሚኒስተር ምክልኻል እስራኤል ካትዝን ዝገልፁ ዘለዎም። ኣሜሪካን ኢራንን ንሊባኖስ ሓዊሱ ኣብ ኩሉ ግንባራት ዝካየድ ኩናት ንምቁራፁ ዝኽእል ስምምዕ ሰላም ብ15 ሰነ ከም ዝበፅሓ ዝዝከር እዮም። እቲ ስምምዕ ዝመፅእ ዓርቢ 19 ሰነ ኣብ ስዊዘርላንድ ብወግዒ ክኽተም መደብ ተታሒዙሉሎም። ባይቶ ኤውሮጳ ሕብረት ኣብ ልዕሊ ዝተፈላለዩ እቶ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ዝፀንሐ ቀረፅ ንምስራዝ ንዝኽእል ውሳነ ትማሊ 16 ሰነ ብዓብላሊ ድምፂ ኣፅዲቖም። እቲ ውሳነ ብፕሬዚደንት ዶናልድ ትራምፕን ፕሬዚደንት ኮሚሽን ኤውሮጳ ሕብረት ኡርሳላ ቮንደርላየንን ኣብ ወርሒ ሓምለ 2025 ንዝተኸተመ ንግዳዊ ስምምዕ ንምትግባር ዝዓለመ እዮም። እቲ ክሳብ መወዳእታ 2029 ዝፀንሕ ውሳነ ንረብሓታት ኤውሮጳ ዝሕሉ ተሪር ቅድመ ኩነት ዘጠቓለለ እዮም። ብመሰረቲ ቅድመ ኩነት ኣሜሪካ ክሳብ 31 ታሕሳስ 2026 ኣብ ልዕሊ እታዊ ፍርያት ሓፂንን ኣሉሚንየምን ዝወሰነቶ ተወሳኒ ቀረፅ እንተዘይ ኣልያም ኤውሮጳዊ ሕብረት ንስምምዕ ናይ ምስራዝ መሰል ኣለዎም። ብዘይካዚ ካብ ኣሜሪካ ዝኣቱ ፍርያት ነፅላታት ኢንዱስትሪን ሕርሻን ኤውሮጳ ዝሃስ ኮይኑ እንተተረኺቡ ብኡንብኡ መርመራ ክጅመርን እቲ ቀረፅ ናብ ዝነበሮ ክምለስን ይኽእል እዮም። ኤውሮጳዊ ሕብረት ምስ ኣሜሪካ ንዝኸተሞ ንግዳዊ ስምምዕ ክሳብ መጀመርያ ዝመፅእ ወር ሓምለ ብምልኣት ምዘየተግብሮ ዝወጠኖ ወሳኺ ቀረፅ ተግባራዊ ከም ዝኸውን ፕሬዚደንት ትራምፕ ኣቐዲሙ ምጥንቃቑ ዝዝከር እዮም። ፕሬዚደንት ትራምፕ እቲ ሕብረት ነቲ

ኣብ ዝሓለፈ ዓመት ዝተበፅሐ ስምምዕ ንምትግባር ከም ዘይተበገሰ ብምውቃስ ኣብ ልዕሊ ሰደድ ፍርያቱ ወሲንዎ ንዝነበረ 15 ሚታዊት ቅረፅ ናብ 25 ሚታዊት ክብ ከም ዘብሎ ክገልፅ ጸኒሐ እዮም። ክልቲኦም ወገናት ዝሓለፈ ዓመት ዝኸተምዎ ስምምዕ ኣሜሪካ ኣብ ልዕሊ እታዊ ፍርያት ኤውሮጳዊ ሕብረት ወሲናቶ ንፀንሐት ቅረፅ ናብ 15 ሚታዊት ከተውርዶም፣ እቲ ሕብረት ከዓ ኣብ ልዕሊ እታዊ ፍርያት ኣሜሪካ ቅረፅ ከየኽፍል ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብኣማኤት ቢልዮናት ዶላራት ዝግመት ኣፅዋር ክሽምትን ዘጠቓልል እዩ ነይሮም። ናይ መወዳእታ ዜና ኪዳን ሰሜን ኣትላንቲክ ኔቶ ስማፕ ቲ ዝተሰሜ ስርዓተ ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፍር መንግስቲ ቱርኪ ኣፍሊጦም። ሚኒስትሪ ምክልኻል ቱርኪ ኣብ ዘውፅኦ መግለፂ እቲ ስጉምቲ ኣካል ቀዋሚ መደብ ምክልኻል ኔቶ ኮይኑ ፀጥታ ክልል ኣየር ሃገሩ ንምውሓስን ሓበራዊ ዓቕሚ ንምድልዳልን ዝዓለመ ከም ዝኾነ ሓቢሮም። እቲ ብፈረንሳን ኢጣልያን ብሓባር ማዕበለ ስርዓተ ምክልኻል ሚሳይል ንባሊስቲክ ሚሳይላት፣ ክሩዝ ሚሳይላት፣ ሰብ ኣልቦ ነፈርትን ነፈርቲ ውግእን ብብቕዓት ናይ ምምካት ዓቕሚ ዘለዎ ምዃኑ ተገሊፆም። እዚ ምዕባለታት እዚ ዝኽሰት ዘሎ ዞባዊ ወጥርን ስጋኣትን እናዓበየ ኣብ ዝመፀሉ ዘሎ እዋን እዮም። ኔቶ ኣብ ዝሓለፈ ወርሒ መጋቢት እውን ስራሓት ኣሜሪካ ዝኾነ ተወሳኺ ስርዓተ ምክልኻል ኣየር ፓትሪዮት ኣብ ደቡባዊ ክፋል ቱርኪ ከም ዘዋፈረ ዝዝከር እዮም። እዚ ከምዚ ኢሉ እንከሎ ዓመታዊ ዋዕላ መራሕቲ ኪዳን ሰሜን ኣትላንቲክ ኔቶ ዝመፅእ 78 ሓምለ ኣብ ቱርኪ ክካየድ መደብ ተታሒዙሉሎም። ዝኽበርኩም ተኸታተልትና ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ ኮርፖሬሽን ዘራእትን ጥሪትን ኣብ ንኡስ ዞባ ናቕፋ ብርትዓዊ ዋጋ ኣገልግሎት ማሕረስ ይህብ ኣሎም። ኣብ ከተማ ተሰነይ ስራሕተኛታት መንግስቲ ንስድራ ስውኣት ገንዘባዊ ሓገዝ ገይሮም። ኣብ ዞባ ጋሽ ባርካ ንቑሕ ተሳትፈኮም ኣብ ምክልኻል ገበናትን በድላትን ክዓዝዝ መተሓሳሰበ ቀሪቡ። እስራኤል ኣብ ደቡባዊ ሊባኖስ ተካይዶ ዘላ መጥቃዕትታት ምዘይተቋርጾ ተሪር መልሰ ግብሪ ከም እትህበሉ ኢራን ኣጠንቂቓ። ኤውሮጳዊ ሕብረት ኣብ ልዕሊ እታዊ ፍርያት ኣሜሪካ ዝፀንሐ ቀረፅ ንምስርራዝ ንዘኽእል ውሳነ ኣጽዲቕዎም። መንግስቲ ቱርኪ ኔቶ ስርዓተ ምክልኻል ኣየር ኣብ ማእከላይ ክፋል ሃገሩ ከም ዘዋፍር ኣፍሊጦም። ዜና ተዛዚምሎ ብሩህ ማዕቴ።

ሰላምታ ይተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል ታሸዓይ ክፋል መደብና ነዚ ኣብዚ እዋን እዚ ጀሚሩ ዘሎ ዋንጫ ዓለም 2026 ሒዝዎ መፂኡ ዘሎ ናይ ቴክኖሎጂ ምዕባለታት ከመይ ከም ድመስል ሓደ ብሓደ ዝድህስስ መደብ ክኸውን እዩ። ኩላትና ከም ንዝክሮ ካብ 2018 ዋንጫ ዓለም ኣብ ራሽያ ዝተካየደሉ ብድሕሪኦ 2022 ኣብ ቀጠር ዝነበረሉ ሕጂ ድማ 2026 ነቲ ዝመፅእ ዘሎ ኣብ ዋንጫ ዓለም ብፍላይ ከዓ ኣብ ኩዕሶ እግሪ ዝተኣታቶ ዝነበረ ቴክኖሎጂታት እንዳዳሃሰስናዮ ክንመፅእ ከም ዝፀናሕና ኩላትኩም ትዝክርዎ ኣጋጣሚታት እዩ። ንሎሚ ዓመተ 2026 ዋንጫ ዓለም ወይ ፊፋ ሒዝዎ መፂ ዘሎ ቴክኖሎጂ ከዓ ብዓይነቱ ተራእዩ ዘይፈልጥ ካብቲ ኣብ 2022 ዝነበረ ናይ ቴክኖሎጂ ምዕባለታት ብፍላይ ከዓ ካብቲ 2018

ወንተን ለመጀመሪያ ጊዜ እዚ ቫር ወይ ቪዲዮ አሲስት ሪፈሪ ዝተኣታተወሉ ከነናፅሮ ከለና ሽዑውን ከምዚ ክገልፆ ፅናሕኩ ሓደ ብሓደ እንትንትኖ ስለ ዝነበርናን ኣቕሪብናዮ ስለ ዝነበርናን ሎሚ ዓመት ተኣታትዩ ዘሎ ቴክኖሎጂ ብዓይነቱ ኣዝዩ ፍሉይ ንፀወታ ክዕሶ እግሪ ናብ ሮቦቲካዊ ወይ ናብ ናይ ኮምፒውተር ቴክኖሎጂ ዝቐየረ እዩ ክበሃል ከኣል ብፍላይ ከዓ ምስ ምምፃእ ኣርቲፊሻል ኢንቴሊጀንስ እዚ ናይ ሎም ዓመት ፀወታ እምበኣር ብሓፈሻ ብኤኣይ እንዳተሓገዘ ዝኸይድ ኣገባባት ዳንነት ዝርከቦ ምስ ምዃኑ ንሎም መዓንቲ ካብ ሜዳ ጀሚርና ናብ ኩዕሶ ካብ ኩዕሶ ጀሚርና ኩሉ ኣፍቲ ፀወታ ብሓፈሻ ኣብ ሜዳታት ኣፍቲ ፊፋ ተኣታትይዎ ዘሎ ቴክኖሎጂ ሓደ ብሓደ ክንዝርዝሮ ኢና ናብቲ ተዳልዩ ዘሎ ሙሉእ መደብ ክእተወኩም እምበኣር ሰናይ ምክትታል

0: ዓመተ 2026 መጺ ዘሎ ናይ ፊፋ ወርልድ ካፕ 2026 ኣብ ሰለስተ ሃገራት ዝካየድ ዘሎ እዩ። እዘን ሃገራት እዚአን ኣሜሪካ፣ ካናዳን ሜክሲኮን ዘካይድኦ ወይ ብሓባር ዘካይድኦ ዘለዋ ክኸውን ከሎ ብሓፈሻ 48 ሃገራት 104 ፀወታታት ከካይዳ እየን። ኣብ ሓደ ስታድየም ካብ 65 ክሳብ 80,000 ድበፅሑ ተዓዘብቲ ክከታተልዎ እዮም። ብሓፈሻ 6 ቢልዮን ህዝቢ ዓለም ድማ ብመስኮት ቴሌቭዥንን ስክሪናትን ክከታተሎ እዩ። ኣብዚ ናይ ሎም ዓመት ቴክኖሎጂ ብሓፈሻ ክረአ ከሎ ከምዚ ኣቐዲመ ክገልፆ ፅናሕኩ ኤኣይ ዝተሓወሶ 3D ጎሻን ስፕላቲን ዝበሃል ሓደ ቴክኖሎጂ ኣትይዎ ዘሎ። እዚ ጎሻን ስፕላቲን ዝበሃል ቴክኖሎጂ ኣዝዩ ፍሉይ ዝገብሮ ብዙሕ ነገራት ዝፀኒሕና ንትንትኖ ክኸውን እዩ። ብሓፈሻ ናይ ሎሚ ስታድየም ወይ ናይ ሎሚ ዓመት ናይ ፀወታ ስታድየም ናብ ስማርት ስታድየም ዝተቐየርሉ ኩነት ኢና ክንርኢ። እዞም ነዚ ፀወታ ዝዳለው ዝነበሩ ብሓፈሻ ኣብ መፃረይ ዝተሳተፉ ብምሉኦም ተፃወቲ ማለት 12,048 ዝበፅሑ ተፃወቲ ብምሉኦም ሙሉእ ኣካላቶም ብ3D ስካነር ስካን ኮይኑ ናብዚ ክንገልፆ ፀናሕና ናይ 3D ቴክኖሎጂ ኣትዮም ንዕኦም ዝመስል ዲጂታል ትዊን ከዓ ተፈጢሩሎም ወይ ዲጂታላዊ መንታ ከዓ ተፈጢሩሎም። እዚ ማለት ኣነ ኣብዚ ኣለኹ ብዲጂታል ተሳእለ ንዓይ ዝመስል ናይ 3D ሞዴል ከዓ ምስቲ ኣብቲ ኮምፒውተር ተታሒዙሎ ማለት እዩ። እዚ ጥራይ ደይኮነ ብሓፈሻ ዝጥቀሙለን ዘለዉ ካሜራታት እታ ኩዕሶ ንባዕላ ብዓይነታ ኣዝዩ ፍሉይ ኣዲዳስ ዝሰርሓ ፍልይ ዝበለት ኩዕሶ እያ ተዳልያ ደላ። እዛ ኩዕሶ እውን ኣብ ውሽጣ ኣዝዩ ብዙሕ ናይ ቴክኖሎጂ ኣካላት ዘለዋ ኮይና እታ ኩዕሶ ንባዕላ ናብ ሜዳ ቅድሚ ምእታዋ ቻርጅ ክትከውን ከም ዘለዋ ኮይና እያ ትሰርሓ ደላ፣ ምክንያቱ ኤሌክትሮኒካዊት ኩዕሶ ስለ ዝኾነት። እዚ ቴክኖሎጂ እንተደኣ ተሓዊስዎ ንፀወታ ኩዕሶ እግሪ ግን ክሳብ ክንደይ ክምቅር እዩ ወይ እቲ መቐረቱ የጥፍእ ዶ ኸውን ዝብል ብዙሓት ሰባት ዘካፍዕን ዘዛርብን ዘሎ ጉዳይ እዩ። ብሓፈሻ 22 ዝበፅሑ ተፃወቲ ኣብ ሓደ ሜዳ ኣለዉ። ነዞም 22 ተፃወቲ ሓደ ዳኛ ክዳንዮም ምኽኣል ክሳብ ክንደይ ጌጋታት ዘምፅ ምዃኑ ዝሓለፈ ዓመታት ዝረኣናዮ ፀወታታት ኩሉ ግዜ ክነግረና ፀኒሕ እዩ። ካብቶም ኣብ ዓለምና ዝተረኣዩ ዓበይቲ ዝበሃሉ ብሰንኪ ጌጋ ናይ ዳኛ ዝመፁ ጌጋታት እሞ ሃገራት ከቢድ ሓዘንን ቁጥዐን በቲ ሓደ ወገን፣ በቲ ካልእ ወገን ከዓ እተን ብሰንኪ ዝነበረ ጌጋ ዘይግበአን ውፅኢት ረኪበን ዝተዓወታ ከዓ ዘይግበአን ዋንጫታት ክዓትራ ብዙሕ ግዜ ርኢና ኢና። ንመዘኻኸሪ ክኾነና እምበኣር ሰለስተ ካብቲ ኣዝዩ ብዙሕ ብዋንጫ ዓለም ደረጃ ኣብ ናይ ኮፓታት ወይ ኣብ ናይ ፀወታታት ዓዲ እንግሊዝ ክኾን ይኽእል ናይ ላቲን ክኸውን ይኽእል ናይ ስካንዲኔቪያ ክኸውን ይኽእል ወዘተ ካብ ዝረኣዩ ብሰንኪ ደያኑ ዘጋጥሙ ጌጋታት እቶም ሰለስተ ኣዝኦም ዓበይቲ ዝበሃሉ ርኢና ንመለስ እሞ ነዚኦም ሙሉእ ብምሉእ ዘትርፍ ናይ ኤኣይ ቴክኖሎጂ ዝተሓወሶ ፀወታ ዓመተ 2026 ከመይ ክኸውን እዩ ሓደ ብሓደ ንሪኦ። Richard Dunn last night. Oh, Ori! Oh, it's in the net. It's a goal. McShane has put it into his own goal.
1: I think the Irish players are appealing for a handball here.
2: Now, seen that match of hard draw of Trevor Stephen. Maradona.

0: just walked away from Huddle then. Valdano. Houghton. They're appealing for offside. The ball came back off the foot of Steve Hodge. And Maradona gives Argentina the lead.
1: ብቐዳምነት ንጠቕሳ እምበኣር ኣብ ዓመተ 2010 ዋንጭ ዓለም ማለት እዩ እንግሊዝ ምስ ጀርመን ኣብ ተካይዶ ዝነበረ ፀወታ ዝነበረ ጌጋ እዩ። ኩላትና ከም ንዝክሮ ወይ ከምዚ ኣብ ቪድዮ ንሪኦ ዘለና ላምፓርድ ዝቐልዓ መስመር ጎል ሓሊፋ ክንሳ ዳኛ ጎል ኣይኮነትን ስለ ዝበላ ጥራይ እቲ ኣብቲ ፀወታ እንግሊዝ 2-1 ተሳዒራ ንዓዳ ክትፋኖ ከላ ጀርመን ግን ናብ ፀወታ ዝቐፀለትሎ ኩነታት እዩ ነይሩ። እዛ ፀወታ እዚኣ ጎል ከላ ጎል ስለ ዘይተባሃለት ወይ ዳኛ ስለ ዘይረኣያ ብዓይኑ ከዓ ክሪኣ ስለ ዘይክእል ድሒሩ ብዝተገብረ ናይ ካሜራ ምርመራታት ግን እታ ኩዕሶ ኣብ ጎል ኣትያ ከም ዝነበረት ጎል ክትከውን ከም ዝግበኣ እንዳተፈልጠ ከሎ ብሰንኪ ጌጋ ናይ ዳኛ ክምለስ ከዓ ስለ ዘይግብኦ ከዓ እቲ ፀወታ ብዓወት ጀርመን ተወዲኡ እንግሊዝ ከዓ ንሃገራ ተፋንያ። እዛ ኩነት እዚኣ ነቲ ናይ ጎል ላይን ቴክኖሎጂ ኣብ ደገ ዝኸፈተት ምንባራ በዚ ጋጣሚ እዚ ክንጠቕሳ ኣለና። ምክንያቱ ኣብቲ 2018 ንጠቕሶ ዝነበርና ውን ጠቒስናያ ነርና ኢና። ስለዚ ሓንቲ ካፍተን ዓለምና ደይርስዓ ሰንኪ ጌጋ ኢልና ክንጠቕሳ ንኽእል ማለት እዩ።
2: Thanks very much, Seth Latter.
3: England have been using this.
2: Well, I hope he's here. I hope he's squirming in his seat, by the way.
3: Look at that. He knew it was in. We knew it was in.
1: ካልኣይቲ ዘይትርሳዕ ኣብ ዓመተ 2009 መፃረይ ዋንጫ ዓለም ይገብራን ዝነበራ ሃገራት ፈረንሳ ምስ ኣየርላንድ ኣብ ትፃወተሉ ዝነበረ ኩነት ዝተፈጥረት እያ። እዛ ፀወታ እዚኣ ቴሪ ሄንሪ ኣብቲ ፀወታ ብኢዱ ተንኪፉ ናብ እግሩ ኣማዕራር እዩ ዘእትዋ እሞ ንኣየርላንድ ዝሰዕሩላ ጎል እያ ነይራ። ድሒሩ ብቪድዮ ምስ ተረኣየ ከዓ ቴሪ ሄንሪ ሙሉእ ብምሉእ እዛ ኩዕሶ እዚኣ ብኢዱ ደጊፉ ናብ እግሩ ከም ዘቐበላን ብእግሩ ቐሊዑ ከዓ ከም ዘእተዋን ተገሊጹ። እቲ ኣብዚ ፍሉይ ዝገብሮ እምበኣር ብሰንኪ እዛ ፀወታ እዚኣ ኣየርላንድ ካብቲ ዋንጫ ዓለም ናይ 2010 ከም ዝተገለፈ ኢና ንርኢ ማለት እዩ።
4: Now is it control with the hand? I think Paul McShane should have dealt with it, George. I think if he had a bit more conviction about it, he could have actually got it out for a corner. But is there a handball before this ball is played back?
2: A total confusion in the Irish defence. The protest won't count. The
5: blame Ireland. Yeah, it was a bad decision. That was a terrible decision.
6: Henry the cheat. Henry the cheat.
7: Cheat, cheat, cheat.
8: You're robbed, robbed.
9: You saw the game. You saw the game. All the European people saw the game.
1: ሳልሳይን ኣብ ዓለምና ዘይርሳዕ ከዓ እታ ሃንድ ኦፍ ጋድ ትብል ኣብ 1986 ብማራዶና ዝኣተወት ጎል እያ። ማራዶና ኣብ 1986 ኣብ ዝነበረ ዋንጫ ዓለም ነታ ጎል ብርእሱ ዘይኮነ ብኢዱ የእቲዋ ክንሱ ዋንጫ ዓለም 1986 ከዓ ኣርጀንቲና ከም ዝወሰደታ እዚ እውን ታሪክ ዘይርስዖ እዩ። እታ ጎል እቲኣ ከዓ ሃንድ ኦፍ ጋድ ትበሃል እያ ነይራ። ኣርጀንቲና 2-1 ስዒራ ከዓ ዋንጫ ዓለም ዓቲራ ማለት እዩ።
0: They're appealing for offside. The ball came back off the foot of Steve Hodge. And Maradona gives Argentina the lead by walking past Glenn Hoddle. That's where the ball came from Hodge. Maradona had continued the run forward.
1: ስለዚ ብሓፈሻ ክንሪኦ ከለና ብጌጋ ናይ ሰባት ዘጋጥም ዝነበረ ኩነታት እንታይ ኮይኑ ኣጋጢሙ እንተልና ቴክኖሎጂ ስለዘይነበረ እዩ። ሕጂ ግን ምስ ምምፃእ ቴክኖሎጂ እዚ ከምዚ ዓይነት ጌጋታት 100% ክበሃል ብዝከኣል ደረጃ ካብ ጌጋታት ነፃ ኮይኑሎ ኣቐዲሙ ብቫር ነይሩ ፀወታት እንዳኸ

በትከላ እንተዳ ዳኛ ተጠራጢሩ ከይፀወታ ጠጠዋ ቢሉ ከይዱ ነቲ ቫርብ ወይ ቪድዮ ኣሲስታንት ሪፈር ርዩ ውሳነ ዝህበሉ ኩነታት ነይሩ። ሎሚ ግን ፀወታ ሙሉእ ሙሉእ ጠጠው ዝከይበለ ውሳነ ክህብ ዘኽእል ሓደሽ ቴክኖሎጂታት እዮም ኣትዮም ዘለዉ በታ ናይ ስታድየም ቴክኖሎጂ እዩ።

ንነዊሕ ዓመታት ስታድዮም ናይ ፀወታ ኩዕሶ እግሪ ክበሃል ከሎ ሓደ ብሕፃ ስሚንቶን ብጡብን ወይ ብሊኮትን ወይ ብእምን ዝተሰርሐ መፃወቲ ኣብ ታሕቲ ሳዕሪ ዘለዎ ኮይኑ ንነዊሕ ዓመታት ኣገልግሉ እዩ። ኣብዚ ከምዚ ክንገልፆ ፀናሕና ንዝሓለፉ 10 ዓመታት ወይ 14-13 ዓመታት ግን ቴክኖሎጂ ዝተሓወሶ ናይ ስታድዮም ኩነታት እንዳመፀ ክመፅእ ፀኒሑ ብብዙሕ ነገራት ከዓ ርኢና ማለት እዩ። ብሓፈሻ ካብተን ኣብዚ እዋን እዚ ንስታድዮም ደመቀር ዘሎ ቴክኖሎጂ ንብሎ ከዓ ሓደ ካብዚ እዚ ዲጂታል ትዊን ዝበሃል እዩ። ዲጂታል ትዊን ማለት ኣብቲ ስታድዮም ንኣብነት ኣብ ናይ 226 ፀወታ ዘለዋ 16 ስታድዮማት ኣብ ብሙላን 12 ሃይ ሪዞሉሽን ካሜራታት ኣብ ልዕሊ እቲ ስታድዮም ኣለዋ። እዘን ካሜራታት እዚአን ተወሳኺ ድሮናት እውን ኣለዋ። እዘን ድሮናት እዚአን ነቲ ኣቐዲሙ ዝተሰርሐ ዲጂታል ትዊን ማለት ንኣብነት ናይ ነፍሲ ወከፍ ተፃወታይ ምስሉ በተን ካሜራታት ኣቐዲሙ ኣብ 29 ኣካላት ናይቲ ሰብ ካብ ርእሱ ጀሚሩ ኣብ መንኩቡ ኣብዚ ኣካላቱ ኣብ ኣእዳው ኣብ ብርኩ ክሳብ ኣብ እግሩ ደሎ ኣብ 29 ቦታታት ነፍሲ ወከፍ ዝገብራ ምንቅስቓስ በዘን ካሜራታት እንዳተደገፈት ናብቲ ማእኸላይ መቆፃፀሪ ቦታ እያ ትኸይድ። ስለዚ እቲ ዝቆፃፀር ደሎ ሰብ ንወላ ነታ ክዕሶ ወይ ነቲ ኮምፒውተር ጥራይ እንተረኣየ ዳርጋ ልክዕ ብኣካል ይርኦም ከም ዘሎ እዩ። ምክንያቱ ልክዕ ኣብ ሜዳ ዝካየድ ደሎ ኩነታት በዚ ዲጂታል ትዊን ወይ ዲጂታላዊ ማንታ ዝበሃል ነገር ልክዕ ኣብ ሜድኡ ወይ ኣብታ ኮምፒውተሩ ይርዮ ስለ ዘሎ በቲ ሓደ ወገን ማለት እዩ። ብሓፈሻ ሕጂ እዚ ብሌዘር ስካነርን ድሮንን ወይ ላይዳር ዝበሃል ናይ ሌዘር መብራህትን ድሮንን እንዳተሓገዘ ዝካየድ እምበኣር ሙሉእ ብሙሉእ ነቲ ተተዓዛባይ ወይ እቲ ሪፈሪ ወይ እቲ ኣብ ማእኸላይ ቦታ ኮይኑ ነቲ ፀወታ ዘመሓድርን ዝመርሕ ዘሎ ኣካል ዳርጋ ዲጂታላዊ መንታ ኣቢሉ ቅዳሕ ሙሉእ ብሙሉእ ቅዳሕ ናይቲ ስታድዮም ኣብ ኮምፒውተሩ ከም ዝሪኦ ብኡ ንብኡ ዝካየድ ኩሉ ምንቅስቓሳት ከዓ ሽዑ ንሽዑ ኢን ሪል ታይም ይብሎ ሽዑ ንሽዑ ኣብቲ ኮምፒውተሩ ይርዮ ማለት እዩ። ስለዚ ናይ ሎም ዓመት ሓደ ካብቲ ዝዓበየ ዝበሃል እዚ ዲጂታላዊ ማንታ ወይ ከዓ ዲጂታል ትዊን ዝበሃል እዩ ማለት እዩ። እዚ ዲጂታል ትዊን እንታይ እዩ ኣቃሊሉ ዘሎ ወይ ከዓ እንታይ እዩ ጠቂሙ ዘሎ ዝብል ከዓ ኣብቲ ብኤኣይ ዝተሓገዘ ዲጂታል ትዊን ምስ ምዃኑ ንኣብነት እታ ስታድዮም ኩላ ኮፍ መበሊኣ፣ ሽንቲ ቤታ፣ ካሜራታታ፣ እቲ ናይ ሴኪሪቲ ሲስተም ካሜራ ዝበሃል ኣፍ ደገ፣ እቶም ናይ ፖሊስ ሓለውቲ ወይ ናይ ፀጥታ ኣካላት ኩሎም ብምሉኦም እዞም ኣካላት እዚኦም ኣብቲ ዲጂታል ትዊን ስለ ዘለዉ ወይ ኣብቲ ላቦራቶሪ ስለ ዘለዉ እንተ ደኣ ብቐዳማይ ማዕፆ ብዝሕ ሰብ ኣትዩ እንታይ ክንገብር ንኽእል፣ እንተ ደኣ ኣብ መንጎ ሓደጋታት ኣጋጢሙ እንታይ ክንገብር ንኽእል፣ እንተ ደኣ ከምዚ ኮይኑ እንታይ ክንገብር ንኽእል ተባሂሉ ኤኣይ ኣቐዲሙ ትንተና ሂብሉ ወይ ፕሬዲክት ገይርዎ ስለ ዘሎ ነዚኦም ትንተናታት ወይ ነዞም ክመፁ ዝኽእሉ ኩነታት ኣቐዲሞም ተፀኒዖም ዘለዉ ናፍቲ ሜዳ ወይ ናፍቲ መቆፃፀሪ ማእኸል የምፆ ማለት እዩ። ብሓፈሻ ክንሪኦ ከለና 16 ሜዳታት ኣብ ሓደ ቤት ፅሕፈት ኮይንካ ሙሉእ ብምሉእ ክትከታተሎ ዘኽእል ኩነታት ንርኢ ማለት እዩ። ነዚ ንምግባር ከዓ እዘን 12 ዝጠቐስናየን ካሜራታት በቲ ፖይንት ክላውድ ዝበሃል ኩነታት እንዳፈጠራ ናተይ እዚኣ ኢደይ ክትንቀሳቀስ ከላ ነታ ንኢደይ ትመስል ኣካል ኣብቲ ሞዴል ተሰሪሓ ደለካ እሳኻ ትንቀሳቀስ ኣነተ ተንቀሳቀሰ ዝኾነ ዝገበርኳ ምንቅስቃሳት ኩላታ ምንቅስቃሳት ናብኣ ትኸይድ ኣብ ነፍሲ ወከፍ ካልኢት ኢና ንብል ዘለና 29 ቦታታት ናይ ዘሎ ምንቅስቃሰይ ዳርጋ 50 ግዜ ናብ ናፍቲ ማእኸል ይኸይድ ማለት እዩ። ስለዚ 50 ግዜ ኣብ ሓደ ካልኢት ወይ ሓባዳ ሰከንድ እሞ ከዓ 29 ክፋላት ናይ ኣካላተይ ማለት ለዚ ክሳብ ክንደይ ነቲ ፀወታ ብደቂቕ ይከታተልዎ ዘርኢ እዩ ማለት እዩ። ሓደ ካብቲ ነዚ ቴክኖሎጂ እዚ ዝመርሕ ዘሎ ትካል ሌኖቮ እዩ። ሌኖቮ ከም ንፈልጦ ዳርጋ ልዕሊ 80 ቢልዮን ርእሰ ማል

ሎ ሓደ ዓብዪ ናይ ቴክኖሎጂ ማእከል ምዃኑ ንፈልጦ ኢና። ሌኖቮ ነዚ ኩሉ መደባት ከዳሉ ከሎ እዚ ዓበየ ኣብዚ ዘሎ ከዓ ናይ ኢንተርነት ከመይ ክኸውን እዩ ዝብል እዩ። ምክንያቱ 80,000 ሰብ ኣብቲ ሜዳ ኣሎ። እዚ ንገልፆ ዘለና ቴክኖሎጂ ዝወስዶ ወይ ዘህልኮ ናይ ኢንተርነት ኩነታት ኣሎ። ስለዚ እዚ ብሓፈሻ ክረአ ከሎ ኣብተን 9 ደቃይቕ ጥራይ ከባቢ 50 ቴራባይት ዳታ ተዳልዩ ወይ ከዓ ክውድእ ከም ዝኽእል ተዳልዩ። ነዚ ዝኸውን ናይ ኢንተርነት ኣገልግሎት ከዓ ኣብ ነፍሲ ወከፍ 9 ደቃ ተዳልዩ ኣሎ ማለት እዩ። ንበል 65,000 ተዓዛባይ ኣሎ። እዚ 65,000 ብሞባይሉ እንዳሰኣለ እንተ ደኣ ንካልእ የመሓላልፎ ኣሎ ወይ ከዓ ስኢሉ ኣፕሎድ ገብሮ ናብ ካልእ ሰብ ይሰዶ ኣሎ። እዘን ካሜራታት ነፍሲ ወከፍ ተኸታቲለን ነቲ ተፃወታ ኢልና ኣለና ነቲ ሜዳ ነቲ ሽንቲ ቤት ንኩሉ ፊዚካላዊ ወይ ኣካላዊ ነገራት ኣብቲ ሜዳ ዘሎ ናብቲ ማእኸላይ መቋፀሪ ይሰዶ ኣሎ እንተ ኢልና ብኢንተርነት እዩ ዝኽሉ ዝኸውን። ስለዚ 50 ቴራባይት ዳታ ብሓደ ኣብ 9 ደቃይቕ ይውዳእ ኣሎ ማለት እዩ። 50 ቴራባይት ክሳብ ክንደይ ዓብዪ እዩ ክንገልፅ እንተ ኮይና ዳርጋ 15,000 4K ዓቐን ዘለዎም ወይ ሃይ ሪዞሉሽን ንብሎም ቪድዮታት ኣብ ውሽጢ 9 ደቂቕ ከም ምርኣይ ወይ ስትሪም ከም ምግባር ወይ ከም ዳውንሎድ ከም ምግባር ጌርካ ክረአ ክእል ማለት እዩ። ብሓፈሻ እቲ ኣብ ዝጠፍእ ኢንተርነት ን15,000 ሙሉእ ፊልምታት ዳውንሎድ ከግብር ዝኽእል እዩ ማለት እዩ። ኣብዚ ክንጠቕሶ ዘለና ሕጂ እቲ ናይ ቪድዮ ኣሲስተንት ሪፈሪ ዝበሃል እንተ ደኣ እቲ ኣብዝሓለፈ ዓመታት ዝነበረ እንተ ደኣ ዳኛ ተጠራጢሩ ፀወታ ሓንሳብ ጠጠዋ ኣቢሉ እዛ ምልክት እዚኣ ሂቡ ናብ ቴሌቭዥን ከይዱ ርዩ ምስቶም በታ ዘላቶ ቴሌፎን ምስቶም ኣካላት ምስቶም ማእኸላይ ደያኑ ናይ ቤት ፅሕፈት ተረድዩ እዩ ዝህብ ነይሩ። ሕጂ ግን ከምኡ ዝበሃል የለን። ኣብዚ ናይ 2026 ፀወታ ዳኛ ኦፍሳይት እንተ ደኣ መፅያ ኦፍሳይድ ክትከውንን ወይ ካልእ ዝኾነ ይኹን ጌጋ ክትረአን ዳኛ ሽዑ ንሽዑ ሓቀኛ ሙሉእ ብሙሉእ ዘየማትእ ወይ ሓቀኛ ዝኾነ ውሳነ ክወስድን ደኽእሎ ብዙሓት ቴክኖሎጂታት ኣብቲ ሜዳ ተገጢሞም ኣለዉ ማለት እዩ።

ሓደ ካብቶም ኣገረምቲ ዝበሃሉ ናይ ሜዳታት ቴክኖሎጂ ኣብዚ ንሪኦ ዘለና እቲ ኣብ ሎስ ኣንጀለስ ዘሎ መፃወቲ ሜዳ ኩዕሶ እግሪ እዩ። እዚ ሶፋይ ስታድየም ዝተባሃለ እዩ። ሶፋይ ስታድየም ብሓፈሻ ካብ ቀደም ከሎ ንኣሜሪካን ፉትቦል ተባሂሉ ዝተሰርሐ ዳኣ እምበር ንኩዕሶ እግሪ ዝተባሂሉ ዝተሰርሐ ኣይነበረን። ኣብዚ ዝተረኣየ ናይ ቴክኖሎጂ ምዕባለ ክንሪኦ ከለና ብሓፈሻ ኣብ ሓፀርቲ ግዜታት ነቲ ቴክኖሎጂ ካብ ናይ ኣሜሪካን ፉትቦል ፀወታ ሙሉእ ብምሉእ ናብ ናይ ኩዕሶ እግሪ ፀወታ ክቐይርዎ ክኢሎም ኣለዉ። እዚ እንታይ ማለት እዩ? ክልቲኡ ሜዳታት በበይኑ ዓቐን እዩ ዘለዎ። እቲ ናይ ኣሜሪካን ፉትቦል ዝበሃል ፀወታ ዘድልዮ ሳዕሪ ኣርቲፊሻላዊ ሳዕሪ እዩ። ብሕጊ ፊፋ ንኩዕሶ እግሪ ዝኸውን ሳዕሪ ግን ሙሉእ ብምሉእ ወይ ሚእቲ ሚእታዊ ተፈጥራዊ ወይ ናቹራል ሳዕሪ እዩ ክኸውን ዘለዎ። ስለዚ ናብ ሓደ ዕፁው እሞ ከዓ እቲ ሜዳ ብላዕሊ ፀሓይ ይረክብኒ፣ ተፈጥራዊ ፀሓይ ይረክብኒ፣ ፎቶሲንተሲስ ዝበሃል ኣገባብቲ ሳዕሪ ከካይዳ ኣይክእልኒ። ስለዚ እንታይ እዩ ተኻይዱ? ነቲ ዝነበረ ሜዳ ከባቢ ሓደ ሜትሮ ክብ ኢሎም ካልእ ሜዳ ሰሪሖም ማለት እዩ። ንዕኡ ክሰርሑ ከለዉ ከዓ ኣብ ከባቢ 8 ሰዓት ናይ ኣየር ዝርሐቕ ናብ በዓል ቢሲ ከይዶም እቲ ሳዕሪ ኣመስሪሖም ኣብ በረድ ገይሮም ሒዞሞ መፂኦም ብውሽጢ ሙሉእ ብምሉእ ተፈጥራዊ ዝመስል ብርሃን ከም ዝረክብ ብውሽጢ ንፋስ ብሓፈሻ ንሓደ ተዓቢጡ ዘሎ ኣብ ሓደ ቫኪዩም ዘሎ ቦታ ሳዕሪ ክበቁል ዘኽእል ቴክኖሎጂ ምግባሮም ሓደ ካብቲ ኣብ ዋንጫ ዓለም ተራእዩ ዘሎ ፍሉይ ቴክኖሎጂ እዩ ዝበሃል። ምክንያቱ ካብቲ ዝነበረ ሓደ ሜትሮ ከይዶም ብታሕቲ ናይ ማይ፣ ናይ ንፋስ፣ ናይ ተፈጥራዊ ናይ ፀሓይ ብርሃን ዘይኮነ ከዓ ኣርቲፊሻላዊ ናይ ፀሓይ ብርሃን ብምግ

ምግባር እቲ ሜዳታት ወቂቦም ኣለዉ ማለት እዩ። ስለዚ ብሓፈሻ ጀካት ዘሎ ቴክኖሎጂታት እዚ ዝመስል እውን ኣብቲ ሜዳታት ካብ ተረእየ እዩ ማለት እዩ። ብሓፈሻ ኣብ ሜዳ ኣተኪርና ምስ ንሪኦ ምስ ዚ ዲጂታል ኣቫታር ወይ ናይ ሰለስተ ኮርናዓዊ ሞዴል ዝበልናዮ ዲጂታል ትዊን ኢልና ክንጠቕሶ ፀናሕና ሓዊስካ ክሳብ ክንደይ ጌጋ ዝበሃል ኣብ ብሰንኪ ናይ ሰባት ጌጋ ዝመፅእ ዘሎ ተኽእሎ ናብ ዜሮ ከም ዝጎደለ እዚ ናይ 2026 ፊፋ ዋንጫ ዓለም ኣርእና ኣሎ። ካብዚ ስዒብና ንሪኦ ከዓ ኣዝዩ ኣገዳሲ ሙሉእ ብሙሉእ ምቕያር ናይታ ኩዕሶ ይብላ ኣካላት ክኾን እዩ።

0: ካልእ ኣዝዩ ኣገዳሲ ነጥበ መቐይሮ ፈጢሩ ዘሎ ኣብ ናይ ፀወታን ቴክኖሎጂን ክንሪኦ ከለና ከዓ እዛ ነዊሕ ዓመታት ኩዕሶ ኢልና ክንጥቀመላ ዝፀናሕና ኣብ ዋንጫ ዓለም 2026 ሙሉእ ሙሉእ ተቐይራ ዳርጋ ንእሽተይ ኮምፒውተር ኮይና መፅያላ ክንብል ንኽእል። እዛ ትራይኖዳ ተባሂላ ተሰሚያ ዘላ ኩዕሶ እምበኣር ትራይ ማለት ሰለስተ ክኸውን ከሎ ኦንዳ ማለት ከዓ ማዕበል ማለት እዩ። ስለዚ እዚ ብሓፈሻ ሙሉእ ብሙሉእ ነቲ ዋንጫ ዓለም ኣብ ሰለስተ ሃገራት ይካየድ ምስ ምህላው ንሰለስተን ዋንጫ ሃገራት ባንዴራኣንን እቲ ሎጎ ወይ ምልክታተንን ዝኸይድ ማለት እዩ። ብሓፈሻ እዛ ኩዕሶ እዚኣ ሰለስተ ሕብርታት ኣለዋ። እተን ሰለስተ ሕብራታት ሰማያዊ፣ ቀይሕን ቀጠልያን እየን። ሰማያዊ ንሕቡራት መንግስታት ኣሜሪካ፣ ቀይሕ ንካናዳ፣ ቀጠልያ ከዓ ንሜክሲኮ ዝውክል እዩ። እሱ ጥራይ ደይኮነ ብደቂቕ ወይ ማይክሮስኮፒክ ዝበሃል ከዓ ምልክታት ናይ ዘን ሃገራት ኣለዋ። እታ ኮኸብ ትመስል ሕብሪ ንሕቡራት መንግስታት ኣሜሪካ ቆፅሊ ቆፅላዊት ናይ ካናዳ ኣብ ባንዴራኣ ዘላ፣ ሳልሳይ ከዓ ንስሪ ምልክት ንስሪ ከዓ ንሜክሲኮ ዝውክሉ ከዓ ኣብኡ ኣለውና ማለት እዩ። እዛ ኩዕሶ እዚኣ ፍሉይ ዝገብራ ነገር ካልእ እንታይ ኣሎ? ጀካቲ ኤሌክትሮኒካዊ ነገራት ኣቐድ ፀኒሕና ንገልፆ። ከም ንፈልጦ ናይ ቀደም ኩዕሶታት ሓሙሽተ ኩርናዕ ዘለዎ ወይ ፔንታጎን ዝመስል ብዙሕ ስፋያት ዘለዋ እያ ነይራ። እቲ ኩዕሶ ክንብል ከለና ኩዕሶ ብኣዝዮም ብዙሓት ስፋያት እዞም ሓሙሽተ ኩርናዓት ዘለዎም ኣካላት ትስፈ ወይ ትስራሕ ነይራ። እዛ ትራይኖዳ ዝተባህላት ናይ ሎም ዓመት ግን ኣዲዳስ ዝሰርሓ ብኣዝዩ ፍሉይ። እዚ ማለት ኣርባዕተ ዝተሰፊዩ ዘይኮነ ወይ ኣርባዕተ ፓነላት እዮም ዘለዋ። እቶም ነታ ኩዕሶ ኣቂሞም ዘለው ነታ ክቢ ኣቂሞም ዘለው ኣካላት ኣርባዕተ ፓነላት እዮም ወይ ኣርባዕተ ዝተፈላለዩ ፕላስቲካዊ መሳሊ ኩነታት እዮም። እዚኦም ከዓ ከምቲ ናይ ቀደም ዝተሰፊዩ ደይኮኑ እንታይ ዘርኢ ደሎ፣ ቀደም ዝተሰፍየ እንትረአ ኮይኑ እታ ኩዕሶ ቀስ ኢላ ማይ እውን ከተእቱ ትኽእል፣ ቀስ ኢላ ክትነፍስ እውን ትኽእል፣ ክትቅደድ እውን ትኽእል። እዚ ግን ብሌዘር ዝተሰፊዩ ወይ ከዓ ብሌዘር ዝተላሕሙ ዝኾነ ይኹን ስቲች ወይ ስፋይ ዘይብሎም ኮይኖም እዮም ተረኪቦም ዘለዉ። እሱ ጥራይ ዘይኮነ ከም ናይ ቴክስቸር ዝመስል ቁሩብ ሓርፋፍ ኣካላት እውን ኣሎ። እዚ ከዓ እቲ ናይ ዳርባ ኢድ ኣብ ዝህልወሉ ግዜ ተፃዋታይ ሙሉእ ብሙሉእ ሸተት ከም ዘይትብልን ዝተሰርሐ ናይ ቴክስቸር ስራሕት ከም ዘለዋ እዩ ተገሊፅ ዘሎ ማለት እዩ።
1: This ball is actually the most advanced ever used at a World Cup.
0: እተን ናይ ትራይኖዳ ፍሉይ ዝገብራ ናይ ቴክኖሎጂ እምበኣር ኣብ ውሽጣ ዘሎ ትሕዝቶ እዩ። እዛ ኩዕሶ እዚኣ ኣብ ነፍሲ ወከፍ ካልኢት 500 ግዜ ምንቅስቃሳታ ካብ ካልኢት ኢና ንብል ዘለና ወይ ኣብ ሰከንድ ኢና ንብል ዘለና። ኣብ ሰከንድ እዛ ኩዕሶ እዚኣ ኣበይ ኔራ ናበይ ከይዳ ብዛዕባ ኩነታታ ዝገልፅ ነፍሲ ወከፍ ዘላቶ ቦታ ክንደይ ዲስታንስ ተቐሊዓ መንቀሊዕዋ ወዘተ ባዕላት ተሓበሬታኣ ኣብ ሓደ ሰከንድ 500 ግዜ ናፍቲ ማእኸላይ መቋፀሪ ነገራት ትሰድድ። እዚ ማለት ኣብ ውሽጣ ሰንሰር ኣለዋ። እዚ ሰንሰር ከዓ ናይ 500 ሃርትስ እዩ ማለት እዩ። 500 ግዜ ኣብ ሓደ ካልኢት ዳታ ወይ ሓበሬታ እንዳኸዘነ ኣብ ውሽጣ ትኽዝን እያ፣ እቲ ካልእ ወገን ከዓ ሓበሬታ ትሰድድ እያ ማለት እዩ። ንኣብነት ኣነ ክሕዛ ከለኹ ወይ ሓደ ተፃወታይ ክሕዛ ከሎ ሓደ እንታይ ኢልና ነርና ዲጂታል ትዊን ኣለዋ ናተይ ነፍሲ ወከፍ ምንቅስቃሳት ናይ 20

ሸዓተ ኣካላተይ ኣብ ሓደ ካልኢት ሓምሳ ግዜ ናፍቲ መቋፀሪ ማእኸል ዝኸይድ እዩ። ስለዚ ተኽዕሶ ከዓ ኣበይ ነራ ኣበይ ናይ ሕንፃ ሰዓት ክንደይ መን ተንኪፍዋ በየናይ ክፋል ኣካላቱ ከዓ ክልቲኡ እንዳተዋሃደ ናፍቲ ማእኸላይ ኣካል ይኸይድ እዩ ማለት እዩ። ስለዚ እቲ ቫር ዝበሃል ሲስተም ብካሜራ ጥራይ ዘይኮነ እታ ኩዕሶ ናታ ሓበሬታ ኣለዋ ነፍሲ ወከፍ ኣካል ናይቲ ሰብ ናይ ተፃወታይ ነናቱ ሓበሬታ ናፍቲ ማእኸላይ መቋፀሪ እዩ ዝኸይድ ማለት እዩ። ስለዚ ኩዕሶ ክቅላዕ ከላ በየናይ ደቂቕ ኣበይ ቦታ ኩዕሶ ከም ተቐልዐ በየን ቦታ ወይ ኣንግል ወይ ከርቪ ገይራ እያ ከይዳ ብኢዱ እንተተንኪፍዋ ገለ ቫይብሬሽን ወይ ነዝነዝታ ናፍቲ ማእኸል ትሰድድ እያ። ብፍላይ ኦፍሳይድ ኣብ ትኾነሉ ግዜ ከዓ ኣበይ ናይ ቦታ መንቀሊዕዋ እቲ ተፃዋታይ ከኦፍሳይድ ኮይኑ ድዩ ኣይኮነን ኣበይ ቦታ ነይሩ እታ ኩዕሶ ከ ኣበይ ነራ ካሜራ ኣየድልያኒ ምክንያቱ ኣበይ ቦታ ኣበይ ናይ ደቂቕ ወይ ካልኢት ናይቲ ፀወታ ከም ዝነበረት ባዕላ ትሕብር እያ። ስለዚ እቲ ተፃወታይ ኣብዚ ነይሩ እቲ ዝቐልዐ ኣብዚ ነይሩ እቲ ዝተቐበለ ናይ ኦፍሳይድ ምልክት ዘርአየ ተፃወታይ ከዓ ኣብዚ ነይሩ ተባሂሉ ኣብ ሓደ ካልኢት 50 ብ29 ናይ ተፃወቲ 500 ናይታ ኩዕሶ ብምሉኡ ኣብቲ ቦታ ናይ ማእኸላይ ሪፈሪ ስለ ዘሎ እዚ ሽዑ ንሽዑ ነቲ ሪፈሪ ወይ ነቲ ዳኛ ሓበሬታ ይመፆ እሱ ከዓ ሙሉእ ሙሉእ እዚኣ ኦፍሳይት እያ ኢሉ ከይረኣየ ወላ ተዓሚቱ ከሎ ኦፍሳይት ምዃና ፊስካ ወይ ምልክት ትገብር ክእል ማለት እዩ። ስለዚ እዛ ኩዕሶ እዚኣ ንእሽተይ ኮምፒውተር እያ ክንብሎ ንኽእል። ንእሽተይ ኮምፒውተር እያ ዘብላ እቲ ኣይኤምዩ ወይ ኢንተርናል ሜጀርመንት ዩኒት ኣለዋ ናብ ባዕላ ትዕቅን እያ። ንእሽተይ ቺፕ ኣላታ። እዚ ንእሽተይ ቺፕ ነቲ ሰንሰራት ዘንቀሳቀስ እዩ ከምኡውን ሰንሰር ኣሎ ኢልና ኢና። ነዚኦም ብምሉኦም ነቲ ትራንስሚሽን ነቲ እሳ ትሰዶ ነቲ እሳ ትቕበሎ ወዘተ ዝኸይድ ቻርጅ ኣለዋ። ስለዚ ቅድሚ ፀወታ ምእታዋ እዛ ኩዕሶ እዚኣ ቻርጅ ክትገብር እያ። ብምሉኦም እዞም ናይ ኤሌክትሮኒካዊ ኣቑሑት ከኣብያ ኣለው ኣይከብዱን ዶ? ነታ ኩዕሶ ወይ ነቲ ተፃወታይ ክቐልዖ ከሎ ጭልጭላ ይብሉን ዶ? ወይ ሰንሰር ከም ደለዋ ምልክት ኣይህብን ዶ? ዝብል ከዓ እቲ ተሰሪሑ ዘሎ ሙሉእ ብምሉእ ኣዝዩ ርቂቕ ዝበሃል ናይ ፊዚክስ ሕግታት ኣማሊኡ ዝተኻየደ ምስ ምዃኑ ገለ ተፃወቱ ተዓሚቶም ናይ ቀደም ሰንሰር ደይብላ ኩዕሶን እዚ ሓዳሽ ኩዕሶን ምስ ቀልዕዎን ወላ ሓንቲ ፍልል ከም ደይረኸብለን እዚ መፅናዕትታት ተውፅእ ዘሎ እዩ ማለት እዩ። ስለዚ ብሓፈሻ እቲ ዝተገብረላ ምህንድስና ኣዝዩ ዝተረቐቐ ምስ ምዃኑ ናይ ሎሚ ዓመት ኩዕሶ ንእሽተይ ኮምፒውተር እያ ክንብላ ንኽእል።

ብሓፈሻ እምበኣር ዋንጫ ዓለም 2026 ሒዝዎ ዘሎ ናይ ቴክኖሎጂ ኩነታት ክንሪኦ ከለና በቲ ሓደ ሌኖቮ ዝኣክል ዓብ ትካል ዘማእኽሎ ወይ ዝመርሖ ናይ ቴክኖሎጂ ኩነታት ኣሎ። ተን ሃገራት እውን ነናተን ኩነታት ሒዘን መፅአን ኣለዋ። ኣዲዳስ እውን ናቱ ፍሉይ ዝበለት ኩዕሶ ሒዙ መፂ ኣሎ። ብሓፈሻ ኣብ ሜዳ ዘሎ ኩነታት እቲ ቅድሚ ሕጂ ዝነበረ ናይ ቫር ከም ዘለዎ ኮይኑ ብዙሕ ነገራት ኮይኑዎ ኣሎ። ብፍላይ ከዓ ከም ሎሚ ዓመት ዘሎ ናይ ኩዕሶ እግሪ ዳርጋ ላቦራቶሪ ናይ ኣርቲፊሻል ኢንተሊጀንስ ቤተፈተነ እዩ ተባሂሉ ተጠቂሱ ዘሎ። ዝመፅእ ዘሎ ድሕሪ 4 ዓመት ዝህሉ ዋንጫ ዓለም ከመይ ዓይነት ክኸውን ከም ዝኽእል ካብዚ ናይ ሎሚ ትምህርቲ ወይ ተሞክሮ ተወሲድሉ ዝስራሓሉ ሎሚ ናይ ፈተነ እዩ ተባሂሉ ኣሎ ዝበሃል ቴክኖሎጂ ኣብቲ ኩዕሶ ከም ዘሎ ኢና ንርኢ። ብሓፈሻ ብፍላይ ከዓ ናይ ኤኣይ ኩነታት ኢና ንርኢ ማለት እዩ። እዚ ኩሉ ምስ በልና ብሕፅር ዝበለ ኣዝዩ ብዙሕ ናይ ቴክኖሎጂ ንጥፈታት ከም ዘሎ ኢኻ ክትርኢ ትኽእል። ምክንያቱ ብኤኣይ እንዳተደገፈ ኩሉ ንዝኽእል ኩነታት እንዳተተንበየ ከምዚ በዚ ሰብ በዚሕሎሞ ካልእ ጌት ንክፈት እዚ ሰብ ኣብ ገፁ እዩ ንሪኦ ከም ዘለና ሓሪቑ ስለ ዘሎ ኣቐዲሙ ክወፅእ ይኽእል እዩ ካብዚ ዘሎ 20,000 በዚ ጌት ክወፅእ ይኽእል እዩ። ስለዚ ኣብ ኣካላት ፀጥታ በዚ ክሂዱ ኢሉ ክግምት ዝኽእል ምስ ምዃኑ እቲ ቴክኖሎጂ ብዙሕ ትፅቢት ዝግበረሉ ዘሎ እዩ። ልዕሊ ኩሉ እዚ መሰጠትኒ ኣነ ብወገነይ ብዙሕ ተኸታታላይ ናይ ስፖርት ብዘይምዃነይ ዳርጋ ፀወታ ክዕሶ እግሪ ካብ ዋንጫ ዓለም ካልኦት ኣብተን ናይ መወዳእታ 6 ጋንታታት 8 ጋንታ ክተርፋ ከሎ

ሞር ዝከታተል ወይ ኣፀቢቀ ዝከታተል ከምዚ ከማይ ከዓ ብዙሓት ክትህሉ ስለ ትኽእሉ ኢኹም። ብሓፈሻ ዘገድስ ኣብ ዝምበኣር ኤኣይ ወይ ሱፐር ኮምፒውተርስ ዝበሃላ ከዓ ነዚ ዋንጫ ዓለም መን ክትወስዶ ትኽእል ዝብል ነናተን ትንበያታት ሂበን ኣለዋ። ብሓፈሻ ቅድሚ ሕጂ ትንበያታት ነይሩ እዩ ብዙሕ እዚኣት ስዕር እዚኣ ተባሂልካ ዝካየዱ ክትዓት ነይሮም እዮም። ኤኣይ ከዓ ናቱ ትንበያ ወይ ፕሬዲክሽን ሂቡሎ። ብሓፈሻ ነቶም ኣፀቢዕኩም ኩዕሶ እግሪ ትከታተሉ ዓይነይቲ ጋንታ ክትስዕር ከም ትኽእል ንናትኩም ትንተናታት ክህልወኩም ይኽእል እዩ። እቶም ከምዚ ከማይ ዝርዝራት ናይ ኩዕሶ ዘይንፈልጥ እሞ መን ክትስዕር ትኽእል ዝብል ኤኣይ ወይ ሱፐር ኮምፒውተርስ ንመን ንብላ ኣለዋ ኣፅራቢላ ክገልፀልኩም።

ምናልባት ኣብዚ ከምዚ ክገልፆ ፅናሕኩ ኣነ ደጋፊ ናይ ዝኾነት ኩዕሶ እግሪ ኮይነ ደይኮንኩ እቲ ዘሎ ፕሬዲክሽን ወይ እቲ ዘሎ ትንበያታት ከመይ ይመስል ንሕና ውን ነናትና ትንበያታት ክህልወና ስለ ዝኽእል ብሓፈሻ እዛ ኦፕታ ትበሃል ሱፐር ኮምፒተር ንኩሎም ማለት 25,000 ዝኸውን ነጥብታት ኣውፅያ ካብዞም 25,000 ዝኸውን ነጥብታት ብወገን ተፃወቲ ብዘሎ ታሪኾም ብወገን ገለ ክትርኢ ከላ ብ16.1 ሚእታዊት ስፔን ክትስዕር ከም ትኽእል ገሊፃላ። ስፔን ብድሕሪያ ፈረንሳ፣ ብድሕሪኡ እንግሊዝ፣ ራብዒት ከ ኣርጀንቲና እየን ደለዋ። ብሓፈሻ ኤኣይ ዝበሃል ዘለዎ ትንበያታት እዘን ኣርባዕተ ሃገራት እዮም። ምናልባት ለውጢ ኣሎ እንተደ ኮይኑ ኣብዘን ኣርባዕተ ሃገራት እዮም። ኣነ ምናልባት ብራዚል ካብዚአን እንተፀበኹ ነረ ከንበት ናይ ቀደም ድሕር ከይደዮ ናይ ኤኣይ ትንበያታት ከም ዘርእዮ ግን ብራዚል ኣብዚኦም ኣያእትዋን ኣሎ። 7 ኤኣይ ኤጀንትስ እውን እቶም ዓበይቲ ዝበሃሉ ኤኣይ ኤጀንትስ ክንሪኦም ከለና እዚኦም ከዓ 4 ንስፔን ኢሎማ 3 ከዓ ንፈረንሳ ኢሎማ ማለት እዩ። ስለዚ እቲ ዝለዕለ ትንቢት ኣብ ስፔን ክኾን ከሎ እተን ናይ መወዳእታ ጋጠማ ተባሂለን መወዳእታ ተሰሜን ዘለዋ ከዓ ፈረንሳን ስፔንን እዮም። መወዳእታ ነዚ ብምግባር ካብ ሓደ ካብቶም ናይ ኤኣይ ሞዴላት ዝኾነ ቻትጂፒቲ ከዓ ብሓፈሻ ብሙሉኦም ኣብዘን ኣርባዕተ እየን ኢለኩም ነረ ኣብ መወዳእታ ስፔን ምስ ፈረንሳ ክጋጠማ ምዃነን ስፔን 2-1 ክትስዕር ምዃነ ከዓ ገሚቶም ኣሎ ማለት እዩ። እዚ ኩሉ ክብሉ ከለዎ ግን ኖ ግድን ገምት ስለ ዝተባሃሉ ደኣ እምበር ናይ ሎም ዓመት ፀወታ ክትግምቶን ከምዚ ኢልካ ክትብል ኣዝዩ ዘይከኣል ወይ ረቂቕ ፍልልያት ዘለዎን ምስ ምዃኑ ዋላ ንባዕለን ዘን ኣርባዕተ ውን ተወዳዲረናሉ ወይ ተፈላለየናሉ ዘለዋ ነጥቢ ናይ ኣዝዩ ውሕድ ነጥብታት ኮይኑ ካትሪዮ ማለት እዩ። ብሓፈሻ ዓለም ኩዕሶ እግሪ ብፍላይ ከዓ ዋንጭ ዓለም 2026 ሒዝዎ ዘሎ ቴክኖሎጂን ኤኣይ ምስ ዘለዎ ምዕባለ ዘለዎ ትንበያን ብወገነይ እዚ ዘለዎ

ምባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ብሓፈሻ ዋንጫ ዓለም 2026 ብዘለዎ ብቴክኖሎጂካዊ መዳይ እዚ ይመስል ብቴክኖሎጂ መዳይ ዘይኮነ ብካልእ መዳያት ብዙሕ ክጥቀስ ዝግብኦ ናይ ተፃወቲ ኩነታት ናይ ሜዳ ኩነታት ናይ ምፍናው ናይ ምምላስ ወዘተ ኣዝዩ ብዙሓት ዜናታት ከም ዘለዎ እየ ክዕዘብ ክኢለ እዚ ኣዝዮም ንፉዓት ናይ ስፖርት ተንተንት ስለ ዘለውና በብ መዳዮም ከምፅና እዮም ንሕና እውን ኣብ መንጎ ንዘጋጥም ዝኾነ ይኹን ናይ ቴክኖሎጂ ኩነታት እንዳተኸታተልና ናባኹም ክነብሎ ኢና ብሓፈሻ እስኹም ከ መንትዕወት ትብሉ ቅሩብ ቴክስት እንተገበርኩምልና እውን ብፅላ ኣይኮነን ናትኩምን ናይ ኤኣይ እውን ዳሕራይ ኣብቲ ኣብ ሓምለ 19 ዝህሉ ናይ መዛዘም ዋንጫ ዓለም ዝተዓዘብና ገለ ትንበያታት ከነምፅእ ንኽእል ምስንኸውን ማለት እዩ እምባርከስ ንሎሚ ተዳልዩ ዝነበረ መደብ እዚ ክትከታተልዎ ፅናሕኩም እዩ ነይሩ ንሎሚ ስለምትታልኩም የመስግን ዝመፅእ ዘሎ ሰሙን ብካልእ ትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ሰናይ ጥ

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
1: ሞርሃንደ
2: ኣይፈለጥኩ መጽሓራ ኣንጃ
0: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓንስነትካ

ከም ክንታ ቆፂርካ ሕነይ ክትሸድየሉ ግዜ ተፀቢኻ ገፅታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ድኽፋት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ።

0: ዓቕሊ ዝፅበ ሓደን ብስስዐ ንሓዊ ዓዚቡ ዘይፀዱ ሸውሃት ተንኮል ኩሉ ዓቕሙ ገፅታ
1: ካልእ ነገር ተዓለም ስለ ዘለካ መድቀሲንካ
2: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ።
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እያ። ገፅታ ደራስን ዳይረክተርን ዮናስ ተኸስተ፣ ኣፍራይ ጀር ስቱድዮ፣ ዋና ኣፍራይ ሚኒስትሪ ዜና።

0: ከምቲ ዝደለ ናይ ብሓቂ ኣብቲ ካልኣይ ደረጃ ይበፅሑሉ ዶ የለዎን ዝብል ሕቶ ቅሩብ ኣብኡ ሰካፍ እዩ ዋሕዲ ኣሎ ናይ ትምህርቲ
1: መሻረከት ደረሳ ዲብ ካልኣይት ደረጃት ሕድታ ኣሰፍ ብና እብዓመት ላኪን ለከደማት ተዕሊም ሰናሃላ ረሻይዳ ለነብረድያን ክልኤ ዳራት ደዋይሕ ከደማት ኣለበን ለሰበብ ህየ ሰበቲት ከም ከመውቱ ለብዕድ ዳራት ደዋይሕ ላኪን ዲብ ምህሮ ሰኒ ልሄርር ሃላ
0: ፅቡቅ ኣገልግሎት ናይ ትምህርቲ ኣሎ ክንብል ንኽእል
2: መሻረከት ናይ ደረሳ ምሰለ ዲብ ሰነ ትወስክ ላ ትለ ንሓልፈ 4 ሰነታት ብዙሕ ወሰካ መሰለ ዲብ ክላልፍ 22 23 ናይ 4135594 ወሰካ ዲብ ሓተ ሰነት ማለት እዩ ዲብ ክላ 1234431 ላዓላ 796 ወሰካ ርእየና ማለት እዩ ዲብ ክላ 1245564 ላዓላ 633 ወሰካ ርእየና ኣላ እዮም ዓመተይ ክላ 1526 ለንዙም ንብሎም 5797 ክላ 133 ወሰካ ርእየና ኣላ ማለት እዩ እሊ ሰነት ሰነት ናይ ዲብ ወሲ ገይሽለ ማለት እዩ
3: መባእታ ግሮም ጉዕሶ ትሪኦ ተካልኣይ ደረጃት ላኪን ጋፅፋር ጋፅፋርና ገየሲ ትሪኦ እሊ ቤቱ ክንዶለተኒ ብድሚ ሳትፋና ኣላ ክሆግ ንደዊ ብዲና ንደለና ንሃዱግ ዲቡ ዲባሽዓብ ከማንታዊ ዕያት ወደ ጋፅሓር ንተርፍለና ተርፍለኩም እግለ ወለዲ ከማ ጀኒትኩም ክንግብእላ እንታዊ ዕያት ንሃይቡ ክንዶለተኒ ከም ስል እሊ ንትጋየስ ኣላ ወለ ምንዶዶ ላኪን እዚ ሽያ ተሓሲናት እነዝአ መፅእለት ክልአ ሰነት ለን ጠኢካ ንግቢ ቁሩ ተሓሲናት ንመፅ ቤስላ ወለቶ
0: እቲ ህዝቢ ብዓቕሞ ዝሓን እዩ ተሓባብሮም ይወፉ እዮም ዋላ ንመምህራን እውን ይሕግዙ እዮም
1: መሻረከት ዋልደን ዲብ ተዕሊም ሰነታ ዋልደን እግል መደረሲን መሰዳይ ትወዱ ክብድ ለቤላ ምን ቅድረት ዋልደን ወልዓላቱ ወራታት ላኪን እብሕኩመት እግልስነ ሰየት ብና ምነመዳርስ ክም ናይ ከረወቂሮ ወሸምሲ እብእብር ወወለውል ዚንጎሁ ለጌሳ ሰበትሃላ እሊ ምን ቅድረት ዋልደን በራቱ
0: ይርኢ ነዚ ሕጂ ናቐፃሊ ናይ ፅግና ዕድላት ክህሉ ተስፋ ነገብር
4: እቲ ምዴሬት ሽዕበት መጃል ታዕሊም እናትራ ዓቦት መሻረከት ደረሳ እትረውደቱ ወዛረት ታዕሊም ረውዳት ኣሳስ ታዕሊም ክምትሰበት

0: ቅድሚ ሕጂ ሓንቲ ናይ መቕሎ ህፃናት ኣላትና ኣብ ውሽጢ መንሸት ኣላትና ማለት እዩ። ሕጂ ሳ ንክልቲአን ምሕዳር ከባቢ ሰሜን ደቡብ መንሸብያ ኮይና ከተገልግል ፀኒሓ
1: ቀደመላ ሓተ ረውደት እግል ቅብለት ወግብለት መንሸብ ከደማት ተሂብ ፀንሐት እዚ ላኪን እልልህሌና እትባካት ልርሕብ ሰበትሃላ እትል ለነብሮ እጀኒት ምንቁሩብ ዲብ ኣፍያቶም እግል ልድረሶ ሕኩመት እለ ረውደት ካልአይት ሸቀግሎም ህሌት
0: ስለ ዘለዎ መንግስትኻ ኣብ መዋል ህፃናት ወይ ከዓ ቅድሜ ትምህርቲ ኣተኪሩ ይሰርሕ ስለ ዘሎ ኣብዚ ግዜ እዚ ብኡ መጠን ከዓኒ ኣብ ከባቢኦም ምዕሩይ ኣገልግሎት ዝረኽበሉ መንገዲ ንምፍጣር እዚኣ ቤት ትምህርቲ እዚኣ ተፈቒዳ ትልና ማለት እዩ።
2: ፍንቱ እዮም ዓመት ይብ ረውደት ፍንቱ ይተቂራ ርኢና ማና ብደውለት ብዙሕ ጅሃት ብዙሕ ባጀት ነፍገረቱ ሸቂ የብልሃለት ረውደት ንዝማም ክላእ ኣለያ ናቀቐምላ እዮም ዓመት ኣስርስዕ በፅሐ ኣለያ ማና እታ መዲረት ብዓም ይብለዓም መዴረት ዲ ኣነክስ ሲሲጂ ኣነክስ ገለ ንብላ ኣና ኣዚ ኩለ ብስሩዕ ቀየራ እዮ ማና ንዙም መደርሲን ረክበያ መንሃጅ ሰኒ መፀየን ኩለን ተዓለመያ ማና ኣዚ ትል ድዓም ለምና ንዙማ ረውደት ንብለ ኣነ ክላዕለያ ዮም ዓመት ኣሰርስዕ ጋያ ንብለ ኣለና ወባ ዓደት ሓኮርኢና ንሄ ለንዙማ ደረሰ ላዓለው ናይ ረውደት ድዓም 84 ኣለው يوم عامت لكن 733 قاولوا
3: البرنامج زي حكومه ما صلى لها انا ما زي ثلاث على قلنا نسر اذا برنامج حكومه كلمي كمال بالكوم وبقت كل دولتين من نجنا من 4 ل 5 لله مواد انا الحلف دي صبت بها لك اللي يوم عامت ابي مدارس فتحها واللي كل من 4 ل 5 سنه لهم وانا درس له وانا طلعت من هذا وكم اولى برنامج ناس اطفال الذين اتولدوا من متى عرفنا عمل هلك هو كم العرب الذي نقل مقل الا قل الا قل نوده كرين وصبع مبران لنا سلطنا ودي بشيء من بمسات اللي هذا طول مساوا ما ثلاث مصيانا اسراو عصر وسط الاسراو وسط مبران حديث مصيانا روضات اللي هذا
0: ስጋ ብሕጂ ከዓኒ ደርጋ ኣብ ምዝዛም በፂሓላ ተሳዕሚታዊ በፂሓላ ክንብል ንኽእል ወይ ክንደፍር ንኽእል ምክንያቱ ኩሉ ተወዲኡ ከም ትሪዮ ዘለኹም ሕጂ ተሪፉ ዘሎ ናይ ቦሎፈን ወይ ከዓ ናይ ሕብሪ እንተዘይ ኮይኑ ማዕፆ ምግጣም እንተዘይ ኮይኑ ኩሉ ተወዲኡ ኣሎ ሻሎ ኣብታት መፅእ ዓመት ከዓ
1: ትስዓ ምእታይት ብናሃ ታምም ሃላ ለታርፍ ለሃላ ባባት ወቦየት ለመስል ለየጣቱ ለትመፅእ ሰነት ህየ እሎም ረይም ዲብ ረውደት መንሸብ እንደ ገየሰው ደርሰ ላዕለው እጀኒት እትለ ረውደት ሓዳስ እግል ልድረሶ ወሓቆሁ እትለ ስምጥና ልህሌት ምን መእምብታይት እስ ካልአይት ደረጀት እግል ልድረሶ ወምን ቅሩብ ከተማት እግል ልርከቦቱ
4: እቲ መጃል ዓፌት ማለት እትሓመት ክድመት ክምህሌት ለስካን ዝሓብሮ ኣስክላ ሓደ ሰለስ ዕያደት ወሓተ መርከዝ ዓፌት ክምህለያ ማለት ኣምር እዚኣት ኩሉ ሃይኑ ምዴረት ሽዕብ ናይ ከትራም ፅርግያ ሰበት መልክ ወሓ 8 ምን ምእት ምን መሳሓታ ጋድሞታት ሰበቱ ለስካን ምን ቅሩብ እታ መርከዝ ዓፌት እንደ መፀው ከደማት ክምሰረክቦ ልትሓበር እምበለሊማ ሙዴርያት ሽዕብ ምን ለተሰናታ ሙዴርያት እግል ሓርስ ወብዕድ ጋራት ኣዳም ሰበት መፃ ለከደማት ዓፌት እግል ኩሉ ተሂቦ

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራ አንጃል
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ክንታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊርካ ንኽፍኣት ክትረሩ ቤትካ ጓኒኻዮ ሞፍቶ ጓሓላሉ
1: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
3: እንታይ ማለት ከይ ተረዳን
0: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኵሉ ዓቕሙ ገጽታ
1: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልጽመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
0: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ ገጽታ ደራስን ዳይረክተርን ዮናስ ተኸስተ አፍራይ ጀር ስቱዲዮ ዋና አፍራይ ሚኒስትሪ ዜና

ብምስርት ሓበሬታ ስታስቲካዊ ጸብጻብ ትራፊካዊ ሓደጋታት ቀዳምነት ዘይምሃብ ካብቶም ኣብ ቀዳማይ ደረጃ ዝስራዕ ጠንቂ ሓደጋ ኮይኑ ዘሎ እዩ።

0: ተሽከርከርቲ ኣብ ዕለታዊ ምንቅስቓስ ብሕጋዊ ኣገባብ ተማእኪለን ቀዳምነት ሂበን ክኸዳ ሕግታትን መምርሒታትን መጓዓዝያ ምድሪ ዝእዝዞ እዩ። እዚ እንኾነ ግን ብቁፅሪ ዘይውሕዱ መራሕቲ መካይን ሸለልትነት ዝበገሶ ቀዳምነት ከይሃብካ ምሕላፍ ብቐጻሊ ዘጋጥምን ሓደጋታት ክፍፀም ምርኣይን ልሙድ ኮይኑ ኣሎ።
1: ኩሉ ግዜ ኣብ ፅርግያ ንኩሉ እዩ ጎደና ንኩሉ እያ ተማልእ ንተሽከርከርቲ ኣሎ ሞተር ተሽከርከርቲ ንብሽክሌታ ንኣጋር ንእንስሳውን እዩ ማ ማለት ዓረብያ ፈረስን ማልእ ማለት እዩ። ሕጂ እታ ጎደና ንመን እያ ክተኣክል? በዓል መኪና ንኣጋር ቀዳምነት ሂቡ እንተዘይከይዱ፣ በዓል ብሽክሌታ ንኣጋር ቀዳምነት እንድሕር ሂቡ ዘይከይዱ፣ በዓል መኪና ንበዓል ብሽክሌታ ቀዳምነት ሂቡ እንድሕር ዘይከዩ ሓደጋ ኣሰካፉ እናኾነ ይኸይድ ማለት። ስለዚ እቲ ሰብ ተሽከርከርቲ ጥራይ ኣይኮነን ቀዳምነት ክህቡ ዝግብኦም፣ ኣጋሩን ብመንፅሩ ተሽከርከርቲ ቀዳምነት ሂቡ ክሓልፍ ክኽእል ኣለዎ ማለት እዩ።

0: ከመይ ማለት ክቆርፅ ከሎ ፔሊካን ላይን ወይ ዜብራ ላይን ቆሪፁ ክኸይድ ኣለዎ። ክቆርፅ ከሎ ዲያጎናል ንስያፍ ዘይኮነ ቆርፅ ቴስዓ ዲግሪ ቆሪፁ ክኸይድ ክሓልፍ ክኽእል ኣለዎ ማለት እዩ። ንምንታይ ይሓፅረሉ? ድሕነት ውን ይሕለዎ ማለት እዩ። ነታ ካብ ጎደና ናብ ጎደና ካብ ማርሻ ቤድ ናብ ማርሻ ቤድ ክሰግር እንድሕራል ቴስዓ ዲግሪ ቆሪፁ እንድሕር ኮይኑ ይሓፅረሉ። ዲያጎናል ብስያፍ እንድሕር ዝኸይድ እንድሕራል እውን እቲ ፅርግያ እናገፍሐ ስለ ዝኸይድ እታ መኪና ውን ወይ እቲ በዓል ብሽለታ ዲ ተሽከርከርቲ መፅአን ከጋጥሞ እቲ ሓደጋ ክጋጥም ስለ ዝኽእል ተጠንቂቁ ኣጋሩን ክቆርፅ ከሎ ተጠንቂቁ ክሰግር ክኽእል ኣለዎ ማለት እዩ። ይግቦ እዩ እሱን ቀዳምነት ክቦ ይግባእ ማለት ግቡ እዩ።
1: ቀዳምነት ዘይምሃብ ነቲያ ንሻዕ ሕልፍ ትብል ግዜ ዘይምጥንቃቕ እዩ። ምክንያቱ ታዋኽ ዘምፆ ነገር እዩ። ኣክንዲ ነታ ኣጋር ቀዳምነት ትህቦ ብዘይምስተውዓል ክኾን ኮን ገሊኻ ቀልጢፈ ከይደኒ ምዝባል ቀዳምነት ዘይምሃብ እዩ ዝኩሉ ጠንቂ ሓደጋ ዝኾን ዘሎ።
2: ብሰንኪ ሓደጋ ተሽከርከርቲ ዝስዕብ ሳዕቤናት ቀሊል ኣይኮነን። ሓደ ካብ ቀንዲ ጉድለታት ኮይኑ ዘሎ ቀዳምነት ዘይምሃብ ድማ ንሱ ዝፈጠሮ ከቢድን ፎኪስን ሓደጋ ሳዕቤናቱ ኣብ ህይወት ሰብ ናይ ሞት ሓደጋን ከቢድን ቀሊልን መጉዳእቲ ኣብ ንብረት ምዕናው ማእልያ ዘይብሉ ክሳራ ምስዓብን ንቡር ተርእዮ እዩ። ብሰንኪ ዘጋጠመ ሳዕቤናት ድማ ምፍልላይ ኣብ ስድራ ቤታት ዝኽትምና ኣብ ህፃናትን ዝዓበየ ሽግር ዝፈጥር ዘሎ እዩ።
0: ልዕሊ ዝኾነት ኮታ ድሕነት እያ ብሰላም ካብ ናብ ብሰላም ወፊር ካብ ሰላም ካኣቱ ንድሕር ኮይንካ ሕጊ ትራፊክ ዘማልዎ ተማል ክትክእል ኣለካ ማለት እዩ። ሓደ ኣሽከርካሪ ወ ተሽከርካሪት ወይ ድማ ዝመርሕ መራሕ መኪና ኣብ ሓሳብ ክኣቱ የብሉ ኣበይናይ ቦታ ሰካፍ ቦታ ኣሎ ህዝቢ ኣበይናይ ቦታ ክራውድድ ቦታ ኣሎ ማለት ናይ ህዝቢ ብዙሕ ህዝቢ ምንቅስቃስ ትራፊክ ኣበይናይ ቦታ ኣሎ ሲልካ ጢሒስካ ምሃድ ኳ ይኮነን ኣበይናይ ቦታ ክራውድድ ቦታ ኣበይናይ ቦታ እቲ ኣሰካፍ ናይቲ ተሽከርከርቲ ብብዙሕ ተሽከርከርቲ ዘለዎ ኣብኡ ኣብ ሓሳብ መብዛሕቱ ኣብ ሓሳብ ኣትዩ ኣይረእኹዎን ኣይስተውዓልኩን ኣይሓሰብክዎን ይብለካ ደዋ ኣቢልና ተዛረብናዮ ወይ ሓተትናዮ ማለት እዩ። ኣይስተውዓልኩን ዘርክበና ይመስለኒን ካብ ናብ ወፊር ናብ ሰላም ክነኣቱ እንድሕር ኮይና ቀዳምነት ኢልና ውሕስነት ዘለዎ ኣካይዳ ሕጊ ትራፊክ ኣማሊና ምክንያቱ ድሕነት ልዕሊ ኩሉ ስለ ዝኾነት ማለት እዩ።
3: ናይ ሰከንድ ንኸይፅባ ክብል ቀልጢፉ ሓልፍ ክብል ካብ ዘይድለ ነገራት ቀዲምካ ክሓልፍ ይደሊ ቀዳምነት ምሃብ ግን እቲ ኣዝዩ ኣገዳሲ ነገር እዩ። ዋብትስነት ቀዳምነት ምሃብ ብፍላይ ኣብ ሰርክል ከምዚ ትሪኦ ዘለካ ብከምዚ ክመፅእ ከሎ ከዓነ ኣብዚ ከኣቶ ከሎ እዚ ብዝደሎ ኣብቲ ኣብ ልክዕ ጠጠሎ ክፅብዮ ክእል ኣለኒ ቀዲም ሓልፍ ክብል እዚ መገደሉ ልክዕ ናቱ ስሬት እዩ ዘሎ መገደሉ ሓልፍ ክብል ከሎ ግድን ቀዳምነት ስለዚ ሃቦት በዚ ዝመፅእ ዘሎ ሓደጋ ክጋጥም ይ ኣብ ናይ ደሴት ይኸውን ኣሎ እዚ ኣብ ካልእ እውን ኣሎ ዚ ምቅድዳምካ ኣሎ ሓደ ብማኪና ሓጂ ፀጋምካ ክቅድመካ ክእል ኣሎ የማንካ ክቅድመካ ከሎ ግን ንስኻ ትኸልካ ትኸል ኣለካ ካልእ ነገር በዚ ተመፂእካ የማንካ ካ ተኸድም እዚ በዚ ዘሎ ሸዕ ሓደጋ ክምፃርካ ይኽእል።
1: እቲ ዝዓበየ ቀዳሚ ነገር ሸለልትነት እዩ። ካልኣይ ነገር ከዓ ተሃዋኺ እዩ። ሳልሳይ ነገር ከዓ እቲ ሰብካ ደይ ምስተውዓልቲ በዓል መራሒ መኪና ዜብራ ከም ዘሎ ቅድሚ ኣመልኪ ተመልኪቱ ኣኸንዲ ክሳይ ዝገብር ገሊ ዜብራታትና ከዓኒ እቲ ሕብሪ ሃሲሱ ስለ ዘሎ ንሱ ከዓ ናቱ ጠንቅካ ኣለዎ
4: ወደቂ እዩ። እቲ ናይ ኣጋር ሕጋዊ ኣካይዱ ብዜብራ ቀዳምነት ከም ዝግብኦ እዩ እቲ ሕጋዊ ሕጊ ትራፊክ ካልእ ግን ናይ ኣጋር መንገዲ ማርሻ ቤድ ሒዝካ ምኻድ እዩ። ኣብ ፀሊም ፅርግያ ግን ንማኪና ዝተሓዘአ መንገዲ እዩ። ኣገዳሲ ኮይኑ ዘይተርፍ ንድሕር ኣሊካ ግን ድሕር ማኪና ተዓጊዝካ ግዜኻ ሓሊኻ የማንካ ፀጋምካ ርእኻ ክትሓልፍ ኣይመኽፈአን። እዚ ቀዳምነት ከም ዘለካ ግን ኣብ ፀሊም ፅርግያ ኣትኻ ክትኣቱ ግን ናይ ኣጋር ጉባእ ኣይኮነን ውሕስነት ከዓ የብሉ ነቲ ሰብ

ሃዲ ከም ዝውዋር ድሕነት ምሕላው እዩ ቀዳምነት ምሃብ ውሕስ ኮንካ ንኽትከይድ ዝድረኽ እዩ። እዚ እናኾነ ግን መዓልታዊ ቀዳምነት ከይሃብካ ምሕላፍ ወይ ምጉዓዝ ኣሰካፊ ትርእዮ ኮይኑ ከም ዘሎ ኣባላት ፖሊስ ትራፊክን መራ

0: ስራሕቲ ተሽከርከርትን ሰብ ኣጋርን ዝምስክርዎ ሓቂ እዩ።
1: ብዙሕ ግዜ የደጋጥመካ ገሊኡ እቲ ኣጋር ናተይ ኢሉ እንዳጎያቱ ምክንያቱ ምፅ ኢሉ ኣብቲያ ቅድም ዜብራ ምብፅሑ ኣክንዲ ደው ኢሉ ማኪና ተዓዚቡ ኣክንዲ ዝሓልፍ ብዘለዎ ይሓልፍ ገሊኡ ከዓ እንዳሓልፈ ከሎ ሞባይል እንዳተጠቀመ ከይድ እቲ በዓል መኪና ከ ክሕልፎ ኣለዎ ቀዳምነት እቲያ ዜብራ ነቲ ኣጋር እያ ትምልከት ነቲ ኣጋር ቅድም ተሳግሮ ካባዊ ሽዑ ንስኻ ክትሓልፍ ኣለካ
2: እቲ ኣብ ብዙሕ ዝሪኦ ኣብ ሕማቅ መገዲ ከለኻን ቴሌፎን ኣለዎ ቀዳምነት ካልኣይ ዕላል ዕላል ሳልሳይ ከምዚ ዝብለካ ዘሎ ኣብቲ ቴንሽንካ ኣብቲ ናትካ ሓሳብ ጥራይ ክርክብ የብ ከምዚ ኢልካ ናይ ጉያ ጥራይ ሕጅብ ከም ዝኾን ከሎ ኣብ ቤናኻ ይኸደ ኣለኹ ማለት እዩ ሜዳ ስ ናይ ቤናኻ ኮይኑ ይስማዓካ ኣሎ ኣብ ሰዓት እዚ ሕጂ ሓደጋ ክመፅእ ይኽእል ምክንያቱ እቲ ሰብ መገዱ ሒዙ ይኸይድ ኣሎ እስኻ ግን የለኻን ማለት እዩ ኣብ መገዲ የለኻን ማለት እዩ ቀዳማይ ቴሌፎን ካልኣይ ዕላል ምሰብ ሳልሳይ ዘይ ምክትታል ከምዚ ታህዋኽ ቴንሽንካ ናብቲ ክትበፅሑ ደለኻ ክሳይ ጥራይ ማለት እዩ ሕጂ እንታይ መፅእ እቲ ሓደጋ ክመፅእ ይኽእል

0: ወላውን ቀዳምነት ኣብ ዝግባአካ ቀዳምነት ሂብካ ከባቢኻ ኣረጋጊፅካ ብጥንቀቐ ተማእኪልካ ብመምርሒታትን ሕጋጋትን ምጓዓዝያ ምድሪ ተመሪሕካ ምኻድ ሕልናዊ ቅሳነት ዝፈጥር እዩ።
1: ሕግታት ትራፊክ ንምንታይ ተቢሉ ንምንታይ ሕጊ ወፅኡ? ኩሉ ግዜ ብሕጊ ትራፊክ ተመሪሕና ክንከይድ ክንክእል ኣለና። ምክንያቱ ብታቤላ ወይ እቲ ፖሊስ ትራፊክ ወይ እዚ ናይ ፅርግያ ሕጊ ናይ ትራፊክ ተቀይድና ክንከይድ ክንክእል ኣለና። ብኡ ተቀይድና ክንከይድ ክንክእል ኣለና እምበር ትራፊክ ኣሎ የለን ታቤላ ኣሎ የለን እሱ ይኮነን እቲ መጀመርያ ታቤላታትን ሕጊ ትራፊክ ሕንፃታት ናይ ትራፊክ ክነ ክንብር ኣለና መጀመርያ። እዚ ንመን እዩ? ንመራሕቲ መኻይንን ንመራሕቲ ብሽክሌታን ማለት እዩ። መራሕቲ መኻይንን ንመራሕቲ ብሽክሌታን ንመራሕቲ ዓረብያ ካልን ካልን ክህልዉ ይኽእሉ እዮም። ነዚ ኣኽቢርና ሕግታት ትራፊክ ኣኽቢርና ክንከይድ እንድሕር ኮይና መጀመርያ ትራፊክ ኣሎ የለን ኣይኮነን። ትራፊክ ኣሎ የለን ሕጊ ክኸበር ክኽእል ኣለዎ። ሕጊ ባዕልኻ ሕጊ ኢኻ እቲ ኣሽከርካሪ ማዕሉ ሕጊ እዩ። ሕጊ ማል እዩ ዝኸይድ ንድሕር ኮይኑ ሕጊ ማለት እዩ። ስለዚ እቲ ትራፊክ ወይ ድማ እቲ ታቤላ ኣይኮነን እቲ ሕጊ በዓል ና እቲ ሕብረተሰብ ባዕሉ ሕብረተሰብ ሕጊ ማለት እዩ።
2: ኩሉ ሻዕ ትኩርነት ክህልዎ ኣሎ። እቲ ኣብ ማኪና ምስ ሓስካ ኣድቦኻ ክህሉ ኣሎ። ኣድህቦ ነቲ ሒዝካያ ዘለካ ጎደና የማንካ ፀጋምካ ምክትታል ኣድህቦ ሰባት እውን ቅድሚካ ዘለዉ ኣብ ከመይ ኩነታት ኣሎ ሳይኮሎጂ እውን ክትሓስብ ክትክእል ኣለካ። ንዕ እናተከታተልካ ካትከይድ ከመይ ኣሎ ስዕበኒ ከታተልን ዘለዎ እናበልካ እዩ። እዚ ንኣጋር ኮን ሰብ ማኪና እውን

0: ስለምንታይ ተሽከርከርትን ሰብ ኣጋርን ቀዳምነት ዘይንህብ? ስለምንታይ ሸለልትነት ነዘውትር ዝብል ሕቶ ክልዓል ድማ ንቡር እዩ።
1: እቲ ታቤላታት ኣሎ ዝሕብር ቀዳምነት ናይ መን ከም ዝኾነ ፍሉጥ እዩ። ብበዝሒ ሰብ መካየን ግን ብፈርሐ ይትረፍ ደው ይበልዚ ዓይነት እዩ ዝኸይደሎ። ዝበዝሒ ግዜ ክትሪኦ ከለኻ ድሕሪ ትራፊክ ተራ ዘይሃልዩ ዝቆፃፀር ኣካል ተራ ዘይሃልዩ ቀዳምነት ህሩግ ናበልካ ምእታ ኣሎ ቀዳምነት ዘይምሃብ ኣሎ። ናይ ዚ ውፅኢት ከዓ ሓደጋ እዩ።
2: ሰብ መካየን ይኹን ሰብ ብሽክለታ ንነገራት ቀልጢፎም ንኸርክቡ ክብሉ ብተሃዋ ክኸዱ ሞ እቲ ተሃዋ ከ እንታይ ይምፅእ? ጠንቂ ሓደጋ ይመፅእ። ሓደጋ ይመፅእ ሞ ጠንቂ ሓደጋ ፍጠር ማለት እዩ። ስለዚ ኣይንተሃዋ ቀስ ኢልና ህድእ ኢልና ንኽድ።
3: ንሰብ ማኪና ግን ኣብ ካልእ ቀዳምነት ከዓ ከም ዘለዎ ክንፈልጣልና ንዓና ክሕሸና ማለት እዩ። ዋላ እውን እንተኾነ እውን ኣነ ብናተይርኢዶ ዋላ ኣብቲ መሰጋገሪ ኣጋር ቀስ ኢሉ ከይድ ዝሕሸሉ መንገዲ ክመርፅ ኣሎ። የማኑ ፀገም ሪኦ እቲ በዓል ማኪና ኣድህቡ ከመይ ኣለዎ ፈሊጡ እውን ክሓስቦ ዘሎ ግድን ንዓይ ዝግባእ ኢልካስ ነብስኻ ብሓደጋ ዘይምእታው ክሓስቦ ዘለዎ ኮይኑ ስማዕና ነ

0: ከኽብሩ ለብዋ ዘድልየ ይኮነን።
1: ሸለልትነት ኣለዉ ኣባህላይ እንታይ ብሸለልትነት እዩ ዝኩሉ ዘጋጥም ኣይተርክበኒን እያ ተርክበኒ እያ ክሓልፎ ክእል እየ ኣይሓልፎን እየ ዜብራ ላይን ኣትዩ ኣይኣተወን ኣትዩ ከለ ኣይርክበኒ ኢልካ ክሳይ ምግባር ስለዚ ተጠንቂቕና ንክድ
2: ኣነ ዝበዝሐ ግዜ ክዛረብ ክላብዋ ዝደሊ ሰብ ብሽግለታ እዩ ምክንያቱ ኣብ ፅርግያ ናይ ብሽግለታ ኣጠቃቅማ ብዙሕ ሽግር ኣሎ ዝበዝሐ ግዜ ከዓ ካብ መኪና ምስ መኪና መኪና ምስ ብሽግለታ ካ ሓደጋ ትርኢ ኣንሕና ከምዚ ኣብ ፅርግያ ዘለናሉ ብዙሕ ሓደጋታት ንሪኦ ሰብ መኪና ምስ ብሽግለታ እዩ መኪና ምስ መኪና ኣሎ ዶ ግን እቲ ዝበዝሐ ክትሪኦ ከለካ ኣብ ሂወ ሳዕቤት ነምፅኻ ነቲ በዓል ብሽግለታ ስለ ዝኮነ ሰብ ብሽግለታ ብፍላይ ኣብ ኣጠቃቅማ ብሽግለታ ኣጠቃቅማ መንገዲ ኣብ ክጥወይሉ ከለዉ ክጥወይ ከይዝተውዓሉ ብምፅዋይ ዝግበር ዘሎ ሓደጋታት ብጣዕሚ ኣዝዩ ዘሰክፈካ ሰብ መኪና በቲ ዘሎ ምልክታት ናይ ታቤላታት ተማዚድና ክንከይድ ከም ዘለና ኣብ ኣጋር ዜብራ ኣብ ዘለውሉ ከዓ ቀዳምነት ንሰብ ኣጋር ክንህብ ከም ዘለና ሰብ ብሽግለታ ከዓ እቲ ከድሎ ዘለዎ ቦታ ክኸድሉ ዘይብሉ ቦታን ክጥወይ ከለዉ ከመልክትዎ ዘለዎ ነገራትን ክፈልጡ በዘጋጣሚ እዚ ንነብሶም ድሕነት ክብሉ ክጥንቀቁ ከም ዘለዉ ይላቦ።

0: ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መረፍ ረፃዕሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላም ንጥዕና ንምነየልኩም። ኣብ ናይ ሎም ኣተክሮ መደብና እምባር ካብ ከውሒ ናብ ሰውሒ ኣብ ትሕቲ ዝብል ኣርእስቲ ዛንተ ሓደ ፃዕራምን ኣብነታውን ዝኾነ ሓረስታይ ኣቶ ዮሴፍ ተክሊማርያም ንሕዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ሓረስታይ ዮሴፍ ተክሊማርያም ይዝበሃል። ኣብ ዓዲ ቅስሞ ደንጎሎ እዩ ብሕርሻ ካብ እትናበር ስድራ ተወሊዱ ኣብኡ ውን ዓብዩ። ኣማ ኣዳም ምስ በፅሐ ከዓ ኣብ ዝተፈላለየ ንግዳዊ ስራሕ ተዋፊሩ ክሰርሕ ጀሚሩ፣ ፀኒሑ ግና ናብ ሕርሻ ተመሊሱ። ኣብ ገደና ናይ ገዝኡ ብ10 ተኽሊ ፈልሲ ጌሶ ልምዓት ጀሚሩ። በተን ዝተተኽላ ጌሶ ደሓን ምንጪ ኣታዊ ክረክብ ምስ ጀመረ ናብዚ ሰብሐ ስራሕ ልምዓት ተበጊሱ። ምስ ዓዱን ምምሕዳሩን ብምርዳእ ድማ ኣብ በረኻ ዓዶም ኣብ ሓደ ሽንጭሮ ማይ ዝሓልፎ የማነ ፀጋሙ ድማ ከውሒ ዝኾነ ቦታ ክጥቀመሉ ሓቲቱ። እንተኾነ ኣብዚ ከውሒ እንታይ ተኣምር ክሰርሕ እዩ ተባሂሉ። ንሱ ግና ነቲ ተዋህቦ ቦታ ብምዝላይ ብምድልዳል፣ ከምኡ ውን ካብ ካልእ ቦታ ምሩፅ ሓመድ ብምምፃእ ደኪዑ ናብ ለሰግራት ብምቕያር ናብ ልምዓት ተዋፊሩ። ሓረስታይ ዮሴፍ ኣብ ፈለማ ተበግስኡ ዝነበሮ ኩነታትን ዘካየዶ ፃዕርን ከብርህን ከሎ፣
2: ኣነ ሕርሻ ክጅምር ዝኽኣለኒ ቅድሚ ሕርሻ ምጅማረ ኣብ ካሊእ ንጥፈት ይነጥፍ ነይረ ኣብ ንግዲ። ካብ ንግዲ ግን ኣብ ሕርሻ ሕሸኒ ኢለ ኣብ ገደና ዝጀመርክዎን ጌሶ ካብ 10 ዘይበዝሓ ፅቡቅ እቶት ምስ ሃባኒ ኣነ ዳሕራይ ካብዚአን እኳ ክንዲዚ እቶ ፅቡቅ ዝረከብኩስ ኣብ ጥቃርባ ገይረ ረብሓ ረኪበ ደቀይ ዘዕብየሉ ኢለ ናብ ገማግም ሩባ ሃሰስ ኢለ ኣብቲ ዝረከብኮ ቦታ ከዓኒ ኣኻዊሒ

0: نيرو نتخوح مسحاتتكو من محدار كبابي النابرتي وا زيس كيتسه كوحي لوني دحن راي فقد هابون مر انا نزخوحي صعيره نفسو حر يريله توجسه
1: حرس تايسيف قدم لومي الى بمخعاتيو بموتور غيرو جاردينو مايزستنيرو مسجيزيه جن واغان داديكو واتو سلازي كالي صحاوي صعات مالت سولار بمتكال مايكستي بغيو
0: نحنا نزاب زاكرنا يزلا زبغستني جرين جرين يزاكرنا كاتيرو وا جرديني مكينه ماين غورتلا نزام مكينه كاب اعلانا بسولار نمل بسولار مليئنا نزاكرنا نسيتي سولار جن لو ما عمت بتعمي قوت سرحينا نيرنا ابي صنحنا سقع نبل كوينا سولار زلو وصيت ناي حقي حرستوتنا تعقم زلو بسولار نختقم يعني كزارب زخل تعب وصيتاو يسورال الانا كب مفساس ندادن قال اندي حينو
1: حرسا يسيف ኣብ ምዕቃብ ኣከባቢ እውን እተፈላለየ ባህርያዊ ኣግራብ ብምትካል ንከባቢኡ ብምቕያር ዓብ ፅልዋ ኣሕዲሩ ይርከብ
0: እጂ ኣብ ባህርያዊ ገረብ ንሕና ነጢፍና ኢና ኣብቲ ከባቢ እቲ ቦታ ንሕና ክንኣቱ ከለና ቀልጦ እዩ ነይሩ ንሕና ምስ ኣተና ጎሞሮ ሸዊት ሓጋይ ሉስንያ እዚ ተኺልና ኢና ብብዘይ ኣብ ርእሲ ተወሳኺ ኣብ ባህርያዊ ገረብ ከዓኒ ከም በዓል መሞና ዓላ ጨዓ ስጋዕ መቂዕ ኣብቲ ከባቢና ሙሉእ ምግራብ ገርና ኣለና በ ብጣዕሚ ፅቡቅ ምባዓል መሞናስ ፈሪስ ንጥሪት ቀለብ በፂሑ ኣሎ ዕንበባታት ሸዊት ሓጋይ ንንህቢ ፅገን ገለን ፅቡቅ ጀሚርና በፂሕና ማለት እየ ኣብ ዘተኣምን ናይ ምግራዊ ነጢፍና ኢና ምዕቃብ ሓመድን እጂ ከባቢና ናብ ጫካ ቀይርኒ ኣለና ጀርዲን ጥራይ ዘይኮነስ ግሪቡስ ጫካ ኮይኑ እዩ ብኩሉ ኢና ንሕና ነጠፍ ዘለና ኣብቲ ከባቢ
1: ሓረስታ የሴፍ ሓደ ካብቶም ፍሉጣት ተጠቀምቲ ባህርያዊ ድኩዒ ምኳኑ ይፍለጥ ንሱ ካብ ባህርያዊ ድኩዒ ዝረከቦ ብልጫታት ከብርህን ከሎ
0: ኣነ ድኩዒ ኮምፖስት ይጥቀም ባህርያዊ ድኩዑ ከዓኒ ናይ ጥሪት ናይ ጤል ይጥቀም እዩ ኣብ ኩሉ ሕርሻይ ድኩዒ ናይ ጤል እየ ዝጥቀም ብጣዕሚ ሩይ ለውጢ ከዓ ዝረከብ ኩሉ ከዓ ብድኩዒ ናይ ጤል እዩ ኣብ ስርናይ ነጢፈ ፅቡቅ ዓወት ኣምፅእየ ኣብ ኩሉ ሕርሻ ኣሕምልቲ ኩን ከዓኒ ሩይ ለውጢ ዘርኢ ብኮምፖስትን ብባህርያዊ ድኩዕን ስለጥቀም እዩ ዋላ ነዚ ገይሰይ ኣነ ናይ ጤል ድኩዒ እየ ዝገብረሉ ስለምንታይ ማይ ዓይነት ተዕንዩ እንድሕር ናይ ጤል ጌርካ ኣሎ ሕጂ ኣነ ኩሉ ጠቕመይ ካብ መዳበርያ ውፅኢ ናብ ድኩዒ ኣነ ዝነጥፍ ብድኩዒ ከዓ ተዓዊት ሎማ ዓመት ድንሽ ዝረከብናያ ሲ ብድኩዒ ነዘን 1ሰርተ ኩንታል ድንሽ ኣርባዕተ ብያጆ ድኩዒ ምስ ገበርና ኣለኒ ኢና ልዕሊ ንረክቦ ነበርና ብዙሕ ምህርቲ ሓፊስና
1: ኣብ ንጥፈታት ሕርሻ ገይሶ ኸ ከመይ ከም ዝነጥፍ ክገልፅ እንከሎ
0: ብዛዕባ ገይሶ ኣነ ዝበፃሕኽዎ ፅቡቅ መረዳእታ ሒዚ እየ ገይሶ ኣብ ዓመት ክልተ ግዜ ዝቆርፅ ክልተ ግዜ ቆርፅ ከሉ ኣብ ዓመት ንቀደም ትዕንብብ ትፈሪ ፈርያ ኣብ እግራ ብጫ ምስ ኮነት እንድሕር ቆሪፅናያ ወርሕን ክልተ ሰሙኑን ማይ ነፅምኦ ኬስተና ዳሕራይ እንድሕር ቆሪፅናያ ኣብ ፀሓይና ነንቅፆ ኣብ ካንሸሎና ብድሕሪ ብጣዕሚ ስውኡ ፍሉጥ ፅራይ ሕጂ ካብ ገዛና መፅኦም እዮም ንዓና ንመርዓታት ዝኮኑ ውራያት ዝወስዱ ሕጂ ገይሶ ኩሉ ሓረስታይ እንታይ እየ ክገብር ዘሎ ኣብ ዓመት ክልተ ግዜ ከይፈርየስ ክቆርፅ የብሉን እያ ነዝብል ገይሶ ስጋዕ ትፈሪ ዘይጦ ስጋዕ ተውፅእ እንድሕር ፀኒሓ ብጣዕሚ ኣብ ዕዳጋ ከይዱ እውን ተጠቃማይ ዕጉብ እዩ ዝኮኑ ሽሕና ብከምኡ ኣነ ዝነጥፍ ቀልጢፍካ ናይ ምቁራፅ ባህር የብለይን ህዝቢ ዝሕጎሰሉ ስራሕ ኢለ ኣነ ዝወፍር እምበር ንዕዳጋ ኢለ ውን ብዙሕ

0: ቁርፅ ቁርፅ ኣቢላ ካብ ዕዳጋ ክረብሕ ኢለ ኣነ ይብገስኒ ህዝቢና ሲ ፍሉጥ ጎይሶ ንድሕር ኣቅሪብካ ኣሎ እቲ ህዝቢ ዕጉብ ይኸውን ብኡ ስለ ዝዓገቡ ከዓ ካብ ርሑቅ መፂኦም ንዓና ዕዳጋ ዝወስድልና።
1: ሓረስታይ ዮሴፍ ሓደ ካብቶም ኣብ መደብ ንእሱን ርቡሑን ቃፅኦ ሕርሻ ማለት ንርቃሕ ብምስታፍ ዕውት ውፅኢት ብምምዝጋብ ብኣብነት ዝጥቀስ ሓረስታይ እዩ። ንሱ ንረብሓታት ንርቃሕ ክምስክር ከሎ

0: ስርናይ ዘርኦ ብመስመር 9.7 ኩንታል እያ ንረኪበ። ሕጂ ብልጫ ናይ ምርቃሕ ብመስመር ዘርኢኻ ብዙሕ እዚ ጭንፍር ንኡ ክትዘርኦ ከለካ ብባህርያዊ ድኩዒ ዝጥቀማኒ ባህርያዊ ድኩዖ ገይረ ኣዝዩ ብሉፅ ምህርቲ ረኪብና። ብሓቂ ክገርመኩም እቲኡ ዝነበረ ዝሓዞ ጉንቦ ዘገርም እዩ። ኣበይዳ ኢና ነርና ኢልና ሕጂ ንመፃኢ ኣነ ኣዕብየ ንክወፍር እየ መደብ ተታሒዝ እየ ዘለኹ።
1: ሓረስታይ የሴፍ ኣብ ልምዓት ዘራእትን ኣሕምልትን ጥራይ ተሓፂሩ እውን ኣይተረፈን። ኣብቲ ዝኩዓቶ ዒላ እኹል ማይ ብምርካቡ ኣብኡ ዓሳታት ብምዝራእ ንስድራ ቤቱ ዝኸውን ዓሳታት ብምፍራይ ተወሳኺ ረብሓ ይረኽበሉ ኣሎ።
0: ንብዛሕ ዓሳዊ ነጢፍና ኣለና፣ ፅቡቅ ኣፍሪና ኣለና፣ ኣባዚሕንዮም ኣለና። ብሰለስተ ኣርባዕተ ዓሳ ዝጀመርና በዚሖም ሕጂ ቶም ዝዓበዩ ንሕና ምብላዕ ካብ ዒላና ጀሚርና ዓሳዊ ፈሊጥና ዓሳ ደቅና ሲ ዓሳ ተገፊፎም ከም ዝብላዕ ፈሊጦም ካብታ ዒላና።
1: ድሕሪ ብልሓትን ፃዕርን ዓወት ከም ዝርከብ ዘጠራጥር ኣይኮነን። ሓረስታይ የሴፍ ተክሊ ማርያም እውን ሳላ ዘካየዶ ፃዕርን ዘተኣታተቦ ሜላታትን ኣብ መነባብሮኡ ዞም ፀለውጢ ቀሊል ዘይምዃኑ የብርህ።
0: ብዛዕባ መነባብሮ ክዛረብ እንድሕር ኮይነ ካብዚ ዝተበገስ ኩሉ ሰዓት ንቀደም ኣነ ጀሪነይ ይዕብዮ ዓብዩ ኩሉ ድኩዒኡን ምድልዳሉን ወዲአ ብድሕሪኡ ብናቱ ፍርያት ቸንቶ ደሺ ገይረ ንናብራይ ተሕግዘኒ ትመርሓኒላ ሶላረይ ገይረ ፀገም ነዳዲ ነበረ ፈቲሐ ኣብ ዘለኹ ደረጃ በፅሐ ኣነ ፅቡቅ እዩ። ኣብ ሕርሻ ብምፋሪ ብጣዕሚ ዓጊበ ንቀደም ዝተመጣጠነ ምግቢ መኣዛ ምስ ደቂ ይረክብ። ኣነ
1: ሓደ ሓረስታይ ናይ ብሓቂ ኣብነታዊ ክበሃል እንተኮይኑ ብውሕዱ ኣብ ከባቢኡ ንዝርከቡ ሓረስቶት ፅልዋ ክፈጥር ይግባእ። ሓረስታይ የሴፍ እውን ኣብዚ ጉዳይ ኣይሓመቐን።
0: ኣብ ከባቢና ዝገበርናዮ ፅልዋ ሰብ ነቲ ከውሒ ሰውሑ ከም ዝኸውን ኣሚን እዩ። መሬት ሰብ እንድሕር ስኢና ከውሒ እያ፣ ከውሒ ግን መሬት እንድሕር ረኪባ ሰውሒ ስለ ዝኾነ ኩሉ ሰብ ኣሚን እዩ። ጎዝና ኣነ ስራሕ ክወስራሕ ኩሉ ሰብ ይሕጎስ፣ መን መፅኡ ይምሃር። ብዙሕ ሰብ እዩ ኣነ ካባይ መፅኡ ርዩ ዝኸይድ ዝሕጎስ ይምሃር፣ ከምዚ ንሕና ክንገብር ኢና ዝብል መሊእ ሰብ እዩ። ኣብቲ ስራሕ እውን ንሕና ብዙሕ ሰብ ይመፀና እዩ ንሰርሕ ኢና ምሳና ዝውዕሉ ኣለው። ደቂ ኣንስትዮ ኣብዚ ዓድና ዘለዋ ምሳና ይሰርሓ፣ ፅቡቅ ናይ ትምህርቲ ስራሕ ከፊትና ኣለን ፈሊጠን። ንኣሽቱ ተምሃሮ እውን ኣብ ቀዳመ ሰንበት ቀዳም ቀዳም ኣብ ሰሙን ሓንቲ ግዜ ስራሕ ፈሊጦም ብዛዕባ ኩሉ ሕርሻ ብዙሕ ፅልዋታት ኢና ንሕና መናእሰይ እውን ንምህር ይመፁ ይምሃሩ። ስለዝኾነ ንሕና ኣብ ከባቢና ፅቡቅ ዲፕሎማሲ ምስ ህዝቢ ስለ ዘለና ፅቡቅ ሰብ እዩ መመፂኡ ክሰርሕን ክርእን ዝውዕል። እጂ ብዙሕ ሰብ ምስ ረኣይ ዋ እዚ ከውሒ እዚ እንድሕር ከምዚ ኮይኑ ደኣ ኢሎም ዝሕጎስ ኩሉ ሰብ ዋ ንሕና ውን ረኣ ክንገብር ኢና ዝብል ሰብ ብዙሕ እዩ ዘሎ።
1: ወኪል ቤት ፅሕፈት ሕርሻ ንኡስ ዞባ ዓዲ ኋላ ኣቶ ኪዳነ ማርያም ለኣከ ብዓይኒ ሞያ ሕርሻ ንሓረስታይ የሴፍ ተክሊ ማርያም ብከምዚ ዝስዕብ ይገልፆ።
2: ኣቶ የሴፍ ተክሊ ማርያም ካብ ዚሮ ተበጊሲ ኣብዚ ሕጂ ደረጃ በፂሕዎ ዘሎ በፂሒ ማለት እዩ። እዚ ክንብል ከለና መጀመርታ ድሌት ናይ ሕርሻ ምስድርኡ ስለ ዝነበሮ ሓንቲ ሄክታር ሕርሻ በዚ ታሕቲ ናይ ከባቢ ዓዶም ማለት እዩ ኣብ ከውሒ ዝበዝሐ መሬት ወሲዱ እዚኣ ኣስታት 700 ብጃጆ ልዕሊ እዩ መኪና ሓመድ ገይሩ ናብ ልሙዕ መሬት ቀይርዋ ማለት እዩ። የሴፍ ፍልይ ዘብሎ ነገር ከዓ እንታይ እዩ? ኣብነታዊ ሓረስታይ ኣብነታዊ ክንብል ከለና ምክሪ ሞያውያን ኣዝዩ ዝሰማዕ ሓረስታይ እዩ። ኣብዚ ሓለፈ ዓመት ኣብዚ ናይ ምድቃል ዕፉን ንመጀመርታ ግዜ ኣብ ንኡ ዘባና ኣብኡ ጀሚርና ማለት እዩ። እዚ ክንብል ከለና ኣብ ርብዒ ጎደል ንሄክታር ዘርኢና ልዕሊ ሞያውያን እንዳተዋስአ ምክሪ ሞያውያን እንዳሰምዐ ፅቡቅ እቶት ኣትዩ ኣብ ምብዛሕ ዘርዕፉን ዓብዪ ኣበርክቶ ገይሩ ኣብ 2024 እዚ ናይ ንኡስ ርብሒ ቃፅዑ ሕርሻ ንርቃሕ ክተኣታተ ከሎ መጀመርታ ኣብኡኢና ጀሚርና ማለት እዩ። እዚ ክንብል ከለና ሓጂ ንሱ እታ 1000 ሜትር ስኬር ፈሊና ዓቂና ምሳብናዮ መጀመርታ ትግቡእ ንጥፈታት ናይ ምዕቃብን ማይን ሓመድ ንጥፈታት ገይሩላ ብድሕሪኡ ባህርያዊ ድኩዒ ምፅኡ

0: ሰዓት ሓደ መኪና ዝኸውን ድኹዕ ገይርላ ድኹዕ ናይ ጤለ በጊዕ ማለት እዩ ገዚኡ ኣምፂኡ ምስ ገበረላ ካብዚኣ ንእሽተይ ቃፅዖ 97 ኩንታል ረኪቡ ማለት እዩ። እዚ ናብ ሄክታር ክቅየር ከሎ 97 ኩንታል ኣብ ሄክታር ስርናይ ረኪቡ ማለት እዩ።
1: ኣብ መወዳእታ ሓረስታይ ዮሴፍ ንሓረስቶት ካብ ዘተሓላለፎ መልእኽቲ ብምቕራብ ምስኡ ዘካየድናይ ዕላል ክንዛዝም።
2: ኣነ ንሓረስቶት ክብሎ ዝኽእል ኣብ ዱኽ ኣቃሊብና ይደኩ እየ ዝብል ኣነ ካሊእ ክብላ ይክእል ኣነ ንሓረስቶት ደጋጊመ ዝዛረባ ባህርያዊ ድኹዕ እንጠቀም ባህርያዊ ድኹዕ ዘቐመጥናዮ ልክዕ ኣብ ግራትና እንድሕር ኣቐሚጥናዮ ኣብ ባንኪ ዘሎ ሰልድና እዩ ንመሬትና እንዳ ወለደ እዩ ዝሓድር መዳበርያ እንድሕር ኣቐሚጥና ኣላ ንመሬትና ግን እንዳ ሞተት እንዳኸሰርና ኢና ንሓድር ዘለና ኣነ ባህርያዊ ድኹዕ እንጠቀም እየ ዝብል ሰልድናሲ ተቐሚጡ ከም ዘሎ እዩ ሸሚትና ዋላ ገዚእና ባህርያዊ ድኹዕ እንድሕር ኣምፂና ከፍቲ ዋላ ክዕዳና ክእል እየን ገዚእና ኣምፂና ኣብኡ እንድሕር ኣቕሚጥና ግራትና ግን ይወለድ እዩ ዘሎ ሰለስተ ምህርቲ ኣርባዕተ ምህርቲ ክንሓፍ ስለ ንኽእል በቃ ኣብዚ ዓበይ ክንበፅሕ ንኽእል ኢና ባህርያዊ ድኹዕ እንጠቀም ሓረሶት እያ ንዝብል

ክቡራት ተኸታተልቲ መደብ ፍለጻሪ፣ ካብዚ ክትከታተሉ ዝፀናሕኩም ኣብነታዊ ሓረስታይ እምበኣር ገለ ኣስተምህሮ ቀሲምኩም ክትኮኑ ትፅቢትና እዩ። ካብዚ ቀፂላ ትቐርበልና መደብ እምበኣር ንኡስ መደብ መኣዛ ፍለጻዕርያ ክትከውን ናብ ኣዳለውታ ኣስመረ ዳምር ከምኡውን ሕሩይ በረኸ ትከብለኩም እየ። ብሓባር ንከታተል።

ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማ ዛፍረ ፃዕሪ ንሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣካሻሽና ፓስታ ምስ ፀባ ይክኸውን። ብሓባር ንከታተል። ሕጂ እምበኣር ቅድሚ ናብቲ ኣገባብ ኣካሻሽና ምኻድና ከምቲ ኩሉ ግዜ ንገብሮ የዳወይ ኣፅሪ ኸፀበ ይ ሕጂ ናብ ኣገባብ ኣካሻሽና ክንኣቱና፣ ቅድሚኡ ግን ንዕኡ ዘድልየና ዓቐን ኣስቤዛና ክንገልፅ ኢና። መጀመርያ ፓስታ ብማይ ኣብሲለ የፀኒሐ ኪሎን ርብዕን ተጠቒመ ኣለኹ። ምክንያቱ ንሽዱሽተ ሰባት ሓሲበ ዝሰርሑ ዘለኹ፣ ንሓደ ሰብ ብ200 ግራም ሓሲብና ስለ ንሰርሑ ዘለና ከዓ ኪሎን ርብዕን ወይ ከዓ 1250 ግራም ፓስታ ተጠቒምና ኣለና። ሽጉርቲ ገጅፍ ከም ዝስርእዎ ዘለኹም ብከቢ ወይ ከዓ ብስላይስ ተመትረ፣ ጅንጅብል 100 ግራም፣ ሽጉርቲ ፃዕዳ 100 ግራም። እዚ ግራማ ዝገልፆ ዘለኹ ናይ ሽጉርቲ ፃዕዳ ናይ ጅንጅብልን ምስ ቅራፍ ከሎ ዝተመዘነ ማለት እዩ። 100 ግራም ከዓ ሓርጭ ናይ ዕፉን ተጠቂመ ኣለኹ፣ ፃዕዳ ዕፉን። ካብዛ ዘይቲ 4 ማንካ ጣውላ ክጥቀመ፣ ፐርሰሜሎን ስምስምን ከዓኒ ንመመላክዒ ዝኸውን። ካልእ ፍርቂ ሊትሮ ፀባ ኣብ መወዳእታ እንተ ኣድላዩ ኮይኑ ከዓ ፎርማጆ ክንጥቀም ኢና። ስለዚ ናብ ኣገባብ ኣካሻሽና ኣት ሕጂ ሽጉርቲ፣ እዛ ጥሉል ጅንጅብል፣ ሽጉርቲ ፃዕዳ ብሓንሳብ ነእትዎ። ዘይቲ ኣቐዲማ ሓቢረ ፀኒሐተ ዓቐን 4 ማንካ ክገብሬ እንቲ እዛ ሽጉርትና ፅቡቅ ፍኩስ ይልሃልና ኣላ። ከምዚ ኢሉ ልክዕ ፍኩስ ምስ በለልና እቲ ጅንጅብል ሃገግ ድበለ ሽታ ምስ ሃበልና ቀፂልና ኣብኣ ማይ ንገብረሉ። ሕጂ እዛ ማይና ክሳብ ትፈልሓልና ነዛ ሓርጭ ዕፉን ብማይ ገይረ ቁር ማይ ገይረ ለዛ ፀባና ገርና ንሕብሮ ማለት እዩ። ከዕንኩረና እዚኣ ጌርና ኢድና ከይፈለና እዚ ፅቡቅ ገይሩ ሓቢርልና ኣሎ። ማይና እውን እዚኣ ሰኺትናያ ፀሪፍና እንዳፈልሐትልናያ ፅቡቅ ጌራ መሸረኸር ክትበለልና ሕጂ እዚ ዕፉና ብፃባ ጌርና ፅቡቅ ጌርና ይሕቢርና ኣለና። ሳኽቲትናየ ዝፀንሕና ጥሉል ጅንጅብል፣ ሽጉርቲ ፃዕዳ፣ ቀይሕ ሽጉርቲ ከዓ ማይ ወሲኽና ፅቡቅ ጌሩ ፈሊሕልና ኣሎ። ስለዚ ነዛ ዘዳለናየን ብምልአን ኣብዚኣ ንዝውቀን ማለት እዩ። ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ጥሉል ጅንጅብል ኣብኡ ከይሓልፈና ከምዚኣ ጌርና ምዝወቕናየን እዚኣ ከዓ ቅፅልና ከምዚኣ ጌርና ንሕብራ ቁሩብ ደቃይቅ ክበስ ሓንሳብ ዓፂና ንገድፎ ማለት እዩ። ሕጂ ዘን ብሓንሳብ ዝሓዋወስናየን ፀባን ሓርጭን ምስኣተወ ከምዚ ዓይላ ሓፊሳትልና ኣላ። ኢደ ክሕዘኒ ጀሚሩ መጀመርያ ኖርማል ቀጢኑ ነይሩ፣ ድሓር ግን ከምዚ ዓይላ ክሬም ይኮይኑልና ኣሎ። ልክዕ ከምዚ ኢሉ ምስ ሓፈሰ ጨው ሓንቲ ንእሽተይ ማንካ ይጥቀም ኣሎ። ከኣነ ዝኸበርኩም ተኸታተልትና ከነዳለዎ ፀንሕና ፓስታ ምስ ፀባ እቲ ፓስታ ኣቐዲማ ኣብሲለ የፀኒሐ ግዜና ንምቁጣብ ዝተዋሃበና ግዜ ነታ ንከኣክለልና ና ፓስታ ብማይ ጥራይ ዝበስል እዚኣ ከዓ ከምዛ ክትሪእዋ ፀናሕኩም ኮይና ወዲእና ኣለና። ሕጂ ናብ ምቕራብ ክንኣትና መጀመርያ ጋዝና ክነጥፍእ ፓስታና ክንቀርብ ኢና። ዝኸበርኩም ተኸታተልትና ክንክሽኖ ዝፀንሕና ፓስታ ምስ ፀባ ሕጂ ናብ ምቕራቡ በፂሕ ኣሎ። ፓስታና ንሽዱሽተ ዝኣባላታ ስድራ ቤት ሓሲበ ሰሪሐ ዮ። እዛ ናይ ሎሚ ዓንቲ ትምህርትና ፓስታ ካብ ስልሲ ወፃኢ ወይ ካብ ስጋ ስጎ ወፃኢ ማለት እዩ፣ ካብ በርበረ ድዩ ካብ ቶማቶ ሶስ
ካብ ብኮሚደረ ዝስራሕ ስልሲ ወፃይ ንፀባ እውን ክንሰርሕ ከም ንኽእል እያ ትምህረና። ፀባን ሓርጭ ዕፉንን ተጠቒምና ዝሰርሕናዮ መግቢ ፓስታ እዚ ይመስል። ሕጂ እንተደሊና ፋርማጆ ተፀኒሕና ማለት እዩ ተሊና ፋርማጆ ንምስንሰሉ ብላዕሊ እዘን ሰለስተ ከዓ ብስምስም ስምስለኒ ተደሊና ስምስም ተሊና ፋርማጆ ከምቲ ኣብ ገዛና ዘለና ከከምቲ ትሕሶና ማለት እዩ በርሶሜሎ ኣመላኽዕ ኣቢልና መግቢ ከምቲ ኩሉ ግዜ ንገልፆ መጀመርያ ሓይኒዩ ዝበልዕ ዓይንኻ ክስሕበካ ኣለዎ ኣዝዩ መሳጢ ጌርካ ከተቕርቦ ኣለካ ድሕሪኡ ጥዕም ሽታ ክሽትተካ ኣለዎ ከም መወዳእቱ ከዓ ፅቡቅ ክሰማዕካ ኣለዎ ትበልዖ ከለካ መቕረት ክህልዎ ኣለዎ ማለት እዩ። ስለዚ ከምዚ ጌርና ኣመላኺዕና ቀሪብናየ ኣለና። ናይ ሎሚ ዘደለናዮ ፓስታ ምስ ፀባ ዝያዳ ንስፖርታውያን ሓሲብ ኣዳልዩ ስፖርታውያን ኣመጋግባና ካብ ፓስታ ኩሉ ግዜ ነዘውትሮ ኢና ካብቲ ፓስታ ብስልሲ ወፃኢ ከዓ ብከምዚ ዓይነት ክንፍትኖ ይላቦ ማለት እዩ። ካልእ እቲ ፓስታ እውን ከነብስሎ ከለና ከምዚኣ ፀቢቁ ክበስል የብሉን ኣልዴንተ ይብሉ ጥልያን ቁርብሲ ኣብዚ ክሕስ ከብለካ ኣለዎ ዝክሩ ንታካ ክትሕይኮ ከለካ ስኢሉ ሙዝ ዝበለ ወይ ኣፀቢቁ ዝበሰለ ክኸውን የብሉን። ናይ ሎሚ ዘዳልኽዎ ፓስታ ምስ ፀባን ሓርጭ ዕፉንን ደጊመ ስፖርታውያን ክትፍትንዎ ይላቦ። ዝያዳ ንዕኦም ሓሲበ እየ ሰሪሕ እዮ ኩላህና ክንምገቦ ብዝያዳ ከዓኒ ኬላ መኣዛ መግቢ ክሕብረና እዩ ከመይ ዓይነት ሰብ እዮም ዝምገብዎ ንመኣዛዊ ትሕስኡን ጥዕናዊ ረብሓታትን ዝምልከት ከዓ ኬላ ስነ መኣዛ መግቢ ክሕብረና እዩ ብሓባር ንከታተል።

0: ፀናሕና ፓስታ ብፀባይ እዚ ምግቢ እዚ ሎማዓንታይ ሓደ ካብቲ ፍልይ ዘብሎ ነገር እቲ ዘሎ መጠን ሓይሊ ካብቲ ብብዝሒ ልዕል ዝበለ ምዃን እዩ። እዚ ምግቢ እዚ ክንሪኦ ከለና ከባቢ 7600 ዝኸውን መጠን ሓይሊ ኣብታ ክስራሕ ፅንሕ ድስተ ኣለና። እዛ ኣነ ብውልቂ ሒዝያ ዘለኹ ከዓ ከባቢ 282 ዝኾን መጠን ሓይሊ ትህበኒላ። እዚ ምግቢ እዚ ቀንዲ ኣገዳሲ ዝገብሮ ወይ ከዓ ንመን ዓይነት ሰብ እዩ ዘድሊ ክንብል ከለና ናይ ሓደ ኣካላዊ ንጥፈት ዝፀንሐ ሰብ ንኣብነት ከም ስፖርት ኮይኑ ጉያ ናይ ብሽክለታ ካልእ እውን ናይ ጉልበት ስራሕ ዝሰርሕ ወይ ከዓ ኣብ ናይ ማዕድን ኮነ ወይ ናይ ማሕረስ ስራሕ ዝሰርሕ ሰብ እዚ ምግቢ እዚ ኣዝዩ ጠቓሚ ዝኾነ ትሕዝቶ ክህቦ ይኽእል እዩ። ማለት እቲ ኣትዎ ዝፀንሐበት ናይ ሓላ እህሊኮ ፀንሐ ክመልሶ ብቐሊል እዩ ዝገብሮ። ንዓይ እንሓደ ኣብ ኦፊስ ዝሰርሕ ዝኾነ ዓይነት ኣካላዊ ንጥፈ ዘይሰርሕ ዘሎ ሰብ እዚ ምግቢ እዚ ከባቢ ልዕሊ ፍርቂ ዝኾኑ መጠን ሓይሊ ኣብ መዓልቲ ክምገቦ ዘለዎ እዩ ዝሽፍነና ዘሎ። ነዞም ከምዞም ክንጠቕሶም ዝፀንሐና ኣብ ኣካላዊ ንጥፈ ዘለዎ ዝበልናዮም ሰባት ግን ከባቢ ሓደ ሲሶ ዝኸውን ናይ መዓልቶም ምግቢ ሸፊንና ኣሎ ማለት እዩ። ስለዚ እዚ ምግቢ እዚ ኣዝዩ ሃብታም ዝኾነ ብመጠን ሓይሊ እዞም መጠን ሓይሊ ዝህቡና ከዓ ምግቢ ክንሪኦም ከለና ከም በዓል ካርቦሃይድሬት፣ ፕሮቲን፣ ስብሒ እዮም ማለት እዩ። ብዘይካ እዚ ንዛረቦ ዘለና ካልእ ዓይነት ትሕዝቶ እውን ኣብዚ መኣዲ ኣለና። እዚ ክንብል ከለና ማዕድን ቫይታሚናትን እዮም። ቫይታሚን ኤ ኣብዚ ምግቢ እዚ ሓደ ካብቲ ብሃብታም ወይ ከዓ ብብዝሒ ክርከበልና ዝኽእል ሓደ ቫይታሚን ኣለና። ቫይታሚን ኤ ሓደ ካብቲ ቀንዲ ጥቕሙ ነቶም ብርሃን ዝቕበሉ ክፋላት ዓይኒ ብፅቡቕ ክቕበሉ ከምዚ ብርሃን ከይደኽሙ ኣዝዩ ዝድግፈና ትሕዝቶ ይህበና። ካልእ ተወሳኺ ኣብ ማዕድናት ክንጠቅስ ከለና ኣብዚ ምግቢ እዚ ዚንክ ኣለና። ዚንክ ሓደ ካብቲ ፅቡቕ ዝኾነ ትሕዝቶ ናቱ እንታይ እዩ? ንፀጉሪ ኣብ ቆይሙ ከምዝተርፍ ይገብር ምዃኑ እዩ። ካብ ምርጋፍ ኣብ ቀልጢፉ ናይ ምርጋፍ ናይ ምብልሻው ዓቕሚ ከምዝህሉ እዩ ዝገብር። ኣብዚ ምግቢ እዚ ከዓ ንረኽቦ ኣለና ማለት እዩ። ካልእ ተወሳኺ ከዓ ሰለኒየም ዝበሃል ማዕድን እዩ። እዚ ሰለኒየም ዝበሃል ማዕድን ንስርዓ ሓበሬታ ኣብ ስርዓተ መትኒ ማለት እዩ ብቁልጡፍ ከም ዝመሓላለፉ ንምብርባር ነቶም ስርዓተ መትኒ ዘለዉ ዝጠቕመና ካልእ ማዕድን እዩ። ሓደ ከም ፅቡቅ ዝኾነ ትሕዝቶ ክንጠቕሶ ንኽእል እውን ሳልሳይ ሶዲየም እዩ። ሶዲየም ሓደ ካብቲ ፅቡቅ ዝገብሮ ነገር ሓደ ከም ኤሌክትሮላይት ማለት ንምንቅስቃስ መግብታት ካብ ቀጢም ዓንጣ ናብ ሰራዊር ደም ይጠቕመና ምዃኑ እዩ። ካልእ እውን ዝኾነ ዓይነት ሰብ ፀቕጥተም ጎዲሉሉ ብዝተባሃለሉ ግዜ ማለት እዩ ኣብዚ ምግቢ እዚ ከምዚ ዓይነት ምግቢ እዚ ብምምጋብ ነዚ ትሕዝቶ ናይ ምምላስ ዓቕሚ ይህበና። ንኣብነት ከምዚ ክንጠቕሶም ፀናሕና ኣካላዊ ንጥፈት ዘለዎም ሰባት ናይ ሶዲየም ወይ ከዓ ከም ረሃፅ ኮይኑ ዝወፅእ ትሕዝቶ ስለ ዝኾነ እዚ ምግቢ እዚ ክንበልዕ ከለና ብቁልጡፍ ከምዚ ትክእ ኢና ንገብሮ ዘለና ማለት እዩ። ስለዚ ዝኾነ ዓይነት ስፖርታዊ ቀንዲ ከዓ ድማ ኣብቲ ግዜ ዕረፍቶም ማለት እዩ ነዚ ምግቢ እዚ ክምገብዎ ኣዝዩ ጠቃሚ ስለ ዝኾነ ኣብቤትና እቶም ኣብ ኣካላዊ ንጥፈት ስራሕ ዘለዉ ከቢድ ናይ ጉልበት ስራሕ እዚ ምግቢ እዚ ኣብቤቶም ክፍትኖም ክምገብዎ። ካልእ መብዛሕትኡ ግዜ ሓደ ካብቲ ጉትት ነብሉ ዓይነት መግብታት ከዓ ፍሩታታት እዮም። ፍሩታታት ሓደ ካብ ባይታ ወይ ካብ መሬት ንረኽቦም ዝኾነ ትሕዝቶታት ናይ ማዕድናት ናይ ቫይታሚናት ብብዝሕ ዝበለ ሒዞምና ዝርከቡ እዮም። ንኣብነት ነዚ ኣነ ከቢድ ኢልና ንበልዖ ዘለና ምግቢ ማለት እዩ ቀልጢፎም ንክሓቁ ድሕር ኮይኖም ነዚ ኣብ ቅድመይ ተቐሪቡ ዘሎ ማዕድናትን ቫይታሚናትን ብብዝሒ ሒዚ ዘይፀንሐ ምግቢ እየ ክምገብ ዘለኒ። ስለዚ ኣብዚ ዝተፈላለየ ዓይነት ፍሩታታት እቲና ኣለና። ስለዚ ሓደ ሃብታም ዝኾነ ብቫይታሚናት ቢ ኤ ካልእ እውን ከም በዓል ሲ ዝበዝሐ ሒዝና ይርከብ። በዓል ሲ ክንርብል ከለና ተራ ነገር ይመስል እዚ ምግቢ እዚ ግን ስንኻ ወላ ኣብቲ ዝግብኦ ቦታ መታን ቆይሙ ነዊሕ ግዜ ክፀንሕ ዝጠቕመና ትሕዝቶ ካብዚ ፍሩታ እየ ዝረኽቦ ዘለኹ። ስለዚ ኣብ ዝኾነ ዓይነት ምግብታት ከምዚ ዓይነት ምግቢ ከዓ ቀንዲ ክምገብ ከለና ናይ ምትካም ወይ ከዓ ናይ ምፍዛዝ ነገር ስለ ዘምፅልና ምክንያቱ ከብ ኣካላትካ ነዚኦም ክሕቅ ብዙሕ ግዜ ይወስድ እዩ። ስለዚ እዚኦም ምምጋበይ ግን ናብ ምድቃስ ምድላይ ወይ ምፍዛዝ ዘይኮነ ዘምፃለይ ናይ ምብርባር ድኣ ቀልጢፉ ድኣ ናይ ምምስራሕ ኣካላት ድኣ ይኸይድ። ስለዚ ነዚ በሊዐ ደጊመ ናብ ካልእ ስርሒ ከዓ ክምለስ ይገብረኒ ማለት እዩ ንቀደም
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍረፃሪ ንሎሚ ኣዳልልኩም ዝነበርኩ ኣገባብ ኣካሻሽና ፓስታ ምስ ፀባ ነዚ ክትከታተሎ ፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳብ ዝቐርብ ሰላም ቅና።
2: ዝኸበርኩም ተኸታተልቲ መደብ ፍረፃሪ ንሎሚ ኣዳሊናዮ ዝነበርና መደብ ኣብ ዝንዛዝም ኣብ መደባትና ሕቶ ወይ ርእቶም ዝህለወኩም ኣብ ታሕቲ ተፃሒፉ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ ኢኹም ምርኻብና ክሳብ ሽዑ ግን ሰላም ቅነ ንኩልና ውሕስን ማእዛውን መግቢ ንኩሉ ኣብ ኩሉ

ኣብ ማዕበል ፈነወ ዝፀንሑ መደባት ኤርቲቪ ተኪእና ክቡራትን ክቡራን እንተኸታተልትና ሰዓትና ስለ ዝኣኸለ ትሕዝቶታት መደብ ህርመት ሒዝና ተረኺብና ኣለና። እዚ ንሎሚ ቀሪብናዮ ዘለና ደርፍታት ድማ ኣብዚ ናይ ምዝንጋዕን ዕረፍቲ ግዜኹም ከዛኔኩምን ከዘናግዐኩምን ተስፋ ይሙሉ እዩ። ንሕጂ እምበኣር ከም ብመኽፈቲ ቀርብ እያ ዘለኹ ደርፊ ከላሊኩም እየ። ናይ ገዲም ድምፃዊ ነፍሲሄር መምህር ኣሚን ዓብደለጢፍ ካብ ደርፍታቱ ብትግረ ዘይኮነት ማለት ብትግርኛ ኣባይ ኣባሻውል እትብል ደርፊ ኢና ቀሪበ ዘለኹ። ክትከታተሉና ብክብሪ ይዕድም። ናብ ሙሉእ ትሕዝቶኣ ክንሰገር

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩማ ናይ ድምፃዊ ምምር ኣልኣሚን ዓብደልጢፍ ደርፊ ናባ ክማቅሪብና ፀኒሕና። ካብዚ ብመቐፃል እውን ቀሪብና ዘለና ናብ ድምፃዊ መንእሰይ ሃኒባል ኣለም ክንሰግር ኢና። ናይ ሃኒባል ንሎሚ መርፅንያ ዘለና ደርፊ ፍቅራዊት ደርፉ ኮይና ሓዲኡ ምረፂ እትብል ክትከውን እያ። ካብኣ ቀፂላ ናብ ድምፃዊ ኣማኒኤል ጎይቶም ካብ ደርፍታቱ ሃብዮም እትብል ኣብ 2025 ዝደረፋ ባህላዊት ስራሕ ክትከውን ኣቐዲማ ናይ ሃኒባል ኣለም ኣላትና ሕጂ ንምክታልኩም ብክብሪ ዓደም

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ሳሆ ደርፊ ክትከውን ብድምፃዊ ሳልሕ መሓመድ ሂበክ ለይለይ እትብል ክትከውን እያ። ካብኣ ቀፂላ እውን ናብ ድምፃዊት መንእሰይ ሳሌም ጎይቶኦም ካብ ደርፍታታ ፍቅራዊት ደርፊ ቤብ እትብል ቀሪብና ኣሉና። እዘን ደርፊ ሕጂ እውን ናባኹም ክቐርባ የን።

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ነገር
1: ሸራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአይ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ትምጥሎን እዩ
3: ትግራይ ትግርኛ
4: ናጋፊስካ ተዓርዳ ከዶ
5: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
6: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎሎማ ጎዳ ገለያሎ ሾማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖ
8: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
9: እንተሓሸኒ ኢልከ ገዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
11: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብር መት ኣለኹም ዝቐርብ ዘለዉ ደርፍታት የዛኔኩም ክህሉ ተስፋይ ሙሉእ ካብዚ ብምቕፃል ቀሪብ እየን ዘለኹ ደርፊ ከላለየኩም ሓንቲ ብድምፃዊ ኦርዮን ሳልሕ ካብ ደርፍታቱ ፍቅራዊ ደርፊ እንታይ ይኹን ኣነ እትብል ክትከውን ከላ ካብኣ ቀፂላ ቀሪብያ ዘለኹ ደርፊ ኣብ ሕልሚ ምሳኻ ሓዲረ እትብል ናይ ገዲም ድምፃዊ ነፍሴ ሬማነ ገብረ ሚካኤል ባርያ ክትከውን